0: عزوز سلامتنا تقبلوا فنونا أبي مك طالت ركبو زخبركم تعذبتنا كم يتبعلو نلومي ربع عسى شدو شمس كرم ساعة حموش استلالوه هقرون هقرون زيناتات حيزنا لكم قريبنا زلنا ربي البرخات مساق رابيت قوم قام لكت سنايت برخات بمخاينا نمك طالكم بخبرنا عدمنا بقندر اسزينا نفلم لعل واي الأخ إرترا مس منيستر نقدي سعودية أبي ممعبال نقدن وفرن زتيو ኣብ እንበይቶ ንኡ ዞባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተ ማይ ተዋዲዱ ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ወለንታዊ ልግስ ደም ኣካይዶም ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊፃ ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ኣብ ምምዕባል ቁጠባ ዘተኮረ ስምዕ ከቲማ ኤሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሚኦም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማመ ኣቕሪቡ ዝርዝር ዜና ብሓላፊ ቁጥባዊ ጉዳያት ኣቶ ሓጎስ ገብሪ ህወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሚኒስተር ንግዲ ስዑድያ ዶክተር ማጅድ ቢን ዓብደላ ኣልቃሰቢ ኣብ ምድንፋዕ ዝምድናታት ዘትዩ እቲ ሎሚ ኣብ ሰዓታት ድሕሪ ቀትሪ ኣብ ርያድ ዝተኻየደ ርክብ ብኣውርኡ ኣብ ምምዕባል ንግድን ወፍርን ዘተኮረ እዩ ነይሩ ላዕለዋይ ልኡኽ ኤርትራ ብ15 መስከረም ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸሬጂ ብ14 መስከረም ድማ ምስ ላዕለዎት ሰበ ስልጣን ሚኒስትር ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ተመሳሳሊ ርክባት ኣካይዱ ነይሩ እዩ ኣብቲ ርክባት ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን እውን ከም ተዘርበሉ እቲ ዝበፅሐና ሓበሬታ ኣፍሊጡ ናብ ካል ዜና ምስ ንሰግር ኣብ እንበይቶ ንኡዘባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተ ማይ ተዋዲዱ ኣገልግሎት ክህብድ እውን ጀሚሩሎ ወኪል ኤሪና ዞባ ደቡብ ዘርኣይ ብርሃነ ዝለኣኾ ትሕዝቶ ብመልክዕ ፀብጻብ ተዳልዩሎ ፍርቱና ዓንዶም ክተቕርቦ እያ
1: ኣብ እንበይቶ ንእዞባ ማይ ዓይኒ ብምትሕባር ህዝብን ደገፍ መንግስትን ብልዕሊ 2.3 ሚልዮን ናቕፋ ዝተዋደደ ፕሮጀክት ፅሩይ ስተ ማይ ብ15 መስከረም ተመሪቑ እቲ ፕሮጀክት ምኹዓት ልዕሊ 10 ሜትሮ ብዝዕንቆት ኣዒላ ምስራሕ 125 ፊስቶ ዝሕዝ ባስካን 4 መዕደል ነቕጣታትን ምዝርጋሕ ኣስታት 2 ኪሎ ሜትር ሻምብቆታት ከምኡ ውን ምውዳድ ፀሓያዊ ፀዓት ከም ዘጠቓልል ሓላፊ ጨንፈር ማይ ዞባ ደቡብ ኣቶ ክብሮም ምስግና ኣብቲ ስነስርዓት ገሊፁ ኣቦ መንበር ኮሚቴ ልምዓት ማይ እንበይቶ ኣቶ ሃይለ ተስፋ ማርያም ነቲ ፕሮጀክት ኣስታት 1.5 ሚልዮን ናቕፋ ብጉልበት ልዕሊ 876,000 ናቕፋ ድማ ብገንዘብ ወፃኢ ከም ተገብረ ብምጥቃስ ነቲ ስራሕ ንምዕዋት ልዑል ኣበርክቶ ንዝገበሩ ሰብ ሞያ ሃብቲ ማይን ተቐማጦኦም ቤቶን ኣመስኪኑ ነበርቲ ብወገኖም ሳላት ዘሰላሰሉ ዕማም ብቐረባ ውሕሱን ፅሩይን ማይ ክሰትዩ ከም ዝበቕዑ ብምሕባር ተመሳሳሊ ልምዓታዊ ንጥፈታት ንምትግባር ዘለዎም ድልውነት ኣረጋጊፆም ኣብ መሓዳር ንዞባ ማይ ዓይኒ ኣቶ ኣፈወርቂ ርእሶም ድማ እቲ ፕሮጀክት ብዓወት ብምዝዛሙ ንተቐማጦኦም ቤቶ ዮውሃና ድሕሪ ምባል ኣብቲ ስራሕ ንዝተረእየ ውህደትን ተወፋይነትን ንኻልኦት ዓድታት ኣብነት ንኻልእ ልምዓታዊ ዕማም ድማ ደራኺ ከም ዝኾነ ብምግላፅ ውሑስ ምሕደራ ብምትእትታው ብግቡእ ክጥቀምሉ ተላብዮም እምበይቶ ልዕሊ 700 ህዝቢ ዝቕመጣ ሓንቲ ካብ ዓድታት መምሕዳር ከባቢ ትኸላብ ኮይና ካብ ሓውስ ከተማ ማይ ዓይኒ ኣስታት 13 ኪሎ ሜትር ንሸነኽ ሰሜን ርሒቓ ትርከብ
0: ኣባላት ማእከላይ ቤት ፅሕፈት ኣገልግሎት ማእሰርትን ተሃድሶ ኤርትራን ኣብ ንኡዘባ ማእከል ዝርከባ ትካላት ኣገልግሎት ማእሰርትን ተሃድሶን ትሕዝቶ ሃገራዊ ባንክ ደም ንምስሳን ሎሚ 16 መስከረም 45 ከረፂት ደም ለጊሶም እቲ መደብ ብዝትካእ ደም ዘይትካእ ህወት ነድሕን ብዝብል ቴማ ከም እተወደበ ዝገለፀት ካብ ኣዋህቲ ወይዘሮ ግምጃ ገብረ እግዚኣብሄር ብደረጃ ኣሃዱ ብጥርንፍ ክልግሱ ካብ ጅምሩ ነዊሕ እዋን ከም ዝገበሩ ካብ 2017 ድማ ማሕበር ወለንታዋይ ነገስቲ ብምቓም ዓመታዊ የካይ

ድዎ ከም ዘለዉ ገሊጻ። ተሳተፍቲ ወገኖም ልክስደም ብዘይካቲ ህወት ውፅዓት ወገናት ኣድሒንካ እትረኽቡ ዕግበት ኩነታት ጥዕናኻ እውን እትፈልጠሉ ስለ ዝኾነ ድርብ ረብሓ ከም ዘሎ ብምጥቃስ ኩሉ ኣካል ሕብረተሰብ ክስዕቦ ፀዊዖም። ኣብ ሃገራዊ ባንክ ደም ኤርትራ ሓላፊ ኣገልግሎት ልክስደም ነርስ መሓሪ ኣብርሃም ድማ ኣብዚ ሰናይ ተግባር ኩሉ ዜጋ ብፍላይ ድማ መንእሰያት ክሳተፉ ተላብዮም ሰላ ተበፂሑ ዘሎ ንቕሓትና ኣፍልጦን ኣብዚ እዋን እዚ ሃገራዊ ባንክ ደም ልዕሊ 800ዊት ካብ ጠለባት ሆስፒታላት ሃገርና የማልእ ከም ዘሎ ካብ 221 ድማ ስድራ ቤታዊ ልግሲ ደም ተሪፉ ሙሉእ ብምሉእ ወለንታዊ ልግሲ ደም ይካየድ ምህላው ኣብሪሁም። ኣብ ከተማ ክርን ፖሊስ ንወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብያተ ሙዚቃን ትካላት ኤሌክትሮኒካዊ ፀወታታትን ኣብ ምኽባር ሕግን ስነ ምግባርን ዘተኮረ ኣስተምህሮ ኣካይዶም ዕላማት ኣስተምህሮ ብቐንዱ ተራ ባህልን ክብርታትን ኣብ ምግታእ ገበናትን ምሕያል ምዃኑ ዝሓበረ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ሰላምን ፀጥታን ከባቢ ተዋሒሱ ሕብረተሰብ ቅሱን ህወት ንክህልዎ ናይ ኩሉ ኣካል ሕብረተሰብ ኣበርክቶ ኣገዳሲ ከም ዝኾነ ኣብርሂቦም። እቲ ዝተዘርበሉ ዛዕባታት ኣገዳስነት ኣፍልጦ ሕጊ ስነ ምግባርን ምዕቃብ ክብርታት ሕብረተሰብን ተራን ኣበርክቶን ሰብ ትካላት ኣብ ፀጥታዊ ኩነታት ከምኡ ውን ክብርን ኣታሓሕዛን ባንዴራ ዘጠቃለለ ነይሮም። ኣብያተ ሙዚቃ ንፀጥታ ከባብን ምዕንባብ ሃገራዊ ባህልን ብንቕሓት ክሰርሓን ብዝለዓለ ክድፋኣሉን ዘዘኻኽረ ተለንተ ብእምነት ትካላት ኤሌክትሮኒካዊ ፀወታት ማለት ጌም ኣብ ዘቕርብኦ ትሕሶታት ጥንቃቐ ከዘውትራ ወለዲ ድማ ደቆም ብግቡእ ክቆፃፀሩ ተላብዮም ተሳተፍቲ ወገኖም ተመሳሳሊ ጎስጓሳት ክድፋኣሉ ገበናዊ ተግባራት ንምግታዕ ዕቱብ ምክእታል ክግበር ኣነወርቲ ፊልምታት መግትእ ክግበረሎም ፖሊስ ድማ መሓውሩ ብምስፋሕ ኣብ ኩሉ ከባቢታት ሓለዋ ክገብር ዝብልን ካልእን ርእቶታት ኣቕሪቦም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክሸጠላ ምዃና ገሊጻ። እዚ መሸጣ ኣፅዋር ምስ ተተግበረ ኣሜሪካ ኣብ ዝሓለፈ ቀረባ ዓመታት ንእስራኤል ካብ ዝገበረቶ እቲ ዝዓበየ ክኸውን እዩ። ምምሕዳር ፕረዚደንት ዶናልድ ትራምፕ እስራኤል ኣብ ልዕሊ ወሽመት ቃዛ ደብዳብ እናካየደ ተወሳኺ ኣፅዋር ክሸጠላ ምውሳኑ ካብ ሓያለ ወገናት ተቃውሞ ክመፅ ከም ዝኽእል ይጥቀስ። እስራኤል ካብ 2023 ኣብ ልዕሊ እቲ ወሽመት ተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 73,000 ሰላማውያን ሰባት ከም ተቐትሉ ዝተቐሱ ፀብፀባት ኣሜሪካ ንምግትኡ ዛጌይ ትጥቀስ ስጉምቲ ከምዘይወሰደት የረድኡ። ኣሜሪካ ገዚፍ ወተሃደራዊ ደገፍ ካብ እትገብረለን ሃገራት ዝኾነት እስራኤል ዓመታዊ ብገምጋም 3.8 ቢልዮን ዶላር ዝዋግኡ ኣፅዋር ከም እትረክብ ይግለጽ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ማለት ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ቱርክሜኒስታንን ኡዝባኪስታንን ኣብ ምዕባል ቁጠባ ዘተኮረ ሓበራዊ ስምዕ ከቲማ። እቲ ስምዕ መራሕቲ 6 ሃገራት ሎሚ 16 መስከረም ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካይድዎ ፈላም ዋዕላ እዩ ተበፂሖም። እተን ሃገራት ኣብቲ ዋዕላ ኣብ ምድንፋዕ ፅላታት ንግዲ ወፍሪ ፀዓትን ብርቂ ማዓደናትን ከም ተሰማምዓ ተገሊጹሎም። እቲ ስምዕ ልዕሊ 95 ሚእታዊ ጠለባት ነዳዲኣ ካብ ማእከላይ ምብራቕ ክትሽምት ዝፀንሐ ደቡብ ኮርያ ካልእ ኣማራፂ ከም ዝህልዋ ክገብር ከም ዝኽእል ይእመት። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ብደረጃ ዓለም ከይተረፈ ሕፅረት ነዳዲ ኣስዒቡ ከም ዘሎ ዝፍለጥ እዩ። ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታትን ቀጥታዊ ኤሌክትሮኒካዊ ፀወታታትን ንትሕቲ 15 ዓመት ዝዕድሚኦም ቆልዑ ዝኽልክል እማ መቕሪቦም። ኣባል ሃገራት ነቲ ጉዳይ ፅባሕ 17 መስከረም ተራኺበን ከም ዝትያሉ ፕረዚደንት ኮሚሽን ኤሮጳ ኡርሳላ ቫንደርሌይን ገሊጻላ። ማሕበራዊ መራኸቢታት ኣብ ቆልዑ ጠንቂ ጥዕናዊ ፀገማትን ኣካደምያዊ ድኻማትን ኮይኑ ከም ዘሎ ዝሓበረት እታ ፕረዚደንት ኣባላት ነቲ እማመ ብእወታ ክቕበልኦ ፀዊዓላ። ብርክት ዝበላ ኣባላት ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ዝኽልክል ሕጊ ብተናፀል ከፅድቃ ከም ፀንሓ ዝዝከር እዩ። ኣሜሪካን ብራዚልን ኣብ መወዳእታ ናይዚ ወርሒ እዚ ኣብ ጉዳይ ወሰኺ ቀረፅ ክዝትያ ምዃነን ገሊፀን። በዚ መሰረት ሰመዚ ንግድን ኢንዱስትሪን ክልትኤን ሃገራት ጎኒ ጎነቲ ካብ 30 መስከረም ክሳብ 1 ጥቅምቲ ኣብ ኣሜሪካ ዝካየድ ዋዕላ ሚኒስትራት ጉጅለ ዒስራ ተራኺቦም ክዘራረቡ መደብ ኣለዎም። እቲ ርክብ መቐፀልታ ናይቲ ፕረዚደንት ዶናልድ ትራምፕ ፕረዚደንት ኡላ ዳ ሲልቫን ኣብ ዝሓለፈ ወርሒ ንሓሰ ዘካየዶ ናይ ቴሌፎን ዝርርብ ኮይኑ
ኣሜሪካ ኣብ ልዕሊ እቲ ኣፍሮ

ፍርያት ብራዚል ገይራቶ ዘላ ወሰኽ ቀረፅ ንምጉዳልን ንግዳዊ ዘይምቅዳው ንምግታእን ዝዓለመ ምዃኑ ተሓቢሩ ኣሜሪካ ብዝተወሰነ ፍርያት ብራዚል ኣስታ 37 ሚእታዊት ወሰኽ ቀረፅ ወፅና ከም ዘላ እዚ ድማ ንኣስታት 23 ሚእታዊት ካብቲ ብራዚል ናብ ኣሜሪካ እትገብሮ ሰደድ ብኣሉታ ፀሊይዎ ከም ዘሎ ፀብፀባት ይርድኡ ብራዚል ኣብ ቀዳማይ መንፈቅ 226 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረት ዝጠቕሱ ፀብፀባት ምስቲ ናይ ቅድሚ ዓመት ተማሳሊ ኣዋርሒ ክነፅር ከሎ ብልዕሊ 13 ሚእታዊት ከም ዝነከየ ይረድኡ ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ኣብ ዝመፅእ ቀረባ ዓመታት ብልዕሊ 10 ሚእታዊት ከጉድሎ ከም ዝኽእል ውድብ ንግዲ ዓለም ኣጠንቂቖም እገዳታት ልዑል መጠን ቅረፅን ካልእ ንግዳዊ ማሕንቆታትን ቀንዲ ጠንቂ ምቁልቃል ዓለማዊ ቁጠባ ምዃኖም ዝገለፀ ትውድብ ሃገራት ኣብ ንሓድሕደን ሚዛኑ ዝሓለወ ንግዳዊ ምልውዋጥ ከካይዳ ፀዊዖም ሓያላን ሃገራት ንሕጋጋት ውድብ ንግዲ ዓለም ብምጥሓስ ኣብ ልዕሊ ካልኦት በይናዊ ዘይሕጋዊ እገዳታት የፅድቀ ከም ዘለዋ ዝፍለጥ እዩ ከም ሳዕቢኑ ዓለማዊ ንግዳዊ ስርዓት ኣብ ውሽጢ ዝሓለፈ 80 ዓመታት ናብቲ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፀብፀባት ናይቲ ኣህጉራዊ ውድብ ይጠቕሶም ብደረጃ ዓለም መጠን ዓመታዊ ቀጥታዊ ወፍሪ እናጎደለ ይመፅእ ከም ዘሎ ዝገለፁ ፀብፀባት ንግዲ እቲ ክስተት ሳዕቢናት ዘይቁርዒ ንግዳዊ ስርዓት ምዃኑ የረድኡ እዚ ከምዚ ኢሉ እንከሎ ውድብ ንግዲ ዓለም ተልእኽኡ ብግቡእ ይዓምም ከምዘ የለ ዝወቕሳ ሓያሉ ሃገራት ዳግመ ህዳሳ ክግበረሉ ይፅውዕ ኣለዋ ኣልጀርያን ማልን ቁጠባዊ ዝምድንአን ምድንፋዕ ዝኽእል ስምዕ ከም ዝኸተማ ገሊፀን ቀዳሞት ሚኒስትራት ክልጥኤን ሃገራት ማሊ 15 መስከረም ኣብ ከተማ ባማኮ ማሊ ኣብ ዘካይሮ ዝርርብ ዝተበፅሐ ስምምዕ ፀዓት ዕደና ሕርሻን መጓዓዝያን ኣብ ዝርክቦም ፅላታት ሓበራዊ ወፍሪ ንምግባር ዝዓለመ ምዃኑ ተቓሊሑ እቲ ስምዕ ኣብ ምዕባል ቁጠባዊ ክልጥኤን ሃገራት እወታዊ ተራ ከም ዝህልዎ ዝኣመታ ኣልጀርያን ማልን ንትግባርኡ ብዕቱብ ከም ዝነጥፋ ሓቢረን ኣለዋ እዚ ቁጠባዊ ስምዕ እዚ ክልተ ኣዋርሒ ድሕርቲ ዲፕሎማሳዊ ዝምድንአን ናብ ንቡር ንምምላስ ዝወሰደኦ ስግምቲ እዩ ዝዕስዕብ ዘሎ ኣልጀርያ ኣብ ሚያዝያ 225 ክልል ኣየራ ከም ዝጠሓሰ ዝገለፀታ ድሮን ማሊ ወቂዓ ከም ዘውደቐት ድሕሪ ምግላፃ ዲፕሎማሳዊ ዝምድንአን ከም ዝሸሓከረ ፀብፀባት ይረድኡ ይኹን እምበር ኣብ ዝሓለፈ ወርሒ ሓምለ ዝምድንአን ናብ ንቡር ንምምላስ ከም ተሰማምዓ ይፍለጥ ኣሜሪካን ጀርመንን ኣብ መዳይ መፍሪ ኣፅዋር ክተሓ ገዛ ዘኽእለን ስምዕ ከም ተፈራርማ ሓቢረን ሚኒስትራት ምክልኻል ቦሪስ ፒስቶሪዮስን ፒት ሄግዘትን ትማሊ 15 መስከረም ኣብ ዋሽንግተን ዲሲ ኣብ ዘካይድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልጥኤን ሃገራት ብሓባር ክነጥፋ ምዃነን ገሊፆም እቲ ስምዕ ከጋጥም ዝኽእል ሕፅረት ተኮስቲ ብምቅላል ፀጥታ ሃገራቶም ንምሓስ ሓጋዝ ምዃኑ እቶም ሚኒስትራት ኣፍሊጦም እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰመየ ክሩዝ ሚሳይል ኣሜሪካ ክትሽምት ምዃና ኣብቲ ኣጋጣሚ ሓቢራ ጀርመን እትርከበን ሃገራት ኤሮጳ ፀጥታዊ ፅግዕተኛታት ኣሜሪካ ንምውጋድ መፍረን ሸመተን ኣፅዋር ክብከብላ ከም ዝግባእ ክሕብራ ፀኒሐን ኣለዋ ሊብያ ኣብ ዝመፅእ 3 ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ኩቦ ክተደይቦ ምዃና ሓቢራ እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ኩቦ ጥራይ ከም ዘሎ ዝገለፀት ሊብያ ንምድንፍዑ ገዚፍ ወፍሪ ትገብር ከም ዘላ ኣረድያ ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ኩቦ ባህርያዊ ጋዝ ከም ዘፍረየት እቲ ሃዝ ምስ ናይ ዝሓለፈ ዓመት ተማሳሊ ወርሒ ክናፅር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብፀባት የረድዉ ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘላያ ሊብያ እትሕብር ኣንድ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝን ነዳድን ኣብቲ ሃገር ብዝተኸስተ ግደማ ምትእታዊ ዝጠንቁ ግጭታት ናብ ዝተሓተ ደረጅኡ ወሪዱ ምፅንሑ ፀብፀባት ይጠቕሱ ዜናታት ንምዛም እምበር ኣርእስቲ ዜና ክደግመልኩም ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ምዕባል ንግድን ወፍርን ዘትዩ ኣብ እምበይቶ ንእዘባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተማይ ተዋሪዱ ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ወለንታዊ ልግስ ደም ኣካይዶም
ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊጻ።

ደቡብ ኮርያ ምስ ሓሙሽተ ሃገራት ማእከላይ ኤስያ ኣብ ምምዕባል ቁጠባ ዘተኮረ ስምምዕ ከቲማ። ኤሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሜም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማ መቕሪቡ። ንስሰዓት ዝተዳለዉ ዜናታት ተዛዚሙሎ ምስ ትረፉ መደባትና ንሓድገኩም ብወገና ሰናይ ምሽት።

መደሪታ ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳጓል እንዳኸዱ ዝግበር እዩ። እዚ መስርሕ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ውላዶም ይኹን ካብ ስድሮም ይኹን ጎደሎ ዘይብሎም ማለት እዩ። ንኣብነት ሓንቲ ሓደ ሰብኣይ ምስ ሰበይቱ ህልው ኮይኑ ውላዶም እውን እቶም ውሉዳት ህልዋት ክኾኑ ኣለዎም። እዚኦም ከዓ ሄማ ይበሃሉ። እንደገና እቶም ደቂ ተባዕትዮ ከዓ ሸውዓተ ደቂ ተባዕትዮ መንስያት ኮይኖም ንሶም እውን ስድሮም ህልዋት ክኾኑ ኣለዎም። እዚኦም ሄማታ ተባሂሎም ይፅውዑ ማለት እዩ። እዚኦም ሄማታ እዚኦም እቲ ናቱ መልእኽቲ እንታይ እዩ? እዚ ሓድሽ መርዓ ዝካየድ ዘሎ ሙሉእ ስድራ ቤት ወይ ሙሉኣት ክኾኑሎም ዝምነይሉ መስርሕ እዩ ማለት እዩ። መደሪታ ዝካየደሉ መዓልቲ ድሮ መርዓ ማለት እዩ። ዓርኪሕ ልፎት ምሸት ሸውዓተ ኣባጌዕ ሓሙሽተ ኣባጌዕ ማለት እዩ ሰለስተ ኣንስትዮ ኮይነን ሓንቲ ተባዕታ እያ። እታ ሓንቲ ፃዕዳ ራባይቲ ማለት እዩ ንሳ እውን ኣንስተይቲ ኮይና ሕላገት ዘይብላ እያ። እዘን ኣጋባታ እዚአን ዓርኪሕ ልፎት ምሸት ማለት እዩ ድሮ መርዓ ፅባሕቱ መርዓ ክኸውን ከሎ ንእንዳ ጓል ከይደን ኣብቲ እግሪ ዓራት እታ ጓል ዘላታ ገዛ ኣብኡ የእስራ። ኣብኣ ድማ ኣርባዕተ ኣንስቲ ኣለዋ። እተን ኣርባዕተ ኣንስቲ ንሰን እውን ሄማ የን ምስታ መርዓት ኣብታ ኣገባታ ዘእስረላ ገዛ ኣብኡ ይፀንሑ። ኣርባዕተ ናይ ብካልያ ካይላ ዝኣስራሓት ናይ ብሑቕ መልወሲ ኣለዋ። ኣርባዕተን ድማ ብሑቕ ተለዊሰን እተን ኣርባዕተ ኣንስቲ ኣብታ እንዳ ኣገባታ ዝኣተወላ ገዛ ኣብኡ የሓድራ ምሰን ማምሶም ማለት እዩ። ንፅባሕቱ መርዓ ማለቲ ኣርባዕተ ኣንስቲ ሄማ ዝተባሃላ ኣርባዕተን ጥማር ላኻ ኣብ ዙባናን ተሓንጊጠን ኣርባዕተ ላኻ ጥማር ነፍሲ ወከፈን ኣብ ዙባናን ሓንጊጠን እልል እንዳበላ ተመሪሓን ማለት እዩ ኣርባዕተን ኣብ እንዳ ጓል ኣብታ ኣገባታ ዘላተ ገዛ ኣባ ይኣት። ኣብዚ ኣብኡ ምስ ኣተዉ እዚን ምሰን ሓንቲ ላኻ መርዓት ኣላ። እታ ላኻ መርዓት ጨርቂ ፃዕዳ ሰለስተ ብዕፃፍ ሰለስተ ስድሪ ማለት እዩ ወይ ሰለስተ ሳን ሃማታ ንብሎ ንሂና ብዕፃፍ ኣብ ሓደ ጫፍ ናቱ ሰለስተ ነኽፋ ኣሲረን በታ ሓንቲ ጫፍ ድማ ኣኾር ገመል ብእሾኽ ዝተዋጋኣ ገይረን እታ ጨርቂ ኣብ ንእሽተ ሎኾታ የእትየን ተመራሪሐን ኣብዚያ ገዛ እዚኣ እንዳ ወዲ ኣገባተ ዘለዎ ኣባጌን እተን ኣርባዕተ ኣንስቲ እንዳ ጓልን ዝፀንሓ ኣብኡ ይኣተዎ ማለት እዩ። ኣብኡ ምስ ኣተዉ እታ ተቐቢለን እታ መርዓት ለኾታ ዝተሰኩዓት ተቐቢለን ነፍሲ ወከፈን እተን ኣርባዕተ ኣንስቲ ኣርባዕተ ግዜ ይስዕማ። ድሕሪ እዚ ኣብታ ጨርቂ ዘሎ ተሕዝቶተን ኣኾርን እተን ሰለስተ ነኽፋኣን ፈቲሓን

ኣደጓል ይሃብዋ እታ ጨርኪ ፃዕዳ ኣለባት እያ እኹል ድያ ኣይ እኹልን ንምርግጋፅ ፈቲሓን የእቅና ብድሕሪ እዚ እተን ኣኽዋር ድማ ናብቲ እግሪ ዓራት ናይታ መርዓት ዘላታ ኣባ የቐምጦ።

ኣዋርድ ኣንስቲ ምሰን መሊአን ምሰን ድማ እንደገና ሸውዓተ መንስያት ሄማ ተር ኢለን ማለት እዩ ተንስቲ ብቅድሚ ድኾና እታ ቀዳማይቲ ተኸይደላ ሰበይቲ ኣብ ርእሳ ጓጉት ተሸኪማ እታ ጓጉት ማይ ኣለዋ ናእሽቱ ፅራብ በላሕቲ ኣርባዕተ እንጨይቲ ድማ ኣብ ውሽጢ ኣለዎ እንደገና ብከቢብ ቅርፂ ዝተጠምጠማ ላኻ ኣለዋ ኣብ ይትርክሳ ማለት እዩ ኣብ የእትየን እልል እንደበላ ንቅድሚት ክሃዳ ከለዋ ካብቶም ሸውዓተ ኣወዳት ድማ ኣርባዕተ ኣወዳት ብሰፊ ማለት እዩ እኽሊ ፃዕዳ ፃዕዳ እኽሊ ተሸኪመን ኣርባዕተዮም ማለት እዩ እቲኦም ክልተ ናፃ ይኾኑ ከምዚ ኢሎም ከዓ እልል እንዳበላ ተመራሪሖም ኣብ ገዛ ያቱ እታ ሓምሻይ ደድሕሪ ኣንስቲ ዘሎ ድማ እቲ መንሰይ ዒባ ናይ ላም ኣብ ውሽጡ ቁሩብ ፀባ የንጥብሉ ማለት እዩ ብክልተ ኢዱ ሓቂፉ ደድሕሪ ኣንስቲ ንቶም ኣወዳት መሪሑ ደድሕሪ ኣንስቲ ይኸይድ ኣብዚ ምስ ኣተው ድማ ቦሮኬንታ ዝበሃል ቶንኮባት ኣሎ እዚ ቦሮኮንታ እዚ ኣብዚ ከንሸሎ ተነፂፉ ይፀንሕ እቶም ሽድሽተ ኣወዳት ናብ ቦሮኮንታ ሓሊፎም ኮፍ ይብሉ ገጾም ንሰሜን ጠሚቶም ማለት እዩ እቲ ሓደ ድማ ምስተን ኣንስቲ ተመሪሑ ኣብተን እንዳ ኣንስቲ ኣብታ ኣገበታ ወይ መርዓት ዘላታ ገዛ ይኣትዉ ምስ ኣተው ድማ ብየማናይ ብርኩ ተንበርኪኹ ንተን ኣባ ዘለዋ ኣባ ዝፀንሓ ኣንስቲ ንኣርባዕተ ኣንስቲ ማለት እዩ በቢ ተራ ብየማናይ ብርኩ ተንበርኪኹ ኣርባዕተ ግዜ ነፍሲ ወከፎም ከም ዝስዕሞ ይገብር ድሕሪ እዚ እንደገና እታ ዕባእትያ ሒዙ ይምለስ ናብዚኦም ኣብዚ ቦሮኬንታ ኮፍ ኢሎም ዘለዉ መንስያት ብየማና እግሪ ተንበርኪኹ ብየማኑ ዘሎ ሰብ ጀሚሩ ድማ ንዕም ውን ንኣርባዕተ ኣወዳት ኣርባዕተ ግዜ ተኸታቲሉ የስዕሞም ድሕሪ እዚ ተስኡ ድማ እታ ዒባ ንተን ኣንስቲ ውሽጢ ዘለዋ ንኣን የረክብ ማለት እዩ ረኪቡ ድማ ተመሊሱ ኣብዚ ኮፍ ይብል ኣብዚ ኮፍ ኢሉ እተን ኣገበታ ዝበልናይ ኣባጌዕ ሰለስተ ኣርባዕተ ኣንስትዮ ኮይነን ሓንቲ ተባእታ እያ ሓንቲ ድማ ፍልይቲ ሕላገት ዘይብላ ፍቴ ድንባ ትበሃል ከበን እታ ፍቴ ድንባ ንታ ጓል ማለት እዩ ንታ መርኣት ኣኽሊሎም እዮም ዝኣስርዎ ድሕሪ እዚ እተን ሸውዓተ ኣንስቲ ተሲአን ነታ ጓጉቶም ሒዞን ኣብዚ ደገ ብምውፃእ ኣብዚ ቦሮኬንታ ዝበሃል ዘሎ ማለት እዩ ካባን ኣርባዕተ ኣንስቲ ምስታ ጓጉት ሒዛ ዘላ ኣብዚ ቦሮኬንታ መፅአን እተን ካልኦት ኣብዚ ደገ ተጠው ብላ ማለት እዩ እተን ኣርባዕተ ብኣርባዕተ ኣብ ክልተ ሸነኻት ማለት እዩ ንይታ ተንኮባ ክክልተ ኮይነን ሒዘን ማለት እዩ ኖታ ንብሎ የናኹላ ኣንኩለን ብላኻ ከምዘየለም ይገብርዋ ድሕሪ እዚ እቲ ቶንኮባ ናቶም ኣኽሊሎም እዚ ክገብሩ ከለዉ እቶም መንስያት ተስዮም ካይዶም ኣለዉ ማለት እዩ ኣብቲ ገዞም ይኸዱ ንሰን ድማ ንዚ ምስ ወዳኣ እልል እንዳበላ እታ ጓጉት ሒዘን ኣብ ርእሰን ገይረን ንታ ዘኣለምዋ ወይ ድማ ነታ ዘንክልዋ ቶንኮባ ኣኽሊሎም እልል እንዳበላ ከዓ ናብቲ ገዛ እንዳወዲ ናብ እንዳወዶም ይኸዱ ማለት እዩ ድሕሪ እዚ መስርሕ ድማ ኩሉ እቲ እንዳባ ወይ እቲ ሕግታት ተመልዩ ተወዲዩ ድሕሪ እዚ መስርሕ እዚ ናይ ምልዓል ወይ ድማ ናይ ምውሳት መርዓት ትኸውን ማለት እዩ እታ መደሪታ ኣብ ብሄረናራ ዝካየት ኣብ ግዜ ፅምብል መርዓ እንገብሮ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገር ንወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይቀኒኹም ትሕዝቶ መደብ ማእገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ዝኸበርኩም ተኸታተልትና ቅንያቱ ቅንያት ኣውደ ዓመት በዓል ቅዱስ ዮሃንስ እዩ ዘሎ። መደብ ማእገር እውን ነዚ በዓል እዚ ዘንፀባርቑ ዝተፈላለዩ ትሕዝቶ ኢና ቀሪብናልኩም ዘለና። ከምዚ ትከታተሉና ዘለኹም ድማ ኣብ ቀንዲ ጎደናታት ኣስመራ ብምውፃእ ንሓፈሻዊ ብዛዕባ ዕዳጋታት ብዛዕባ ኣብ ቅንያት ኣውደ ዓመት ዝግበር ዕዳጋታት እንታይ ከም ዝመስል ንዑ ንምድህሳስ ኣብዚ መፂና ኣለና። ንሓፈሻዊ ትሕሶ መደብና ዝገልፅ ሓደ ብሓደ ክነቕርበልኩም ኢና። ክሳብ ፍፀሐ መደብና ምሳና ክትሓብሮ ንዕድም። ሰናይ ምክትታል ብሩኽ ኣውደ ዓመት።

0: መጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ብሰላም ኣብቃዓና ሃዋህው ኣውደ ዓመት ከመይ ኣሎ?
1: ኣሜን ኣቶ ሰሚር፣ እዚ ኣውደ ዓመት ብጣዕሚ ደስ ዝብለካ እዩ። እዚ ህዝቢ ላዕልን ታሕትን ከምዚ ኢሉ ዋናጨፍ ከሎ ብሰላም ብስኒት ብፍቕሪ ደስ ይብለካ፣ ሓቂ ደስ ይብሉና።

0: ብሩኽ ዓመት ትግበረልና እግዚኣብሔር ኣምላኽ ከዓ ብፅሩይ ዝናብ ገይሩ ይተዓረቐና ሰላምን ፍቕርን ይሃበና ሃገርና ዓለም ብምሉእ ሰላም ይግበረልና እምበር ዕዳጋ በዚ ትሪኦ ዘለካ ብጣዕሚ ፅቡቕ ኣሎ ፅቡቕ ዕዳጋ ፅቡቕ ሙሳ ኣሎ ደሮ 5600 ዝነበረ ኣብ 250 ወሪደን ኣለዋ ፅቡቕ ኣሎ ብዓቂ ሃገርና ሰላም ይግበረልና ኣብ ርእሲኡ ከዓ ኣነ ክሕልፎ ዝደሊ መልእኽቲ ፍቕርን ሰላምን ገይሩ እዚ ህዝቢ እዚ ከም ደለዎ ከም ቀደሙ ተሓባቢሩ ክኸይድ ብጣዕሚ ምሉእ ተስፋ ኣለኒ በዚ ዓድታት ወሪደ ነይረ ገሸ ነይረ ብጣዕሚ ለምለም ፅቡቕ ኣሎ እንተ ተፋቒድና ሰኣኽለና እየ ድብል
1: ሓራይ ኣብዚ ኣውደ ኣመት እዚ ከምዝንሪኦ ዘለና ዓበይቲ ንኣሽቱ ኣዴታት ኣቦታት ካብን ናብን ክንቀሳቀሱ ነዚ ኣውደ ኣመት ከምዚ ኢሎም ከብዕሉ ከለዉ እንታይ እዩ ዘርእየካ እዚ ኣውደ ኣመትናስ እንታይ እዩ ትርጉሙ
0: ንሃና ኣውደ ኣመት ደኣ ንኣዳም ገረሞ እዩ ደለዎን ዘይብሉን ማዕረ እዩ ተኸባቢሩ ተሓጋጊዙ ልቓዕ ኣጓደ ይልቃሕ ተደጋጊፉ እዩ ዝኸይድ ንሃና ህዝቢ ፍሉይ ህዝቢ እዩ እግዚኣብሔር ኣምላኽ ከም ቀደሙ ይግበረሉ ሰላምን ፍቕርን ብምሉእ ብካእቲ ኣብ ምክልኻል ዘሎ ከዓ ሰላም ኮይኑ ኩሉ ሓሪሱ ምሒዙ ወልጉሉ ተክኒክ ዝገብር ተክኒኩ ገይሩ መካኒኩ ባትላሜርኡ ደልካ ዳእሲ ኩሉ ብሰላም ዝሰርሐ ከዓ እቶ ተስፋ ገብር
1: ናይ ዮሃና መልእኽቲ ከተሕልፉ
0: ኣነ እኳ ውፅእ ኢለ ካብታ ገዛይ ኣብዛ ገዛይ ቀረባ እያ እዚኣ ማርካቶ ትበሃል ዝሕልፎ መልእኽቲ እንተልዩ ንምሉእ ምክልኻል ብምሉእ ሰራዊትና ብደለዎ ሰላም ክኸውን ብደለዎ ሰላም ክውዕል ከምኡ ከዓ መንግስትና ዶ ብለልና ኢሳያስ ኣፈወርቂ ድንብርፅ ደየብሎ ሰብኣይ ብሓቂ ዕጡቕ ናይ ብሓቂ መፀ እንተመፀ ዘይግድሶ ከምኡ ውን ህዝቡ ሰራዊቱ ሓደ ኮይኑ ብምኻዱ ሃገርና ዝመፅእ እውን ሰላም ከም ዝኸውን ርግፀኛ እየ እዚ ኩሉ ዓለም ክርበሽ እዚ ኩሉ ዓለም ዕለቕለቕ ክብል ሃገርና ሰላም ይደሎ ሞ ይመላእልና መወዳእትኡ ዮሃና ድብሎም ባርጃና ዝዓበየ ዝነኣሰ ባርጃና ፍያት መፃወተይ ስቴካ ብምሉኦም ሰላም ክብሎም ደሊ ተስፋ ዓለም ከዓ ንፋዕ ወታረቀ ብምሉኡ እቲ ገዛኻ ብሰብ ብኣኻይ ዝዛርብ ንፋዕ ይብለካ እሞ ይቐኒየለይ

0: ሙሉእ ስምኪ ክትነግርና ከመይ ኣሎ ሃዋሃዊ ኣውደ ዓመት?
1: ኣውደ ዓመት ፅቡቅ ኣሎ። ሽመይ ከዓ ሰለማዊት ግርማ ይበሃል።
0: ካራይ እስከ ሰለማዊት፣ ኣብዚ ኣውደ ዓመት መዓት ሰብ ካብን ናብን ዕዳጋ እዩ ዝገብር ዘሎ ሞ እስኸ እንታይ ክትሸጢ ከመይ ኣሎ እዚ ኣውደ ዓመት?
1: ዋይ ፅቡቅ ኣሎ ብሓኒ ኣነኻ እንቋዕ ከየድ ሸይ ፅቡቅ ኣሎ።
0: መንቋሖ ይኸብር ዶ ይሓስር ከመይ እዩ ዘሎ?
1: ፅቡቅ ዋጋ እዩ ዘሎ። ከምዚ ሕጅስ ከም ስለ ዝኾነት ዋቅቱ ፅቡቅ ኣሎ።
0: ኣውደ ዓመት ሕብረተሰብና ከመይ ግዜኡ ክሕልፎ ዘለዎ ትብል እስኪ እቲ ክኸውን ዘለዎ ከመይ እዩ?
1: ኣውደ ዓመት ዳ በብዓቕሚ ከይካ ትሕልፎ ብዓቕሚ ክሕልፎ ኣለዎ። ኣብ ዘየድልዮ ነገራት ከያቶ ፅቡቅ ነገር ገይሩ በታ ዘላቶ ብኣ ክሕልፎ ኣነ ይደሊ ብናተይ ማለት እዩ።
0: ሕጂ ኸ ንስኸስከ ከመይ ክተዳሊኹ ዘለኹ ንኣውደ ዓመት ተቆናኒንክ ዲኺ? መግቢ ከመይ ተዳልዩ ዘሎ? ዕዳጋታት ጌርክ ዲኺ?
1: እወ ብዓቕመይ ኩሉ ገይረ ኣለኹ። ምስ ደቀይ ፅቡቅ ክሕልፎ ደሊ ምስድራ ቤተይ ተቆኒነ ኣለኹ።
0: ርሑስ ኣውደ ዓመት ክትብሊ ትደልዮም ሰባት እንታይ መልእኽቲ ተሕልፍና ይኾና?
1: ናይ መጀመርትና ንኩሉ ህዝቢ ኤርትራ ርሑስ ኣውደ ዓመት ይግበረልና፣ ንዝፈትዎም ክልተ ደቀይ ምስ ስድራ ቤተይ ምስ ኣሕዋተይ ርሑስ ኣውደ ዓመት ይግበረልና ክብል ደሊ።

ዝኸበርኩም ተኸታተልትና ኣብ መሸጣ ዕዳጋ ደርሁ ኢና ንርከብ ዘለና ምስ ጣዕሚ ዜማ ኣውደ ኣመት እተኣሳስር ሓንቲ ደርፊ ጋቢዝናኩም ፅኒሕና ካብዚ ቐፂልና እምበኣር ናብታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልሚ ትግረ ሕደጋት ኢና ክነስግረኩም ፅኒሕና ድማ ክንምለሰኩም ኢና።

0: ማለት እዩ። ሕሎም ንሳዊ ግን ኣጥረፈን ሓደ ቦታ መርያት ሃመ ንቀርቦም ብሳዊ ግባ ይኮነ መውላ
1: ሕማም ደብዝሓቅብሉ ምፅዓት ክላስ ኣጊድ ኣቕብል ይበል ግልሰሰዕንታት ቤት ሸንከየለይኩምሽ ሕማም ደቤል ክትከላኸኒ ትበጠር
2: ብይ ግሊ ሸንከ ዮም መሸንካ ይላ ወላ ኣብዮ ደውል መጢ ግልሰሰዕት ዮም በጣም ፈርሓትናታ
1: እዋ ክላስ ሓልቲ ማሃጅር ምስልክላከ ምስሊኸማን ርግስ ድብል
2: ሓልክላቱ ገያሸ ስክሳዋ ኣብዩትለ መልሃ ይከፍሕምያየ ወለቲ ሕምድ ተሳወይ ገይዝ ትብልለ
0: ምሕማም ብክንቲ ንሸርያት ለማልክዘል ሕማም ተዓልበለት ምክ ውቲ ድብ ሸርሓት ተምዕለ መፅኪ ለምዕላ ግልግሎም ንመርሓት መስል ግል ወምን ሓኪም ወረቐት ተመፅ ክተዓርፍ
2: ልዕሎት ተዓምላ በገስና መጥለ እንደይ መጠኒ ዶልንገይስ ወይ ዲብ ገበይ ዶል መጠኒ ክፈሰና ዓለ መስለኪ
1: ተሓንወሽ ግለፉማት ግል ሃጅር እትጨነቕ ቦን እትሰኒ ኣነ ንወሽ ግለፉማ ግልጌል ወምስንዕባ እንደገና ክቡ ግንበላት ኣዘጊሶ ጊድ ኣቕብል ገበይ ከታቕብል

0: ኣቦ ከመያሉ ኣውደ ኣመት መን ክንብል ስብ
1: በይን ገብሮ ርፋኤል
0: ሓረይስ ኣቶ በይን ኣብዚ እንታይ ኹም ሒዝኩም መፂኹም ዘለኹም ዝዕዳጋታት ከመይ ኣሎ
1: ደሮ ሒዝና መፅእና ኣለና ቀዳማይ ነገር እግዚኣብሔር ኣምላክ ይመስገን ኣብዚ ዓመት ዝደብፅሓና ኣብዚ ኣውደ ኣመት ዝደብፅሓና ክብሪ ንዑ ይኹን ዓድና ድማ ትለምልመልና ብዝደለናይ ዕዳጋ ፅቡቅ ኣለና ማርያም ኣስመራ ንኩሉ ትእክብ ትበና ድራርና ምሳሕና ሰላም ካ እንነብር ኣለና እቲ ዕዳጋ እውን ፅቡቕ ይካየድ ኣሎ እግዚኣብሔር ኣምላክ ንሕና ኣነ ኣብዚ 44 ዓመት ሸቂጠ ኣለኹ ኣነ ኣዚ እግዚኣብሔር መስገን ኣነ ወሊደይ ውላደይ ዕብየስ ውሉድ ውሉደይ ከማኒ የዕብየዮም ኣለኹ ኣኺሎም ኣለዉ የገልግሉ ኣለዉ ኣብዚ ደብፃሓና ከዓ ክቡር ኣምላክ ተመስገን
0: ኣረይ ኣቶ በይን ኣብዚ ነዊሕ ዓመታት ኢኹም ዝሰሪሕኩም እስከ እንታይ ዕደጋ ኣብዚ ዝበዝሕ ግዜ እንታይ ኹም ሒዝኩም ትመፁ ናብዚ
1: ኣነ ብዚ ሸካጣይ ደርሀ ነጋዳይ ደርሀ ስጋ ሕጂ ከዓ ኣምላኽ መስገን ክንሕሱ ዩ ንደልን ኢና ኣብዚ ተመርዒና ወሊድና ዘሚድናስ ደቅና ዕብና ደቂ ደቅና ንዕብላና
0: ኣብ ሃዋህው ናይ ኣውደ ኣመት ኢና ንርከብ ዘለና ኣውደ ኣመት ከመይ ገይሩ እዩ ህዝቢ ክሕልፎ ዘለዎ ኣብ ሓድሕድ ምትሕጋዝ ከመይ ክኸውን ዘለዎ ኢልኩም ትሓስቡ
1: እቲ እግዚኣብሔር ድሃቦ ብጊዕ ሓሪዱ ንጎኑ ደለዉ ክማቐል ይግብኦ ደሮ ድሓሪ ደኸዓኒ ዝብፀየ እንድሕሪ ደይብሉ ኮይኑስ ካብዛ ናተይትንስትማኣነ ንዑ ክቦ ክንብል ይግባአና
0: ናይ ዮሃና መልእኽቲ ከበ ዝጋጣሚ እዚ ናይ ዮሃና ክትሕልፍዎ ትደልዩ
1: ቅድም ነቲ ክቡር መንግስትና ብድሕሪኡ እውን እቶም ኣብ በረኻ ዘለዉ ምክልኻል ንኤርትራ ድከላኸሉላ ንዖም

ዝኽበርኩም ተኸታተልትና ኣብ ቅንያት ኣውደ ኣመት ህዝቢ ናብ ዕዳጋታት ብምምፃእ ደርሁ፣ እንቋሖ፣ ከብቲ፣ ጤለበጊዕ ዝገዝኣሉ እዩ እሞ ንሕና እውን ሕጂ ዘለናየ ቦታ ከምዚ

ታተሎ ዘለኹም ኣብ መሸጣ ደርሆን እንቋቑሖን ብዝፍለጥ ከባቢ ኢና ዘለና። ካብዚ ቀፂልና እምበኣር ዝኸበርኩም ተኸታተልትና ጋሻ ማእገር ኢና ክነቕርበልኩም። ኣብ ናይ ሎሚ ትሕዝቶና ዕላል ምስ ስነ ጥበበኛ ምሕረት ገባር ይኸውን ሳምራዊት ሊቪዮ ነቲ መደብ ኣዋሂዳቶላ ንምሉእ ምክታል ናብቲ ተላልዩ ዘሎ ንኡስ መደብ ጋሻ ማእገር ካሕልፈኩም።

0: ዝኸበርኩም ተኸታተልቲ መደባትና ንሎም እውን ብምክንያት ቅዱስ ዮሃንስ ዝተፈላለየ መደባት ኢና ሒዝና ንመፅእ። ንሎሚ ድማ ሓንቲ ዕድምቲ ጋሻ እያ ዘላትና። ናይ ሎሚ ዕድምቲ ጋሻና ወይዘሮ ምሕረት ገባር ስነ ጥበበኛ ገዲም ስነ ጥበበኛ እያ ምሳና ኣብዚ ክትውዕል። ብመጀመርያ ኣዝየ ዘመስግነኪ ነዚ ቃለ ምሕተት እዚ ፍቕረኛ ኮንኪ ኣውደ ኣመት ምሳና ክትሕልፍ እየ ብምብፃኪ ብስመይ ምስም ኩሎም ተኸታተልትና ከመስግነኪ ይፈቶ ጓል ገባር። ቀፂለኻ ንዓኽን መላእ ስድራ ቤትክን ርሑስ በዓል እንኳዕ ናብ ዝክብር በዓል ኣብቃዓኩም ክብል ይፈቱ።
1: ኣሜን። ኣነ እውን በቲ ዝገበርኩምለይ ዕድመ የመስግን ነዚ ክቡር በዓል እዚ ብምሳኹም ኮይነ ከሕልፎ ምዕዳምኩም ካብ ብልቢ የመስግን።
0: ሃረይ ወይዘሮ ምሕረት ከመይ ጓል ገባር እዳብና ዕላልና ተቐፀነ ፍልጥቲ ወይ ድማ ኣብ መንጎ እውን በታ ፍልጥቲ ንሽምኪ ዓብሊላ እውን ነዊሕ ዋን ምሳ ክዝተጓዕዘት ጓል ኣለም እትብል ሰጎኸ እውን ተፀዋዕና ፀገም ይብሉ መስለኒ። ሃራይ ጓል ገባር ንድሕሪት ምልስ ክንብል ቅሩብ መተሓሓዚ ክኾነና እንደገና ከዓ ንተኸታተልትና ከዓ ብዝያዳ ብድሕረ ባይቲ ከዝያዳ ንክፈልጡ ማለት እዩ። ንድሕሪት ምልስ ኢልኪ ምሕረት ጓል ገባር መን ክተላልዩና?
1: ኣነ ምሕረት ገባር ይበሃል። ኣባል ባህላዊ ጉዳያት ወይ ሚኒስትሪ እዚ ኮሚሽን ባህልን ስፖርትን ኣባል
0: ኣራይ ፅቡቅ ከምቲ ዝበልክዮ ስነ ጥበበኛ ሕጂ ንኩሉ ሕቁፍ ከብለና ስነ ጥበበኛ ክንብልና ምክንያቱ ኣብቲ ናይ ስነ ጥበባዊ ፍርያት ኣለኽ እንደገና ኣብቲ ኢደ ጥበባዊ ፍርያት እውን ስለ ዘለኺ ንኩሉ ክሓቅፈልና ስነ ጥበበኛ ወይዘሮ ምሕረት ገባር ኢና ክንብል ሞ ኣራይ ጓል ገባር መዓዝ ኸ ናብዚ ሞያ እዚ ኣቲኺ?
1: ኣብዚ ሞያ እዚ ክኣቲ ከለኹ ኣብ 1900 መወዳእታ 79 ኣብቲ መጀመርያ ናይ 80ታት ኣብ ቤት ትምህርቲ ሰውራ ከም ኣባል ናይ ቤት ትምህርቲ ሰውራ ኮይነ ምስ ተመደብኩ ምስቲ ዝነበረ ናይ ሽዑ ውዕዎ ኩነታት ናይ ምቋም ባህልታት ነቲ ዝነበረ ባህላዊ ወራር ዝብድህ ነቲ ሰራዊትና ዘነቃቅሕ ነቲዮም ንሕና ካ ብፍላይ ከዓ ነቶም ተማሃሮ ዝጉስጉስ ዘነቃቅሕ ዝምህር ናይ ባህሊ ጎስጓሳት ንገብር ስለ ዝነበርና ኣብቲ ግዜ እቲ እየ ኣነ ከም ኩሉ ኣህዱታት ኣብ ቤት ምሰራ እውን የድሊ ስለ ዝነበረ ናይ ኣባላት ኣብታ ሰዓት እያ ኣነ ኣብ ባህሊ ካብቶም ጀመርቲ ማለት እዩ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ኣብ መወዳእታ 79 ኒኸ ኣብ ቤት ምርሰ ወረ ኮንኪ ባህሊ ኣቲኹሞ ቅድሚኡ ኸ ነይሩ ድዩ ማለሲ ኣብ ገዛ ድዩ ዋ ዝኾነ ፅልዋ ናብቲ ጥበብ ክትኣት ዘሕደርከ ዋላ ኣብቲ ቤት ምርሰ ወረ መስከልኪ ክነዚ ጥበብ እዛ ኣቲኸ እዮ?
1: ኣይ ቅድሚኡ ከ ወላ ሓንቲ ከም ድሌት ከም ስምዒት ከምዚ ናይ ምድራፍ ድሌት ወይ ከምዚ ብጣዕሚ ፈቱ ነይረ ባህሊ ወይ ሳዕስዒት ወይ ሙዚቃ ከም ጓይላታት ምርኣይ ደስ ብለኒ ነይሩ ካብ ንእሽተይ ከለኹ ማለት እዩ። ከም ጉጅለ ወይ ከም ባህሊ ዝኣተኩላ ግን ኣብታ ቤት ምሰውራ እያ ካልእ ብዙሕ ወፃኢት ሳዕሳዒት ገለመለ ኣይነበርኩን ግን

0: ምርኣይ ደስ ብለኒ ነይሩ ጓይላ ክርአ ወያ መርዓታት ድዩ ወይ ከም ዝሃንሰ መስቀል ክግበር ከሎ ጓይላታት ምርኣይ ደስ ብለኒ ነይሩ ሽዑ በቃ ምስ ከድና ከዓ እቲ ውሽጠይ ዝነበረ ክወፃሉ እዩ ጀሚሩ ማለት እዩ
1: እቲ ናይ ምርኣይ ዝነበረስ ብኣካል ስ ክሳተፍ እያ ጀሚርክ ማለትእዩኣራይ ፅቡቅ ከመይ ነይሩ ተጉዕዞ ናይ ጥበብ እሞ ኣብቲ ቤት ምርሰውራ ከምኣለት ዝነበርኩሉ ግዜ
0: ኣብኡ ምስቲ ከም ሓቂ ከቢድ ናይ ስራሕ ወይ ናይ ተሳትፎ ፃዕሪ ነይሩ ምዝ ኩሉ ዝነበረ ፀቕጥታት ናይ ምግብና ድዩ ናይ ፅሬት ድዩ ናይ ኮታ ኩሉ ነቶም ቆልዑ ዘድሊ ነገር ምዝ ኩሉ ናይ ምድላው ዝነበረና ፃዕርታት ሕጂ በዳሂ እዩ ነይሩ ግን እቲ ባህሊ ክግበር ስለ ዘለዎ ከዓ ሕጂ ኣነ ከምዚ ምድራፍ ፈቱ ነይረ ዋላ እንዳ ስንክትና ሙሉእ ለይቲ ክንስንክት ኢና ንሓድር በቲ ንለውስ በቲ ንላፉ በቲ ንስንክት ሕጂ ኣብቲ ዝነበረ ሂወትና ሕጂ ንደርፍ ምክንያቱ ካልእ ዘዘናግዓና ነገር ኣይነበረን ንዝደርፍ ንፃወት ንስዕስዕ መጎጎ ካሲስና ንስዕስዕ ገለ ንገብር ከምኡታት ስለ ዝነበረ ነቲ ባህሊ ክንምስርቶ ከሎና ቁሩብ ካብኡታት እዩ ዘበጊሱ ማለት ሲ ሕጂ ክስቶን ክስቶን ክስቶን ክስቶን ኢልካስ ብደረጃ ሞያ ገለ ተጠሚቱ ኣይኮነን ግን እስከ ነቑም ንተኣከብ እስከ ተባሂሉ ኢና ተኣኪብና ኣብኡ ንፉዓት ወደብቲ ነይሮም ብዙሓት ኢና ተኣኪብና ሽዑ ይዝከረኒ ሓንቲ ድራማ ንስራሕ ተባሂሉ ኣነ ሕጂ ብድራማ እየ ጀሚረ መጀመርያ ክጅምር ከለኹ ከም በዓል ትባር ገይሮም እዮም ኣስሪሖምኒ መምሃራን ነይሮም ብዙሓት ነይሮም ሕጂ ኣስማቶም ጠፍኣን ኣሎ እምበር ድራማ ጌርና ንዋሳእ ድሕሪኡ ከዓ እሞ ደርፊ ዘይንገብር ተባሂሉ ሓደ ንፉዕ ስነ ጥበበኛ ኣዝዩ ብሉፅ ዝኾነ ስነ ጥበበኛ ደራስን ዘያምን ጣዕመ ገብረ ስላሴ ዝበሃል ነይሩና ብቐንዱ እሱ እዩ ነታ ጉጅለ ደርፍታት የውፅኣላ ዜማታት የውፅእ ግጥምታት የውፅእ ኣብ ደቃይቂ ግጥምታት ዘውፅእ ጣዕሚ ሕጂ ናይ ጣዕመ ፍረ እዩ እንቲ ኣብ ተን ኣለይቲ ከም ኣለይቲ ከም ባህሊ ክንቆም ዝኽኣልና ሲ ብናይ ጣዕመ ፃዕሪ እዩ ጣዕመ ዜማታት ኣውፅእ ኢልና ናይ መጀመርያ ደርፊ ሕጂ ደንደን ትብል ኔራ ክበረት እምባየ ትብል ትበሃል እ ኣብ ናይ ስኒ ሕክምና ላ ደንደን ትብል ደርፊ ንዓ ኣውፅእ ኢላ ድሕሪኡ ከዓ ንዓይ ከኣረ መፅድጉል ሓዊ ትብል ደርፊ ከዓ ኣውፅእ ለይ ናይ መጀመርያ ዘን ክልተ ደርፊ እዚአን ሒዝና ኢና ተበጊስና ድሕሪኡ ግን እሞ ዘይንቐፅል ዳኣ እሞ ዘይንገብር ደርፊ እሞ ትግረ ነምፅእ እሞ ሳሆነ ምፅእ እሞ ገለ እንዳበልና ሕጂ ከካብቲ ዘለናዮ ናይ ጋንታታት መሳርዕ ድዩ ጋንታታት ድዩ ካብኡ ሰባት እንዳውፃና እሞ ክስቶ ከማ ንትደርፍ ያኮ ክስቶ ከ ኣብ ከምዚ ጉጅለ ነራ ኮ ክስቶ ኮ ኣቲ ዕምባባ ነራ ክስቶ ኮ ምስ ባዕ መንእሰይ ነራ እያ እንዳተባሃለ ሕጂ ነቲ ባህሊ ከነቕሞ ዕድል ረኺብና ብልፅቲ ጋንታ ብልፅቲ ጉጅለ ባህሊ ከዓ ነራ እቲ ደርፍን እቲ ካልእ ንጥፈታትን ንሕና ንገብሮ እቲ ሙዚቃዊ ንጥፈታት ግን ንሕና ተማህራዊ ክኢላታት ናይ ሙዚቃ ስለ ዘይነበራና በቶም ቀያሕቲ ዕምባባ ኣብቲ ግዜ እቲ ዝነበሩ ሙዚቀኛታት በዓል ኤልያስ በዓል ሻምበል ፍፁም በዓል ዳልቼ በዓል ወድንባየ ነይሮም ብዙሓት በዓል ወዲዛግር በዓል ሳጢር ኣሮን ሳጢር ከይርስዖም እምበር ብዙሓት ነይሮም እሳቶም እዮም ንኣና ዝበቆልና ወዲ ሻውል ዝላይፍ ድራም ዝወቅዕ እዚኣቶም ሕጂ ንዓና እሶም እዮም ዝበቁዕልና እቲ ሙዚቃ ንሕና ከዓ ምስኦም ደድሕሪኦም ናብነት ምርኢት እንተልዩ ሳናቶም ምርኢት እንተልዩ ንሕና ደድሕሪኦም ነርኢ ሕጂ ከምዚ እንዳበልና ዳርጋ እቲ ባህሊ ዱልዱል ባህሊ እንዳኾነ ከይዱ ዱልዱል ጉጅለ እንዳኾነ ከይዱ ስጋዓ ብዚኣ ከምኣያ ነራ ተቃወማና
1: ኣረይ ፅቡቅ ከምዚ ከምዚ ዝበልክዮ እቲ መጀመርያ ናትኪ ሰረት ናይ ምጅማር ናይ ጥበብ ኣብ ቤት ትምህርቲ ሰውራ ከምኣላይት እንዳሰራሕ ክከለኺ ጎንጎኑ ሰሪሑ ነርኩ ሞ ከመይ ክብደት ነይርዎ ምክንያቱ በቲ ዝእለዩሎ በቲ ከኣቲ ሞያ ጥበብካ ንባዕሉ ዓብዪ ነገር ስለ ዝኾነ እቲ ናቱ ክብደት ወይ ድማ ብድሆታቱ እንታይ ይመስል ነይሩ
0: ክብደት ኣዝዩ ከቢድ እዩ ምክንያቱ ለይትን ቀትርን ዕረፍቲ የብልካን ንጎቦ ብምልዋስ እንድሕር ጀሚርኪ ትላፉ ያ ትስንክት ንኣብነት ስጋዕ ንስንክት ፖለቲካ ንምሃር ሰዓት 10 ከባቢ ፖለቲካ ተማሂርና ናይ ምሳሕ ሕጂ በብ ንናትካ መደብ ኣሎ መጋቢት ናይ ፀብሒ ድያ ናይ ላፋ ድያ ናይ ምስንካት ድያ ንናትና መደብ ኣለና ዝደጋገም ማለት እዩ ከምዚ ሕጂ እታ ደይትስንክት ጉጅለ ትምሃር እታ ትስንክት ጉጅለ ከዓ ትስንክት፣ እታ ትላፎ ጉጅለ ትላፎ፣ እታ ትላፎ ጉጅለ ከዓ ናብ ካልእ ንጥፈታት ትኸይድ። ከምዚ እናኾነ ከሎ ኢና ሕጂ ንሕና እቲ ንለማመድ ትምህርቲ እውን ዓለይ ዓሲና ኣብ ቤት ምሶራ ናይ ሙዚቃ ትምህርቲ ምሂሩና እዩ። ብዙሓት ነርና ሓደ ሓሙሽተ ሽዱሽተ ንኸውን ሙዚቃ ምሂሩና እየ ዓሲና። ዋላ ናይ ስንኩላን ነይሮም በዓል እዮብ ኣብታኣ በዓል እዛ ሄዋን ናይ ኣዴታት ነይረን ምሳና ማለት ኣዴታት ክብለን ኣብቲ ዓስከር ዕቁባት ዝነበራ እምበር ኣዴታት ኳ ይኮናን ዳርጋ መሳትና እውን ነይረን እየን። ሕጂ እዚኣተን ከዓ ምሳና ኣምሃራ ነይረን ተማሂርና ኣነ ኳ ሽዑ ኣይ ማለት ኣይቀጸልናዮን ነቲ ብዩኒስትሩሜንት ደረጃ ሲ ሒዝናስ ኣይመለኽናዮን። ግን ንዓይ ኣብ ጊታር ኢድኪ ኣፃብዕቲ ክነዊሒ ኢሉ ያዕሲና ኣብ ጊታር ይመዲቡኒ ኣነ ኦርጋን ክሕዝየ ዝደሊ ነረ ኣብ ጊታር እቲኒ ብዝኾነ ከምኣ እንዳቐጸልና ከለና ከዓ ኣብ መንጎ ኩነታት ናይ ዓማ ነይሩ ካብኡ እሱ ቁሩብ ኣሳናኺሉና መሊስና ከዓኒ ከይድና ንጋሽ ባርካ ከይድና ምስቶም ቀያሕቲ ዕምባባ ዕደት ገይርና ድሕሪኡ ተመሊስና ንዓራግ ምስ ተመለስና ከዓ ኣብ ዓራግ እውን ተስፋንኪኤል ቀለታ ዝበሃል ናይ ሙዚቃ መምህር ነይሩ። እሱ እውን ምስ ጉጅለ ሓንቲ ጉጅለ ናይ ወያነ ባህሊ ነይሮም ኣስማቶም ካርስዕ እዮም ሕጂ እሳቶም ከዓ ምሳና ሙዚቃ ምሃሩ ነይሮም። ያዕስ እዚ ተስፋንኪኤል ቀጺሉልና ማለት እዩ። ሽዑ ንባህሊ ውድብ ክንሰሓቡ እውን ፈልዮምና ነይሮም። ኣነ ዝከረኒ ብታሕተይ ዓራግ ተፈሊና ነርና ዳሓር ግን ምስ ናይ ሻድሻ ወራር ኩነታት ኣይከድናን እቲኦም ንኸቱ ነይሮም ሽዑቶም ጉጅለታት። ንሕና ነቤት ምስ ወራ ተመሊስና ካብኡ ስጋዕ ማለት በዳሂ እዩ ነይሩ ምስቲ ዘለካ ስራሕ ሲ ኣፀባቢብካ ኢኻ ትሰርሖቲ ናይ ባህሊ ነገር ከቢድ እዩ። ምክንያቱ በቲ ግጥሚ ተፅንዒ በቲ ዜማ ተፅንዒ ምስቶም ሙዚቀኛታት ትኸዲ እቲ ክላይመት ንባዕሉ በዳሂ እዩ ነይሩ። ናይ በዓል ጀላንቲ ካብ ቦታ ናብ ቦታ ክትከዲ ኣዝዩ ከቢድ ናይ ፀሓይ መጥቃዕቲ ነይርዎ እዩ። ክሳብ ሓምሳን ገለን ዲግሪ ሰንቲግሬድ እዩ ዝበፅሕ ነይሩ። ንዕኡ በዲህና ፀሓይ እንዳተሃረምና ንኸይድ ተለማሚድና ንመፅእ መሊስ ናብታ ጉጅለና ኣቲና ከዓ ንስንክት እቲ ዘሎ ንጥፈታት ነካይድ መሊስና እውን ኣካዳሚ ንምሃር ነርና። ኣነ ንባዕለ ሂጂ ተማሂረ የ ኣብ ቤት ምሶራስ ኣማዕቢለ እቲ ዝነበረኒ ደረጃ ኣማዕቢለ ቀፂልና ኢና ኩሉ እዩ ዝምሃር። ወላ ሓሙሻይ ዝነበረ ብሓሙሻይ ይቕፅል፣ ዓስራይ ዝነበረ ብሓሙሻይ ይቕፅል፣ ኩሉ ሰብሲ ይምሃር እዩ። ኣነ ክሳብ ሕጂ ከማንሲ ኣብኡ ዝሓዝክዎ ፍልጠት ካብቶም መምሃራን ዝኸሰብክዎ ፍልጠት ስጋብ ሕጂ ንዓይ ኣማዕቢሉን እዩ ኣብ ሂወተይ። ዋላ ሃይለ ኣርትስ እውን ሃይለ ኣርትስ ዝበሃል ነይሩና ሰኣላይ ንሱ እውን ናይ ስእሊ ትምህርቲ ክንመሃር ፈልዮምና ነይሮም። ዳሓርዮም ቶም ሓለፍቲ እዚኣ ድምፃዊት እያ ከመይ ጌርኩም ኣብ ዝተእትዋ ሙዚቃ ክትኣት ኣለዋ ኢሎም ክልኦም ንበር ኣነ ሕጂ ስእሊ ብጣዕሚ እየ ዝፈቱ። ሕጂ ከምዚ እንዳበልና እዩ ነይሩ እቲ ብድሆታት ንእሽቱ ስለ ዝነበርና ንብድሆ ነርና እምበር ብጣዕሚ ከቢድ እዩ።
1: ዎ ክትሪኦ ከለካ ክትሓስቦ ከለካ ሲ ከቢድ። ምክንያቱ ቤት ትምህርቲ ሰውራት ኢሎም ካ ከምዚ ክትብል ፀንሕ ክምስ ኩሉ እቲ ኣብኡ ዝግበር ንጥፈታት ማለት እዩ። ምክንያቱ ከምዚ ናይ ሕጂ ዋላ ኮሌጅ ንበሎ ዓብይ ኮሌጅ እዩ ብዙሕ ሰብ ዘድልየ ማለት እዩ። ሃራይ ጓል ገባር እስከ ተናይ እቲ ሽዑ ዝነበራ ትዝክሬን ዶ ካብዚ ክትብልና ፀናሕ ክገለገለ ደርፍታት ክዝክር ፀኒሕኩ ሞ ድምፃዊት ኢልክ ካ ስለዝጀመርክ ሲ ሰብ ካብዚ ሕጂ ዝፈልጠክ ካ ብተዋሳይት ወይ ድማ በቲ ኣብ ስነ ጥበበ ናይ ክስታይ እሞ እስከ ትዝክሬ እንትኾንኩ ናይ ሽዑ ደርፍታት ገላ ክትብልና።
0: ብዙሕ ቅድሚ 45 ዓመት ኢና ንዛርብ ዘለና ብዙሕ ዝዝከር ኣይኮነን ግን ሓደ ሓደ
1: ወገለ እውን ኣብ ዝናሕና ሰነዳት ዝረኸብኮን ስለ ዘለኹ
0: ረመፅቲ ጉልሓዊ ዘንደዶ ምዕባለ ሰውራና ዝርዓዶ ዝጠፈ መሲልዎ ንጉልሓዊ ዘሊሉ ኣተዋ ደርጊ ፋሽሽታዊ ብሓንቲ ሓለንጊ ብሓባር ተቐጽዑ ፍትሒ ቕኑዕ ፍርዲ ሲኢኖም ዝነብዑ ታሪክ ከም ዝሰርሑ ኣይፈለጠን ደርጊ ድቁስ መሳፍሒ ድኹም ተሰሓጊ
1: ድጎረሮስ ነይሩ ኢደይ ቀጸልክዮም
0: ድሓንሱ
1: ግን ከምቲ ክሳይ ከዓ ናብ ውልድኪ ከም ዕድ እንደገና ከዓ ናብ ረዘናካ ሰጊሩሎ ማለት እዩ ናይ ድምፂ ራይ እቲ ብድሕሪኡ ዝነበረ ኩነታት ከመይኹም ቀፂልኩም ጓል ገባር ድሕሪ እቲ ናይ ሙዚቃ ትምህርቲ ኣቋሪፅኪ ናብቲ ሰራዊ ተመሊስኩም ናብ ባህል ብርጌዲ ክተሰሕኪ ሰሪሕኩም ከመይ ነይሩ እቲ ባህላዊ ንጥፈታት ክብድሕሪ ኢኻ
0: ድሕሪኡ ኣብ 85 ወርሒ 2 ወርሒ 5 ከቲትና ማለት እዩ ኣነ ብርጌድ 77 ተመዲበ

0: ገና ሻርሻወራ ራይ ተወደን ጸኒሕኒ ትውግእ ኣርኪበሉ እየ ሻርሻወራ ኣብ ቤት ምሰውራ እቲ ዝኸፍ ውግእ እንዲ ነይሩ ኣብ ሻርሻወራር ክሳብ ኮቦርታ ኸዲና ጀሪካን ንወርደሉ ግዜ ነይሩ ቆልዑት ሒዝና በረኻ ንውዕል ቀትሪ ለይቲ ክንስንክት ንሓድር ፀብሖም ጀረኦም ንሰንኪትና እንደገና ቀትሪ ንበረኻ ሒዝናዮም ንወፍር ኣብኡን ነፈርቲ የሸግራና መቸም ከቢድ እዩ ነይሩ እቲ ናይ ሻርሻወራር ዝነበረ እንደገና ኣብኡ ማስክ ንሰፍየሎም ነቶም ቆልዑት ናይ ቀመማዊ ጋዝ ከይብሎም ተባሂሉ ከቢድ ነይሩ ድሕሪኡ ግን ኣብታ ናይ መወዳእታ ሻርሻወራር ከዓ ኣብ መጀመርያ ግንባር ናቕፋ በዓል ቴስታ ፋርኔሎ ዝበሃል ቦታ ኣትየ ካብኡ ከዓ ንሓልሓል ቦጠሎ ንሓደ ናይ ወዲ ፈረጃ ነራ ቦጠሎኒ ከይድና ማለት እዩ ኣብኡ እታ ናይ መወዳእታ ኩናት ናይ ሓልሓል ተዋጊእና ድሕሪኡ ሓደ መስከረም ከምዝ ሕጂ ነይሩ እሞ ምስ ኣዕረፍና ማለት እዩ ሻርሻወራር ተወዲኡ ረፍቲ ምስ ኮነ እሞ ባህሊ ሕጂ ኩሉ ግዜ እንድሕር ዕሪፍካ ባህሊ ትገብር ስዋ ትገብር ትዘናጋዕ ገለ ኢኻ ሕጂኡ ንዓይ ኣባላት ቤት ምሰውራ ፀኒሖም እኒኦም ኣብ ማለት ተምሃሮ ተምሃሮ ዝነበሩ እሞ ዝኸዱ ናብ ተዋጋእቲ ሓይልታት ዝኸዱ ሕጂ እሳቶም ጓል ገባር ትደርፍ እያ ኢሎም እዮም ዘረክሱኒ ማለት እዩ ሽዑ እምበኣር ናይ ባህሊ ሓይሊ ናይ ቦጠሎኒ ንግበር ምስተባህለ ሕጂ ኣነ ኣብኣ ናይ ቦጠሎኒ ጉጅለ ባህሊ ኣብኣ ኣትየ ማለት እዩ ኣብኣ ሽዑ ሓንቲ ደርፊ ሰሪሑለ ሓደ ስዎ ፍቕረ ዝበሃል ተሰውኡ እዩ እሱ ይሰርሓለየ ማለት እዩ ተዘራሪቡ ዝመፀ ካብ ኣርባዕተ ግንባር ገለያ ትብልታ ደርፊ ሕጂ ሳ ዘይትርስዓ ንሳ ክደርፍ ከለኹ ሓደ ታባ ዝበሃል ኣባልና ዓሽ ምባል ምስ ከልእዎም ሲ ብእምኒ ገይሩ ርእሱ ሃሪምዎ ንምንታይ ከሊእኩምና ኢሉ ብስርዓት ኣብ ቅድመይ ፈጊእዎ ገፁ ሕጂ ተዘክሮስ ብጣዕሚ እዩ ክሳይ ዝገብረካ ሽዑ እዛ ተደራሪቡ ትብል ደርፊ ምስ ደረፍኩ ኣይዋዕልኩ ሓደርኩ እየ ናብ እንዳ ብርጌድ ተሳሒበ ማለት እዩ እንዳ ብርጌድ ተሳሒበ ብርጌድ 77 ንፍዕቲ ውጅለያ ነይራ ኣብኣ ኣቴ ኣብኣ ከዓ ንጥፈታት ይቀፂለ ማለት እዩ ድሕሪኡ ናብ ክፍለ ሰራዊት 85 ምስ ኮነት ከዓ ስጋብና ፅነት ከዓ ምስ ኣየ ቀፂለ
1: ሓረይ ምሕረት ይዕላልና ገና ቀፃሊ እዩ ዘሎ ድምፃዊ ሜሮን ክፍለ እውን ነዚ በዓል እዚ ንምድማቕ ምሳና ሓቢሩ እዩ ዘሎ ኣብዚ ዕላልና እሞ ሜሪ ደጊመ ርሑስ በዓል ንዓኻን ንመላእ ስድራ ቤትካን ክብል ይፈት ሞ ቀፂልካ ድማ ነዚ በዓል እዚ ዘድምቕ ሒዝካልና መፂኻ ዘለካ እንታይ ክኾን ክተስማዕና

0: ፅቡቅ
1: ሽንኮይኒ ማርያም ንወለሎ ንሰብ እኳ ዘዕልሎ ኣሽንኳይኒ ማርያም ንወለሎ ንሰብ እኳ ይዕለሎ ንኻንእሰይ ንመስቀለይ ትርከቦ ረሓዛለይ

عين مريم ولدهم يسود الطايع الليل خويه خويه خويه.

መስቀለይ ንጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ሲናናአናይናአናይ

0: احسن كلان كلمتها وحسن كلان زي احسن كلان كلمتها وحسن كلان
1: قالنا هنقتل اتيني بدحرنا صنه زنبره ናይ ግዞ ናይ ስነ ጥበብኪ ቀፂልና ክንቅፅሎ ስለ ዝኾና ሕጂ ግን ኣብ ሜዳ ከለኽ ማለት እዩ ኣብ ባህሊ ከለኺ ካልእ ተወሳኺ ሞያ እውን ነርኪ ብዘይካ ተክሳይ ገለገለ ብፅትኪ ኣብ ዝሓበረኑ ማለት እዩ ሓያል ንፍዕቲ ናይ ኢደ ጥበብ ክኢላ ከም ዝነበርክ እውን ይገልፅ እዮም ነሮም ሞ ካበይ ዝብገስ እንታይ እንታይ ክሰርሕ ነርኪ ምክንያቱ እቶም ብፅት ክሕሉ ንከለውሲ ማዕረቲ ናይ ውሽጢ ክዳን ዝበሃል እውን ሰፊኺ ትህብዮም ከም ዝነበርክ ነቶም ብቀረባ ዝነበሩ ብፅት ከ እሞ ዝብል እዚ ካበይ ኸ ዝብገስ ከመይ ነሩ ናይ ኢደ ጥበባዊ ስራሕትኪ
2: ኢደ ጥበባዊ ስራሕ ውሽጢ እዩ ዋላ ሓንቲ እቲ ማለሲ ከምዚ ዋላ ሓንቲ ናይ ክዳን ናይ ቅዲ ናይ ገለ ሕጂ ኣይፅግመን እዩ ነይሩ ስኢለ ባዕለ ይፈታትን ይገብሮ ከዓ ገለ ዝፀበበና ወይ ዝገፋሓና ወይ ንኣብነት ረጅም ስፋይ ሕጂ ኣብ ሜዳ ብጣዕሚ ገዳሲ ነገር እዩ ነይሩ ናይ ወዳት ኮስትሞ ምስፋይ ኣገዳሲ ነገር እዩ ነይሩ እቲ ክዳውንቲ እውን ንባዕሉ ገሊኡ ገጅፍ መፀ ካብ ፍላይ ሚላኖ ምስ መፀ ኩሉ እዚ ኣብ ምትዕርራይ ብጣዕሚ እየ ዝግደስ ነይረ ሕጂ ዋላ ሓንቲ ሰኢለ ብቐንጠብጠብ ዝለመድኩዎ እምበር ተማሂረ ዘምፃኽዎ ነገር ኣይኮነን ሕጂ እቲ ረጅም ስፋይ ሕጂ ዝፀገመካ ጨርቂ ምፅኢኻ ካብ ገለ ትረክብ ካብ ገለ ስትራሾ ገለ ትረክብ ንዑ ምፅኢኻ ከዓ ረጅ ትሰፍዮ ፍሉያ ሰባት ከማ ነረ ረጂ ናትክ ጥራሕ ኢና ንክደን ዝብላኒ ዋላ ኮስሞ ናይ ወዳት ከማ ንሰፍ ነይረ እስከ በጃ ክስፈኢልና ብበጃ ክእዩ በቃ ምክንያቱ ይስርዑ እዮም ነይሮም ይስርዑ ንሰፍየሎም ኣነ ሕጂ ግድስቲ እየ ነይረ ከምኡ ዋላ ግዜ ተሃልወኒ ኣብታ ዘላትኒ ግዜ ዋላ ምሸት ሕጂ ፍላይ ቤት ምሰብራ መብራህቲ ስለ ዝነበረ ብመብራህቲ ሰፊ ዋላ ተኣቂረብታ ዘላትኒ ግዜ ነታ ሽግር ክፈትሕ ኢለ ፅዕር ሓደ ግዜ ሳብ ዓራግ ኣብ በዓል ቀብርኦት ይመስለኒ ዓራግ ድዩ ከይድናሲ ዓራግ እምበር መፂኦምና ሰራዊት እንዳ ኣርባዕተ ዝበሃሉ ነይሮም መፂኦምናስ ብጣዕሚ ዕርቃን ነይሩ ሽዑ ድሓር ካብቲ ናይ ኣባላት ክዳውንቲ ኣዋፂና ስረታት ቁምጣታት ሰፊና ንህቦም ነርና ሕጂ ኣነ ኣብ ከምኡ ብጣዕሚ ግድስቲ እየ ነይረ ካልእ እቲ ናይ ኢደ ጥበብ ዝበሃል ንኣብነት ሕጂ ኣብ ጀልሃንቲ ኣብተን ማሕበር ዘን ዕቁባት ናይ ደቂ ኣንስትዮ ነረን ክኢላታት ናይ ካይላ ይመፃና ነይረን መጎጎ ክሰርሓ ኣለና ሕጂ ምስተን መጎጎ ድሰርሓስ ቀዳመይ ተሰሪዐ መጎጎ ከዓ ክሰርሕ ሕጂ መጎጎ ክሰርሕ ምስአን ፍሉያት ሰባት እውን መዲቦም ምስአን ስራሕ ኢሎምና ታ ካይላ ሕጂ ብኣያ ክኢል እያ ኣነ ኣብኣ ንዐን ርእን ስለ ዝነበርኩ እንታይ ዓይነት ሓመድ ዝጥቀማ ከመይ ገረን ይሰርሓ ገለ ርእን ስለ ዝነበርኩ ኣብዚኣ ሕጂ ይሕዛ ድሓር ምስ ከድና ናብ ሓይልታት ማለት እዩ ኣብ እንዳ 77 ከለኹ ሕጂ ኩሉ በቃ ኩሉ ብምሉኡ ይሰርሖ ነይረ ኣብኡ ኳ ድሓን እዩ ማለት ናይ ግዜ ፀገም የብልካን ኣብ ቤት ምሰውራ እዩ እቲ ግዜ ድፀበበና ነይሩ እምበር ኣብቲ ሓይልታት ምስ ከድካ ዝተዛማዲ ዕረፍቲ ኣሎ ሕጂ ኡ ነቲ ዝተቐደ ክዳን ሰፊ ኮስትሞ ዘተዓራሪ ተዓራሪ ገለ ገብር ድሓር ኣብቲ ባህሊ ከዓ ኤግዚቢሽን ነቕርብ ነርና ከምዚ ርክያሞ ስፈ ዋላ እዚ ናይ ጨጉሩ ከማ ሽዑ እያ ንጀሚርያ ሽዑ መሳዕስዒ መድረፊ ገለመለ ሽዑ ዝሰርሕ ነረ ካብ ምንታይ ንሰርሕ ነርና ሽዑ ካብ ጸሊም ጎልፎ ነናዲ ንኸይድ ምሽ ይሰዱና ንደጀና በዓል ዓራርብ ንኸይድ እሞ ካብቲ ስትራሾ ናይ ኢራ ዝመፅፍ ዳውንቲ ነይሩ ንስትራሾ ተባሂሉ እውን ሓይልታት ብረት ዝውሃብ ነይሩ ካብኡ ሕጂ ጸሊም ጎልፎ ኣናዲ እየ ካብኡ ዝሰርሕ ነረ ኣነ ባዕለ ዋላ ሓንቲ ዝመሃረኒ ሰብ የለን ግን ከይደ በቃ ቆቢዕ ገይረ ነታ ናይ መሳዕስዒና ድዩ ገለ ድዩ ይሰርሕ እቲ ካይላ ዝብለክ ዘለኩ ከዓ ካይላ ኣምፅሉና ኢልና ከዓ ካይላ ሰሪሐ ከዓ በቃ ማዓት ገለመለ በቃ ከምዚ ብያትታት ገለመለ በራድ ገለ ስፔሻል ዝኾነ ቅርፅታት እንዳውፃና ኢና ንሰርሕ ብዚ 24 ሳዕሳኡ ሕጂ ዋላ ካብቲ ዘርፊ ገለመለ ከማ ኣዘንቢሉ እኒአ ዝብል ኣነሱ ምክንያቱ በቲ ደርፊ ዝረፊ ባህሊ በቲ ከዓ ናብኡ ኸይድ ኣብ ባህሊ ከዓ ፀወታ የለን ተጣቂዕ ኢኻ ከበሮ ትወቅዕ ኢኻ ትቕበል ኢኻ ትዋሳ ኢኻ ትደርፍ ኢኻ ኩሉ እዩ ሙዚቀኛታት ከዓ ሙዚቃም ወቅዑ በቲ ይዋስኡ በቲ ደርፉ ዝደርፉ ሙዚቀኛታት ኣለዉ ሕጂ ኩሉ ግዜ ቢዚ ኢኻ ነቲ ፅባቐ ኢኻ ውድድር ኢኻ ከዓ ትገብር ምስተን ካልኦት ኣሃዱታት ናይ ክፍለ ሰራዊት ተወዳደር ይኸልቅ ብመጀመርያ ነቲ ኤግዚቢሽን ቀሪብና ክንዕኡ ከም ዝርዮ ኢና ንገብረተሰብ ድሕሪኡ ከዓ ናብቲ መደብ ናይ ባህልን ኣትሩ ሕጂ ናተይ ሲ ተማሂሮዮ ገለ ደ ይኮንኩስ በቃ ድልየት እዩ ትኾነለይ ከዓ ተዝሓሰብ ኳስ ይገብራ ተገዳስነት ሕጂ ብተገዲሰ በቃ ብስምዒት እየ ድሰርሖ ነቲ ስራሕ ተሒዘዮ ከዓ ይገድፎን እዩ ዋላ ለይቲ ትኾላ ቅትሪ እየ ድሰርሓ ሰብ ክዕልል ከሎ ክፀወት ከሎ ኣነ ይፀወትኒ ከይደ ኣብታ ናይ ኢደ ጥበብ ስራሕ ይዝሰርሕ ሕጂ ሓቂሓሽ ጠቂሙኒ እዩ ማለት ኣብ ሂወተይ ንዓይሲ ጠቂሙኒ እዩ ምስ ኣተና እውን ብዙሕ ተጠቂመሉ እቲ ሞያ ከማያ ነይራ ካልእ ምስኡ ዝኸይድ ናይ ደርፍታት ነይሩ ሙዚቃ ከይወቃዕ ግን ኣብ ሙዚቃ ሕጂ እታ ንዓይ ድሕሪት ዘትረፈት ንንታይ እያ ምስ መፃኹ ኣብቲ ብርጌድ ብኢዶም ዝሰርሕዋ ጊታር እያ ፀኒሓትኒ ኣነ ከዓ ኣብ ጊታር እየ ተማሂረ ሕጂ እታ ብኢዶም ዝሰርሕዋ ጊታር ከዓ ብመፍትሓ ትውፅ ዋላ ሓደ ሰብይትን ክፋን እዩ ብጀካ እቲ ጊታሪስት ምክንያቱ ድሕሪ ተበቲ ኻ ስልኪ ኣይትረክብኒ ኢኻ ተተባላሽያ እውን ኣይትትከአን ኢኻ ሕጂ ብከምኣ ስለ ዝፀንሐትኒ ኦሮማይ ገድፈለኒ ኢለ ስኢለ ክራር ገለፍትን እምበር ከምዚ ሙዚቃ ናተይለ የ ሓስኮን ዘንቢለ ሕጂ ግን እቲ ምድራፍ ስጋዕታ ናብ 17 ዝኸድኩላ ጥንስቲ ኮይነ ሲ ደሪፈ የ ጠቂዐ የ ሰሪሐ የ ኣብ ቴስዓ ግን ወሪደ ማለት እዩ ካብቲ ግንባር እ ማልያ ደይብሉ ደርፍታት እዩ ነይሩ ግን ኣይተሰነደን ሕጂ እዚኣን ገለገለ ደኣ ነይሩ በዓል መሰቡና ነይራ ወራሴይ ትብል ነይራ ሓንቲ ኣስገዳድ ፍቕሪ ብዘይ ድሌተየ ብዘይ ማለት ሲ ኣስገዳድ ፍቕሪ ብዘይ ድሌተይ ንሃገር እያ ማለት እዩ ሕጂ ብዘይ ድሌተየ ምርዖን የ ገለ ትብል ነይራ ኣግራብ ዓደይ ትብል ነይራ ማዕበል ቀይሕ ባሕሪ ትብል ነይራ ሸዊት ሓወይ ትብል ነይራ ኣርካን ናይ መዛግብ ትብል ነይራ ናይ ፍቕራዊት ደርፊ ጎበዛይኒ በዕላ ልዕላ ሰድኸውን ደርፍታት ስደሪፈ እየ ኣነ
1: ኣብ ደርፍታት እዩ ግን ዝያዳ ከምቲ ዝበልኪ ከዓ ናብቲ ድራማ እንደገና ናብቲ ኢደ ጥበባዊ ስራሓት ስለ ዘንበልኪ ኣብዚ ግን ክሓተኪ ጓል ገባር ከምቲ ዝበልክዮ እቲ ናይ ኮስቲም ዝበሃል ነገራት ማለት እዩ ካብ ሽዑት ሒዝኪ ክትሰሪሑ ነርክ ሞ ከመይማለት ስእልስ ከበይ ትረክበ ነርኪ ወይ ድማ ከመይ መፀልክ ነይሩ እቲ ዝገብርኦ ዝነበራ ሽዑዎ ባርኳታ ድዩ ገለማስ ናይ ኩለን ብሄራት ከዓ ስለዝስራሕ ነበር ኣብቲ ባህልካ ኩለን ስለዝነበረስ ከመይ ክትገብር ነ
2: በቲ ዝፈልጦ ማለት በቲ ዘርከብ ኩሉ ንእሽተይ ዘርከብ ኩሉ ቆል 17 ዓመት የወፅያነን ሜዳ ግን በታ ዘርከብ ኩላ ሸዓ ዝርያ ዝነበርኩ ሲ ሰበይቲ እንታይ ትኸደን ኣብ ከተማ ዘላ እንታይ ትኸደን ካብኡ ናብኡ ካብ ከተማ ስለዝዓበኹ እንታይ ትኸደን ኮታ ካብቲ ዝረአኽዎን ዝፈልጦን ዝነበርኩ ሲ ይፍትን ነረ ኩሉ እዚኣ ግበርልና ዲኖ ሲ ዲኖ መሳዕስዕ ሲ ኣነ ዲኖ መርዓ ወረድ ማእወራድ መርዓ ጌሮማ ክኸዱ እየ ዝሪያ እምበር እንታይ ዓይነት እያ ከመይያ ገለስ ኣይፈልጣን እየ ግን ዲኖ ኣነ ሰሪሐ ነረ ዲኖ መሳዕስዕ እዩ እቲ ሓላፊና ጥራሕ ርኢ ነቲ

0: ዲዛይን ከመይ ክገብሮ ከም ዘለኒ ገለ ዲኖ ሰሪሐ ኣብ ናይ ሕጂ ጎበዛይ ብዲኖ ያኸማንቲ ስዕሳዕ ሕጂ እቲ ድልየት እዩ በቃ ክገብር ምባል ምፅባቅ ክፅብቐልና ከዓ ማለት ክንሓልፈን ኣለና ነዘን ካልኦት ኣሃዱታት እንዳበልና ንምህዝ ገለ ንገብር ክዳን ንእሳ ነቲ ዝመፀናይ እንዳ ኢራ ክዳውንቲ ንንእሶ ነፅብቦ ገለ ንገብር ቬሎ ከይተረፈ ነርና ሕጂ ንሕና ኣነ ዝደርፈላ ነበርኩ ቬሎ ነይራ ነማሓይሾ ከመይ ንዕነስኪ ኣለዋ ከዓ መሊአን ምሳና ከዓ ደቂ ከተማ ከዓ ድፈልጥኦ ከዓ ንዕን ከዓ እንዳፀዋዕና ብሓባር ናይ ሓባር ስራሕ እዩ ግን ኣነ ነኸይሰሒ ዘዮ ነቲ ስራሕ እምበር ስራሕ ናይ ሓባር ስራሕ እዩ ሕጂ ምስቲ ዘለካ ግጥ ምፅንዕ ትበሃል ናይ ሙሉእ እቲ መደብ ኢኻ ልዕሊ 20 ዝኾኑ ደርፍታት ኢኻ ምቕባል ተፅንዕ ምስኡ ናትካ ደርፊ ተፅንዕ ሕጂ እዚስ ቀሊል ኣይነበረን ግን ዳሓን እዩ መቸም ንእስነት ስለ ዝነበረናስ ሓሊፍናዮ ማለት ብወኒ ኢና ንሰርሖ ነርና
1: ሃረይ ጓል ገባር ንድሕሪ ናፅነት ከዓ ክንምለስ ኢና ሞ ድሕሪ ናፅነት ከመይ ቀፂሉ ስነ ጥበባዊ ስራሕትኪ
0: ድሕሪ ናፅነት ድኣ ኣነ ሓራስ ኮይነ ምስ ኣብ ሳሕሊ ፀኒሐ ድሓሪ ምስኣተኹ ግን ኣብ ስብሪት መዲቦም ማለት እዩ ውጅለ ባህሊ ስብሪት ውጅለ ባህሊ ስብሪት ክምደብ ከለኹ ግን ናይ ኮስቲም ናይ ስነ ፅባቐን ተባሂለ እየ ተመዲበ ድሕሪኡ ከዓ ኣብ 94 ከዓ ተጣይስና ኣብቲ ማሕበራዊ ሂወተይ ኣትየ ሕጂ እቲ ናተይ ፀጋም ንስ እዩ ክቅፅሉ ኣይከኣልኩን ስእል እዮ በቃ ከምዚ ኦሮማይ እንታይ ክሰርሕ ሕጂ ኦሮማይ ኣብ ቅዕና ኢና ኣኽለና ሕጂ እቶም ዘለዎ ቅፅሉ ወገደ ትብል ግን ፈቲነ ነይረ ብዙሕ ከዓ ዝሕግዘኒ ሰብካ ይረኸብኩን ተሓገዝ እውን የድልየካ ንዲ ሞራል የድልየካ ንዓባ ግበር ዝብለካ ትደሊ ሕጂ ስዊታት እውን ይጎድል ነይሩ ኣነ በቲ ደርፊ ኣይቀፀልኩን በቲ ድራማ ግን ቀፂለዮ ብፍላይ ታደ ትብል ፊልም ብኣየ ዝምገስ ማለት እዩ ድሕሪ ነፅነት ኣብ በዕሎ ወድፈረረይ መፂኦም ፀዊዖምኒ ሰርሕያ ትኽእል እዩ ክስኺኢሎም ኣብኣ ሰሪሐ ማለት እዩ
1: ሕጂ ኣብዛ ታደ ከምዛ ክትገልፂያ ዝፀናሕኪ ፍልይቲ ፊልም እያ ካብተን ተዘከርቲ እያ እንደገና ከ ታደ ክትብል ከለካ ከ ኣብ ርእስኻ ዝመፁ ሰባት ኣለዉ ሓንቲ ከዓ እታ ከም ጓል ኣለም ኮይና ተላበስኪያ ገፀ ባህረ ከዓ ንሳ ሓብቶም ቀዳሞ ዝመፁካ እሞ ተምሳጥኪ ወይ ድማ ጥብላሕትኸ ኣብ ፊልም ታደ እንታይ ዝመስል
0: ኣነ ፊልም ሽዑ ይኮንኩን ጀሚረዮ ማለት እቲ ድራማ ማለት እየ ናይ መድረክ ድራማስ ብዙሕ ንሰርሕ ነርና ኢና ሙዚቃዊ ድራማ ንሰርሕ ናይ መድረክ ድራማ ንሰርሕ ከም ዝበልኩ ብዙሕ ዓበይቲ ድራማታት ሰሪሕና ኢና ሕጂ ንዓይ ሓደሰንን ግን ንሳቶም ከዓ ንፉዓት ስለ ዝነበሩ ንፉዓት ኣለይቲ ስለ ዝነበሩ ከዓ ንሳቶም ከዓ ናይ ብሓቂ ሃኒፆምና እዮም ነቲ ምእላይሲ ክንላበሶስ ገይሮምና እዮም ሕጂ ወላ ሓንቲ ኣየፀገመንን ኣነ ስለ ዝፀንሐት ባግራውንድ
1: ሕጂ እውን ንድሕሪት ምለስ ከብለኪ ኣብቲ ድራማ ከለና ማለት እዩ ከይቀፀልና ከባብ ርእስና ክወፀና ከለና ጠቕሲ እውን ኣቢልክዮ ፀኒሕኪ ብዙሕ ፊልምታት ወይ ድማ ናይ መድረክ ድራማታት እውን እናሰራሕኪ ኢኺ ፀኒሕኪ መፂኸ ሞ ተዝክርያ ወይ ድማ ፍልይቲ ናይ መድረክ ድራማ ክትከውን ትኽእል ወይ ድማ ብመልክዕ ሓንበት ናይ ሽዕዋን ፊልም እንብላ ንኽእል ሲ እንታይ ነራ ብኸመያ ተሰሪሓ ወይ ድማ ትናታ ዛንታ እንታይ ዝመስል ነይሩ
0: ቀያሕ መንዲል እዚ ማለት ሲ ሓቀኛ ታሪክ እንዲያ ቁሩብ ኣማዕቢላ ቢሎማ ክኾኑ ይኽእሉ እዮም ግን ዝፍፀም ዝነበረ ብቲ ሰዓቲ ኣብቲ ልዕሊ ህዝብና ኣብዚ ሓንቲ ምውቕቲ ስድራ ቤት ዝተፈፀመ ዓመፃትን ገበናትን እያ ትዝትርኽ ማለት እዩ እዚኣ ክንሰርሓ ከለና ዳርጋ ከም ፊልም እያ ተሰሪሓ ማለት ክልተ ሰዓት ሙሉእ ኣብ ስቴጅ ስታንድባይ ኮይና ነብሲ ወከፍ ሰብ ነናቱ ስራሕ ነይርዎ ነናቱ ታኒካ ዘቐብል ማንካ ዘቐብል መንፀፍ ዘቐብል ዓራት ዝሰርዕ ገለ ዝሰርዕ እንደገና በረኻ ተቐይርዮ ነቲ ግራብ ዝተኽሉ ፅርግያ ተቐይርዮ ነቲ ፅርግያ ከመይ ዝገብሩ ኩሉ ሰብ ነናቱ ስራሕ ነይርዎ ሕጂ ኣነ ተዋሳኢት እየ ነይረ ግን ኣብ ከምኡ እውን እቲ ዘድልየን ዘድልየን እውን ይቕርብ ክልተ ሰዓት ሙሉእ ግን ልክዕ ከም ፊልም ኢና ሰሪሕና እታ ቀያሕ መንዲል ብዙሕ ሰብ ከማን ብዙሕ ሰብ እዩ ዝፈትዎ ነይሩ ሽዑ ዋላ ኣነ ንባዕለይ ሳብ ቅድመይ እንዳቦኸይ እዩ ዝሪኦም ነረ ሰባት እንዳ ተዋሳእና ከለና ሲ ኣነ እታ ፅዮን ትብል ጠባይ ሒዘ ነረ እታ ቐንዲ ትጋፋዕ ስድራ ቤት ማለት እዩ ሕጂ ኩሉ ሰብ እንዳ በኸየ ኢኻ ትሪዮ ኣብ ቅድማኻ እቲ ፃዕርኻ ሲ ኣብ ቅድማኻ ከዓ ትሪዮ ኢኻ ስኻ ተካይዶ ፃዕሪ ዕውት ምዃኑ ሳብ ትቕድሚኻ ኢኻ ትሪዮ ሕጂ ቀያሕ መንዲል ብጣዕሚ ከቢድ ስራሕ እዩ ነይርዋ ከተማ ፀኒሕካ ናይ ከተማ ክዳን ትኸዲንካ ፀኒሕካ ናይ ገድሊ ትኽደን

0: ብዙሓት ጠብያት እዮም ነይሮማ ብዙሓት ጠብያት ስለ ዝነበርዋ ነቲ ክዳውንቲ ክንእክብ ኣነ ንባዕለ ሕጂ ካብተን ናይ ኮስቲም ኣዳላዊት ስለ ዝነበርኩ በቲ ዋሳእ በቲ ከዓ እንታይ ክክደኑ ከም ዘለዎም ከማን በቲ ድሕሪ ስቴጅ ኣብታ ኣነ ዘይዋሳእ ላወፅ ይቕርብ ኣሎም እንደገና ከዓ ንኣቱ ተዋሲእና ከዓ ንወፅእ በቃ ነን ናትና ስራሕ ሒዝና ክልተ ሰዓት ሙሉእ ኮፍ ኢሉ ሰብርያ ነሩ ከም ፊልም ኮይና ትርአ ነራ ናይ ብሓቂ ከዓ ፅቡቕቲ ፊልም እያ ድራማ እያ ነራ ኩሉ ሰብ ከዓ ርእዋ እዩ ኣብ ሜዳ ይፈልጣ እዩ እዚኣ ከምዚኣ እያ ነራ ናይ ቀያሕ መንዲል
1: ዘይትርሳ ማለት እዩ ተዘካሬታ ቀያሕ መንዲል ሃራይ ጓል ገባር ምስ ብፆትኪ በጋጣሚ ኣብ ሰራክምና ኣለዉ ኣብ ዛዕለና ኣለዉ ኣብ ባህሪ ባህርኽ ማለት እዩ ሓያልያ ተራርያ እዮም ዝብልኹ ሞ ከመይ ዝስካዝካ ካብ ቃላት ትኾን ሰምዖ
0: እሱ እንድዩ እቲ ሓያል ዘብለካ ከምዚ በቃ ሓንቲ ነገር ሲ ንምንታይ ጌጋ ይርከባ ንምንታይ ከምታ ዝደለያ ደይሰርሕዋ ገለ ኢለ ይሓርቀ ግን እቲ ናተይ ሕርቃን ሲ ንምንታይ ከምቲ ዝድለ ዘይከውን እዩ እምበር ከምዚ ተርአ ባእሲ ገለ ኣይኮነን ሕጂ ሓልዮት ኣቦትኡ ኣሎ እቲ ፃዕሪ ቦትኡ ኣሎ ኣነ ሕጂ ተኽፍእቲ ክርኢ ከለኹ ናይ ሰግራኒ እዚኣ ናተይ ባህር እያ ክፉእ ነገር ወይ ደስተይ ትብለኒ ነገር እንተርእየ ስጋብታ ትፀሪ እየ ዝከታኣላ ሕጂ እዚኣ እያ ተሓያል ተብለኒ
1: ብዛዕባ ክንዳዕለልና ከለና እንዲ ከምኡ ነይሩ ኣብቲ ረሳዕ እንቶይ ዝረሳዕክዎ ከማን ምስቲ ናይ ኢደ ጥበባዊ ስራሓትኪ ምስቲ ተፍርዮ ነበርኪ ኣዝያ ኪኢላ ውሕልቲ ሰራሒት ወይ ድማ ሰራሒት ፀብሒ ኣብታ ዝነበረትኩም ናይ ምግብና ሲ ተወሓርቲ ብዛሕቲ ውሃዋ ዝነበርኩም መሻርፍሲ ንዓንሲ ከመይ ገይራ ኣመቄራ ፅቡቅ ማለት ብሓፈሻስ ውሕልነት እውን ነይርዋ እዩ እዚ ከዓ እቲ ናይ ውሽጢ እዩ ገሊሎም እውን ገሊፆም ክነሮም ኣብዚ ዓንተይ ዝረሳዕኮም ኣብኣ ከለ ክቐፅላ ሕጂ ብባህርኺ ካብ ልዓልኮ ማለት እዩ
0: ኣብሲ እዩ እቲ ስነ ጥበብ ከዓ ምስ ኩሉ ከይድ እንድዩ እዚ ስነ ጥበብ ሲ ላ ኣብ ውሕልነት መፂኻ እውንሲ ከተፀብቆ ንድሕር ትፍትን ኮይንካ ነቲ ስነ ጥበብ ነቲ ስነ ፅባቀ ኣብቲ ናይ መግቢ መፂኻ እውን ከተፀብቆ ኢካ ትፅዕር ኣነ ሕጂ ዋላ ቤት ምስ ወራ ከለና ሃንዛ ናተይ ሲ ንቁርሲ እያ ተቐረብ ነራ ኣነ ስንክታ ዝሓደርኩ ሃንዛ ክንዲዙ እዩ ዝኸውንቲ ሃንዛና ምስ ተፀፍፀፈ ኩለን ንቁርሲ እየን ዝወሃባ ምክንያቱ ምሕራር ኣይፈቱን እየ ተጠንቂቀ እየ ዝስንክት ኣይዝንግዕኒ እንዳስንከትኩ ከለኩ ኣይዝንግዕኒ ኣነ ስጋብታ በቃ ፅፍፍቲ ክትወፀለ ኣለዋ ብድሕሪ ይሁን ኣብዚ ሰራዊት ባህሊ ምስ መፃኹ ናብ እንዳሰማንያን ሓሙሽተን ምን ከምኡ ሕምባሻ ፅብቕቲ ተዘይ ኮይናት ለይ ብጣዕሚ እየ ዝሓርቕ ከፀብቃ የ ዝፅዕር ብዝተኸእለኒ መጠን መግቢ ከምዚ ማይ ገለ ኣይመልኣኒ ፅፍፍቲ ገይረ ሰርሓ ድሕር ደንጉዮም የውድቆም እያ
1: ዋላ ውሕቲ ትኹንስጥዕምቲ
0: ክትከውን ኣለዋ ተዋህበትካ ሳፀፋ ኣቢልካ ትሰርሓ ሕጂ ብከምኣ ምናልባት ዝነቕፉን እውን ነሮም ክኾኑ እዮም ኣውዲቃትና ገለ ኢሎም ዝነቕፉኒ ኣይሳኑን
1: ዝተረንሾ ንምሳሕሲ ወይ ቅርስስ
0: ኣይሳኑን እዮም
1: እቲ ናይ ጥበብ ናይ ኢደ ጥበብ ማለት እዩ ሕጂ ቲ ዝያዳ ብቲ ናይ ስነ ጥበብ ኢና ድሕርና ፅነት እውን ከም ዝቐፀልኪ ኣብ ዝተፈላለዩ እውን ስለ ዝረኣናክ ማለት እዩ ሕጂ ግን እቲ ናይ ኢደ ጥበብ ብፍላይ ድማ እቲ ናይ ፀጉሪ ትሰርሕዮ ከመይ ተቕፅል የሎ ክሳብ ዚ ሕጂ እዋን ከመይ ይክደልክሎ
0: ፅቡቅ እዩ ዝኸይድ ማለት እቲ ፅቡቅ እንድዩ ከምዚ ህውክ ኢልካ ክትወፅእ ድዩ ወላ ሃንደበታዊ ዝኾነ ውራይ የጋጥመካ ግብር ኣቢልካ ክትከይድ ሲ ፅቡቅ እዩ ሕጂ ኣነ ከዓ ከም ናይ ምንጪ እሶተይ ገይረ ከዓ የ ድወስዶ እንዳ ማዕበልናዮ ከዓ ንኸይድ እንዳ ማዕበልክዎ ከዓ ከይድ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እንዳለወጥካ ትኸይድ ሕጂ እቲ ሰብ ከዓ ሎሚ እቲ ምቑናን ገለ ይህከ ወይ
1: ግዜ
0: ስእን ግዜ ንምቁጣብ ወይ እውን ናይ ሕማም እውን ክህሉ ክእል ፀጉሩ ክቁነ እንደይክእል ደይፅመም ሰብ ኣሎ ሕጂ ንከምዚ ፅቡቅ እዩ ኣዋፅ እዩ ኣነ ከዓ ከም ምንጪ ደቂ ናዕቢና ኣሉ
1: ፅቡቅ ስራሕ ማስተ ጠለብ ናይ ዓማዊልሲ ኣለዎ ማለት እዩ
0: ኣለዎ
1: ሃረይ ጓል ገባር ዕላልና ገና ቀፃሊ እዩ ዘሎ ከምቲ ዓንተይ ዝገበርናዮ ሕጂ እውን ድምፃዊ ሜሮም ምሳና ክሳብ ዝሃለዎ ማለት እዩ ነዚ በዓል እዚ ንምምዕራግ ድመፂ ስለ ዘሎ ደርፊ ክጋብዘና ነዚ በዓል ዝኾኑ ሞ ሜሪ እንታይ ካ ቀሪብካልና ዘለካ

ያኔልና ድምፃዊ ሜሮን ክፍለ ካብ ጉጅለ ባህሪ እዚ ተወርዋሪ ጉጅለ ባህሪ ሓሪና ኣዝና ኢና እነመስግነካ በዚ ኣጋጣሚ ማለት እዩ ንዓኻ ንመላእ ስድራ ቤትካ ንደጊመ ርሑስ በዓል ቅዱስ ዮሃንስ ክብል እናተመለኹ ንሳ ካብዚ ኣጋጣሚ ናይ ዮሃና መልእኽቲ ካ ተመሓላልፍ

ኣሜን ኣሜን። ደጊምና ንሕና እውን ሩሑስ በዓል ቅዱስ ዮሃንስ ንዓኻ ንመላእ ስድራ ቤትካን ከምኡ ድማ ነታ ሓዳሽ ምጮኽ ትጓልካ ኸ እንኳዕ ኣብቃዕካ እንኳዕ ሕጉሰካ ክንብለካ ደጊምና ይቐኒልና።

0: መጀመርያ ሙሉእ ስምኩም ክትነግሩና።
1: ሽመይ ጎይቶም ዘረቕብሩ ክበሃል ምቕማጠይ ዞባ ማእኸል ከባቢ ሓሊበት።
0: ኣቶ ጎይቶኦም ኣብዚ እንታይ ክትገብሩ ኢኹም መፂኹም ዘለኹም?
1: ዕድግ እየ መጥኦ ዝወደይ ፅቡቕ ዋጋ ፅቡቕ መጠን እዩ ዘሎ ፅቡቕ እዩ ዘሎ።
0: እዚ ኣውደ ዓመት ክነሕልፎ እንትኮይና ከመይ ጌርና ኢና ክነሕልፎ ዘለና? ከመይ ኣለኻ ሃዋህው?
1: ሃዋህው ትሓን እዩ ዘሎ መቸም ከም ግዜኡ እንዲኻ ትኸዶ ግዜ ርኢኻ ሕለበን ትልጓላም ግዜ ርኢኻ እዩ ዝኽየድ። ግን ድሓን ከምዚ ዝበልናዮ ድማ ጥራይ ንሰላምን ጥዕናን ይግበረልና። ዝሓለፈ ጨንቅና ዝመፀ ረህዋና ገይሩ ቅሳነትን ሰላም ዘለዎ ዘመን የምፃልና።
0: ሕጂ ከመይ ጌርኩም እዮም ኣውደ ዓመት ከተሕልፍዋ ምስ ጎረባብትኹም?
1: ምስ ጎረባብትና ተማቒልና ሓፍተይ ሓወይ ተባሃልና ብሓንሳ ቡን እንዳሰተና እንዳ ክንሕልፎ ኢና።
0: ህዝቢ ኤርትራ ዝልለየሉ እንታይ እዩ?
1: ህዝቢ ኤርትራ ለዋህን ተሓላላይን እዩ። ምክንያቱ ዝፀንሐ ናይ ኣቦታትና ናይ ኣቦሓጎታትና ተማቒልካ ንብላዕ እዩ ዝብል።
0: እስኹም ሕጂ ኣብዚ ክትመፁ ከለኹም ባዕልኹም ኢኹም ዕዳጋ ትገብሩ ዘለኹም ከመይ ኣሎ ሞ ዝሃዋህው? እዚ ኣብ ዝፅናሐኩም ሰብ እዚ ኣብዚ ክገዝእ ዝመፀ ሰብ ከመይ ትዕዘብለኹም? ከመይ ተስተማቕርዎ?
1: ሰላምን ቅሳነትን ዘለዎ እዩ። ፅቡቕ ኣሎ ፅቡቕ ፅቡቕ ብጣዕሚ ሕጉሳት ኢና ዘለና። እዚ ህዝቢ ዝደለ ድማ ከም ትፈልዮ ድማ በጀካ ከምዚ ማይ ፈሳሲ ወይ ድማ ከምዚ ማይ ቡንቧ ወይ ከምዚ ማይ መጀመርያ ዝፈስስ ውሕጅ ፅቡቕ በቃ ብሰላም ብቕሳነትን ይሕልፈሎ
0: እሞ ናይ ዮሃና መልእኽቲ በሉ
1: በል እምበኣር ኣነ ክብለኩም ዘልየ ዘለኹ ቅሳነትን ሰላምን ዘለዎ ዘበን የምፃልና። እቶም ዘለዉ ብደገን ብውሽጥን ኣኻኻቢ ግዜ የምፃልና። ቅሳነትን ሰላምን ዘለዎ ግዜ የምፃልና። ኣሜን ኣሜን ሕቢሩ ዝወደይ

0: መጀመርያ ስመይ ሲልቫና ተክለ ይበሃል። ዝሓፍተይ ከዓኒ ራሂል ቀሺ ሚካኤል ትበሃል። ኣብ ዳሚ ብጣዕሚ ፅቡቅ ኣሎ። ካብ ኩሉ ጨጉርና ነፍስና ኩሉ ኣማዕሪግና ኣሎ። ብጣዕሚ ፅቡቅ ኣሎ ይብላና ማለት እዩ። ናብዚ ሸቕም ፃና ከምኡታት ኣስፌዛ ብዙሕ ነገር ኩሉ ስፌዛታት ክንገብር ኢና መፂና። ከምኡ ከዓኒ ደሎ ኩሉ ዕዳጋታት ክንርኢ ኢልና መፂና ማለት እዩ። ብዳመት ናይ ሎሚ ብፍሉይ ኢና ነብዕላ ድልና ማለት እዩ። ምክንያቱ ወላ በዚ መደብ ፀኒሕና ተላሂትና በዚ መደብ ፀኒሕና ከምኡ ጨጉርና ተቆኒና ኣሸንዳና ገርና ብፍሉይ ነውዕላ ኣለና ማለት እዩ። ትርጉም ናይ ብዳ ዓመት ክብል ከለካ ማለት እዩ ምስተን መሓዙትካ መሰተካ መታዓቢትካ ተኣኪብካ ተውዕሎ ማለት እዩ። ከምኡ ብሓፈሻስ ምስ ኩላትካ ደቂ ገዛታካ ዘሎ ክክንዳካ ደኾና ከምዚ ናኣትና ሓደ ዓይነት ክዳን ጌርካ ሓደ ዓይነት ከም ጨጉርና ተቆኒና ዘለና ሓደ ዓይነት ተቆኒንካ ብሓደ ተውዕሎ ማለት እዩ።
1: ኣብ ዳ ዓመት ፅቡቅ ኢና ንሕልፎ ዘለና ብፍላይ ከዓ ሎም ዓመት ማለት እዩ። ዝቁኖ ከዓኒ ጋመ ናይ ኣሸንዳ ተቆኒና ማለት ናይ ባቕሜን የውሃና ክብሎም ዝል በዚ ኣጋጣሚ እዚ ንመላ ህዝቢ ኤርትራ ሓይልታት ምክልኻል ንስድራ ቤተይ ብምሎም ኣብ ውሽጢ ና ወፃን ዘለዉ ንዓኹም ከዓ
0: መጀመርታ ንስድራይ ከምኡ ውን ንመላእ ህዝቢ ኤርትራ ምስጋና ክብሎ ደሊ ከምኡ እተን ደፍቅረን ድፈትዎን መሓዝተይ ተላሂቲ ንዕኒ ውሃና ክብል ደሊ ኮሚታት ኣዋፃእን ኣብዚ ኤርትራ ዘለዉ ይሕዋተይ ሓበቦታተይ ንኩሎም የውሃና ክብሎም ይፈቱ ማለት እዩ። ካብ ኩሉ ከዓ ዕድሜና ክቢርኩም ከምዚ ጌርኩም ምፃኹም ብጣዕሚ የመዝግነኩም ንዓኹም።

0: ኣረይ ጓል ገባር ዕላልና ክንቅፅል ከምዚ ክንብሎ ፃንሕና ካብ ሜዳ ኣትሒዝና ዝነበረ ስነ ጥበባውን ኢደ ጥበባውን ስራሓትኪ እንዳዕለልና ኢና ድሕርና ፅነት እውን በፂሕና ዘለና ማለት እዩ። ኣብ ድሕርና ፅነት ግን ገለ ፍልይ ዝበለ ኮይኑ ክስማዓኒ ወይ ድማ ተዓዘብቱ ከምኡ ኮይኑ እዩ። ምክንያቱ በዓልቲ ሓዳሪኺ ኣዶ ቆልዑት ኺ እንደገና ነዚ ካልእ ሞያ እውን ጎንጎኒ ክትሰርሑ ዘለኹሞ ብኸመይ ትገብርዮ ነርኪ ማስ ብኸመይ ክንክልቲ ኣዋሂድ ክትሰርሑ ትኽእል እዩ?
1: ከምቲ ዝበልናዮ እዩ ካብቲ ዝሓለፍናዮ ዝብርታዕ ኣይኮነን እንጂ እዚ ከቢድ እንድዩ ከም ሓቂ ቆልዑት ሒዝካ ሓዳር ሒዝካ ቀሊል ኣይኮነን። ግን ይኸይድ እየ እውን ሰርሐ ናይ መንግስቲ ስራሕ እውን ሰርሐ እቲ ብፍላይ ናይ እዞም ሳዕሳዕ ተገለምለ ሰርሓሎም ነረ ሕጂ እውን ኣብኡ ከምኡ እዩ ትመደበ ኣብቲ ባህላዊ ውደ። ግን ኣብ ገዛ ዋላ ቡን እንዳሰቱ ክ ኣነሰርሕ ዋላ ቡን እንዳሰተ ክድ ዋላ ለይቲ ሕጂ ኮፍ ኢል ሓድር ሰርሐ። ምክንያቱ እንተደይ ሰሪሐስ ከምዚ በቃ ገለ ነገር ዘጉደልኩ ኮይኑ ይስማዓኒ። ሕጂ እቲ ሓቂ ሓይሽ ትቅድም ቆልዑ ተዕቢና ብከምኡ ሰሪሕና ዲና ገለ ጌርና ሕጂ እውን ከምዚ ዘሸግር ኣይኮነን። ግን ክትገብር ክስለ ዘለካ ከዓ ኩሉ ግዜስ ክትክእ ክትምልእ ኢኻ ትደሊ ንብዙሕ ነገር ይሽፍነልካ። ሕጂ ናይ ግድን እዩ በቃ ምስታ ዘላትካ ግዜ ፀቢብካ ሲ ክትሰርሓ ኣለካ። ሓደ እቲ ስርሕልና ዝብለካ ሰብ እውን ክትሕጉሶ ትደሊ ንምንታይ ከደይሰርሕ ካብ ኮፍ ድብል ሲ ደይሕጉሶ ኸ ተን ዝደሊአን ከደይሰርሓ ኣለን ኢልካ ሲ ትግደስ ማለት ትብገስ ኢኻ። ሕጂ ምቹ ሂወት ሃልይካ ዘይኮነስ ኣፃቢብካ ምስታ ዘላትካ ግዜ ተፃጊምካ ትገብራ ኢኻ ክገብር እየ እንድሕር ኢልካስ ዘይግበር ነገር የለን። ኩሉ ግዜስ ክትብገስ ኣለካ። ተተበጊስካ ንክትቅፅሎ ፀገም ይብሉ እታ ቀንዲ ከባድ ነገር መብጋስ እያ
0: ንበቃስለካ
1: እንጂ ሳያ ሳ ከዓ ሓቂ ሓይሽ ደሓኒ ኣነ ስራሕ ፎት እየ ዙረት ገለ ይፎትን እየ ብዙሕ ከምዚ ሕጂ ከማና ሓይሽ እምበር ከምዚ ምብፃሕ ማሕበራዊ ሂወት ዶ ገለ ዶ ገለ ኣይፈቱን እየ ነይረ። ሕጂ እዩ ቅሩብ ይግድደካት ኩነታት ትኸይድ እምበር ኩሉ ግዜስ ክሰርሕ ጥራሕ የደሊ ደሓኒ ኣከባቢንካዮ ተሰሪዕካዮ መደብ ተውፅኢካሉ ሲ ዘይከኣል ነገር የለን።
0: ልክዕ ምስ እዩ ድሕር ክምፅካ እታ ነጥቢ ግዜካ ተሰሪዕካ ሲ ኩሉ ክኾኑ ኽእል እዩ። ግን ፍሉይ ነገር ካባኺ እንታይ ተዓዚበ ጓል ግባር ማለት እዩ ኣነኸ ከም መንእሰይ ካብ ዴታት የከወርስ ስለ ዘለኒ ማለት እዩ ከምዚ ፍሉይ ኣብ ስራሕ ሲ ፍቕሪ ስራሕ
1: ናይ ብሓቂ
0: እጂ ሓደ ስራሕ እናስራሕካ ነቲ ሓደ ምእላይ ዘይኮነስ ንኩሉስ ከም ዝከኣል ማለሲ ይከኣል ተይልካ ሲ ከም ዝከኣል ክምሃር ፀኒሐ ሞ ኣዝየ ዘመስግነክ በዝጋጣሚ ከዓ ማለት እዩ ጓል ግባር። ናብ ካልእ ሕቶ ክቕፅል እዚ ኩሉ ክትገልፅዮ ፀናሕኪ ናይ ጥበብ ብቕዓትክስ ኣብ ደቂ ኸኸ ወሪሱ ድዩ ብጀካቲ ኩላትና ንፈልጦ ስነ ጥበበኛ ረዘነ ማለት እዩ ናብ ካልኦት ደቂ ኸኻ እዚ ሕጂ ንብሎ ፀናሕና ብጀካቲ ናይ ጥበብ ማለት እቲ ናይ ኢደ ጥበብ ክኾኑ ካልእስ ዝተፈላለየ እቲ ዘለኪ ውሕሉል ባህርሲ ኣብ ደቂ ኸኻ ሰጊሩ ዶ
1: እወ ሕጂ ዋላ እቶም ኣወዳት ሕጂ ኣብ ቴክኒክ ዘለዎም እዚ ዝምባለ ብጣዕሚ ይኽሰዩ ማራዮም ምትዕርራይ ከምዚ ዝኾነት ነገር ምልጋብ ድዩ ገለ ድዩ ምትዕርራይ ድዩ ምስቃል ድዩ ምስራሕ ድዩ ኣይፅጎምን እዮም። ዋላ እዚ ናይ ኤሌክትሮኒክ ነገር ሲ ብቐሊል እዮም ጣዕጣዕ ደብሎ ኣምሂርና እዮም ኢና መምሃር። ግን ከምዚ ዋላ ረዘና ንባዕሉ ሕጂ ዝኾነት ነገር ናይ ቴክኒክ ነገር ሲ ይግደሰላ እዩ ይሰርሕ እዩ እንተጓል ከዓ ድሓንያ ማለት ሲ ትሰርሕ እያ ጨጉሪ ትናተይ ስራሕ ሕጂ ትቕፅሎ እያ ምስፋይ ድዩ ምቁናን ድዩ ዋላ ከምዚ ፅፍሪ ምልጋብ ድዩ ገለ ድዩ ሜክኣፕ ድዩ ገለ ሲ ባዕላ ከይተማሃረት ከላ ዋላ ባዕላ ትፍትኖ እያ ፅቡቅ እያ ትሕዞ። እጂ ናይ ውርሻ ክኸውን ክእል ኢለ ይሓስብ ኣነ ኣቦይ ብጣዕሚ ይወሓለ ነይሩ ኣቦይ ሲ ኣዝዩ በቃ ኣቦይ ዝኸደና ገዛ ወይ ኣቦይ ዝሰርሓ ከምዚ ፈለኛ መወድዩ እምብሬዛ ኮይኑ ሰርሕ ገለ እዩ ነይሩ ደልዮም እዮም ዝፅውዕዎ ማዕፅ ኮል ክበሎም ገለ ወሓለ እዩ ብጣዕሚ ይወሓለ ነይሩ ቦይ ዋላ ጥልያንሲ ቀደምሲ ጁባ እዚ ባድላስ ብኢድ ይስራሕ ነይሩ ቀደም ባድላስ

0: ይሰፍን እዩ ርቡይ ሕጂ እቲ ውርሻ ክኸውን ይኽእል
1: እዩ ካብ ዜሮ ተበገሰስ
0: ኣይኮነስተይሲ ይውረስ እዩ
1: ኣረይ ናብቲ ናይ ስነ ጥበብ ክንምለስ ንረዘነ እውን ኣልዕላ ቢልክዮ ስለ ዝፀናሕኪ ኣነ ሕጂ እተያ ክፅበእ ምሕረት ንስኺ ኣብ ሜዳ ኣለኺ ከም ድምፃዊት ኮንክ ብዙሕ እዋን ነጢፍኪ ከንደገና ከማን እቲ ናይ መሳርሒ ሙዚቃ ዋላ ክንዲ ትደ ኣይትስርሐሉ ዳ እምበር ገለ ተናኺፍክያ ኹሞ ኣብ ረዘነ ዘለኪ ሓገዝከ እንታይ ዝመስል ረዘና ናብዚ ደሎ ደረጃ ክበፅሕሲ ካብ ዜሮ ተበጊሱ ኣይኮነን ኣድዩ እንደገና ከዓ እሞ ካብቲ ሞያ ናይ ጥበብ ስለ ዘለኽሲ እንታይ ዓይነት ሓገዛት ክትገብርሉ ነርኪ
0: እወ ኣነ እቲ ሓቂ ሓይሽ መጀመርያ እኳ ኣይደልን እየ ነይረ ማለት ሲ ጥራሕ ተማሂሩ ኩሉ ሞያ እንድዩ ግን ተማሂሩ ሲ ኣብ ካልእ ክኸደለ ይደሊ ነይረ ኣነ ከም ድሌት ማለት እዩ ምክንያቱ ኣነ ትዝደለኽዎ ትዝደልዮ ነገር ኣይበፃሕኩን ኣይዓገብኩን ማለት ኣነስ ድምፃዊት እየ ነይረ ብድምፃዊት ክቕፅል ሲ ይደሊ ነይረ ግን ምስታ ምውላድ ናይ ረዘናካ ቁሩብ ተዘናቢለ ድሕሪኡ ግን ኣይቀፅልኩን ኣይ ቆልዓ ድሕሪ ወሊድካ ከንታይ ኢለስ ኣዋዲቀ የ ሕጂ ረዘነ ክራር ገለ ክብል ከሎ ደርፊ ብጣዕሚ እዩ ዝፈቱ ብቆልዑ ከሎ እዩ ዝደርፍ ነይሩ ኣሎ ሕጂ ዝመላእክዎ ከማ ወዲ 4ርባዕተ ዓመት ገለ መለ ከሎ ዝተመልአ ኣሎ ገዛ ሕጂ ደርፊ ፈቱ እዩ እታ ንኣይደ ይጠቐመ ገለ ኢለሲ ሓውስ ኣይፀቅጥን እየ ነረ ድሓር ግን እንዳበዳሃኒ መፅኡ ዝቆልዓ እንዳበዳሃኒ መፅኡ ድሕሪኡ ጎቢዙ ኣብ ቤት ትምህርቲ ናይ ቀይሕ ባሕሪ ባህሊ ውጅላኣት እዩ ይደርፍ ደርፎ ክፈቱ ማዓት እዩ ነይሩ ሕጂ ክራር ግን ኣይደልያን እየ ነረ ክሕዞ ክሕዛ ይሰርሕሉ ስርሕሉ ይብሎም ገለ ሰባት መፁ ሞ ኣነ ከዓ ስብርስብስር ኣቢለ ድርብያ ሰለስተ ኣርባዕተ ክራር ሰይረሉ እየ ድሓር ግን በቃ ማለት ሰክስታይ ኮይኑ ማራ ጠሊቁ ናብ ከምኡ ዝምባለ ምሰምፀአ ድሓን ክዝኣሉለኒ ኢለ ካብዛ ብራንዳታት ኣብኣ ኣለዋ ክራር ድሸጣ ኣብኣ 300 ሂበ ሓንቲ ክራር ገዛኣሉ ሕጂ ምስ ገዛእ ኩሉ ኣብቲ ምቕናይ ኣብቲ ምግራፍ ገለመለ ገለሲ ንኣሽቱ ነገራሲ ኣትሒዘ የ ናብነሲ እዚ ደሮ ሚፋሰላሲ ኢልካስ ዋላ እዚ ቀሊል ምቕናይ ማለት እዩ ሽማ ንጉስ ላዕላይ ሽማ ንጉስ ታሕታይ ትብሎ ኣሎ ኮሚታት ኣትሒዘ ዮ እዚአና ትሒዘዮ እታ ምግራፍን ኣነ ትሒዘዮ ካልኦት እውን መላሊኦም ሊኦም ነይሮም ዝመላልኡሉ እውን ሕጂ ኦሮማ ኢለ ዳሓር ኣብ ሓደ ግዜ ክራር እዛ ክራር ሲ ሓንቲ ምኡ እንታይ ክሰደልካ ኢለቶ ደገ ዘለ ክራር ኢልዋ እንታይ እዩ ዝብለን ዘሎ ዝቆልዓ እንታይ ክራር ማለት ኣንቲ ታይ እዮ ክራር ድብለን ደሎ ገለ ዝብለኒ ኣንቲ ክራር ሕጂ ናይ መን ርኢ ነይሩ ናይ ብረት ክራር ርኢ ነይሩ ሕጂ ብጣዕሚ እዩ ዝፈትዋ ነታ ክራር ዋላ ሕጂ ሕጂ ክራር ይብል ኣሎ እንደ በቃ ከምኡ እዩ ዝደሊ ዘሎ በጃ ከኢለ ክራር ይብለን ሎ ኢልያ ክንደይ ከዝውድእ ኢላቶስ 7,000 ኣር ግዛእ ኢልዋ ኣር ሰዲዳትሉ ክራር ገዚእና ኣሉ ገዚኡ ከይዱ ባዕሉ ኣነ ሕጂ ካብ መን ስራሕ መን ስራሕ ወገላ ይፈለጥኒ ነረ ከይዱ ባዕሉ ናብ ሓደ እቲ ክራር ዝሰርሕ ሽሙ ርሲዕዮ ናብኡ ከይዱ ክራር ኣስሪሑ ገለ መለ መፅኡ ሕጂ ብዙሓት ሰባት እዮም ማላ መፅፅ መፅኡ ይርዮ ነይሩ ኣብዝህል ተርዮ ከምኣ እንዳበለ ኣብኡ ሕጂ ሓጊዘ ዮ ማለት እዩ ኦሮማ እዩ ዘቆልዓ ዝምባለ ገይሩ ኣሎ ኢለ ዋላ እታ ናይ መጀመርያ ደርፊ ዝደረፋ እውን ባዕለ ዜማን ግጥምን ከፍ ኢለ ኣቢለሉ ድሕሪኡ ግን እቲ ድምፁ ከዓ ምስ ረኣኽዎ ኦሮማ እዩ ዘቆልዓ ደራፋ እዩ ክኸውን ማለት እዩ ኢለስ ኣብ ምሕጋዝ እያ
1: ትየምቋም ገዲፍ
0: ኣብኡ ምሕጋዝ ከምዚ እዛ ዜማ እዚኣ ፅቡቅቲ ያ ነኖ እዚኣ ሕማቅ እያ እዚኣ ገልመለ ኣብ ምባል በፂሕና ማለት እዩ ንሪዩ
1: ናተሓጋገዝ ማለት እዩ እዚ ንሪኦ ዘለና ዝበፅሕ ኣለዎ ፅቡቅ እዩ ምክንያቱ እቲ ስኻ ዘይበፅሐ ከ ከምዝበልክ ስኻ ዘይበፅሐ
0: ከብኡ ዓጊበ ሕጂ ኣ ማለት በቃ እንቋዕ ረዘና ከዓ እንቋዕ ከኣቲ ናተይ ድሌሲ ኣብኡ ረኣኽዎ ገለስ ክብል ጀሚሮ ማለት እዩ
1: ፅቡቅ ሓፈሻዊ ኸ ሕቶታትና እናዛዘምናኒ ኢና ዘኸለና ንኩሉ ነገራት እትገብርዮ ፃዕሪ እንታይ ዝመሰል ጓል ገባር ኣብ ኩሉ ንጥፈታት ከ
0: ኣብ ኩሉ ንጥፈታተይ ድሓነ ማለት ኣሎ ሓደ ሓደ ናይ ዝዕንቅፈካ ነገራት ኣለዎ ግን ኣነ ይብድሆ እየ ንኩሉ ማለት ከከማ መፃፅኦ እየ ዝኸዶ በራ ኣሎ ብዙሕ ነገር እንዲ ኣብ ሂወትሲ ብዙሕ ነገር እዩ ዝዕንቅፈካ ብዙሕ ነገር ኣሎ ዝብድሃካ ግን ንስኻ ክገብራ እየ ንድሕሪ ኢልካ ዘይትብፃሕ ነገር የላን ደሓን እዩ እንተዘይተዓወትካ ሲ ናብቲ ክትከይድ ኣለካ እ ኩሉ ሻዕ ስና ሓንቲ ነገር ሒዝካ ጥራሕ ይኮንካ ንትኸይድ
1: ብዙሕ መንገድታት ሃብ
0: እ እቲ መንገድታት መሪፅካ ግን ንስኻ ናብቲ ዘዕውተካ መንገዲ ትኸይድ
1: ፅቡቅ ኣዘየ ዘመስግነኪ ሕጂ እውን ደጊመ ክብለክ ምክንያቱ እቶም ጋዜጠኛ ጥራይ ዘይኮነ ሲ ከምቲ ሞያይ ውፅእ ኢለ ሲ ከም ተራሰብ ኮይነ ካባኺ ብዙሕ ነገር ክምሃርኪ ኢለ እንደገና ከመስግነኪ ምክንያቱ ኣብቲ ናይ ጥበብ ናይ ገለ ጥራይ ክትዕልልካ ምስ መፅኻ ነተሰብ ምስ ፈተሽካያ ሲ ካልእቲ ናቱ ባህር እውን ትመሃር ኢኻ ወይ ድማ ካብኡ ትቐስም ኢኻ ኣነ ጥራይ ዘይኮንኩ ኩሎም ተኸታተልትና እውን በቲ ናይ ስነ ጥበብ ዓይነ ጥራዮም ክርእዞ ፀኒሖም ዝኾኑ ኣብዛ ሰዓት እዚ ኣብዛ ሓፃር ግዜ ዘዕለልኒያ ግን ምሕረት ጓል ገባር መንያ ጥራይ ዘይኮነስ እቲ ኣብ ውሽጡ ኹ ዘሎ ሞያ ዓቕሚ እንታይ ከም ዝመስል ብሕጂ እውን ተሰሪሕ ክሉ ሲ ዓብ ነገር ከም ዝኾኑ ሲ ክንፈለጥ ክኢልና ና ጥዕና ትህብና ወነ ብሓቂ ደጊመ ኣዝየ ዘመስግነኪ ስለ ግዜኺ ብጣዕሚ ብጣዕሚ ከመስግነኪ ይፈቱ ነዚ ውዱ ዓመት እዚ ምሳና ክትሕልፍ እዮ ብምምፃእኪ ብስመይ ምስም ኩሎም ተኸታተልትን ከመስግነኪ እየ ዝፈቱ ሞ ኣብ መጨረሻ ግን እንታይ ክትብልና ትደሊ ነዚ ውዱ ዓመት ኣተሓሕዛ ኣቢልኪ
2: ንክቡር በዓል ቤተይ ተክለ ብስራት ወይ ወዲ በላይ ንደቀይ ረዘነ ኣቤል ረዘና ኣለም ኣቤል ተኽለ ናኦት ተኽለ ሚለን ተኽለ ነንስ ደቀይ ራሄል ካሕሳይ ሮዳስ ኣፍንዲ ቤሉል ሳሙኤል

0: ኣዮ ሃናብል ብሓፈሾ ከዓ ንኩሉ ህዝቢ ኤርትራ እንቋዓብቃዓ ናብል ብፍላይ ከዓ ነቲ እናተኸላኸለ ሃገርና ዝሕልዋ ዘሎ ሓይልታት ምክልኻል ከዓ ዓብዩ ከምኡውን እንዳ ዜና ኣኒየለይ ዮሃና ካብል
1: ይቀኒልና ንሕና እውን ደጊምና ረሑስ በዓል ንዓኽን ንመላእ ስድራ ቤትክን ክኸውን ንምነ ይቀኒልና
2: ኣብ ዓሰብ ዝርከብ ክቡር በዓል ቤተይ መርሃዊ ጎረንዳዮ ንወደይ ንሁ መርሃዊ ኣብ ኣንጎላ ዝርከብ ሓወይ ንሰበይት ሄነ ዝፈትዋ ሄነ ኣብ ጀርመን ዝርከብ ሓወይ ምስ ክልተ ደቁ ኣብ ገጀረ ትርከብ ሓፍተይ ምስ ሰብኣያን ደቃ እዚ ጨብረይ ዝቆነነት ሰላም ስባል በረካ ንክዓብቃዓና ኢ
1: ንሕና እውን ደጊምና ረሑስ በዓል ምስ ኩሎም ስድራ ቤት ክኾነልከይምና ይቀኒለይ ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ትሕዝቶና ኣብዚ ተዛዚሙሎ ኣብዚ ፍሉይ መደብና ብምክንያት በዓል ቅዱስ ዮሃንስ ንገብሮ ፀናሕና ምስ ገዲም ስነ ጥበበኛ ተገላሊት ወይዘሮ ምሕረት ገባር ጓል ገባር ኢና

ሓሬና ብምዃንና ምሳኹም ፀኒሕና ደይምና ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ወፃን ዘሎ ብፍላይ ድማ እቲ ጅግና ዘይክማሕ ሓይልታት ሰራዊት ኤርትራ ርሑስ በዓል ቅዱስ ዮሃንስ ክኸውን እናተመነኹ ቅድሚ ምዛሜ ኣብዚ ምሳኹም ሓቢርና ዝፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላይ ኣማን ተኽለ ሳይሞን መርሃዊ ብምዃንና ከምኡ ድማ ከምዚ ትዕዘቡና ዘለኹም ምሳና ኣብዚ ሓቢራ ዝፀንሐት ብምስታይ ነዛ መደብና ክትዕጅባ ዝፀንሐ ድማ ወይዘሮ ሙዚት ተስፋ ሚካኤላ በዚ ኣጋጣሚ እዚ ብስምኩም ከመስግና ይፈቱ። ከምኡ ድማ ነዚ ተኸዲነዮ ዘለኹ ኣልባሳት ንቅዱስ ዮሃንስ ክኸውን ብምባል ገይረዮ ንክምዕርግ ዝሃበኒ ቴዲ ፋሽን ድማ በዚ ኣጋጣሚ እዚ ከመስግኖ ይፈቱ። ደጊመ ርሑስ ቅዱስ በዓል ዮሃንስ እናበልኩ ናብ ዝተረፉ መረባት ማእገር ከስክረኩም።

0: ተራኺብና ኸለና ብዛዕነት ተረካቢ ኮነ ዝህወት እዙ
1: መጀመርታ ዳናይ ደሳለ ይበሃል። ኣብ ዳኣመት ፅቡቅ ኣሎ እግዚኣብሔር መስገን ብወኮንኩም ከመይ ናብ ዝኽቢርኩም ምምፃኹም ኣዚና ኢና ነመስግነኩም። ስቤዛ ድሓን እዩ ዘሎ ዋጋ በዓል ኮሚደረ በዓል ድንሽ ጥቁ ስቤዛ እዩ ዘለኹም ትርእዮ ዘለኹም ምሳይ ዝማዕረገ ስቤዛ እዩ ዘሎ ካብ ቁነና ጀሚርካ ኩሉ ነገርና
2: ኣረስኪ ዳህናይት ኣብ ስራሕያ ክዘለኹ ብዙ ሕጂ ንኣውደ ኣመት ከመይ ትዳሊ ክሉ ቅንያት ኣውደ ኣመት እውን ዘሎ ሃዋህ ከመይ ዝመስል ዘሎ ህዝቢ ከመይ ይነግደኩም ኣሎ
1: ምድላው ማራይ ፅቡቅ ተዳልየ ዘሎ ከምዝ ትርእኒ ዘለኻ ኣብዚ ወዲአ ብገዛይ ከዓ ካልእ በዓል ኣሎ ኣብዚ ፅቡቅ እዩ ዘሎ ሰብ ይመፀና ኣሎ ኣምላኽ መስገን ስፔዛ ካዓ ሕጂ ኣዝዩ ካብቲ ዝነበረ ጎዲሉ ኣሎ ብጣዕሚ ኣብ ፅቡቅ ኩነታት እዩ ዘሎ ሰብ ካ ይመፀና ኣሎ ብዝተካለ መጠን
2: ንስኻ ሕጂ ኣብዚ ኣብ ስራሕ ኣለኺ ኣብ ገዛኸ ከመይ ጌርከ ክትሕልፍ እዮ ከመይ ምድላዋትኪ ዓመት ዓመትከ ኣብ ነፍሲ ወከፍ በዓላት ከመይ ተሕልፍ እዮ
1: ብዝያዳ ኮ ኩሉ በዓላት ብፅቡቅ እንደ ዝሕልፎ ቅዱስ ዮሃንስ ግን ኣዝየ ዝፈትዋ ማለት ደስ ትብለኒ ሰብ ደስ ትብሎ ዳኣመት ኣለኒ ቅዱስ ዮሃንስ ኣዝያ ደስ ትብለኒ ካብዚ ምቕፃል ኣብ ዝወድአ ገዛይ ብሰላም እቲ ንኣምላኽ ምስ ስድራይ ቡነይ ብድሕሪኡ ድብላዕ ስጋ ኣሎ ገለ ኣሎ ስሓቅን ደስታን ክሕልፎ እዩ ዝደሊ
2: እዚ ቁንኸ ዓሲኽ ተቆኒንክዮ

0: ምሸት ኣብ ስለዝፍደስ ምሸት ትማለ እየ ተቆኒን እዩ ግድን ክቆኖኖ ስለ ዘለኒ ትማል ምሸት ኢና ተቆኒንናዮ ምስ ወላዲተይ ማለት እዩ
1: ህዝቢ ኤርትራ ንሃይማኖታዊ በዓላት ኣብ ዒድ ይኹን ኣብ ኣውደ ኣመት ከመይ እዩ ዘሕልፎ ትብሊ ንስኺ ከመይ እዩ ዘለኪ ርድኢት ኣብ ዘናይ ኣውደ ኣመት
0: እዋ ከምዚ ኣነ ከይውሕደሎም እየ ዝብል ምክንያቱ ብጣዕሚ እዮም ፅቡቅ ዝሕልፎ ኣብ ክርስትና ይኹን ዋላ ምስልምና ብዝለዓለ ደረጃ እዩ ዝበዓል ሕጂ ብና ኣብ ዮሃንስ ራዮ ዶ በዚ ኩነታት ኢካትሪዮ ዒድ ሓሊፍ ኣላ ዛ ሓለፈት ዒድ ብጣዕሚ እዩ ሓሊፉ ፅቡቅ ብጣዕሚ ኣብ ኤርትራ ማር እዩ ዝበዓል ዋላ ካብ ዝወፃእ ኤርትራውያን ዘለዎ ብጣዕሚ እዮም ፅቡቅ ዘብዕልዎ ከምትሪኢለኹም ኩነታት ዋላ እውን ኣብቲ ሃይማኖት ክልተኦ እሶም ምስልምና ኣብናህናኣትዮም የብዕልዎ ንሕና እውን ኣብናቶም ኣቲና ነብዕል ከድና ንታዓይ ንዕይዶም ሶም ከዓ ሕሳው ድኣመት ኢሎም ይመፁና ከምዚ ዓይነት እምነት ዘለና ብፍቕሪ ኢና ምስ ሞስሊም ክርስትያን ብፅቡቅ ኢና ንሕልፎ
1: ሕጂ እስከ ኣውደ ኣመት ከ እንታይ ትርጉሙ እንታይ ዘሕልፎ መልእኽቲ
0: ኣውደ ኣመት እኳ ከምዚ ብናይ ወለድና ክንከረቱ ኮይንና ካብ ሕማቅ እዋን ኣብ ፅቡቅ እዋን ኣምላኽ ተሰጋግረል ካብ ፍቕሪ ስኒት ካብ ዘሎ ኩነታት ሰብ ከውፅኦ እዩ ብዓብ እዩ ዝብሎ ሰብ ማለት እዩ ኣነ ብናተይ ክገልፀት ኮይኑ ከዓ ካብዚ ኩሉ ነገር ኣምፅኦ ኣምላኽ ብሓጎስ ብፍቕሪ ተፈላለዩካ ዘለካ ኣኺቡ ዘውዕለልካ ኣብ ዳኣመት ኢለ ይገልፆ ተቆኒንካ እስዩ ቀንዲ ማለት እስዩ ድለየ ተቐንዲ ብዳኣመት ፍልይ ክብል
1: ናይ ዮሃና መልእኽቲ በዚ ጋጣሚ እዚ እንታይ ከተሕልፍ ትደሊ ናይ ዝኽቡር ኣብ ዳኣመት
0: መጀመርታ ኣነ ንፈጣሪ ከመስግኖ ዝደሊ ብምቕፃል ንዓኹም ንስድራይ ንኩሉ ኣብዚ ዓዲ ወፃእ ዘሎ ኤርትራዊ ይኹን ካልእ ክኸውን ይኽእል ንዝተፈላለዩ ኣብ ዘለዎ ሰላም ጥዕናን ይፍጠረሎም ከምዚ ሓመሙ ካብ ሕክምና ዝወፅሉ ሰላም ዝኾኑ ዳኣመት ንዓመት ኸ ከምዝኸፅንሓና ይምነ ብለካ
1: ኣነኸ ኣዝየ ደመስግነኪ ዳናይት ንዓኽን ምስ ስድራ ቤትክን ምስ ፈተውትኽን ርሑስ ኣብ ዳኣመት ክኾነልክ ይምነ ርሑስ በዓል

ዝኸበርኩም ተኸታተልትና ብምኽንያት ኣውደ ኣመት ከነቕርቦ ዝፀናሕና ትሕዝቶ መደብ ማእገር ኣብዚ ዛዚምና ኣለና። ደጊምና ደጋጊምና ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝነብር ምስቲ ዕርድ ሓፂን ዝኾነ ጅግና ሓይልታት ምክልኻል ኤርትራ ርሑስ በዓል ክኾነልና እንዳተመንና ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ክንሓድገኩም ኢና። ምስ ሳእላይ ዮሃንስ የሴፍ ብምዃነ ምሳኹም ሓቢረ ፅኒሐ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም። ብወገና ሰላም መዓልቲ።

0: ተሰሰ እዩ
1: ወላሂ ምደርኩም ሞታ ኣነ ይደሊ ላኪን እሚ ሓተ ዶር እንተ ወደ 4 ሰነታት እንታ ወነብለ መርያም ዕድካ ሓምሳት እቲ ኣና ሞታ ኣትየለኒ
0: ከም ጋ ሞታ
2: ንዋይ ፍሩሩ እንቱ ጦር ሰራዊት ቀትለቶ ኣትየለኒ
0: ኣብውያ ምንርእዮ ክፍግሩ መዓለ ስዒድሁ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶልተልሃወ ልሳሕቆ ክፈለረቕቡኒ ኣብኡና ምንሃለ የታይም ወይ ግኣናኒ የታይም ወይ ግኣናኒ
1: ህሌኮ ክመርዮም
2: ህሌኮ ክመርዮም ኣና ተኣኩልሕኮ ኣብ ህሌኮ

ሎም እተለው ሳቕዓልኩ ኩሎም ሰውረት ፈቅሮ እቶም ሞ ፈግረኡ እተሰውረት ኣነ ኣብዮ ብኣምሓራ ማየት እይኩም መርያም ኤማኑ ሰብሩ ውደ በገዝኩ ኣነ በገዝኩ

0: ወይዘሮ ጅምዓ ራኪኦም
1: ይቀኒለይ። ብመጀመርታ ንሚኒስትሪ ዜና ብምክንያት እዚ ዕዙዝ ኣጋጣሚ ወርቃዊ የበል እዩ ምስራት ቤት ምስወራ ብዛዕባ ቤት ምስወራ ክመዛረብ ዝገበርኩሉ ንዓድሚ ክመስግን ደሊ ቀፂለ ነብ ዘቕረብካ ሕቶ ኣነ ኣብ 1979 እየ ንቤት ምስወራ መፅ ካብ ቀያሕቲ ዕንበባ ካርቱም እየ ነረ ኣብ ካርቱም ቀያሕ ዕንበባ እየ ነረ። ስለዚ ምስ ኣርባዕተ መሳልፍተይ ሕጂ ሽዑኡ ዝኣተኽሉ ኣብ ጀልሃንቲ ቤት ምስወራ ምዝላቕ ወዲኦም ናብ ሱዳን ዝኣትውሉ ዝነበሩ እዩ። ኣብቲ እዋንቲ ኣነ ካብቶም ቀዳሞት እየ ዳርጋ እቶም ቀዳሞት ናብ ጀልሃንቲ ዝኣተዎ ከም ምዝላቕ ምስኦም ያኣትየ ናብኡ ገሊኦም እውን ድሒሮም እዮም ኣትዮም። ስለዚ ከምዚ መስላት ተኣትዋይ ናብ ቤት ምስወራ
0: ሃራይ ናብ ወይዘሮ ጅምዓ ራኪ
2: ኣነ ብ1976 ማለት እዩ ከም ኩሉ ኤርትራዊ ስድራ ቤታት መጀመርታ ንሚኒስትር ዜና እየ ዘመስግን ኣቐዲሜ። ምክንያቱ እዚ ዝኽሪ 50 ዓመት ምምስራት ቤት ምሰውራ ንኩሉና መሰረትና ናይ ህፃንነትና ታሪክና ዝንዝርዝረሉ ስለ ዝኾነ ከምዚ ኢልኩም ኣብዚ ምዕዳም ክመስግን ይደሊ። ክዝርዝሮ ከማን እቲ ንፈልጦ እቲ ንዝክሮ እምበር ኩሉ ከማን ብሓንቲ ደቂቅ ወይ ብሓንቲ ግዜ ከማን ዝዝርዝር ኣይኮነን፣ ግን እቲ ንዝክሮ ክንዝርዝር ማለት እዩ። ስለዚ ኣነ ብ1976 ካብ ማይ ሓባር ወፂአ ምስ ስድራ ቤተይ ንውልቀይ ጥራይ ዘይኮነ ከማን ዳርጋ ልዕሊ 15 ስድራ ቤታት ዝኾና ቆልዓና፣ ሰበይትና፣ ኣዴና፣ ኣቦና ኩሎም ዓበይቲ ኣሕዋትና ብሓንሳ ኢና ወፂና። ከምቲ ኩሉ ዓድታትና ኤርትራ ዝነድድ ዝነበረ ሰብ ዝቕተል ዝነበረ ብሰንኪ ግፍዒ ወፂና ማለት እዩ። ብሓንቲ ለይቲና ወፂና ብዓላ ጌርና ብጋሕቴላይ ጌርና ብሽዑብ ጌርና ከዓ ደብዓት ኣቲና ማለት እዩ። ካብ ደብዓት ኣብኡ ገለ ኣዋርሒ ምስ ተቐመጥና ሓፂሩ እዩ ከማን 2 ወርሒ ገለ ከ ኣይከውንን እዩ ከም ዝዝክሩ ኣነ ሽዑኡ እቶም ዓበይቲ ኣሕዋትና ወላ ከባናይ ዕበዩ ሶም ከማን ንኣሽቱ እዮም ነይሮም፣ ግን ተጋዲሎም እቶም ኣቦታት ንኣሽቱ ዝነበሩ ተጋዲሎም ካብ ደብዓት ማለት እዩ። ድሕሪኡ ንሕና ከዓኒ ንቤት ምሰውራ 76 ኣቲና ማለት እዩ። 76 ሕጂ ኣነ ከኣቲ ከለኹ በዓል መን እዮም እንታይ እዮም ወላ ከምቲ ዝድሊ እንተ ክዝክሮም እንተደይከኣለ ኣብኡ ግን ገለ ተማህሮ ከም ዝፀንሑና ትምህርቲ ግን ከይተጀመረ ኣነ ሄይ ሌብኣ ቀዳማይ ክፍሊ ኣብኣ ጀሚረ ማለት እዩ።
0: ፅቡቅ ጅምዓ ክንቅፅሎ ኢና ናብ ቴድሮስ ናብ ዶክተር ቴድሮስ ክመፅእ ኣብቲ እዋን እቲ ድሕሪ ምዝላቕ እኒኻ ናብ ጀላሃንቲ ካብቶም መጀመርያ ዝኣተና ትብለና ፀኒሓ ሞ ከመይ ፀኒሕካ ሽዑ እቲ ኩነታት ከመይ ነይሩ ቤት ምሰውራ?
1: ቤት ምሰውራ ኣብቲ እዋንቲ ሓደ ኩላና ኣብ ዝተፈላለየ ኣጋጣሚ ከም ዝግለፅ ቤት ምሰውራ ካብ ዜሮ ከዝልኡ ከለዉ ነዊሕ ጉዕዞ እዮም ኣካይዶም። ስለዚ እዚ ነዊሕ ጉዕዞ ካብ ዜሮ ትሒዝካ ኩለንተን ካልኦት ቦታታት እንዳተንቀሳቀሱ ናብ ጀላሃንቲ ኣብ ዝኣትውሉ ዝነበሩ ድኻም ነይሩ ማለት እዩ። ካልኣይ እቲ ቦታ ኣዝዩ ሃሩር ክሳብ 50 ዲግሪ ሴንቲግሬድ ዝበፅሕ ሙቐት ዘለዎ እዩ። መሬት ናይ ሱዳን እዩ። ስለዚ ንቡር ዝኾነ ኢንፍራስትራክቸር እውን ትሕቲ ቅርፂ ኣይነበሩን። ግን እቲ ተወፋይነት ናይቶም መምህራናን ኣለይትናን ምስቲ ከባቢ ዝኸይድ ንኣብነት ዝከረኒ ክላሳት ናይቲ ንምሃሮ ዝነበርና ብሻምብቆ ተሰርሐ እዩ ነይሩ። ካብ ገለ ቦታ መፅኡ ሻምብቆ ስራሕ ነይሩ ማለት እዩ። ስለዚ ከምኡ ብምግባር እቲ መስርሕ መምሃር ምስትምሃር ተጀሚሩ። ሕጂ ብትሕቲ ቅርፂ ጥራይ ዘይኮነ እውን ምስቲ ኩነታት ኣየር ንብሎ ፀናሕና ኣለይቲ ንዓና ዝሓፅባና ክዳውንትና ዝሓፅባልና ነብስና ዝሓፅባና ፅሬትና ዝካተልና መግቢ ዘዳልዋልና ምስቲ ኩነታት ኣየር ኣዝዩ ዝገርመካ። ንኣብነት 24 ኣወርስ 24 ሰዓታት ኣብ መቕሎን ኣብ ታሽሙን ኣብ ሓውን ተጠጢቐን እየን ድውዕላን ዳሓድራን ነይረን። ስለዚ እቲ ኩነታት ኣዝዩ በዳሂ ነይሩ።
0: ስለዚ እቲ ኩነታት ነበረፍቲ እዋን እቲ ኣብ ዜሮ ብፍላይ ተማሃሮ ከለኹም ኣብቲ መጀመርያ ከመይ ነይሩ እያ ጅምዓ?
2: ሕጂ ኣብኣ ንሕና ክንኣቶ ከለና እንድያታ ቤት ትምህርቲ ተጀሚራ፣ ግን እቲ ስሩዕ ክላሳት ወይ ስሩዕ መንበሪ ኣባይታ ኣይነበረን። ግን ብመጠኑ ከዓኒ ሽግር ከዓ ጋጥም ነይሩ ኢለ ኣይሓስብን እየ። ምክንያቱ ኩሉ ነገር ቅቡል ኢኻ ትገብሮ ካፍተሬና ሕጂ ንኣብነት ኣብ ትሕቲ ፅላል ናይ ጋባ እዩ ነይሩ። ኣብኡ እምነት ተኸቢቡ ኣብኡ ኢና እንታሽሙ ንገብር ነርና። እቲ ንድቅሰሉ ቦታ እውን ከማንም ተጋደላይ ጸራሪካ እዩ ጽላል ውን ነይሩና ኣንደርግራውንድ ዓይነት ቁርብ ገለገለ ገዛውቲ ቅድሜና ዝተሰርሐ ነይረን።

0: ሕማቕ ነይሩ ኣይብልን እየ ኣነ ካብ ተዘክሮ ናተይ ማለት እዩ። ኣብቲ ኣመጋግባና ግን ብሉፅ ኣመጋግባ እዩ ነይሩ። ወላ ኣብ ኣቕርቦት ናይ መሳርሒታት ናይ ትምህርቲ ማለት ከምቲ ህዝባዊ ሓይልታት እግሪ ተኽሉ ዝነበረሲ ሕጂ ክዝክሮ ከለኹስ መልመላታ ፋርማጆ ኢና ንምገብ ነርና። ካበይ እዩ ዝመፅእ ነይሩ ከማ ንገርመካ። ክዳውንትስ ብቦንዳታት እዩ ዝመፅእ ነይሩ ካብ ደገ ማለት እዩ። ሕጂስ ኣብ ኩሉ ኣመጋግባና ኣከዳድናና ፅፈትና ብሉፅ እዩ ነይሩ። ገለገለ ሕማም ዓበቕ ኩሉ ግዜ ምስ ብዝሒ ሕማም ዓበቐ ይረአ ነይሩ። እሱ እውን ፈውሲ እንዳተገብረ ኩልና በቃ ጥራሕና ኮይና ተላፂና ወድና ጓልና ከምኡ ኢና ነርና። ኣነ ሕጂ ካብቶም እንዳ ዳይድ እንዳሓረጎ ዝእለ ዝነበርኩ ስለ ዝኾንኩ ከምኡ እዩ ነይሩ። በብደረጃና ስለ ዝነበረ ካባይ ዝንእሱ ከዓ ካልኦት ነይሮም። ኣነ ከዓ ምስቶም ምሳይ ዝመፁ መዛኒ ብበዓል ዛይደይ ማለት እዩ ዛይደ ኢና ንብራ መምህር ዛይድ ብአአን ብለተኺዳን ብኼርያ ብራህዋ ኢና ንእለ ነርና። ገሊአን ህልዋት ኣለዋ ገሊአን ስዋኣት እየን ደለዋ። እሰን እውን ንእስነት ነይሩዎን ግን ብቑዕ ኣተኣላለያ ኢና ተኣሊናት። መጀመርታ ቤት ትምህርቲ ሶራ ብቑዕ ነይሩ እየ ክብል ድኽእል ዋላ ብድሆታት እንተነበሮሲ ዝጋንን ብድሆታት ኣይኮነንቲ ብድሆታት መኣስ መፂኡ ምስ ምዝላቕ ምስ ብዝሒ ተማሃራይ ምስ ብድሆታት ናይ ገድሊ መፂኡ እምበር ኣብቲ መጀመርታ ምስራት ቤት ምሶራ ዝባ ሓይልታት ነቲ ቤት ምሶራ ክምስርት ግቡእ ምድለዋት ዝገበረ ኮይኑ ይስማዓኒ። ብዛዕባ ኩሉ ብዛዕባ ኣለይቱ ድዩ ብዛዕባ ምምሃራኒ ድዩ ብዛዕባ ካሪክሎሙ ድዩ ድሉው ዳርጋ ነይሩ ኢኻ ክትብል ከምቲ እግሪ ተኽሊ ናይቲ ገድሊሲ ብድሆታት ነይርዋ ኣብ ምስራት ዝብል ኣተሓሳስባ ወይ ተዘክሮ የብለይና።
1: ሕራይ ናብ ዶክተር ሲም ክንመፅእና ሎሚ ዝያዳ ኣበይና ክነድህብ ኣብ ወፍሪ ምጥፋእ ማሂምነት ሕጂ ቅድሚ ብጋስኩም እንታይ እንታይ ሓበሬታ እዩ ተዋሂብኩም ክንደይ ክፍሊ ነርካ ሽዑ?
2: ኣነ ሽዑኡ ራብዓይ ወዲአ ናብ ሓምሻይ ሓሊፈ ነይረ። እዚ ከረኒ እቲ ሓደ ኣብ እዚ ዘመተ ዝተጀመረሉ እዋን ምጥቃስ ፅቡቕ ይመስለኒ። ሻድሻ ወራር ተወዲኡ ምስ ፈሸለ እዩ። ስለዚ ሻድሻ ወራር ዝነበረ ትውድብ ንፈልጦ ኢና። ድሕሪኡ እውን እቲ ዓለም ተጋድልቲ ጠፊኦም ዶ ሰሪሮም ዶ እናበለትሉ እንኮላ ሰላሕተ ወራር ምስ ተጀመረ

0: ዘመተ ዝተጀመረሉ እዋን ምጥቃስ ፅቡቕ ይመስለኒ። ሻድሻ ወራር ተወዲኡ ምስ ፈሸለ እዩ። ስለዚ ሻድሻ ወራር ዝነበረ ትውድብ ንፈልጦ ኢና። ድሕሪኡ እውን እቲ ዓለም ተጋደልቲ ጠፊኦም ዶ ሰሪሮም ዶ እናበለትሉ እንኮላ ሰላሕተ ወራር ምስ ተጀመረ እዩ እዚ ውድብ ህዝባዊ ግንባር ማለት እየ ነዚ ናይ ውፍሪ ምጥፋእ ማሃይምነት ዘመተ ኣብይዎ ማለት እዩ። ስለዚ ኣብ ከምዚ ኩነታት ክጅመር እንከሎ ኢና ተበጊስና። ሕጂ ሻድሻ ወራር ካባና ብዙሓት ምሳና ዝነብሩ መተዓቢትና ከቲቶም እዮም። ስለዚ ኣብቲ ቤት ምሶራ ኣብቲ ሽዑ እዋን ኩሉ ግዜ ብሕማም ተውዚዕ ካብ ቤት ምሶራ ወፂኢኻ ናይ ምግዳል ዝምባሌ ኣብ ብምሉእ እቲ ተምሃራይ ስለ ዝነበረ ንኣባት ተምሃራይ ጥራይ ዘይኮነ ከምዚ ብፀይተይ ጅማዓ ዝበለቶ እውን ወላቶም ዝኣልዩና ነብሩ ክጋድሉ ዮም መፂኦም እምበር ክኣልሎም ኣይመፁን ኣብኦም ውን ውኒ ነይሩ እዩ። ኣብ ከምዚ ኩነታት ኢና ሕጂ ንህዝቢ ንምንቃሕ ተበገሱ ንበሃል ማለት እዩ። ሕጂ ንዕኦም ነቶም ኣለይትና ናብ ምሳና ዝነበሩ ንኩናት ኣትዮም ኣብ ሻድሻ ወራር ወፊሮም ከቲቶም ክነሶም ንዓና ናብ ህዝቢ ክዱ ክብሉና ዓብብ ዶ እዩ ነይሩ። ምክንያቱ እቲ መንታሊቲ ናይቲ ተምሃራይ ኣብ ካልእ ስለ ዝነበረ ስለዚ ነዚ ተጠንቂቖም እዮም ተዳልዮም ሉ። ምክንያቱ ካብ ቀደማት ሒዞም ንሕና ተካእቲ ናይቲ ምእንቲ ዝሃገር ድስዋእ ዘሎ ተጋደላ ኢኹም ትብል ሓያል ጎስጓስ ይካየደላ ስለ ዝነበረ እንኮላይ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ኣብ ሰማንያታት ይወስለኒ ወ ኣብ ጀልሃንቲ መፅኡ ኣኼባ ገይርልና ነይሩ እዩ። ስለዚ እዚ ሕጂ ንጥቀመሉ ዘለና ብረታት ብምሉእ ፅባሕ ንግሆ ናፅነት ምስ መፀ ኣብ ቤተ መዘክር ክኣቲ እዩ። ነታ ፅባሕ ንግሆ ትህነፅ ኤርትራ ከዓ ፅባሕ ንግሆ ተሃንፅዋ ሰረት ትገብሩላ ስኻትኩም ኢኹም ገለ ዝብል ካብ ሽዑት ሒዙ ነቲ ንኣእምሮና ኣብ ትምህርቲ ከነተኩር ጎስጓስ ይካየድልና ነይሩ እዩ። ኣብዛ ናይ ዘመተ ዝበልካያ ግን እቲ ናይ ሻድሻ ወራር ኩነታት ፅልዋ ስለ ዝነበረ ስለዚ ሓያለ ወርክሾፓት ኣካይዶም ማለት እዩ። በዓል መምህር ተስፋንክኤል ኣምባሳደር ተስፋንክኤል ገራቱ ካልኦት ዘለዎም ብዙሓት ዝክሮም ሽዑኡ ስለዚ እንታይ ማለት እዩ እዚ ዝካየድ ዘሎ ወፍሪ ስለምንታይ እቲ ውድብ ንዑ ዝገብሮ ዘሎ እንታይ ብድሆታት ከጋጥመና እዩ ዝብል ሰፊሕ ጎስጓስ የካይድልና። መሳርሒታት ናይ ትምህርቲ ኣብዘይብሉ ኣብያተ ትምህርቲ ኣብዘይብሉ ዝበዝሕ እንተዋፈርናሉ ቦታ ገጠራት እዩ ነይሩ። ስለዚ ኣብኡ ቤት ትምህርቲ ዝበሃል ዘይብሉ ቦታት እዩ። ስለዚ ከምኡ ኣብዘይብሉ ስሌዳ ኣብዘይብሉ እኹል መፅሓፍቲ ዘይብሉ ጥራውስቲ ኣብዘይብሉ እንታይ ኢና ክንገብር ዘለና? ኣብ ህዝቢ ኣቲና ምስ ህዝቢ ተሓዊስና ህዝቢ መታን ክቕበሎ ኩሉ ሰብ ክቕበለና ትፅቢት ክንገብር ከም ዘይብልና። ምክንያቱ ከም ንቡር ኣብቲ ከባቢ ተምሃራይ ዝበሃል ወይ ከዓ ትምህርቲ ንንኣሽቲ ቆልዑ እዩ መረዳእታ ካብኡ ናብኡ ናብ ከተማታት እዩ። ስለዚ ሓድሽ ነገር እዩ፣ ዳርጋ ሪቮሉሽን እዩ ነይሩ። ስለዚ እዚ ክንዳለወሉ ከም ዘለና ልዕሊ ኩሉ ከዓ ወፍሪ ናይ ፀላኢ ከጋጥመና ከም ዝኽእል ኣብነታት ካብ ዝተፈላለዩ ሃገራት ብፍላይ ኣነ ዝክሮ ናይ ኩባ ኣብነታት የምፅልና ነይሮም። ምክንያቱ ኣብ ኩባ ኣብ ከምዝናትና ኩነታት ክካየድ እንከሎ እቶም ወፋሮ ንህዝቢ ክንቀሕ ምስ ከዱ ብፀላኢ ብዙሕ ብድሆታት የጋጥሞም ነይሩ። ይጭወዩ ነይሮም፣ ይቕተሉ ነይሮም፣ ይማርኹ ነይሮም። ስለዚ ከምዚ ዓይነት እውን ንዓና ክጋጥመና ከም ዝኽእል ዝብል ሓያል ዝኾነ ጎስጋስን ኣስተምህሮን ስለ ዝሃቡና እቲ ዕላማ ሕጂ እናተቐበሎ ኸይዱ ብፍላይ ምስቲ ናይ ህዝባዊ ግንባር ንሻድሻ ወራር ኣብ ምፍሻል ተፃወቶ ተራን ንሕና ክንወፍር ከለና ከዓ ሰላሕተ ወራር እዩ ዝካየድ ነይሩ። መፀላኢ ተሓነቕ እዩ ነይሩ። ስለዚ ከምዚ እንዳተገብረ ህዝቢ ምክንያቱ ሓደ ካብቲ ዕላማታት ዳሕራይ ንኣትዎ ንኸውን ዳ እምበር ህዝቢ ክንምህር ጥራይ ኣይኮነን ህዝቢ መረዳእቱ ብዛዕባ ዘቓልሲ ከነሕድር እውን እዩ ተደሊ ነይሩ። ብመገድና በቶም ንኣሽቱ ዝነበረና ሽዑ ካብ 13 ክሳብ 16 ኣቢሉ እዩ ዝበዝሐ ዕድመ ዝነበረ። ስለዚ በዚኦም ገይሩ ክግለፀሉ ከሎ እንቲ ህዝቢ ኣብቲ መንፈሱ ኣብቲ ልቡ ሓጠቕ ስለንብሎ ስለዝርድኡካ ስለዝድንግፁልካ ነዚ ዕላማት ንብጋስ ስለ ዝኾነ ሓያል ጎስጓስ ተኻይድልና ብድሕሪ እዩ እቲ ወፋራይ ወይ ከዓ ዘማታይ ናብ ዝተፈላለዩ ከባቢታት ከም ዝንቀሳቀስ ከይዱ ጅምዓ እውን ተወስኸሉ ትኾን እያ
1: ሕራይ ጅምዓ ምናልባት ከመይ ነይሩ ዝኽሪኺ ሽዑ እቲ ሓበሬታ ክብኩም ከለዉ እንታይ እንታይ ተሓስብ ነርኪ ወይ እንታይ ትዝክር ቕሩ
2: ወ ሕጅብቲ ክንወፅእ ከለና መጀመርታት ቤት ምሶራ ፅልዋ ነይሩዎ እዩ ማለት ከምዚ ንፅሊ ኢልና ቦርዲን ስኩል ንበይንና ኣይኮናን ዓብና እቶም መምሃራና ካብ ድፍዓት ዝመፁ ዝሰንከሉ ኣብ ጥቓና ከዓኒ ቤት እዚ ሕክምናታት ናይ ማእከላይ ሕክምና ናይ ውድብ ስለ ዝነበረ ኣብኡ ከዓ ስድራ ቤቶም ደቆም ዘለዎም ቤተሰቦም ዘለዎም ካብኡ መፁና ስለ ዝነበሩ ንባዕሎም እቶም ካባነ ዕበ ዕብ ዝበሉ ሽዑኡ ሻትሻይ ወራር ተወዚዖም ምዝ ሕማም ተውዚዕ ዝበለካሲ እቲ መንፈስ ናይቲ ተማሃራይ ንክጋደል ንኸበርክት ተማሂርና ኢና እሞ ሕጂ በዛ ምሂርናዮ ዘለና ከዓ ክንምህር ሽዑ እንታይ ነይሩ ዝተማሃረ ክምህር ዘይተማሃረ ከዓ ክምሃር ዝብል ጭርሖ ነይሩ ሕጂ ኣብቲ ዳርጋ ኣብቲ ንወፀሉ ዝነበርና ግዜሲ ንንውሕ ዝበለ ሰሙናት ወርሒ ድዮ ክብሎ ዋላ ሰለስተ ሰሙን ክብሎ ኣይዝክሮን እምበር ንነዊሕ ሰሙናት ንጉሆን ምሸትን በዓል መምህር ተስፋንክኤል ገራሃቱ ጎስጊሶም

0: እቲ ወፋራይ ወይ ከዓ ዘማታይ ናብ ዝተፈላለየ ከባቢታት ከም ዝንቀሳቀስ ከይዱ ጅምዓ እውን ትውስኸሉ ትኾውን እያ
1: ሕራይ ጅምዓ ምናልባት ከመይ ነይሩ ዝኽሪኺ ሽዑ እቲ ሓበሬታ ክህብኩም ከለዉ እንታይ እንታይ ተሓስብ ነርኪ ወይ እንታይ ትዝክርቕሩ
2: ወ ሕጅብቲ ክንወፅእ ከለና መጀመርታት ቤት ምሶራ ፅልዋ ነይሩዎ እዩ ማለት ከምዚ ንፅል ኢልና ቦርዲን ስኩል ንበይንና ኣይኮናን ዓብና እቶም መምሃራና ካብ ድፍዓት ዝመፁ ዝሰንከሉ ኣብ ጥቓና ከዓኒ ቤትእዚ ሕክምናታት ናይ ማእከላይ ሕክምና ናይ ውድብ ስለ ዝነበረ ኣብኡ ከዓ ስድራ ቤቶም ደቆም ዘለዎም ቤተሰቦም ዘለዎም ካብኡ መፁና ስለ ዝነበሩ ንባዕሎም እቶም ካባና ዕበይ ዕብይ ዝበሉ ሽዑኡ ሻትሻይ ወራር ተወዚዖም ምዝ ሕማም ተውዚዕ ዝበለካሲ እቲ መንፈስ ናይቲ ተማሃራይ ንክጋደል ንኸበርክት ተማሂርና ኢና እሞ ሕጂ በዛ ምሂርናዮ ዘለና ከዓ ክንምህር ሽዑ እንታይ ነይሩ ዝተማሃረ ክምህር ዘይተማሃረ ከዓ ክምሃር ዝብል ጭርሖ ነይሩ ሕጂ ኣብቲ ዳርጋ ኣብቲ ንወፀሉ ዝነበርና ግዜሲ ንንውሕ ዝበለ ሰሙናት ወርሒ ድዮ ክብሎ ወላ ሰለስተ ሰሙን ክብሎ ኣይዝክሮን እምበር ንነዊሕ ሰሙናት ንጉሆን ምሸትን በዓል መምህር ተስፋን ክኤል ገራህቱ ጎስጊሶምና እዮም ክምሕሱም ኣነ ኣብ ሂወተይ ከማን ካብቲ ዝዝክሮ ጎስጓሲ ክንዲምንታይ እዩ ኣብ ኣካላትካ ሓደ ዓብ ለውጢ ከምፀልካ ዝኽእል ናይ ዘመተ ክወፅእ ከሎ ከ ይዝክሮ ምክንያቱ ከምዚ ዶክተር ዝበሎ እዚ ናይ ተመክሮ ናይ በዓል ኩባ ክንፈርህ ከም ዘይብልና ተባዓት ክንከውን ከም ዘይብልና ብወልደ ገባ ክንህደን ከም ዝኮንና ኣብ ውሽጢ መስመራ ፀላኢ ክንከይድ ምዃንና ፀላኢ እውን ወፍርታት ክገብር እዩ ንሰውሮ ኤርትራ ክዕኑ ስለዚ ወላ ኣብቲ ናይ ህወት ናይ ምምሃርን ምስትምሃርን ሰሌዳ እንተ ደኣ ሲእንኩም ኣብ እምኒ ኣብ ከውሒ ፃሕፉ ኣብ ንእሽተ ነገር ከም ፃሕፉ ክትተዓፃፀፉ ኣለኩም ጥበብ ክትፈጥሩ ኣለኩም ሜላ ክትፈጥሩ ኣለኩም እንዳበሉ እዮም ምሂሮምና ማለት እዩ ስለዚ ኣብቲ ማሕበረ እዚ ጥራይ ዘይኮነ እውን ኣብቲ ማሕበራዊ ህወት ናይ ህዝቢ ህዝቢ ክነቃሕ ኣለዎ ክውደብ ኣለዎ ብዛዕባ ገድሊ ኤርትራሲ ኣፍልጡኡ ንቕሓቱ ከብርኽ ኣለዎ ስለዚ ንሕናሲ ከምዚ ንነብስናስ ወላ ንእስነት ይሃለወና ከም እኹል ሰብ ከም ብቑዑ ሰብ ገይሮም እዮም መልሚሎምና ማለት እዩ ስለዚ ብትግሃት ብተወፋይነት ብፅቡቅ መንፈስ ኢና ኣነ ዝክር ሓደ ብፃይኩም ብወልደ ገባ ወይ ብፀላኢ ርእሱ እንተ ደኣ ተቆሪዩ ፅበቲ ንዕኡ ክትረድኡ ኣይትኸይዱ እስኹም ከዓላማኹም ቀፅሉ እዮም ዝብሉና ነይሮም ስለዚ ዘመተ ኣብ ውሽጢ መስመር ፀላኢ ምስ ኣተናሲ ከጋጥመና ዝኽእል ብድሆታት ካብቲ ዘጋጥመና ንላዕሊ ኣብ እምሮና ሒዝናዮ ኢና ኣብቲ ባይታ መፂና ማለት እዩ ኣብቲ ድሕር መስመር መፂና ስለዚ እቲ ብድሆታት ከጋጥመና ከሎ ከምዚ በቃ ሕጂ እኹላት ኮይና ንኩሉ ክንምክት ከም ንኽእል ጌርና ኢና ተቐቢልናዮ ማለት እዩ ስለዚ እቲ ጎስጓ ዝገበሩልና መምሃራና ግን ዘይርሳዕ ቶታሊ ዘይኣነ ክርስዖ ዘይክእል ኣዝዩ ከቢድ ኣዝዩ ሃናፂ ኣዝዩ ንእምሮካሲ ፅቡቕ ፖዘቲቭ ድመሊ እዮም መሊኦምና ስለዚ ንሕና ብፅቡቅ ከዓ ልክዕ ከም ተባሃርናዮ ከዓኒ ክንስብት ከም ዘይብልና ኩሉ ብድሆታት ከጋጥመና ከም ዝኽእል ኣብቲ ናይ ሕብረተሰብ ከማን ክሓርሱ እንተፀኒሖምኩም ሓግዝዎም እንተሸጊሮም እንተፀኒሖምኩም ከም ዝግበርዎም እቲ ማሕበራዊ ሽግር ናይ ሕብረተሰብ ከማን ክንፈትሕ ከም ዘለና ኢና ተጎስጊስና ስለዚ ኣዝዩ ዓሚቕን ጎስጓስ ከቢድ ነይሩ ኣባና ከዓ ፅልዋሕ ዲሩ በቲ ዝጎስጎሱና ከዓኒ እቲ ብድሆታት ዘጋጥመና ዝነበረ ከዓ ሰጊርና እዮም
1: ሕራይ ፅቡቅ ናብ ዶክተር ቴድሮስ ክንደይ ተኣኽሉ ኢኹም ተበጊስኩም ሽዑ ምናልባት ዝኽርታት ተለካ ኣብ ክንደይ ተፈላለኹም ዘሚትኩም ኣብቲ እዋነቲ ሽዑ ናብቲ ናትካ ዝኽትካያ ብፍላይታ ልክዕ ዝኽትካያ ቦታካ ትነግረና
0: ሓራይ ሕጂ መጀመርታ እዚ ናይ ወፍሪ ምጥፋእ መሃይምነት ዘመተ ክጅመር ከሎ ኣቐድማ ኣቢሉ ሓደ ቅድሚ 83 እዩ ክጅመር ተሓሲቡ ነይሩ ግን እቲ ኩነታት ከምዚ ኣቐዲመ ዘገለፅክዎ ፀቕ ኩናት ናይ ሻድሻ ወራር ስለ ዝነበረ ኣብቲ እዋን ክጅመር ኣይተኻለን ገለ ግን ከይዶም ነይሮም እዮም ኣብ 82 ኣብ ሳሕልን ባርካን ናይ ተጋሊ ሓድነት ትቋፅሮ ዝነበረ ከባቢታት ኣብኡ ከይዶም ዳሳስ ዝገበሩ ገለ ፈተነታት እውን ንህዝቢ ንምምሃር ምስ ጀማሂር ዝገበሩ ነይሮም እዮም ዳሕራይ እዩ ኣብ 83 ዝጅምር ዘሎ ማለት እዩ ስለዚ ኣብ 83 ክትወፍሪ ብወግዒ ክጅመር ከሎ ካብ ሰነዳት ናይ ሚኒስትሪ ትምህርቲ ሕጂ ከም ዝሕብሮ 451 ተምሃሮ እዮም ተበጊስና ማለት እዩ ናብ ኩሉ ከባቢታት እቲ ካብዚኣቶም

0: ሓስታት 77 ሚእታዊት ካብቲ ዝወፈረ ካብ 13 ክሳብ 19 ዕድሜ ነይሩ። ኣክቹዋሊ ከም ተቐዲመ ዝበልኮ ክሳብ 16 እዩ ዝበዝሐ ነይሩ፣ ውሕዳት ግን 19 ዕድመ ዝበፅሑ ነይሮም ማለት እዩ። 68 ሚእታዊት ካብቲ ንምሃምነት ድወፈረ ተምሃራይ ቤት ምሰውራ ካብ ቀዳማይ ክሳብ 6ይ ክፍሊ ዝተምሃረ እዩ ነይሩ። ሕጂ ብዘይካ ተምሃሮ እውን መምህራና ዝነበሩ ኣለይትና ዝነበራ እውን ናብ መምህራን ተቐይረን ምሳና ዝወፈራ እውን ነይረን። ስለዚ ከምዚኦም ዝኣመሰሉ ተምሃሮን መምህራን ሒዝና ኢና ናብቲ ብወግዒ ዝተጀመረ 83 ተበጊስና ማለት እዩ። ሕጂ ኣብቲ 83 ናብ ሰባታት ምዕራብ፣ ደቡብ፣ ምብራቅ፣ ሰሜን፣ ማእከላይ ምብራቅ ኢና ተዋፊርና ማለት እዩ። ኣነ ኣብ ምዕራብ እዩ በፂሕኒ ከባቢታት ደንበላስን ዛይደከሎምን። እቲ ሙልቂ ዝበሃል ቦታ ከዓ ማእከላይ ቦታ መዋፍሪ እዩ ነይሩ ሽዑ ናትና ናይቶም ዘመተ ጥራይ ድኮነስ። ምክንያቱ ማእከላይ ብፅሕፈትና ናይቲ ብምልኡ ንዘመተ ዝወፈረ ኣብ ከባቢ ሙልቂ ሩባ ጅሃን ዝበሃል ቦታ ወይ ከዓ መተመት ኣብኡ እዩ ነይሩ። ስለዚ እቲ ናትና ቤት ትምህርቲ ከዓ ኣብታ ጥቃያ ነራ እታ ሙልቂ ዝበሃል። ግን ክንምህር ከለና እሱቲ ማእከላይ ቦታና ንቶም ኣብኡ ዝነበሩ እኳ እንተኾነ ከም ኣብ ዝኾነ ናይ ጀማሂር ንጥፈታት ተካይድዎ ካብኡ እናተንቀሳቃስና ካብኡ ንምህር ኢና። ንኣብነት ኣነ ካብ ሙልቂ ወፃኢ ናብ ሓድሽ ዓዲ ወይ ከዓ ማኸርምሽው ዝበሃል ቦታ ከምኡ ናብ መሃንዱስ ዝበሃል ቦታ ንንቀሳቀስ ማለት እዩ። እቲ ንምህሮ ነበርና ዓበይቲ ኣዴታት ኣለዋ ኣቦታት ኣለዉ ከምኡውን ሰበ ክሳገም ኣለዎ። ኣብ ገሊኡ እውን ዳሕራይ ብክፍሊ ህዝቢ ዝተወደቡ ማሕበራዊ ውዳቤታት ዝወደቡውን ብከምኡ ውን ንምህር ነርና። ስለ ዝተፈላለዩ ውዳበታት ነይርዎ ብከምዚ እዩ እቲ መስርሕ ጀሚሩ ማለት እዩ።
1: ሕራይ ናብ ጅምዓ ናበይ ቦታ ኢኺ ናበይ ናይ ሸነኽ ኣንፈት ኢኺ ተንቀሳቂስኪ ኣበያበይ ቦታታት ትምህሩ ነርኩም ክንደይ ከምሳኺ ተበጊሶም ኣብታ ጋንታ?
2: ወሕጂ ኣወዳድባና ከመይ ነይሩ? ዳርጋ በቲ ናይ ኣዲ ቋንቋ ማለት እቲ ሕብረተሰብ በቲ ናይ ኣዲ ቋንቋ ክምሃር ኣለዎ ስለ ዝተባሃለ እቶም ሳሆ ዘድምዑ ኣብ ከባቢ ሳሆ ዋላ ሕዋስ ይሃለወና ትግረ ዘድምዑ ምክንያቱ እቲ ሕብረተሰብ ክምሃር እንተኮይኑ በቲ ዝፈልጦቶም ህፃናት ንከምኡ ክሕግዝ ተባሂሉ ኣነ ሕጂ ትግረ ስለ ዝነበርኩ ማእከላይ ምብራቅ በፂሑኒ። ማእከላይ ምብራቅ እቲ መጀመርታ ጠርናፊኣ ምስ ሰሜን እያ ነራ ምስ በዓል መለንዛና የገለ መለ ምስኦም በፂሑኒ። መቸም ሓንቲ ጋንታ ትኸውን ኣብ በዓል ክፍላይ ገለ ዘለዋ በዓል ጓል እዮብ ገለ ዘለዋ ኣብ ሰሜን ገዲፍና ንሕና ከዓ ሓንቲ ጋንታ ንኸውን። ሕጂ እቲ ቁፅሪ ብትኽክልኣይ ዝክሮን እየ ንፍሸይ ምራራ ኸድና ማለት እዩ። ገለ ሰባት ከዓ ትግርኛ ዝዛረቡ ኣብ ፍሸይ ምራራ ገዲፍና ኣነ ገድገድ በፂሑኒ። ኣብ ገደገድ ከምዚ ዝተባህለ በዓል ሳባ ዮሃንስ በዓል ንግስቲ ገር መስቀል ፀኒሐና ንሕጂ ኣነ ኣብታ ገድገድ ንግስቲ ገር መስቀል ፀኒሓትና ማለት እዩ። ኣብኣ መምህርና ምጀመርና ከዓ ወርሒ ሰለስተ ስለ ዝነበረ ምስጋም ተጀሚራ ማለት እዩ። ካብ ሽዕብ ክሳብ ገለብ ብእግርና ኢና ንኸይድ እቲ ህዝቢ ልክዕ ከምቲ ህዝቢ ምክንያቱ ህዝቢ መሲልና ኢና ንሰርሕ ነርና። ህዝቢ ብኣግማሉ ብእግሩ ብገለ ብእዱ ክኸይድ ከሎ ንሕና ከዓ ብረትና ዕጥቅና እስቤዛና ኣብ ዝባና ተሰኪምና ከም ማንም ተጋደላይ ካብ በዓል ሽዕብ ንገለብ ከድና ማለት እዩ። ኣብ ገለብ ከዓኒ ንምህር ነርና። ሕጂ ኣብ ገለብ ዓድታት ኣለዋ ንኣሽቱ ንኣሽቱ ሕጂ ንእዞባ ገለብ ተባሂሉ ዝፅዋዕ ነበረ ቀደም ገለብ ኢና ንብሎ ነርና። ኣብ ሽተል ዝበሃል ቦታ በፂሕና ጠርናፊትና ንግስቲ እዚ ሳባ ዮሃንስ ትበሃል ነራትና መምህርና። ስለዚ ከክልተ ሰባት ካ ትኸውን ኣነ ሕጂ ሓመድ ሓጅ ዝበሃል ነይሩ ምሳይ ኣብ ታብለንጂ ዝበሃል ከባቢ ገርበት ከባቢ ገለብ ኣብኡ በፂሑኒ። ኣብኡ ግን ንግሆ ካብ እታ መበገሲት ንቁጣና ክንምህር ኢና መስከድና ምልጥ መዓልቲ ኢኻ ትውዕል። መጀመርታ ቆልዑ ትምህር ድሕሪኡ መንእሰያት ትምህር ድሕሪኡ ሓረስቶት ድሕሪኡ ኣዴታት ሰዓት 6 ሰዓት 5
0: ሸቸ ወራር ወፊሮም ከቲቶም ክነሶም ንዓና ናብ ህዝቢ ክዱ ክብሉና ዓብብ ድሆ እዩ ነይሩ። ምክንያቱ እቲ መንታሊቲ ናይቲ ተምሃራይ ኣብ ካልእ ስለ ዝነበረ ስለዚ ነዚ ተጠንቂቖም እዮም ተዳልዮም ሉ ምክንያቱ ካብ ቀደማት ሒዞም ንሕና ተካእቲ ናይቲ ምእንቲ ዝሃገር ድስዋእ ዘሎ

ተጋደላ ኢኹም ትብል ሓያል ጎስጓስ ይካየደላን ስለ ዝነበረ እንኮላይ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ኣብ 80ታት ይወስለኒ ወ ኣብ ጀልሃንቲ መፅኡ ኣኼባ ገይርልና ነይሩ እዩ። ስለዚ እዚ ሕጂ ንጥቀመሉ ዘለና ብረታት ብምሉእ ፅባሕ ንግሆ ናፅነት ምስ መፀ ኣብ ቤተ መዘክር ክኣቲ እዩ። ነታ ፅባሕ ንግሆ ትህነፅ ኤርትራ ከዓ ፅባሕ ንግሆ ተሃንፅዋ ሰረት ትገብሩላ ስኻትኩም ኢኹም ገለ ዝብል ካብ ሽዑት ሒዙ ሻድሻ ወራር ወፊሮም ከቲቶም ክነሶም ንዓና ናብ ህዝቢ ክዱ ክብልና ዓብብ ድሆ እዩ ነይሩ። ምክንያቱ እቲ መንታሊቲ ናይቲ ተምሃራይ ኣብ ካልእ ስለዝነበረ ስለዚ ነዚ ተጠንቂቖም እዮም ተዳልዮም ሉ ምክንያቱ ካብ ቀደማት ሒዞም ንሕና ተካእቲ ናይቲ ምእንቲ ዝሃገር ድስዋእ ዘሎ ተጋደላ ኢኹም ትብል ሓያል ጎስጓስ ይካየደላን ስለ ዝነበረ እንኮላይ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ኣብ 80ታት ይወስለኒ ወ ኣብ ጀልሃንቲ መፅኡ ኣኼባ ገይርልና ነይሩ እዩ። ስለዚ እዚ ሕጂ ንጥቀመሉ ዘለና ብረታት ብምሉእ ፅባሕ ንግሆ ናፅነት ምስ መፀ ኣብ ቤተ መዘክር ክኣቲ እዩ። ነታ ፅባሕ ንግሆ ትህነፅ ኤርትራ ከዓ ፅባሕ ንግሆ ተሃንፅዋ ሰረት ትገብሩላ ስኻትኩም ኢኹም ገለ ዝብል ካብ ሽዑት ሒዙ ሻድሻ ወራር ወፊሮም ከቲቶም ክነሶም ንዓና ናብ ህዝቢ ክዱ ክብልና ዓብብ ድሆ እዩ ነይሩ። ምክንያቱ እቲ መንታሊቲ ናይቲ ተምሃራይ ኣብ ካልእ ስለዝነበረ ስለዚ ነዚ ተጠንቂቖም እዮም ተዳልዮም ሉ ምክንያቱ ካብ ቀደማት ሒዞም ንሕና ተካእቲ ናይቲ ምእንቲ ዝሃገር ድስዋእ ዘሎ ተጋደላ ኢኹም ትብል ሓያል ጎስጓስ ይካየደላን ስለ ዝነበረ እንኮላይ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ኣብ 80ታት ይወስለኒ ወ ኣብ ጀልሃንቲ መፅኡ ኣኼባ ገይርልና ነይሩ እዩ። ስለዚ እዚ ሕጂ ንጥቀመሉ ዘለና ብረታት ብምሉእ ፅባሕ ንግሆ ናፅነት ምስ መፀ ኣብ ቤተ መዘክር ክኣቲ እዩ። ነታ ፅባሕ ንግሆ ትህነፅ ኤርትራ ከዓ ፅባሕ ንግሆ ተሃንፅዋ ሰረት ትገብሩላ ስኻትኩም ኢኹም ገለ ዝብል ካብ ሽዑት ሒዙ እቲ ንኣእምሮና ኣብ ትምህርቲ ከነተኩር ጎስጓስ ይካየድልና ነይሩ እዩ። ኣብዛ ናይ ዘመተ ዝበልካያ ግን እቲ ናይ ሻድሻራር ኩነታት ፅልዋ ስለ ዝነበረ ስለዚ ሓያለ ወርክሾፓት ኣካይዶም ማለት እዩ። በዓል መምህር ተስፋንክኤል ኣምባሳደር ተስፋንክኤል ገራቱ ካልኦት ዘለዎም ብዙሓት ዝክሮም ሽዑኡ ስለዚ እንታይ ማለት እዩ እዚ ዝካየድ ዘሎ ወፍሪ ስለምንታይ እቲ ውድብ ንዑ ዝገብሮ ዘሎ እንታይ ብድሆታት ከጋጥመና እዩ ዝብል ሰፊሕ ጎስጓስ የካይለና። መሳርሒታት ናይ ትምህርቲ ኣብዘይብሉ ኣብያተ ትምህርቲ ኣብዘይብሉ ዝበዝሕ እንተዋፈርናሉ ቦታ ገጠራት እዩ ነይሩ። ስለዚ ኣብኡ ቤት ትምህርቲ ዝበሃል ዘይብሉ ቦታት እዩ። ስለዚ ከምኡ ኣብዘይብሉ ስሌዳ ኣብዘይብሉ እኹል መፅሓፍቲ ዘይብሉ ጥራውስቲ ኣብዘይብሉ እንታይ ኢና ክንገብር ዘለና ኣብ ህዝቢ ኣቲና ምስ ህዝቢ

0: እቲ ወፋራይ ወይ ከዓ ዘማታይ ናብ ዝተፈላለየ ከባቢታት ከም ዝንቀሳቀስ ከይዱ ጅምዓ እውን ትውስኸሉ ትኾውን እያ
1: ሕራይ ጅምዓ ምናልባት ከመይ ነይሩ ዝኽሪኺ ሽዑ እቲ ሓበሬታ ክህብኩም ከለዉ እንታይ እንታይ ተሓስብ ነርኪ ወይ እንታይ ትዝክርቕሩ
2: ወ ሕጅብቲ ክንወፅእ ከለና መጀመርታት ቤት መሶራ ፅልዋ ነይሩዎ እዩ ማለት ሲ ከምዚ ንፅሊ ኢልና ቦርዲን ስኩል ንበይንና ኣይኮናን ዓብና እቶም መምሃራና ካብ ድፍዓት ዝመፁ ዝሰንከሉ ኣብ ጥቓና ከዓኒ ቤትእዚ ሕክምናታት ናይ ማእከላይ ሕክምና ናይ ውድብ ስለ ዝነበረ ኣብኡ ከዓ ስድራ ቤቶም ደቆም ዘለዎም ቤተሰቦም ዘለዎም ካብኡ መፁና ስለ ዝነበሩ ንባዕሎም እቶም ካባና ዕበይ ዕብይ ዝበሉ ሽዑኡ ሻትሻይ ወራር ተወዚዖም ምዝ ሕማም ተውዚዕ ዝበለካሲ እቲ መንፈስ
0: እቲ ወፋራይ ወይ ከዓ ዘማታይ ናብ ዝተፈላለየ ከባቢታት ከም ዝንቀሳቀስ ከይዱ ጅምዓ እውን ትውስኸሉ ትኾውን እያ
1: ሕራይ ጅምዓ ምናልባት ከመይ ነይሩ ዝኽሪኺ ሽዑ እቲ ሓበሬታ ክህብኩም ከለዉ እንታይ እንታይ ተሓስብ ነርኪ ወይ እንታይ ትዝክርቕሩ
2: ወ ሕጅብቲ ክንወፅእ ከለና መጀመርታት ቤት መሶራ ፅልዋ ነይሩዎ እዩ ማለት ሲ ከምዚ ንፅሊ ኢልና ቦርዲን ስኩል ንበይንና ኣይኮናን ዓብና እቶም መምሃራና ካብ ድፍዓት ዝመፁ ዝሰንከሉ ኣብ ጥቓና ከዓኒ ቤትእዚ ሕክምናታት ናይ ማእከላይ ሕክምና ናይ ውድብ ስለ ዝነበረ ኣብኡ ከዓ ስድራ ቤቶም ደቆም ዘለዎም ቤተሰቦም ዘለዎም ካብኡ መፁና ስለ ዝነበሩ ንባዕሎም እቶም ካባና ዕበይ ዕብይ ዝበሉ ሽዑኡ ሻትሻይ ወራር ተወዚዖም ምዝ ሕማም ተውዚዕ ዝበለካሲ እቲ
0: መንፈስ
2: ከም ዘይብልና ብወልደ ገባ ክንህደን ከም ዝኮንና ኣብ ውሽጢ መስመራ ፀላኢ ክንከይድ ምዃንና ፀላኢ እውን ወፍርታት ክገብር እዩ ንሰውረ ኤርትራ ክዕኑ ስለዚ ወላ ኣብቲ ናይ ህወት ናይ ምምሃርን ምስትምሃርን ሰሌዳ እንተ ደኣ ሲኢንኩም ኣብ እምኒ ኣብ ከውሒ ፃሕፉ ኣብ ንእሽተ ነገር ከም ፃሕፉ ክትተዓፃፀፉ ኣለኩም ጥበብ ክትፈጥሩ ኣለኩም ሜላ ክትፈጥሩ ኣለኩም እንዳበሉ እዮም ምሂሮምና ማለት እዩ

ስለዚ ኣብቲ ማሕበራዊ እዚ ጥራይ ዘይኮነ እውን ኣብቲ ማሕበራዊ ሂወት ናይ ህዝቢ ህዝቢ ክነቃሕ ኣለዎ ክውደብ ኣለዎ ብዛዕባ ገድሊ ኤርትራሲ ኣፍልጡኡ ንቕሓቱ ከብርኽ ኣለዎ ስለዚ ንሕናሲ ከምዚ ንነብስናስ ወላ ንእስነት ይሃለወና ከም እኹል ሰብ ከም ብቑዕ ሰብ ገይሮም እዮም መልሚሎምና ማለት እዩ ስለዚ ብትግሃት ብተወፋይነት ብፅቡቕ ሞን ከም ዘይብልና ብወልደ ገባ ክንህደን ከም ዝኮንና ኣብ ውሽጢ መስመራ ፀላኢ ክንከይድ ምዃንና ፀላኢ እውን ወፍርታት ክገብር እዩ ንሰውረ ኤርትራ ክዕኑ ስለዚ ወላ ኣብቲ ናይ ህወት ናይ ምምሃርን ምስትምሃርን ሰሌዳ እንተዳእሲኢንኩም ኣብ እምኒ ኣብ ከውሒ ፃሕፉ ኣብ ንእሽተ ነገር ከም ፃሕፉ ክትተዓፃፀፉ ኣለኩም ጥበብ ክትፈጥሩ ኣለኩም ሜላ ክትፈጥሩ ኣለኩም እንዳበሉ እዮም ምሂሮምና ማለት እዩ ስለዚ ኣብቲ ማሕበራዊ እዚ ጥራይ ዘይኮነ እውን ኣብቲ ማሕበራዊ ሂወት ናይ ህዝቢ ህዝቢ ክነቃሕ ኣለዎ ክውደብ ኣለዎ ብዛዕባ ገድሊ ኤርትራሲ ኣፍልጡኡ ንቕሓቱ ከብርኽ ኣለዎ ስለዚ ንሕናሲ ከምዚ ንነብስናስ ወላ ንእስነት ይሃለወና ከም እኹል ሰብ ከም ብቑዕ ሰብ ገይሮም እዮም መልሚሎምና ማለት እዩ ስለዚ ብትግሃት ብተወፋይነት ብፅቡቕ ሞን ከም ዘይብልና ብወልደ ገባ ክንህደን ከም ዝኮንና ኣብ ውሽጢ መስመራ ፀላኢ ክንከይድ ምዃንና ፀላኢ እውን ወፍርታት ክገብር እዩ ንሰውረ ኤርትራ ክዕኑ ስለዚ ወላ ኣብቲ ናይ ህወት ናይ ምምሃርን ምስትምሃርን ሰሌዳ እንተዳእሲኢንኩም ኣብ እምኒ ኣብ ከውሒ ፃሕፉ ኣብ ንእሽተ ነገር ከም ፃሕፉ ክትተዓፃፀፉ ኣለኩም ጥበብ ክትፈጥሩ ኣለኩም ሜላ ክትፈጥሩ ኣለኩም እንዳበሉ እዮም ምሂሮምና ማለት እዩ ስለዚ ኣብቲ ማሕበራ እዚ ጥራይ ዘይኮነ እውን ኣብቲ ማሕበራዊ ሂወት ናይ ህዝቢ ህዝቢ ክነቃሕ ኣለዎ ክውደብ ኣለዎ ብዛዕባ ገድሊ ኤርትራሲ ኣፍልጡኡ ንቕሓቱ ከብርኽ ኣለዎ ስለዚ ንሕናሲ ከምዚ ንነብስናስ ወላ ንእስነት ይሃለወና ከም እኹል ሰብ ከም ብቑዕ ሰብ ገይሮም እዮም መልሚሎምና ማለት እዩ ስለዚ ብትግሃት ብተወፋይነት ብፅቡቕ መንፈስ ኢና ኣነ ዝክር ሓደ ብፃይኩም ብወልደ ገባ ወይ ብፀላኢ ርእሱ እንተ ተቐሪፁ በቲ ንዕኡ ክትረድኡ ኣይትኸይዱ እስኹም ከዓላማኹም ቀፅሉ እዮም ዝብሉና ነይሮም ስለዚ ዘመተ ኣብ ውሽጢ መስመር ፀላኢ ምስኣተናሲ ከጋጥመና ዝኽእል ብድሆታት ካብቲ ዘጋጥመና ንላዕሊ ኣብ እምሮና ሒዝናዮ ኢና ኣብቲ ባይታ መፂና ማለት እዩ ኣብቲ ድሕር መስመር መፂና ስለዚ እቲ ብድሆታት ከጋጥመና ከሎ ከምዚ በቃ ሕጂ እኹላት ኮይና ንኩሉ ክንምክት ከም ንኽእል ጌርና ኢና ተቐቢልናዮ ማለት እዩ ስለዚ እቲ ጎስጓ ዝገበሩልና መምሃራና ግን ዘይርሳዕ ቶታሊ ዘይኣነ ክርስዖ ዘይክእል ኣዝዩ ከቢድ ኣዝዩ ሃናፂ ኣዝዩ ንእምሮኻሲ ፅቡቕ ፖዘቲቭ ድመሊ እዮም መሊኦምና ስለዚ ንሕና ብፅቡቕ ከዓ ልክዕ ከም ተባሃርናዮ ከዓኒ ክንስብ መንፈስ ኢና ኣነ ዝክር ሓደ ብፃይኩም ብወልደ ገባ ወይ ብፀላኢ ርእሱ እንተ ተቐሪፁ በቲ ንዕኡ ክትረድኡ ኣይትኸይዱ እስኹም ከ ዓላማኹም ቀፅሉ እዮም ዝብሉና ነይሮም ስለዚ ዘመተ ኣብ ውሽጢ መስመር ፀላኢ ምስኣተናሲ ከጋጥመና ዝኽእል ብድሆታት ካብቲ ዘጋጥመና ንላዕሊ ኣብ እምሮና ሒዝናዮ ኢና ኣብቲ ባይታ መፂና ማለት እዩ ኣብቲ ድሕር መስመር መፂና ስለዚ እቲ ብድሆታት ከጋጥመና ከሎ ከምዚ በቃ ሕጂ እኹላት ኮይና ንኩሉ ክንምክት ከም ንኽእል ጌርና ኢና ተቐቢልናዮ ማለት እዩ ስለዚ እቲ ጎስጓ ዝገበሩልና መምሃራና ግን ዘይርሳዕ ቶታሊ ዘይኣነ ክርስዖ ዘይክእል ኣዝዩ ከቢድ ኣዝዩ ሃናፂ ኣዝዩ ንእምሮኻሲ ፅቡቕ ፖዘቲቭ ድመሊ እዮም መሊኦምና ስለዚ ንሕና ብፅቡቕ ከዓ ልክዕ ከም ተባሃርናዮ ከዓኒ ክንስብ

0: ኣበት ከምዘይብልና ኩሉ ብድሆታት ከጋጥመና ከምዝኽእል ኣብቲ ናይ ሕብረተሰብ ከማል ካሓርሱ እንተፀኒሖምኩም ሓግዝዎም እንተሸጊሮም እንተፀኒሖምኩም ከም ዝግበርዎም እቲ ማሕበራዊ ሽግር ናይ ሕብረተሰብ ከማን ክንፈትሕ ከም ዘለና ኢና ተጎስጊስና። ስለዚ ኣዝዩ ዓሚቕን ጎስጓስ ከቢድ ነይሩ ኣባና ከዓ ፅልዋሕ ዲሩ በቲ ዝጎስጎሱና ከዓኒ እቲ ብድሆታት ዘጋጥመና ዝነበረ ከዓ ሰጊርና እዩ።
1: ሕራይ ፅቡቅ ናብ ዶክተር ቴድሮስ ክንደይ ተኣኽሉ ኢኹም ተበጊስኩም ሽዑ ምናልባት ዝኽርታት ተለካ ኣብ ክንደይ ተፈላለኹም ዘሚትኩም ኣብቲ እዋን እቲ ሽዑ ናብቲ ናትካ ዝኽትከያ ብፍላይታ ልክዕ ዝኽትከያ ቦታታት ነግረና
2: ሕራይ ሕጂ መጀመርታ እዚ ናይ ወፍሪ ምጥፋእ መሃይምነት ዘመተ ክጅመር ከሎ ኣስታት 77 ሚእታዊት ካብቲ ዝወፈረ ካብ 13 ክሳብ 19 ዕድሚ እዩ ነይሩ። ኣክቹዋሊ ከም ተቐዲመ ዝበልኮ ክሳብ 16 እዩ ዝበዝሐ ነይሩ፣ ውሕዳት ግን 19 ዕድሚ ዝበፅሑ ነይሮም ማለት እዩ። 68 ሚእታዊት ካብቲ ንምሃይምነት ድወፈረ ተምሃራይ ቤት ምሰውራ ካብ ቀዳማይ ክሳብ 6ይ ክፍሊ ዝተምሃረ እዩ ነይሩ። ሕጂ ብዘይከ ተምሃሮ እውን መምህራና ዝነበሩ ኣለይትና ዝነበራ እውን ናብ መምህራን ተቐይረን ምሳና ዝወፈራ እውን ነይረን። ስለዚ ከምዚኦም ዝኣመሰሉ ተምሃሮን መምህራን ሒዝና ኢና ናብቲ ብወግዒ ዝተጀመረ 83 ተበጊስና ማለት እዩ። ሕጂ ኣብቲ 83 ናብ ዞባታት ምዕራብ፣ ደቡብ፣ ምብራቅ፣ ሰሜን፣ ማእከላይ ምብራቅ ኢና ተዋፊርና ማለት እዩ። ኣነ ኣብ ኣስታት 77 ሚእታዊት ካብቲ ዝወፈረ ካብ 13 ክሳብ 19 ዕድሚ እዩ ነይሩ። ኣክቹዋሊ ከም ተቐዲመ ዝበልኮ ክሳብ 16 እዩ ዝበዝሐ ነይሩ፣ ውሕዳት ግን 19 ዕድሚ ዝበፅሑ ነይሮም ማለት እዩ። 68 ሚእታዊት ካብቲ ንምሃይምነት ድወፈረ ተምሃራይ ቤት ምሰውራ ካብ ቀዳማይ ክሳብ 6ይ ክፍሊ ዝተምሃረ እዩ ነይሩ። ሕጂ ብዘይከ ተምሃሮ እውን መምህራና ዝነበሩ ኣለይትና ዝነበራ እውን ናብ መምህራን ተቐይረን ምሳና ዝወፈራ እውን ነይረን። ስለዚ ከምዚኦም ዝኣመሰሉ ተምሃሮን መምህራን ሒዝና ኢና ናብቲ ብወግዒ ዝተጀመረ 83 ተበጊስና ማለት እዩ። ሕጂ ኣብቲ 83 ናብ ዞባታት ምዕራብ፣ ደቡብ፣ ምብራቅ፣ ሰሜን፣ ማእከላይ ምብራቅ ኢና ተዋፊርና ማለት እዩ። ኣነ ኣብ ኣስታት 77 ሚእታዊት ካብቲ ዝወፈረ ካብ 13 ክሳብ 19 ዕድሚ እዩ ነይሩ። ኣክቹዋሊ ከም ተቐዲመ ዝበልኮ ክሳብ 16 እዩ ዝበዝሐ ነይሩ፣ ውሕዳት ግን 19 ዕድሚ ዝበፅሑ ነይሮም ማለት እዩ። 68 ሚእታዊት ካብቲ ንምሃይምነት ድወፈረ ተምሃራይ ቤት ምሰውራ ካብ ቀዳማይ ክሳብ 6ይ ክፍሊ ዝተምሃረ እዩ ነይሩ። ሕጂ ብዘይከ ተምሃሮ እውን መምህራና ዝነበሩ ኣለይትና ዝነበራ እውን ናብ መምህራን ተቐይረን ምሳና ዝወፈራ እውን ነይረን።

0: እዚ ከምዚኦም ዝኣመሰሉ ተምሃሮን መምሃራን ሒዝና ኢና ናብቲ ብወግዒ ዝተጀመረ 83 ተበጊስና ማለት እዩ። ሕጂ ኣብቲ 83 ናብ ዞባታት ምዕራብ፣ ደቡብ፣ ምብራቅ፣ ሰሜን፣ ማእከላይ ምብራቅ ኢና ተዋፊርና ማለት እዩ። ኣነ ኣብ ምዕራብ እዩ በፂሕኒ ከባቢታት ደንበላስን ዘይደኮሎምን እቲ ሙልቂ ዝበሃል ቦታ ከዓ ማእከላይ ቦታ መዋፍሪ እዩ ነይሩ ሽዑ ናትና ናይቶም ዘመተ ጥራይ ዝኮነስ። ምክንያቱ ማእከላይ ብፅሕፈትና ናይቲ ብምሉኡ ንዘመተ ዝወፈረ ኣብ ከባቢ ሙልቂ ሩባ ጅሃን ዝበሃል ቦታ ወይ ከዓ መተመት ኣብኡ እዩ ነይሩ። ስለዚ እቲ ናትና ቤት ትምህርቲ ከዓ ኣብታ ጥቃያ ነራታ ሙልቂ ዝበሃል ግን ክንምህር ከለና እሱቲ ማእከላይ ቦታና ንቶም ኣብኡ ዝነበሩ እኳ እንተኾነ ከም ኣብ ዝኾነ ናይ ጀማሂር ንጥፈታት ተካይድዎ ካብኡ እናተንቀሳቀስና ውን ንምህር ኢና። ንኣብነት ኣነ ካብ ሙልቂ ወፃኢ ናብ ሓድሽ ዓዲ ወይ ከዓ ማሃርምሽ ዝበሃል ቦታ ከምኡ ናብ መሃንዱስ ዝበሃል ቦታ ንንቀሳቀስ ማለት እዩ። እቲ ንምህሮ ነበርና ዓበይቲ ኣዴታት ምዕራብ እዩ በፂሕኒ ከባቢታት ደንበላስን ዘይደኮሎምን እቲ ሙልቂ ዝበሃል ቦታ ከዓ ማእከላይ ቦታ መዋፍሪ እዩ ነይሩ ሽዑ ናትና ናይቶም ዘመተ ጥራይ ዝኮነስ። ምክንያቱ ማእከላይ ብፅሕፈትና ናይቲ ብምሉኡ ንዘመተ ዝወፈረ ኣብ ከባቢ ሙልቂ ሩባ ጅሃን ዝበሃል ቦታ ወይ ከዓ መተመት ኣብኡ እዩ ነይሩ። ስለዚ እቲ ናትና ቤት ትምህርቲ ከዓ ኣብታ ጥቃያ ነራታ ሙልቂ ዝበሃል ግን ክንምህር ከለና እሱቲ ማእከላይ ቦታና ንቶም ኣብኡ ዝነበሩ እኳ እንተኾነ ከም ኣብ ዝኾነ ናይ ጀማሂር ንጥፈታት ተካይድዎ ካብኡ እናተንቀሳቀስና ውን ንምህር ኢና። ንኣብነት ኣነ ካብ ሙልቂ ወፃኢ ናብ ሓድሽ ዓዲ ወይ ከዓ ማሃርምሽ ዝበሃል ቦታ ከምኡ ናብ መሃንዱስ ዝበሃል ቦታ ንንቀሳቀስ ማለት እዩ። እቲ ንምህሮ ነበርና ዓበይቲ ኣዴታት ኣለዋ ኣቦታት ኣለዉ ከምኡውን ሰበ ክሳገም ኣለዎ። ኣብ ገሊኡ እውን ዳሕራይ ብክፍሊ ህዝቢ ዝተወደቡ ማሕበራዊ ውዳቤታት ዝወደቡውን ብከምኡ ውን ንምህር ነርና። ስለ ዝተፈላለዩ ውዳበታት ነይርዎ ብከምዚ እዩ እቲ መስርሕ ጀሚሩ ማለት እዩ።
1: ሕራይ ናብ ጅምዓ ናበይ ቦታ ኢኺ ናበይ ናይ ሸነኽ ኣንፈቲኺ ተንቀሳቂስኪ ኣበይ ኣበይ ቦታታት ትምህሩ ነርኩም ክንደይ ከምሳኺ ተበጊሶም ኣብታ ጋንታ
2: ወሕጂ ኣወዳድባና ከመይ ነይሩ? ዳርጋ በቲ ናይ ኣዲ ቋንቋ ማለት ሕብረተሰብ በቲ ናይ ኣዲ ቋንቋ ክምሃር ኣለዎ ስለ ዝተባሃለ እቶም ሳሆ ዘድምዑ ኣብ ከባቢ ሳሆ ዋላ ሕዋስ ይሃለወና ትግረ ዘድምዑ ምክንያቱ እቲ ሕብረተሰብ ክምሃር እንተኮይኑ በቲ ዝፈልጦቶም ህፃናት ንከምኡ ክሕግዝ ተባሂሉ ኣነ ሕጂ ትግረ ስለ ዝነበርኩ ማእከላይ ምብራቅ በፂሑኒ

0: ማእከላይ ምብራቅ መጀመርታ ጠርናፊኣ ምስ ሰሜን እያ ነይራ ምስ በዓል መለንዛና የገለመለ ምስኦም በፂሑኒ መቸም ሓንቲ ጋንታ ትኸውን ኣብ በዓል ክፍላይ ገለ ዘለዋ በዓል ጓል እዮብ ገለ ዘለዋ ኣብ ሰሜን ገዲፍና ንሕና ከዓ ሓንቲ ጋንታ ንኸውን ሕጂ እቲ ቁፅሪ ብትኽክልኣይ ዝክሮን እየ ንፍሸይ ምራራ ኸድና ማለት እዩ ገለ ሰባት ከዓ ትግርኛ ዝዛረቡ ኣብ ፍሸይ ምራራ ገዲፍና ኣነ ገድገድ በፂሑኒ ኣብ ገደገድ ከምዚ ዝተባህለ በዓል ሳባይ ዮሃንስ በዓል ንግስቲ ገር መስቀል ፀኒሕና ንሕጂ ኣነ ኣብታ ገድገድ ንግስቲ ገር መስቀል ፀኒሓትኒ ማለት እዩ ኣብኣ መምህርና ምጀመርና ከዓ ወርሒ ሰለስተ ስለዝነበረ ምስጋም ተጀሚራ ማለት እዩ ካብ ሽዕብ ክሳብ ገለብ ብእግርና ኢና ንኸይድ እቲ ህዝቢ ልክዕ ከምቲ ህዝቢ ምክንያቱ ህዝቢ መሲልና ኢና ንሰርሕ ነርና ህዝቢ ብኣግማሉ ብእግሩ ብገለ ብእዱክ ከይድ ከሎ ንሕና ከዓ ብረትና ዓጥቅና እስቤዛና ኣብ ዝባና ተሰኪምና ከማን ምተጋደላይ ካብ በዓል ሽዕብ ንገለብ ከድና ማለት እዩ ኣብ ገለብ ከዓኒ ንምህር ነርና ሕጂ ኣብ ገለብ ዓድታት ኣለዋ ንኣሽቱ ንኣሽቱ ሕጂ ንእዞባ ገለብ ተባሂሉ ዝፅዋዕ ነበረ ቀደም ገለብ ኢና ንብሎ ነርና ኣብ ሽተል ዝበሃል ቦታ በፂሕና ጠርናፊትና ንግስቲ እዚ ሳባ ዮሃንስ ትበሃል ነራትና መምህርና ስለዚ ካብ ክልተ ሰባት ካ ትኸውን ኣነ ሕጂ ሓመድ ሓጅ ዝበሃል ነይሩ ምሳይ ኣብ ታብለንጂ ዝበሃል ከባቢ ገርበት ከባቢ ገለብ ኣብኡ በፂሑኒ ኣብኡ ግን ንግሆ ካብ እታ መበገሲት ንቁጣና ክንምህር ኢና መስከድና ምልጥ መዓልቲ ኢኻ ትውዕል መጀመርታ ቆልዑ ትምህር ድሕሪኡ መንእሰያት ትምህር ድሕሪኡ ሓረስቶት ድሕሪኡ ኣዴታት ሰዓት 6ዱሽተ ሰዓት ሓሙሽተ ንኩሉ ንኽእሎ እዩ ዝመስለና ነይሩ ክኢልናየ ከዓ እምበር እቲ ኣምሃራ ግን ሓቅሕሽ ብቑዕ ትምህርቲ ንህብ ነርና እየ ዝብል ኣነ ሕጂ ኣብዚ ግዜ እዚ ድሓር ድሕሪኡ እውን ኣነ ኣብ ምንታይ ተመዲበ ነይረ ኣብ ማሕበራውያን ሓልታት ካብቲ ናይ እንታሽሙ ወፂና ኣብቲ ኖርማል ግዜ ነቲ ህዝቢ ንምህር ድሕሪኡ ግን እንታይ ነይሩ እቶም ሓረስቶት ባይቶ ንኩሉ ንኽእሎ እዩ ዝመስለና ነይሩ ክኢልናየ ከዓ እምበር እቲ ኣምሃራ ግን ሓቅሕሽ ብቑዕ ትምህርቲ ንህብ ነርና እየ ዝብል ኣነ ሕጂ ኣብዚ ግዜ እዚ ድሓር ድሕሪኡ እውን ኣነ ኣብ ምንታይ ተመዲበ ነይረ ኣብ ማሕበራውያን ሓልታት ካብቲ ናይ እንታሽሙ ወፂና ኣብቲ ኖርማል ግዜ ነቲ ህዝቢ ንምህር ድሕሪኡ ግን እንታይ ነይሩ እቶም ሓረስቶት ባይቶ ንኩሉ ንኽእሎ እዩ ዝመስለና ነይሩ ክኢልናየ ከዓ እምበር እቲ ኣምሃራ ግን ሓቅሕሽ ብቑዕ ትምህርቲ ንህብ ነርና እየ ዝብል ኣነ ሕጂ ኣብዚ ግዜ እዚ ድሓር ድሕሪኡ እውን ኣነ ኣብ ምንታይ ተመዲበ ነይረ ኣብ ማሕበራውያን ሓልታት ካብቲ ናይ እንታሽሙ ወፂና ኣብቲ ኖርማል ግዜ ነቲ ህዝቢ ንምህር ድሕሪኡ ግን እንታይ ነይሩ እቶም ሓረስቶት ባይቶ
1: ኣልጀርያ ኣብ ሚያዝያ 225 ክልል ኣየራ ከም ዝጣሓሰት ንዝገለፀታ ድሮን ማል ወቂዓ ከም ዝወደቐ ድሕሪ ምግላፃ ዲፕሎማስያዊ ዝምድንአን ከም ዝሸሓከረ ፀብፃባት ይረድኡ ይኹን እምበር ኣብ ዝሓለፈ ወርሒ ሓምለ ዝምድንአን ናብ ንቡር ንምምላስ ከም ተሰማምዓ ይፍለጥ ኣሜሪካን ጀርመንን ኣብ መዳይ መፍረፅ ዋር ክተሓጋገዛ ዝኽእለን ስምምዕ ከም ተፈራርማ ሓቢራን ሚኒስትራት ምክልኻል ቦሪስ ፒስተርዮስን ፒት ሄግሰትን ትማል 15 መስከረም ኣብ ዋሽንግተን ዲሲ ዘካይድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልቲአን ሃገራት ብሓባር ክነጥፋ ምዃነን ገሊፆም እቲ ስምምዕ ከጋጥም ዝኽእል ሕፅረት ተተኮስ ብምቅላል ፀጥታ ሃገራቶም ንምውሓስ ሓጋዝ ምዃኑ እቶም ሚኒስትራት ኣፍሊጦም እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰሜ ክሩዝ ሚሳይል ኣሜሪካ ሽምት ምዃኑ ኣብ ትጋጣሚ ሓቢራ ጀርመን ትርከበን ሃገራት ኤውሮጳ ፀጥታዊ ፅግዕተኛነት ኣሜሪካ ንምውጋድ መፍረአን ሸመተን ኣፅዋ ርክብ ከብላ ከም ዝግባእ ክሕብራ ፀኒሐን ኣለዋ ሊብያ ኣብ ዝመፅእ 3 ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ክቦ ከተደይቦ ምዃና ሓቢራ እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ክቦ ጥራይ ከም ዘሎ ዝገለፀት ሊብያ ንምድንፍዑ ገዚፎ ወፍሪ ትገብር ከም ዘላ ረዲኣ ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ከም ዘፍረየት እታ ሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ክነፃፀር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብፀባት ይረድኡ ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘላ ሊብያ ትሕብር عند حقوق الطبالي بيازو خونا فريات بحريا وغاز الندادن ابتا هاگر بستخستا قدماو متقطاوز تانك وغد جتات نابز تحات درج وريد ومسنحو تسبسابات يتاسوم زيناتات من الززام عرصة زينا حدق ملكم لعلوي لوخ ايرترا مس منستر نقد السعوديه عبد الممعبال نقد نوفرن زتيو عبد انبيتون زوبا ماي عيني حدش بروجكت قرت صروي سته ماي تمرقو اولات اغلغلوت ما سرت انت حدسون ايرترا بزو وسدو ولنتاو تبغسو دم لغيصو አሜሪካ ንእስራኤል 2.8 ቢሊዮን ዶላር ዋጋ ተተኮስ ተሸጠና መሆን አገልጻ ደቡብ ኮሪያ ምስ 5 ሀገራት ማከላይ ኤሽያ ምዕባል ቁጠባ ዘተኮረስ መማከቲማ አውሮፓው ህብረት ንትህት 15 ዓመት ዝዕድሚያም ቆልዑ ተጠቃምነት ማህበራዊ መራኸቢታት ዝእግድ እማ ማቅሪቦም ነሳዓት ዝስተዳለው ዜና

0: ትምህርተይ
1: ውዱብ ህዝባዊ ግንባር ቤት ትምህርቲ ሰውራ ክምስርት ክብገዝ እንከሎ መጻየቲ ኤርትራ ብኣእምሮኡ እናሰኣለ ንመጻየቲ ኤርትራ ዝሃንፁ ተቃት ንምፍራዩ ንነዊሕ ሓሲቡ ደኲንዎ እቶም ሃገር ክሃንፁ ዝተሓስቡ ተምሃሮ ብዅሉ እንትንኦም ብቕዓትን ኣፍረይትን መታን ክኾኑ ከዓ ዓቕሙ ብዘፍቅዶ ይሃንፆም ነይሩ ኪንዮም ጅማር ቀጻልነት ክህልዎ ብምሕላን ኩሉ ዓቕሙታቱ ኣዋሃይዱ ብዙሕ ዋጋ እናኸፈለ ዘቐመጦ ርኣን ዕላማን ኣብ መፈፀምታ ኣብፅሕዎ ቤት ትምህርቲ ሰውራ ካብ ዝተፈላለየ ኩርናዕ ሃገር ብዝመፁ ቆልዑ ኣብ 1976 ኣብ ዜሮ ተመስሪቶ እቶም ናብዚ ቤት ትምህርቲ ዝተፀንበሩ ተምሃሮ ከዓ ብዝተፈላለየ ምኽንያት ዝተኣከቡ እዮም ምምፃእ ናይዞም ተምሃሮ ኣብ ክልተ መድረኻት ተኸፊሉ ክረአ ይከኣል ኣብ ቀዳማይ መድረኽ ካብቲ ጸላኢ ግፍዕ ዝፍጽመሉ ዝነበረ ቦታታት ካብ ሱዳን ክጋደሉ ዝመፁ እሞ ትሕቲ ዕድመ ዝኾኑ ደቂ ተጋደልቲ ከምኡውን ካብቲ ኸባቢ ዝመፁ ቆልዑ ዘጠቓለለ ነይሩ በብእዋኑ ናብዚ ቤት ትምህርቲ ዝፅምበሩ ተምሃሮ እኳ እንተነበሩ እቶም ብብዝሒ ዝመፁ ግን ኣብ ካልኣይ መድረኽ ዝጥርነፉ እዮም እዞም ተምሃሮ ኣብ ሓራ ቦታታት ኣብ ቀያሕቲ ዕምባባ ተመዲቦም ዝፀንሑ እሞ ኣብ 1978 ናብ ሜዳ ዝኸዱ ቁፅሪ ተምሃሮ እዚ ቤት ትምህርቲ ክውስኽ ዝገበሩ እዮም ተምሃሮ ቤት ትምህርቲ ሰውራ ብዝተፈላለየ ምኽንያት ናብዚ ቤት ትምህርቲ ዝተፀንበሩ ስለ ዝኾኑ ሓደ ዓይነት ዕድመ ክህልዎም ኣይትፅበን
2: ውሕጂቲ ዜሮ ምስኣተና ከምዚ ኣቐዲሙ ዝበልኩ ካብ ዝተፈላለየ ኩርናዕ ናይ ሃገር ዋላ ይኹን እምበር ኣብቲ ኣቃውማ ናይቲ ቤት ትምህርቲ ሰውራ ኣብነ ቅድም ዝተቐበላና ካብቶም መስረቲ ካ ስለ ዝኾንኩ ኣነ 1976 ወርሒ ትሽዓተ እዩ ኣቴና ናብቲ ቤት ትምህርቲ እቶም ኣበባ ግደን ንግስቲ ዕብዮን ዝበሃል እየን ብቐዳም ዝቐበላና ካብኡ ግን ዝተፈላለየ ኣሌቲ እንዳተቐበላና በብዕድሜና በብቲ ናይ ዕድሜና ኣወዳድባ ኢና ተኸፋፊልና ንኣብነት ስድሮኦም ካብ ስድሮኦም ዝተመጠሉ ስድሮኦም ዝመትዎም እቲ ውድብ ዘምፅኦም ካብ ከባቢ ክሊ ዕድመ ናይ ክልተ ኩሉ ነገር በዕላይነት ናይ ኣሌትና ናይ በዓል ኣበባ ዝካየዱ ኣበባ ተኣልዮም ክኾኑ ከለዉ ንሕና ከዓ ማእኸሎት ንበሃል ከዓ ካብ 7-8 ዕድመ እዚኦም ካብ ክልተ ክሳብ 7 ኣባ ግደ ተኣልዮም እዮም ካብኡ በዓል ከርያ ሓሰን ትበሃል ንኣብነት ቅርንዓና ዝተቐበለትና ማእኸሎት ዕድመ ተባሂልና ካብኣ ቅልጥፍ ኢላ ዝተቐበለትና ግን ዘይድ ርእሶም ካብ 7 ክሳብ 10-11 ዕድመ ንኸውን ኣብ እንዳ ዘይድ ርእሶም ኣዴና ዘይድ ርእሶም ካብኡ ንንዮ ከዓ እንደ ዓበይቲ ተባሂሎም ብከምዚ ዕድመ ኣከፋፋል ወይ ከዓ ንዕድመ ፍልሊና ኣብ ሰለስተ ጋንታታት ንበሎ መሳርሒ ህልዋ ኮና ግን እትከፋፍለ ናይ ዕድመ ከምዚ ዝመስል ነይሩ ትምህርቲ ካብ ቀዳማይ ካልኣይ ሳልሳይ ዝለዓለ ሳልሳያ ነራ ንኣብነት ኣብ ዜሮ ኣነ ዝዝክሮ ዕድመ ሕጂ ንኣብነት ብናተይ ድሕረምፅ ካልኣይ ክፍሊ ጀሚረ ቀዳማይ ክፍሊ ከዓ ብትሕትና ማለት እዩ ብልዕሊና ከዓ ሳልሳይ ክፍሊ እዚ ሕጂ እቲ ዕድመ ንባዕሉ ይድርቶ እዩ ስለዚ ከባቢ 8-9 ገለ ዝነበርና ኣብ ካልኣይ ክፍሊ ክንኮን ከለና እቲ ሓፈሻዊ ናይ ዕድመ ኣመቓቕላ ገምጋም ቀዳማይ ከዓ ብትሕትና ዘለዉ ማለት እዩ ብዕድመ ንኣሽቱ
3: ካብ 15 ሕልፍ ኢልካ እቲ ናይ ምምሃር ድሌት ዘይምህላው ክጋደለ ምባል ካልእ ካልእ መፅ ስለ ዝነበረ ዝተፈላለየ መገዲ ኣብኡ ኮፍ ዝብሉሉ ብዙሕ ኣይነበረን እቲ ገደብ ግን ንክንዲዚ ይሓፅር ነይሩ ኣብቲ ዝነበረ ስርዓት እውን ቅድሚ 7 ናይ ምጅማር ዕድል ኣይነበረን እቲ መዋለ ህፃናት ዝበሃል ኣይነበረን ምናልባት ኣዝየሎ ዝበሃል ኣብ ገለ ዓበይቲ ከተማታት ከም ዝነበረ ይፍለጥ ተዘይኮይኑ ግን ኣብ 7 ዓመት ኩላትና ንዝክረውን እዝንኻተር ክባዲኻ ተባሂሉ ዝግበር ዝነበረ እዩ ኣብ ሜዳ ከዓ ካብኡ ዝፍለውን ኣይኮነን እኳ ደኣ ኣብ ኣጀማምራ ብዝተፈላለየ መገዲ ዕድላት ትምህርቲ ስኢንዎ ፀንሐ ዕድሚ እንዳሓለፈ እውን ስለ ዝኸይድ ክጅመር ከሎ ብፍላይ ካብ 8 ኣብ 9 ዝጅምሩ እውን ከም ዝነበሩ ንፁር እዩ እዚ ግን ነቲ ቀልጢፎም ንክርድእዎ ዕድል ህብ ስለ ዝነበረ ብዙሕ ተሪፎም ኢልካ ወይ ኣቢሎም ኣይትብልን ኢኻ ዝኾነ ግን እቲ ናይ ገደብ ዕድመ ልዕሊ 7 ምዃኑ ርድእ እዩ ማለት እዩ እቲ ደረጃ ንብሎ ዘለና ከዓ ብፍላይ ኣብ 78 ክምሃር ፀኒሑ ምስ መፀ ሰብ ክሳብ ሓሙሻይ ክፍሊ እዩ ነርቲ ደረት ናይ ትምህርቲ ሻብዓይ ክፍሊ ዝመሃር ዝነበረ እውን ኣብቲ ሓሙሻይ ጆይን ዝገብር ራብዓይ ፀኒሑ ናብ ሓሙሻይ ዝሓልፍ ናብ ሳልሳይ ይምለስ ሓደ ለቨል ወይ ክልተ ለቨል ንድሕሪት ተመሊሱ እዩ ዝመሃር ነይሩ እዚ ምስ ዓቕሚ ናይቲ ቦታ ክኸውን ይኽእል ካልኣይ ከዓ ምስቲ ኳሊቲ ናይቲ ትምህርቲ እውን ትርር ዝበለ ስለ ዝነበረ ዳርጋ ሓደ ክልተ ለቨል ጎዲሉ እዩ ጅምሮ ነይሩ ሓደ ካብኦም ውን ስለዝነበርኩ ኣነ ንኣብነት ኣብ ራብዓይ ክፍልተ ማሂረ ናብ ሓሙሻይ ክሓልፍ ከለኹ እየ ተሓዊሰ ናብ ቤንሶራ ናብ ዝኣተኩሉ ማይ 78 እ ገና ራብዓይ ክፍሊ ወዲእና ናብ ሳልሳይ ክፍሊ ተመሊስና ኢና ጀሚርና ስቲል ቻለንጅ ይገብረና ከም ነበረካ ዝክር ማለት እዩ
1: ኣብ መስርሕ ምምሃርን ምስትምሃርን እኹል መሳላጠታት ክህሉ መሰረታዊ እዩ ምምሃርን ምስትምሃርን ብቕልጡፍ ንቕድሚት ንኽስጉም እውን ልዑል ተራ ይፃወት ነዚ ብግቡእ ዝርዳእ ህዝባዊ ግንባር ከዓ ህዝባዊ ሓይልታት እናተባህለ እንከሎ ምስ ኩሉ ብድሆታቱ ገና እውን ብርታዊ ቃልሲ ታተናበለዩ ነዚ ቤት ትምህርቲ ደኪንዎ ኣይፀንሐን እውን ኣብ 1978 እስትራቴጂያዊ ምዝላቕ ኣርኪብዎ እዚ ይኹን እምበር ንኹሉ ብድሆታት ተፃዊሩን ብኡ ተሳሒሉን ስኑ ነኺሱ ቀፂልዎ እዩ ኣብዚ እዋን እኹል መሰለጠታት ነይሩ እኳ እንተዘይተባህለ ዓቕሙ ብዘፍቅዶ ተቓሊሱ ግን ዘድሊ ጠለባት ይቕርብ ነይሩ እዩ ዋላ እኳ ንፁራን ዕላማን ዓጢቑ እንተተበገሰ በብመድረኹ ብዘርእዮም ዝነበረ ለውጥን ምዕባለን እዩ እናሰፍሐን እናዓበየን ዝኸይድ ነይሩ
2: ኣነ ሕጂ ኣብታ ዝዝክራ ዕድመ ናይ ዜሮ ሂወሲ እቲ ዝመቀረ ሙሉእ መሳላጥያ ዝነበረ ንኣብነት ኣብ መዳይ ትምህርቲ እንድሕር ዳኢልካሲ ኣንደርግራውንድ ትሕቲ ባይታ ዝተሰርሐ ከመይ ዝበለ መንደቕ ገዛ ዝነበሮ ክፍሊ ዝነበሮን እዚ ዴስክታት ንብሎ ኮፍ መብሊ ተምሃሮ ይኹን ምቹእ መምሃሪ ነርና መሳለጥያ እውን ነርና ስለዚ ብመዳይ ናይ ትምህርቲ ክሪኦ ከለኹ ኣዝዩ ዝመቸአ ዋላ ሓንቲ ጎደሎ ዘይነበረና ገይረ ኣነ ዝዝክሮ ኣብ ሂወተይ ስለዚ ብመዳይ ትምህርቲ ሙሉእ ኣብቲ ዓሚቑ ናይ ትምህርትና ኣምሃራን ከይኣተና እቲ መሳላጥያ ዝበሃል ሞሎ ክፍልና ፅፉፍ ኮፍ መበሃል ኢና እኹል ከም ዝነበረ እዩ ዝክረኒ
3: መሳለጥያ ክንብል ከለና እውን ቁሩብ ክፈላለዮ ክፍትን ናይ ጥራዝ እዚ ናይ ቾክ ወይ ኩሩሽ ሰሌዳ ገለ ብዙሕ ፀገም ነይሩ ትብለ ትኽእል እቲ መጠን ክፍልታት እውን ብኡ መጠን ውሑድ እዩ ነይሩ ንዑ ዝዕግብ ነይሩ ኢልና ክንዛረበሉ ንኽእል እቲ ዴስክስ ገለ ድሒሩ እዩ እንዳገፍሐ እንዳበለ ከይዱ እምበር ኣብ መጀመርያ ኣብ ናይ ዜሮ ዝነበረ ምቹእ ቦታ እውን ነይሩ ኢልካ ክትዛረበሉ ይትኽእልን ብፍላይ ናተይ ዝዝክራ ሕጂ ኣብ 78 እቱ ምስ በልና ሳትረቢና ተፈሊና ሳልሳይ ክፍል ነበርና ኣብኡ ዴስክታት ቁርብ ብሻምብቆታት ብገለ ዝተሰርሐ ስታንዳርድ ናይ ቤት ትምህርቲ ዝመስል መልክዕ እውን ነይርዎ እዩ ኣይ ፀናሕናን ግን ቀልጢፉ እቲ ምዝላቕ ናይ 79 እውን ካብ ዜሮ ምዝላቕ እውን ስለ ዝመፀ እዚ ኩሉ ኣብ ጉዕዞ እዩ ዳርጋቲ ቤት ትምህርቲ ሓሊፉ ብድሕሪ ዝነበረ ኣብ ሃወልዕ ኢና ሰትል ኮይና ክንመሃር ፈቲና ኣብኡ ኣብ ትሕቲ ገረብ እዩ ኣብ እምኒ ኮፍ ኢልካ እዩ ማለት እዩ እቲ ዝነበረ ብመጠኑ ኣብ ዜሮን ሳትረብን እውን ክቕፅል ኣይከኣለን ምክንያቱ ኣብ ጉዕዞ እንዳተጓዓዝካ እቲ ሓደ ቀዋሚ ቦታ ከይሓዝካ ዝግበር ዝነበረ ትምህርቲ ስለ ዝኾነ ብዙሕ ምችእነት ዘይነብሮ ምኳኑ ርዲ እዩ ክሳብ ገህተብ ከምኡ ዓይነት መገዲ ከይድ ማለት እዩ ኣብ ትሕቲ ገረብ ኣብ እምኒ ኮፍ ኢልካ እንዳተማሃርካ ድሕሪኡ ግን ኣብ ጀልሃንቲ እቲ ሱሩዕ ኣብ 80 ማለት እዩ መጀመርያ ሱሩዕ ትምህርቲ እቲ ቦታ እውን ብተዛማዲ መሬት ሱዳን እውን ስለ ዝኾነ ህዱእ ቦታ ጥጡሕ ኣብ ጎልጎል ከም ስርዓት ገዛኻ ሰሪሕካ ብሻምቆታት ብካልእ ዚንጎታት ጌርካ ሓደ ስታንዳርድ ዘለዎ ኮታ

0: ኩሉ እቲ ንምምሃር የድሊ እዩ ዝበሃል እንዳማዕበለ እንዳተወሰኸ ከይዱ ኣብ ዓራርብ ዳርጋ እቲ ሙሉእ ብቕዓት ዘለዎ ቤት ትምህርቲ ኣብ ምድኳን በፅሒ ማለት እዩ።
1: ኣብ መጀመርታ ቤት ትምህርቲ ሰውራም ናይ መባእታ ደረጃ ሒዙ እዩ ተበጊሱ። ኩሉ እቲ ንመባእታ ዝምልከት ዓይነት ትምህርቲ ዘጠቓለለ ኸዓ ነይሩ። እቲ ትምህርቲ ምስ ግብሪ ብሳነ መንገዲ ይወሃብ ብምንባሩ ንብቕዓት ናይዚ ቤት ትምህርቲ ዘኩልሕዩ ተምሃሮ ድማ ከከም ዝምባሊኦም ናብዚ ናይ ግብሪ ትምህርቲ ከም ዝፅንበሩ ይግበር ነይሩ። ናብ ከም በዓል እንዳ ሕርሻ፣ ሕክምና፣ ሃንደሳ፣ ጋራጅን ካልእን ብምኻድ ግብራዊ ትምህርቲ ይወስዱ ነበሩ። ከም ትልሂት፣ ቅብኣ፣ ስፖርት፣ ሙዚቃ፣ መዞን ሰንዓን፣ ፅርበት ሓፂን ዕንፀይትን ዝኣመሰሉ ንጥፈታት እውን ከም ኣካል ትምህርቲ ብምዃን ጎኒ ጎኒ ስሩዕ ኣካዳምያዊ ትምህርቲ ይወሃቡ ነይሮም እዮም። እዚ ድማ ኣብ ብርክት ዝበለ ንጥፈት ናይቲ ውድብ ይኹን ኣብ ናይ ሎም ሃገረ ኤርትራ ኣብ ዝተፈላለየ ዓውዲ ብቑዓትን ኣፍረይትን ሞያውያን ንኽፍጠር እዩ እቲ ጻዕሪ ዝነበረ።
2: ሕጂ ክሳብ ሳልሳይ እንድሕሪ ኢለ እቲ ደረጃታት መባእታ እዩ ዝኸውን ዘሎ። ንምሃሮ ዝነበርና ዓይነት ትምህርቲ ግን ስነ ፍልጠት ነይሩ፣ ቁፅሪ ነይሩ፣ ቋንቋታት ትግርኛን እንግሊሽን ዓረብ ክርስዖ ዘይደሊ ዋላ ዝበፅሕናዮ ደረጃታት ከይተረፈ ብዝለዓለ ከም ዝተምሃርና ይዝክር። ክሳብ ካብ ብፊደላትን ቃላትን ሓሊፍና ሲ ሕጥቦ ፅሑፍ ኣዳሊና ነንብበሉን ንፅሕፈሉን ደረጃታት በፂሕና ብዝለዓለ ንምሃሮ ነርና። ስለዚ እቲ ዓይነት ትምህርቲ ንመባእታ ዝበቃዕ ሲ ብምልኡ ንምሃሮ ነርና። እዞም ኩለን ዝጠቀስኩን ዓይነት ትምህርቲ ሰለስተ ቋንቋታትን ቁፅሪ ስነ ፍልጠትን ፖለቲካ ከዓ ፖለቲካ እውን ፖለቲካ ከም ዓይነት ትምህርቲ ነራትና። ስለዚ እዘን ኩለን እዚአን ዓይነት ትምህርቲ እዚአን ብብቕዓት ንምሃሮ ከም ዝነበርና ዝክር። ሰዓታትና ዝኩረ ንኮተሲኢና ሩባ ነይሩ። እቲ ሕጂ ምናልባት ትራሕቂ ቀረባይ ሕጂ ክንምክሎ ቀረባይ ሩባ ነይሩ ሩባ ናይ ዜሮ ንጎተሲኢና ክቦርታ በብክልተ ዓፂፍና ኣብ ዝቕመጥ ብግቡእ ኣቐሚጥና ንሩባ ንወርት ብናዕሬት ብዘብዘብ ንወርድ ሞኒ ካብኣ ተሓፃፂና ገፅና መፂና ቆሪስና ዛይደይ ሕጂ ክርስዖ ዘይደሊ ኣብ ሂወተይ ዛይደይ ስንፍጠተው ተዓባብያ ይውን ነይርዎም ኣሌትና ንመምሃራና ካብታ ንዓሬትን ገፅና ተሓፃፂና ምስ መፃና ኩባይ ሳብ ዝበሃላ ነረን ኖርሰ ከፍ ተምሃራይ እዚአን ስተይዎን ትብለና ምስ ናቱ መግለፂ ከዓኒ እዚ ኣብ ጎረርኹም ዝሓደረ ኩሉ ርስሓት ፅርግርግ ካብ ቢሮ ክወፅ ኢላ ኖርሰ ከፍ ተምሃራይ ኣገዲዳ ተስትየና ካብኡ ቆራሪስና ንትምህርትና ንኸይድ ካብ ትምህርትና እኩል ተማሂርና ምስ መፃና ኸዓ ልክዕ ከምዚ ካብ ገዛና ኣዴና ዘበገሰትና ተማሂርና ምስ መፃና ከዓ ናይ ምሳሕ ግዜናን ናይ ዕርፍቲ ግዜናን ናይ መፅናዕቲ ግዜናን ከዓ ዝተወደበ። ስለዚ ኩሉ ስሩዕ ኣካይዳ እዩ ነይርዎ ማለት እዩ። እዚ ሕጂ እንታይ ሕግዘካ እዚ ድሓር ንሪኦ ናይ ሰባ ኣብ ደቅና ኩሉ ግዜ ሓንጎልካ ሲ ኣብ ስራሕ እዩ ማለት እዩ። ብትምህርቲ ብመፅናዕቲ ብዕረፍቲ ምስ ምሉእ ኣኽብረትን ሓልየትን ናይ መፈራን ንኣሌትን ነቲ ናፍቆት ናይ ስድራ ከም ስርዓት ተወንዚፉ ሲ ኣብ ኩሉ ግዜ ኣብ ንጥፈት ኣለና ማለት እዩ።
0: ኩሉ እዚ ዓይነታት ትምህርቲ ካብ ቀዳማይ ክሳብ ሓምሻይ ኣብቲ ዝነበረሉ ግዜ ድሕሪኡ ግን ክሳብ ሻሙናይ ከም ዝቐፀለ ተንኪፈ ኣለኹ። ካብ ሳልሳይ ክፍሊ ንድሓር ናይ ጂኦግራፍ ታሪክ እዚእውን ተወሳኺ ከም ትምህርቲ ይወሃብ ነይሩ። ናይ ኣካላዊ ትምህርቲ ብስሩዕ ይወሃብ ነይሩ። ልዕሊ ኩሉ ግን ክጠቕሳ ዝደሊ ናይ ዓረብ ትምህርቲ በቲ ዘሎ ዓቕሚ ሰብ በቶም ዘለዎ ክኢላታት ዳርጋ ኣብ ኩለን ለበልስ ይወሃብ ከም ዝነበረ ማለት እዩ። ከም ቋንቋ እንግሊዝ ዓረብ ከዓ ከም ቋንቋ ትቐርብ ከም ዝነበረት እዚ ከዓ ንብዙሓት ንድሕሪኡ ንቋንቋ ምልከቶም ዝሕግዝ ከም ዝነበረን ከም ዝሓገዞምን ክግለፅ ይከኣል። ስለዚ ንኩሉ ዝሽፍን እዩ ነይሩ እቲ ዓይነታት ትምህርቲ ብዝተካእለ መጠን ኣብቲ ሚዛኑ ከዓ ከም ትቐድም ዝበልናዮ ምስቲ ሂወት ናይቲ ሰውራን ምስኡ ንናትካ ሃገራዊ ስምዒት ከለዓዕል ብዝኽእል መገዲ ወይ ነቲ ፍፃመታት ዝነበረ ብዝገልፅ መገዲ እዩ ዝቐርብ ነይሩ እቲ ካሪኩለም። ትርር ከዓ ይብል እዩ ነይሩ። ንፉዓት መምሃራን፣ ሓገዝቲ መምሃራን፣ ሓገዝቲ ኣለይቲ ንኩሉ መደባትካ ዝሰርዑልካ ስለ ዝነበሩ ተዘይኮይኑ ቅልል ዝበለ ትሕዝቶ ነይርዎ ክትብሎ እውን ይከብደካ እዩ። ቀሊል ኣይነበረን። ሕጂ ብፍላይ ከምዚ ዝበልናዮ ቀዲምና ብዙሕ ፕሮግረስ እንዳረኣየ ከይድ ስለ ዝነበረ ኣብቲ መጀመርያ እዋን ቆዋሚ ቦታ ካልእ እውን ዘይነበሮ ምስ ምዃኑ ብዙሕ እቲ ብሓደ ሽፍት ኣብ ሓደ ግዜ ምስ ተምሃርካ እቲ ድሕሪኡ ዘሎ ዕዮታትካ ትሰርሓሉ ካልእ

0: ንጥፈታት ናይ ስፖርት ኹን ናይ ማእቶት ናይ ገለ ትሰርሓሉ ግዜ ብሓደ እዩ ዝኸይድ ነይሩ ክሳብ ጀልሃንቲ እውን ይዝከረኒ ማለት እዩ። ብፍላይ ኣብድሒሩ ኣብ ናይ ዓራርብ ግዜ ግን እቲ ስሩዕ መገዲ እንዳሓዘ ምስ ከደ እቲ ናይ መፅናዕቲ ብፍላይ ከዓ ብዕድመ ናብቶም ንኣሽቱ ዝበሃሉ ናይ ድቃስ ግዜ ይምፀካ ኣይምፀካ ብዘየገድስ ፍሉጥ እዩ። ናይ መፅናዕቲ ግዜ ፍሉጥ እዩ። ደቅስ ተባሂልካ ካብ ስርዓት ትድቅስ ተስእ ተባሂልካ ከዓ እቲ ናይ ክሳ ይበሃል። ስለዚ ውዱብ ኣካይዳ ነይርዎ እዩ። ኣብ ኩሉ ዝነበረ ሙሉእ ግዜ ኣይነበረን፣ ግን ካብ ዓራርብ ንድሓር ዝነበረ ብከምዚ ዓይነት ኣዝዩ ዝተወደበ መገዲ ይኸይድ ከም ዝነበረ ዝክር ማለት እዩ። እቲ ካልእ ዝተፈላለየ ናይ ስፖርት ናይ ካልእ ንጥፈታት ስለ ዘሎ ኣብቲ መጀመርያ ከዓ ብኡ ተሓዝ ነይሩ። እቲ ግዜ መምሃራን እውን ግዜ ረኪቦም እቲ ናይ ምእራም ናይ ዝተፈላለየ ምድላዋት ናይ ምግባር ሰርሕሉ ነይሮም ማለት እዩ። ዳርጋ ኮፍ ምባል ሲ ኣይነበረ እቶም መምሃራን ኣብቲ መንበሪ ናይ ተምሃሮ ከድካ እውን ምሕጋዝ ምርዳእ ነይሩ። ኣብ ገዲ እውን ናይ እንግሊሽ መምሃራን ብፍላይ ንፅባቐ ፅሕፈት ዝምልከት ፍሉይ እቲ ላይ ንድ ዝኾነ ናይ እንግሊሽ ተዳልዩ ናብኡ ልምምድ ከም ዝገብሩ ንፅባቐ ፅሕፈቶም ተባሂሉ እንዳፀዋዕካ እውን ወ ታሕቲ ዝወርዱ ንላዕሊ ዝኸዱን ገለን ገለን እቲ ኣብ ካልእ ኖርማል ላይ ንድ ፔፐር ነይሩ፣ ግን ንዐ እንተባሂለን ብፍሉይ ይዳሎ ሞ ብውሕዱ እቲ ናይ ፅባቐ ፅሕፈት ናይ ካልእ ከም ዝለማመድ ብፍሉይ ከዓ ብውልቆም ሓገዝ ኣብ መንበሪ ናይቶም ተምሃሮ እንዳመፃኻ ይካየድ ነይሩ። ብከምዚ ዓይነት መገዲ ዝካየድ ነይሩ ትዝክሮ ማለት እዩ።
1: ምድርኳን ቤት ምህርቲ ሰውራ ንነዊሕ እዋን ዝተሓስበሉ መደብ ምዃኑ ብቕርፁን ኣወዳድብኡን ክፍለጥ ይከኣል። ዓሚቕ መፅናዕቲ ዝተገብሮ ብምንባሩ ድማ ኣድማዒ ክኸውን ክኢሉ ብዙሓት ክኢላታት ዘሳተፈ ስለ ዝነበረም ብቕዓቱ ሓልዩ ቀጻልነቱ ኸውሕዝ ሓጊዝዎ እዩ።
2: እቲ መጀመርያ ከምቲ ኣቐዲመ ዝበልኮ ካብ ዝተፈላለየ ኮርና እሞ ካብ ስድራ ካብ ንኡስ ዕድመ ተፈሊኻ ኣብቲ መጀመርያ ናይ ናፍቆት ባህሪ ተርኢ መግለፂኡ ምብካይ ሽንቲ እውን ኣብ መደቀሲ ብፍሉይ ሸንቲ ንብሎም እውን ነይሮም ዘይደይ ብፍሉይ ትከነኸኖ ኣብ ተቋዕ ትምህርቲ ግን እዞም ኩሎም ምሁራት እዮም። ምሁራት ጥራይ ዘይኮነ ግን ነቲ ትምህርቲ ናይ ምትሕልላፍ ዝገብርዎ ተወሳኺ ሓላፍነት ኣዝዮም ሓላፍነት ከምዚ ተራ መምህር ምህር ኣቢሉ ዝኸይድ ኣይኮነን። ኩሉ ሂወቶም ምሳናዮ እተን ኣሌትና ዝበሃል ኣብ ገዛ ፅበየና ኣዴና ንኣብነት ኣዴና ዛይድ እንድሕር ኮይና ከም ኣዴና ኮይና ኣብ ገዛ ትፅበየና መጋቦና መጋቦ ዝበሃለ ኣሌትና ኣብ ክሽነ በይነን ኣለዋ። መምሃራና እውን መምሃራ ጥራይ ኣይኮኑ ብዘይካቲ ብቕዓት ትምህርቶምን ምሁራት እዮም ኩሎም ኢ ኣለኹ። ብዘይካቲ ብቕዓት ትምህርቶም ግን ናይ ኣቦነት ሓላፍነት ተሰኪሞም ከምዚ እናፍቕን ነቲ ትምህርቲ ከም ንዋፅኦን ናፍቆትና ከም ዝርስዕ ዝገበሩና ብምልኣት መግለፂ እውን ይውሕደን እዩ ናይ ኣሌትና ናይ መምሃራና። ስለዚ ነቲ ትምህርቲ መሰረት ናይ ዝድሓር ዝኮንናዮ ኮ እቲ ሽዑ ዘተምሃርናየን እቲ ሽዑ ዘርኣዩና ሓልዮትን ክንክንን ናይ መምሃራን እዩ። ስለዚ ኣብ ብቕዓት ኣብ ኣተኣላልያ ኣብ ምሕብሓብ ኣዝዮም ብሉፃት ናይ ብሉፃት ብሉፃት እምበር መምሃራና። ስለዚ ናይ ኣሌትና ናይ መምሃራናን ናይ ኩሎም ተወሃሂዱ እዩ ከዓ እቲ ኩሉ ድሓር ዝመፀ ብቕዓት ክመፅእ ክኢሉ ከምዘይናፈቕ ኣባኻ ወሪዶም ምሳኻ በዓል ዘይደይ ምሳኻ እንተበኻ ምሳኻ ዝበኸያ ወደይ ጓለይ ዝብሉ በዓል ክርስዖም ዘይደለዎን ኩሎም በዓል ኣቦናን ክቡር ኣቦናን መምህርናን ኣለም ሰገ ተስፋይ ስዋኣትን ህልዋትን በዓል ወልዳ በዓል ሃይለ መብራህቱ ስዋኣት ዘይደይ ንበዓላ ብዓብኡ ኬርያ ኩሎም ኣሌትን መምሃራን መምሃራና ከም ኣደን ከም ኣቦም ኮይኖም እዮም ነዘይ ኩሉ ብብቕዓት ክንወፆ ዝገበሩ። ሓደ ቆልዓ እንድሕር ዳኣ ዝን ኢሉ ሓደ ነገር ክስታይ ኮይኑ መፅናዕቲ ወሲዶም እንታይ ኮይኑ ኢሎም ኣባኻ ወሪዶም ኣፅኒዖም ኩነታትካ እንዳሓብሓቡ ዝኸዱ መምሃራን እዮም ነይሮም።
0: ዋላ ምስ ነብስኻ እውን ኣናፃፂርካ ትኸዶ እንዲኻ እቲ ዝበፅሓካ ለበል ምስቲ ኣብኡ ዝፀንሓካ ክብደት ነይርዎ እዩ ኢለ ክገልፆ ዝኽእል። ክብደት ማለት ከዓ ንሶም በቲ ዝመዐቀን እዮም እዚ ዝምልስ ክኸውን ኣሎ ብዝለበል ተባሂሉ ዝተዳለወ እዩ። ዋላ ዘ ሴም ኮንቴንት ክኾን ይኽእል ኣብቲ ሸፈፍ ኢልካ ተሓልፎ ኣብቲ ግን ዝሕለፍ ከም ዘይነበረ እቲ ቁም ነገሩ እንታይ እዩ ንክርዳእካ ክሳብቲ መጨረሻ ናትካ ብቕዓት ዝመፅእ ምክትታል ናይ መምሃራን ነይሩ። ብቕዓት ናይ መምሃራን ኢልካ ክትዛረብ ከዓ ብደረጃኦም ውን ኩሎም ብቕዓት ኣብ ዩኒቨርሲቲ ጆይን ዝገበሩ መምሃራን

0: ኮይኖም ዝወፁ ገሊኦም ውሕዱ ግን 12 ክፍሊ ዝወድኡ ልዕሊኡን እዮም ነይሮም ኣብቲ ናይ መጀመርያ እዋን። ልዕልቲ ከምኡ ምዃኖም ግን እቲ ናቶም ዴዲኬሽን እቲ ናቶም ክትምህር ናይ ምድላይ መንፈስ ኣብ ገለ ማእቶት ክኾን ከሎ ምሳና ዝወፍርሉ ነይሮም። ገሊኦም እንዳኣለዩ ዝምህሩ እዮም ነይሮም ማለት እዩ። ስለዚ እቲ ናቶም ቀጻሊ ዝኾነ ምክታል ብቕዓት ናይ ተምሃራይ ከዓ ስኽኢልካ ከምዚ ዝፅቡቕ ኣምፅኦም ድሑትሑት ኣምፅኦም ኣይኮነን። መኒ ኣበይ ናይ ኣጉዲሉ ዘሎ ክሳብ ብውልቂ ኣይደንቲፋይ ትገብሮ ማለት እዩ። ካልኣይ ከም ብዶሆ ኢሉ ዝሓስቦ እውን ኣብ ቅድሚ ናብቲ ቤት ትምህርቲ ምሕዋሱ ተማሂሩ ዝበሃል ናይ ኣምሓርኛ ይምለኮ ኣይምለኮ ብካልእ ቋንቋ እዩ ክምሃሮ ፀኒሑ። ዋላ ብተፀሓሐፉ እውን ክልተ ነጥቢ እንዳገበርካ እዩ ነይሩ መጀመርያ ትምህርቲ ማለት ስርዓተ ትምህርቲ ናይቲ ቋንቋ ኣብዚ ምስ መፀኻ ዘሎ እቲ ኣገባብ ኣናብባኻ ምልከትካ ንኩሉ ነገር ብዙሕ ፃዕር ዝሓትትን ነቲ ተምሃራይ ከዓ ምልስ ኢሉ ክጅምረሉ ዝግደደሉ እዩ ነር ማለት እዩ። እዚ ከምኡ ተዘይነብር ኢንፋክት እቲ ብቕዓት እውን ኣይምመፀን። ምክንያቱ ሓደ ሃጓፍ ሒዙ ምኸደ ኣብ ብዙሓት ከዓ ከም ናተይ ዝዝክሮ ብዝተፈላለየ መገዲ እውን ምሳና ክምለሱ ዝኽእሉ ዝነበሩ ብዝተፈላለየ ምክንያታት ከይተመለሱ በቲ ለበሎም ዝቀፀሉ ነይሮም ፀኒሖም ናብኣ እንታይ ማለት እዩ ሕጂ ስቲል ንዕኦም ናብቲ ዝኣተዎ ለበል ንዕኦም ዝብድህ ወይ ድማ ልዕሊ ዓቕሞም ነይሩ ማለት እዩ። ስለዚ ብከምኡ ክንግምግሞ ንኽእል እቲ ዝተዳለወ መፅሓፍቲ እቲ ኣገባብ ኣቀራርቡ ትርር ዝበለ እዩ። ንባዕሉ በዓል ጂኦግራፊ ሂስትሪ ገለልና ክንዛረብ ከለና ቀሊል ኣይኮነን ነይሩ። ኣብ ሳልሳይ ራብዓይ ዝቐርብ ናይ ጂኦግራፊ ትምህርትስ ገሊኡ ኣብ ኮሌጃት እዩ ዘብል እዚ ታይም ዞን ገለ ዝበሃል ናይ ዝንግሪር ማእገር ገለታት ገለ ዝብል ዝኩሉ ኣብ ሳልሳይ ክፍሊ ኮይኑስ ብዛዕባ ናይ ሰዓታት ፍልሊ ሓደ ዲግሪ ክንደይ ደቂቂ ክንደይ ክሳይ ዘለዎ ዝበሃል ካብ ናብ ናይ ሓደ ዝንግሪር ፍልሊ ናይ ክንደይ ሰዓት ወይ ድማ ነቲ ቦታ ናይ ሰዓታት ፍልሊ ዘምፅእ ካብቲ ለቨል ትትሒዞም እዮም ዘብሉ። ሕጂ ተሪእኻ ዋላ ብዝናትና ስርዓተ ትምህርቲ የለን ኣብ ኮሌጅ ኢኻ ትረኽቦ። ስለዚ ምስ ከምኡ እንድሕር ርኢኻያ እውን ብዙሕ ክብድ ዝበለ ትሕዝቶታት ሲ ነይርዎ እዩ። እቲ ዕድመ ግን ተምሃራይ እውን ቁሩብ ኣብ 11 ኮይነ ሕጂ ንኣብነት ኣነ ናብ ሳልሳይ ተመይሰ 11 ናብ ሓሙሻይ ክኣቱ ዝነበረኒ። ስለዚ እቲ ዕድመ እውን ይሕግዘና ነይሩ ክኸውን ክእል እምበር ቀሊል ኣይነበረን። ንሱ ግን ብኡ ብምሕላፍና ናይ ምንባብ ዓቕምኻ ናይ ምግላፅ ዓቕምኻ እቲ ዝቐርበልካ ኣሰስመንት ስቂኢልካ ሕለፎ ሕለፎ ኣይኮነን። ስለዚ ይፀርበካ እዩ ሙሉእ ብቕዓት ሒዝካ ንክትቅፅል የብል ነሩ። ሕጂ ኣብቲ ኮንቴንት ጥራሕ ዘይኮነ ኣብቲ ቶም መምሃራን ዘቕርብዎ ነቲ ትሕዝቶ ሓፂርካ ገለ ዝተተባሂሉ ሲ ልዕሊ ፍርቂ ገጽ ክኾን ኣለዎ ኣዊሕካ ገለፅ ባሂሉ ከዓ ገፅን ፈቓን ገፅ ሙሉእ ገለ ክትብል ኣለከ። ስለዚ ክንዲዚ ክትንትንቲ ኮይንካ ከዓ ናትካ ናይ ኣናላይዝ ምግባር ናይ ምትንታን ናይ ምግላፅ ብቕዓትካ ብዙሕ ዝወስድ እዩ።
1: ተምሃሮ ቤት ትምህርቲ ሰውራ ውሽጣዊ ዓቕምን መፃእን ህዝባዊ ግንባር ዝገልፁ እዮም። ክፉት ሸውሃት ትምህርቲ ዝነበሮም ተቐበልቲ መፃእን ኣነፅቲ ሃገርን ምዃኖም ዝኣምኑ ኣሚኖም ሕድሪ ዘፅንዑ ብተግባር ዝፅዕሩ እዮም። ብሉፅ ክብርታት ሰውራ ዝወርሱ ብሃገራውነት ዝተኮስኮሱ ብርእሰ ተኣማንነት ዝተሃንፁ ፖለቲካ ዝፀገቡ ብሉፃትን ብቕዓትን ተምሃሮን ምግባሮም ዝፀዓር ነይሩ።
2: ካብኡ ምዕባለ ተባሂሉ ክመፁ ከሎ ካብ ዝተፈላለየ ናይ ሓይልታት በሎ ብደገ በሎ ገለ ክመፁ ከለዉ ኣባና እዮም ዝመፁ ኣብ ተክፍለታት እዮም ዝመፁ ምዕባለ እዩ ከዓ ናይ ብሓቂ ኣብ ሰውራ ሲ ቤት ትምህርቲ ተመስሪቱ ክበሃል ከሎ እሞ ከዓ ኣብ ምጅማር ናይቲ ቃልሲ ናይቲ ውድብ ህዝቢ ሓይልታት ሽዑ ድሓር ህዝባዊ ግንባር ዝኾነሉ እንዲዩ ሕጂ ክመፁ ከለዉ እቶም ምዕባለ ዝርእዩ ኣብቲ ክፍሊ ካኣቱ ከለዉ ሕቶታት እዮም ዝሓቱካ እቲ ዝበዝሐ እቲ ኣካዳሚ ኮነ ዝሓቱካ መምህራን ካለዉ ምሳኻ ፖለቲካዊ ሕቶታት እዮም ዝሓቱካ ኣብነት ፀላእትናን ፈተውትናን መንዮም ንምንታይ ንቃለስ ኣለና ነዚ ብብቓት ኢና ንወፁ ሕንጢነት ኣሎ ኣመሃህራ ኣሎ ስለዚ ንኩሉ ንክትዋፅኦ ብመበገሲ ብብቓት ናይ መምህራናን ኤሊትናን ይኹን እቲ ተምሃራይ ከዓ ነዚ ብምልኣት ይወፁ ማለት እዩ። እቲ ከምዘይ ተናፍቕ ዝገብርካ ኮ እቲ ተኣላልያ እዩ። ስለዚ ነቲ ዝተዋበካ ትምህርቲ ክትወፅ ሲ እንታይ መዘእግም ኣለካ ፊደላት ብነፍሰከፍ ፊደላት ካ እግራ ናበዩ ኮ ናበያ ኣብ ቃላት ምስ መፅኻ ቃላት ብግቡእ ተፃሒፈን ዶ ኣይተፃሕፋን ሙሉእ ሓሳባት ካብኡ ናሕጥበ ፅሑፍ ክሰግር ከለኻ ፅሕፈት ናይ ቤት ምስራ ኣብቲ ዝበዝሐ ፅቡቅ ፅሕፈቱ ዝኾነ ኮ መሰረት ናይዞም መምሃራና እዚኦም እዩ። ስለዚ ሓደ መምህር በዕለ ኣልጋነሽ ገብሪ ሂወት ስውእቲ ኣልጋነሽ ገብሪ ሂወት ክርሳዕ ዘይብለን መጀመርያ ጥራዝ ናይ ትግርኛና ብቀይሕ ኣልቕልቕ ትብል ኣብቲ መቐረምታ እዩ እዚ ካብኡ እንዳጎደለት እንዳፀሬት እያ ትኸይድ ሙሉእ ፊደላትን ቃላትን ሙሉእ ሓሳባትን ካብኡ ናብ ፅሑፍ ናብ ሕጥወ ፅሑፍ ንክትኸይድ ወይ እቲ ናይ ድርሰት ክእለት ዝማዕበለ እዞም ሕጂ ደረስቲ ኮይኖም በሎ ኮይኖም ዘለዉ መበገሲ እቲ ናይ ቤት ምስውራ እዩ ኣብ ኩሉ ዓውደ ትምህርቲ ከዓ ኣልካ ከምኡ ማለት እዩ።
0: ስቂኢልካ ከዓ እቲ ተምሃራይ እውን ክንዲዝ ዓቕሚ ሒዙ ስለ ዝመፅእ ካብቲ ትሕዝቶ ወፃኢ ብዙሕ ቡድሆታት እውን ይመፀ እዩ ማለት እዩ። ብምሉእ ዓቕሚ ዘለዎ እዩ ናብ ደይ ደረጅ ወሪዱ ክመሃሮ ከሎ ነቲ ቦታ ምልከት እውን ኣሎ። ስለዚ ብወገን ተምሃሮ እውን በዳህቲ ሕቶታት ዘቕርቡ ተዳልዮም ንክመፁ መምህራን ዝገብር ስለ ዝነበረ መምህር ከዓ መምህር ጥራሕ ዘይኮነ ኣብ ኩሉ ሂወት ናይቲ ተምሃራይ ኣለይቲ እዮም። ካልኦት መምህርቲ ከዓ ቀሊል ተራ ኣይነበሮን። እዚ ኩሉ ናይ ክለብ ናይ ገለ ንብሎ ዘለና ሓደ ካብ ሓደ እንዳተምሃረ እዩ ዝኸይድ። ፍሉጣት ኣውትስታንዲንግ ዝኾኑ ተምሃሮ ነይሮምና እዮም። ብዘይክኡ ዝብለካ ዘለኹ እውን ድሓን ዝኾነ ዕድመ ድሓን ዝኾነ ደረጃ ትምህርቲ ተማሂሮም ፀኒሖም ክደግምዎ ከለዉ ክሳብ ክንደይ ብቑዓት እዮም። ስለዚ ኣብኡ ንሶም ሞዴል ኮይኖም ውን ደድሕሪኦም ስዕብ ልዕሊ ኩሉ ከዓ ነንሕድሕድካሲ ቅዱስ ቅንኢ ነይሩ እዩ ማለት እዩ። ኣብ ስፖርት ኣብ ኣክሮባት እቶም ብዕድመ ናእሽቱ ዝኾኑ ብፍላይ ሓደ ዝከኣላት ሓደ ከይከኣለ ክሓድር ኣይክእልን እዩ። ኣብ ሙዚቃ እውን ተመሳሳሊ ክራር ንድሕር ኣቢሉ ነንሕድካ እንዳተማሃርካ ተብል ኣብ ስፖርት ዘሎ ኣብ ስእሊ ዘሎ ብሓፂሩስ ሓደ ሰብ ንክልተ ሞያ ዝትንከፋ ብውሕዱ ብዓይኒ ልምምድ ዘይትንክፍ ዘይፍትን ኣይነበረን ክበሃል ይከኣል። ቀፃሊ ከዓ እዚ ተወሳኺ ትምህርትታት ናይ ስእሊ ናይ ሙዚቃ መምስቲ ኣብ ምምህርና ምስ ከደት ሰብ ክሰርሓሉ ስለ ዘለዎ ቀፃሊ ኮርሳት ይወሃብ ከም ዝነበረ ሳት ክዝክር ይኽእል። ናይ ፒር ግን ብጣዕሚ ፀሎቲ መዛኑ ወይ ድማ ፀሎቲ ተምሃሮ ኮይኖም ኣብቲ ቤት ትምህርቲ ንብዙሓት ዝሕግዙ ከም ዝነበሩ ዋላ ቅንኢ ፈጥሩሉ ከም ዝነበሩ ነቲ ክስታይ እዚ ክብል ከለኹ ብዙሓት ከዓ ብሰንኪቲ ዕድመ ብሰንኪቲ ናይ ክትጋደል ምድላይ ምስ ርእሶም ከለዉ ምስ ዓቕሞም ከለዉ ብዙሕ ቻለንጂ ነይርዎም እዮም ቶም መምሃራን እውን ክርድኡ እንዳኽኣሉ ከለዉ ኮነ ኢሎም ናይ ተውዚዕ ድሌታት ንክትጋደል ኢልካ ክትወፅእ ምድላይ ናይ ምድቃስ ናይ ምስልቻው ናይ ገለ ስምዒታት ከዓ ነይሩ። እዚ ግን ሕጂ እቲ ብቕዓቶም ዘይኮነ ጎዲሉ እቲ ድሌታቶም ንካልእ ብምንባሩ ቁሩብ ነቶም መምሃራን ነዚ ኩሉ እንዳተፃወሩ ንክሰግሩ ይግደዱ ነይሮም ማለት እዩ። እዚ እውን ንባዕሉ ሓደ ጫፍ ከም ዝነበረ ንፅቡቕ ድሌት ይበት እዋንቲ ክትጋደል ናይ ምድላይ ስምዒት እዩ። ግን ነቲ መደብ ዝወሃበካ ብኣለይትኻ ብመምሃራንካ ሬጉላር ብኡ ዘይምኻድ ከዓ ናይ ውስናት ነይሩ ማለት እዩ።
1: ቤት ትምህርቲ ሰውራ ምስቲ ኣብ መዳይ ምምሃርን ምስትምሃርን ዝገብሮ ዝነበረ ዕብትን ለውጥን ብግብሪ ዝስነ ንነብሲ ወከፍ ዓይነት ትምህርቲ ዝሕግዛ ክለባት መስሪት እዩ።
2: እዚ ኳን እቲ ናይ ክለባት እቲ መበገሲ ከምቲ ዓንቶይ ዝተጠቕሰ ናይ ዜሮ ኣብዘን ናይ ባህሊ ሙዚቃ ምምሃር ማለት እዩ ብስነፍልጣዊ ትምህርቲ ስእልኻ ከምኡ እቲ ናይ ሳዕስዒት ናይ ጉጅለ ባህሊ ምቋም ናይ ብሄራት ምምላኽ ንባዕሉ ኣካል ናይቲ ክለባትን እንተይልናዮ እቲ ድሓር ብዓይነት ትምህርቲ ዝቆመ ክለባትን እቲ ብዓይነት ንኣብነት ፅርበት ሓፂን ፅርበት ዕንጨይቲ ኤሌክትሪሲቲ እዚኢታ ዳሓር ዝማዕበለ እዩ። እዚ ዳሓር ብመድረኽ ናይ ቤት ምስውራ መቸስ በብኣመተ ምህረቱ ዘይተኣድን ድሕር ምዝላቕን ኣብዓጅላንትን እዩ እቲ ቋሚ ቦታ ምስ ሓዝና እዚ እቲ ክለባት ክምዕበል ክኢሉ ነቲ ዓይነት ትምህርቲ የደንፍዖ ብኡ በሊፅካ ናይ ምውፃእ ዕድላት ፍጠር እቲ ናይ ቴክኒክ ዝበሃል እቶም ናይ ቴክኒክ ሽዑ ዝተመስረቱ ኣብዓጅላንቲ ከዓ እቲ ድሓር ቴክኒካል ስኩል ኣብዓልና ቕፋ ዝማዕበለ ክሳብ ናብ ዲፕሎማ ዝተሰጋገረ ብኡ ተመሪቖም ብኡ በሊፆም ኣብ ሙሉእ ሃገር ፋሒሎም ዘለዉ እቲ መሰረት ነዘን ወዲ ከም ዝንሕግዝ ነይሩ ማለት እዩ። ስለዚ እቲ ክለባት ዝሰፍሓሉ ድሓር እዩ እቲ ቋሚ ቦታ ምስሓዝና ብዓጀል ሃንቲ ስለዚ በብመድረኹ ነናቱ ብልጫታታን ነናቱ ኣውጋፋትን ነይርዎ ዜሮ ግን

0: ክሳብ ምዝላቅ ዝነበረ ዓይነት ትምህርቲ እዘን ዝተቐስኮን ኣቐዲመ ንሳን እቲ መሰረት ናይቲ ናይ ዳሓሪ እቲ ብሰፊሑ ክልባ ዝማዕበለሉ ግን ዳሓራይ ግዜ እዩ ኣብ ባዕጀልሃንቲ
1: እወ ከምዚ ሕጂ ንብሎ ዘለና ክለባት ዝበሃላ ኮ መብዛሕትኡ እቲ ኮካሪኩላር ኣክቲቪቲ ዝነበረ እዩቲ ብክለባት ዝቆም ነይሩ ናይ ስፖርት ናይ ሳይንስ ክለብ ወይ ድማ እዚ ምህዞን ስንዓን ኣርት ገሌልና ንገልፆ ዘለና ድሓር ግን እዚ ንክፍለ ስራሓት ዝኸዱ ዝነበሩ በብቲ ዝምባልኦም ናይቶም ተምሃሮ እዩ ኣብ ቁፅሪ ኣብ ገለገለ ዘለዎም ናብ እንዳ ሃንደሳ ገለ ምስ ሳይንስ ድሓን ዝኾነ ብቕዓት ወይ ድሌታት ዝነበሮም ናብ ሕክምና ናብ በዓል ሓሊበት ተወዚዖም እዮም ኣብኡ ምስቶም ኣባላት ሕክምና ኮፍ ኢሎም ነዋርሕ ዝፀንሕሉ ግዜ ነይሩ ማለት እዩ ሕጂ ከከምቲ ፊልድ ናትካ ወይ ዝምባለ እዩ ዘብል ብውዳበታት ደረጃ ግን ድሒሩ ብፍላይ ዝነበረ ምስ ቋንቋታት ዝኸይድ ካብ ደገ ዝመፁ እውን ከም በዓል ፖል ሃይፊልድ ዝበሃል ነይሩ እንግሊዛዊ እቶም ብደረጃ ልዕል ዝበሉ ዋላ መምሃራን ምስኮኑ እውን ብፍሉይ ናይ እንግሊዝ ትምህርቲ እንዳሃበ ነቲ ናቶም ብቕዓት ነቲ ናቶም ዓቕሚ የዕብይዎ ከም ዝነበሩ ዝክር ማለት እዩ ኣብቲ ክለባት ግን ክለብ ጂኦግራፊ ሳይንስ ገሌልካ ብዙሕ ነገር ከምኡ ኣይነበረን በብቲ ዝምባልኦም ግን ናብቲ ክፍለ ስራሓት ናይ ምኻድ መገዲ ከም ዝነበረ ዝክር ማለት እዩ ዳራሓባ ተባሂልካ እንዳቐጠቐጥካ ገለ ዝሰርሖ ብዙሓት ንፉዓት ክኢላታት ነይሮም እዮም ማለት እዩ እዚ ከምዚ ዝተፈላለየ ድስትታት ዝሰርሑ ክሳብ ዳፉር እዘን ዳፉር ኢልና ንፅውዐን ንዑ እንዳላጋገቡ በተን ዘለዋ ትሕዝቶ ዝሰርሑሉ ብዓብ እዩ ከዓ ዳሕራይቲ ለቨል እንዳዓበየ ምስ ከደ እዚ ናይ ሜታል ኤን ውድ ወርክሾፕ ተኸፊቱ ሜካኒካል ድሮዊን ተባሂሉ ዝፅዋዕ ከም ሳብጀክት ይወሃቡን ነይሩ ማለት እዩ ብዘካቲ ኣካዳሚ ነዚ እውን ይወሃብ ከም ዝነበረ ስለዚ ብቲ ሞያታት ኣብ ኩሉ መዳይ ዝርጉሒ ነይሩ
2: እዚ ድሕሪ ናፅነት ዝተሰርሓሉ ኣብ መባእታ ቤት ትምህርቲ ነፍሲ ወከፍ ተምሃራይ ብቋንቋ ድኡ ክመሃር ኣለዎ ዝብል መትከል ሚኒስትር ትምህርቲ መሰረቱ ካብ ቤት ትምህርቲ ሰውራ እዩ እቲ ቤት ትምህርቲ ነዝረአ ቐሚጡ እዩ ምስ ኩሉ ብድህታቱ ዓቕሙ ብዘፍቅዶ ዝሰርሓሉ ነይሩ
0: እቲ መሰረት ናይ ካሪክለም ኣብዚ ሃገር ተነዲፉ ዘሎ መሰረቱ ክንደፍ ከሎ ኣብቲ ቤት ሰውራ እዩ መበገስ እዩ ነቲ ናይ ቋንቋ ቆልዓ ወይ ተምሃራይ ቋንቋ ዲ ክምሃር ኣለዎ ዝብል ሰረተ እምነት እውን መበገሲ ኣብ እዩ ኣብ ዜሮ ዝዝክረን ግን ቋንቋ ትግርኛ ናይ ትግሬ ቋንቋ ተምሃሮ ናይ ቋንቋ ትግሬ እውን ነይሮም ስለዚ ነዚ ሕጂ ሰረት ተነፂፎ ዘሎ ናይ ካሪክለምናስ መበገሲ እሱ ኢለ ዝኣምን እቲ ስፍሓቱ ግን ከም ዝብለካ ኣብታ ዜሮ ሲ ቀዳማይ ክፍሊ ብቋንቋ ትግሬ ዝምሃሩ ነይሮምና ኣብ ካልኣይ እውን ከምኡ ክሳብ ሳሳይ ስለ ዝነበረ ድሩት እዩ ነይሩ እቲ መሰረት እንታይ ንፅፍ ተይልካኒ ግን እዚ ሕጂ ዘለዎ ንወሰከፍ ተምሃራይ ወይ ቋንቋቆልዓ ቋንቋ ደ ክምሃር ኣለዎ እቲ ሰረቱ ንሱ እቲ መበገሲ ናይዚ ካሪክለም ሃገራዊ ካሪክለም ተነዲፉ ዘሎ እውን እቲ መበገሲ ኣብቲ ቤት ምሰውራ ብዞም መምሃራና ምሁራት እዮም ኩሎም ስለዚ ንሳቶም ዝነደፍዎ መሰረት እዩ ነይሩ ክብል ደፍር
1: ካልእ እቲ ትምህርቲ ኣደ ቋንቋ ተባሂሉ እውን ከም ፖሊሲ ገና ካብ ሽዑ እዋን ትግበር ስለ ዝነበረ ብዘካት ናይ ቋንቋ ትግርኛ በቲ ዓቕሚ መምሃራን ክርከቡ ዝኽእል ናይ ቋንቋ ትግሬ ተምሃሮ እውን ጀሚሮም ከም ዝነበሩ እቲ ካልእ ቋንቋታት ድሒሩ እዩ ጀሚሩ ፍላብቲ ምጅማር ግን እዚአን ከም ዝነበራ ትሕዝቶ ከኽብዶን ከቕሎን ኣይክእልን ንትምህርቲ እቲ ዝቐርብ ኣሰስመንት እቲ ዝቐርብ ዕዮታት እቲ ዝመፀካ ሕቶ ዘቕርበልካ ሕቶ ኣብ ገሊኡ ግዜ እንታይ ተኻትርኢ ካብቲ ክትፈልጦ ዝግባአካ ንታሕት እንድሕር ሓይትካ ሞ ብዙሕ ፅቡቅ ፅቡቅ ከተምፅእ ትኽእል ኢኻ ክትፈልጦ ይግባአካ እዩ ኢሉ ንዝኣመነሉ ሞ እዚአን እዚአን ኢሉ ከዓ ዝሰርሓለን ከቕርበልካ ከሎ ኣብቲ ፕራክቲስ እዩ ሞር ኣነ ዝንእዶ ማለት እዩ እቲ ናይ ቤት ሶራ ዝነበረ ትምህርቲ ኣብቲ ቀፃሊ ዝኾነ ምክትታል ብቕዓት ናይ ተምሃራይን ቀፃሊ ዝኾነ ዕዮ ምሃብን ከይተረድኦ ሰብ ከይሓልፉን ሙሉእ ምክትታል ምግባር እዩ ነይሩ እዚ ከዓ ብሓደ ወገን ጥራሕ ዝረአ ኣይኮነን እቶም መምሃራን ኣለዉ ብዓብኡ እቶም መምሃራን ከም መምሃራንን ኣለየትን ምንባሮም ኣብ ገዝኡ ምስከደ ተምሃራይ ከዓ ናይ ምፅናዕ ግዜኡ ዝፈልየሉ ናይ ድቃስ ግዜኡ ዝፈልየሉ ኩሉ ነገር ኣብ ኣመጋግብኡ ኣብ ካልእ ኩሉ ዝግደሱ ብድሕሪኦም ከኣብ ጎድኖም ማለት እዩ ብዙሓት ኣለይቲ ኣሕዋትና ነይረን ናይ ዚአን እጃም ዚአን ኣብቲ ትምህርቲ ጥራሕ ተጠቂስና እዚ ተጎሲዩ ክሓልፍ ቁኑዕ ኮይኑ ኣይረአየንን ብዘይ ካተን ኣለይቲ ንብለን ዘለና ኣለይቲ ደቂ ተባዕትዮ እውን ከም ኣቦታት ኮይኖም ሰርሑ ዝነበሩ ከዓ ኩሉ ህወት ናይቲ ተማሃራይ ካብ ትምህርቱ ክሳብ ኣመጋግቡን ዕረፍቱን ጥዕንኡን ይከታተሉ ስለ ዝነበሩ ኣብ ጎድኒ ዝነበረ እዚ ናይ ኣለይቲ ኣሕዋትና ኣለይቲ መምሃራን ኣወዳት ሕክምና ብቲ ቦታ ዝነበረ ከዓ ንነፍሲ ወከፍ ርክበት ብግቡእ ምክታል ግበር ስለ ዝነበረ ዳርጋ ምስቲ ኩሉ ሕፅረታት ምስቲ ኩሉ ብዝሒ ናይ ጥዕና ፀገም ነይሩ ኢልካ ዝጋነን ትገልፆ ነገር ሳይነበረን ስለዚ እቲ ኩሉ ነቲ ትምህርቲ ዓንዲ ሕቆ ኮይኑ ዘይክኢሎ ስለ ዝነበረ ምናልባት ኣብታ ካሪክለም ስለ ዝተዋህበትና እምበር ንዓ ጥራሕ ፅቡ ባቢልካ ተኸድካስ በዚ ክጉሰዩ ዘይብሎም ኣካላት ምንባሮም ካብቲ ምሕደራ ናይቲ ቤት ትምህርቲ ትሒዝካ ሙሉእ ምክትታል ናይ ተምሃራይ ነይሩ ወለዲኦም በቃ ኩሉ ነገር ከዓ ሽሙ ዘይፈልጦ ኣላይ ናይ ተምሃራይ ኣይነበረን ስለዚ ብስም እንዳፀዋዕካ ኩነታቱ ገለገለ ክምዘጋጥሞ እውን ምክርን ኣልያ እንዳገበርካ ክትከይድ ምፍታን እዚ ዓብዪ እዩ ብዘካ እቲ ምምሃር ምስትምሃር ዝነበረ ኣብ ጎድኒ ነቲ ኣእምራዊ ብቕዓቱ ኮንፊደንስ ናቱ ርእሰ ተኣማንነቱ ብዝሃንፅ መገዲ ኣልይዎ ስለ ዝነበሩ ነቲ ተምሃራይ ኣነ እዚኦም እውን ከይተጎሰዩ ክሓልፉ ተጎሲኦም ክሓልፉ ዘይግባእ ኢለ ዝሓስብ እሞ እግሪ መገድና ንዕኦም እቲ ናተይ ኣድናቆት እቲ ናተይ ዝኽሪ ክገልፅ ደሊ ማለት እዩ።

ኣብ ሓንቲ ሃገር ዘሎ ምዕባለ በቶም ሰማይ ጠቀስ ዝኾኑ ህንፃታትን ዘብለጭጭ ብርሃንን ጥራይ ዝምዘን ዝመስሎም ብዙሓት እዮም። ንምዃኑ ግን ካብ ንህዝቢ ንህንፃ ቀልቦ ሂብካ ዝስራሕ ምዕባለ ተባሂሉ ክስመይ ከኣል ድዩ ዝብል ሕቶ ናብ ከም ክንገድፎ? ብርግፅ እውን ነዛ መደብ ኣብ ዝተዓዘብ ክምሉ መልሲ ከም ትረኽቡላ ዘጠራጥር ኣይከውንን። እዛ ንዕዘባ ዘለና ከተማ ማኒልያ ትበሃል ኮይና ኣብቲ ኣብ ምዕባለ ትርከብ ሃገር ፊሊፒንስ ትርከብ እያ። እንተኾነ ግን ምዕባለ ንኩሉ ዘማእከለ እንተዝኸውን ዝበለፀ ምዃን እዩ ብብዙሓት ዝንገረሉ ዘሎ። ምክንያቱ ኣብዚ ሃገር ኣብ ሓደ ቁሸት ዝቕመቱ ዜጋታት ዋጋ ናይ ምግቢ ዘይክእልዎ ብምዃኖም ካብ ጓሓፍ ብምእራዮም ደጊም ኣብሲሎም ናብ ሸቐጥ ዘውዕሉ። በዚ መንገዲ እዞም ኣብ ትሑት ምነባብሮ ዝነብሩ ብሕሱር ዋጋዮም ከብዶም ክዕንግሉ ዝኽእሉ ዘለዉ። እዚ ጥራይ ኣይኮነን፣ ገለ ዜጋታት እውን ኣብ ናይ መቓብር ስፍራዮም ዝነብሩ። እዚ ከዓ ብዙሕ ናይ ስራሕ ዕድል ብዘይምህላው ገዛ ተኻርዮም ክነብሩ ዘሸግሮም ብምዃኑ ጎኒ ጎንቶም ሬሳታት ክድቀሱን መዓልታዊ ንጥፈታቶም ክገብሩ ንትዕዘብ። ክቡራት ተዓዘብትና፣ ካብ ዝተበጊስና እዚ ኣብ ማሕበራዊ መራኸቢታት ኣዘራረቡ ኮይኑ ዘሎ ናብራ ናይ ዜጋታት ፊሊፒንስ ናባኸም ክነብሎ ኢና። ሰናይ ምክትታል።

0: wash it with hot water before cooking.
1: Pagpag! Masarap to!
2: ኣብ ዓለምና ዓመታዊ ልዕሊ 1,000,000 ቶን ዝኸውን ምግቢ ከም ዝጓሓፍ ይዝሕበር። ኣብ ማኒልያት ባህር ርእሲ ከተማ ናይ ፊሊፒንስ ድማ ካብ ጓሓፍ ንብረት ጥራይ ዘይኮነ ካብ ዝተፈላለያ ኣብያተ ምግቢ ዝተጓሕፈ ምግቢ ብምእራዮም ዝናበሩ ብኣሸሓት ግራማት ዝምዘን ምግቢ ተኣኪቡ ዳግማይ ሓፂቦም ኣብ ዘይተጠቢሶም እዮም ዘቕርብዎ። በዚ እውን ናይ ኣሸሓት ዜጋታት ከብዲ ዓንጊሉ ዝውዕል ብፓንክፓንክ ዝፍለጥ ዓይነት ምግቢ እዩ። እዚ ምግቢ በታ ብታንዶቅ ትፍለጥ ከባቢ ብብዝሒ ዝዝውተር ዓይነት ምግቢ እዩ። ኩሎም ነበርቲ ናይዛ ከባቢ ብብዝሒ ዝፈትውዎ ዓይነት ምግቢ ምዃኖም እዮም ዝገልፁ። ነዚ ምግቢ ማንም ሰብ ግርሂሉ ክበልዖ ዝኽእል ብዘይምዃኑ እዩ ንብዙሓት ኣገሪሙ ዘሎ። ምክንያቱ ዝተፈላለየ ኣብያተ ምግቢ ካብ ዓማዊለን ዝተረፈ ኣኪበን ኣብ ጓሓፍ ይድርብያ። እቶም ንምግቢ ዝእክቡ እውን ካብቲ ጓሓፍ ብምውሳድ እዮም ዘዳልውዎም።

ከምዚ ንዕዘቦ ዘለና ብውዑይ ማይ ኣፀቢቖም ብምሕፃብ ሶሱ ሶያን ዘይትን ካልእን ብምሕዋስ ደጊም ብከምዚ ንዕዘቦ ዘለና መንገዲ የዳልውዎ። ብወገንቶም ነበርቲ ኣዝዩ ሕሱር ብምዃኑ ካብቶም ብብዝሒ ሃለኽቲ ምግቢ ምዃኑ እዮም ዝገልፁ። እዛ ንዕዘባ ዘለና ቤት ምግቢ ጆሊቢ ትስመ ኮይና ነቶም ዋጋናይ ዝቦታ ዝኽእሉ ኣዝዩ ዝበለፀ ምግቢ ዝርከባ እያ። ኣብዛ ቦታ ብዝገበርዎ መፅናዕቲ ብዙሓት ዓማዊል ዘለውዋ ብምዃና ብዙሕ ጠለባ ኣለዋ። ከምዚ ንዕዘቦ ዘለና ዝበዝሑ ዓማዊል ዝኣዘዝዎ ምግቢ ኣይውድእዎን እዮም። በዚ መንገዲ ነቶም ፓንክ ባንክ ዘሰውትሩ ዜጋታት ኣዝዩ ጠቓሚ ከም ዝኾኑ እዮም ዝገልፁ። ከባቢ ፍርቂ ለይቲ ኣብ ዝኾነሉ ዝበዝሑ ትካላት ናብ ምዕፃብ ዝቀረብሉ ብምዃኑ ዝተፈላለያ መካይን ጓሓፍ ዝእክባሉ ሰዓት እዩ። ኣዝዩ ብዙሕ ዓቐን ዘለዎ ጓሓፍ እውን ካብዛ ኣቐዲምና ክንምልከታ ዝፀናሕና ቤት ምግቢ ይእከቡ ኣለው። ነቶም ጓሓፍ ዝኣርዩ ስርሖም ኮንቱ ዘይኮነሉ ግዜ እውን እዩ።

ድሮ ዝኣክብኦ ጓሓፍ ናብ ቦትኡ ከብፅሓ ዝኸዳሉ ዘለዋ ግዜ ኣኺሉ ዘሎ። እቲ ጓሓፍ ኣብ ማእከል ናይ ዘንገዛውቲ ዝእከብ። ብተወሳኺ እቶም ንበርቲ ብብዝሒ ዝተፈላለየ ዓይነት ንዕፀፋር ዝተጠቀምቲ ብምዃኖም ኣብ ግዜ ለይቲ ኣብቲ ከባቢ ዝድቅስ ሰብ ኣይትረክብን። ሓደገኛ ቦታ ብምዃኑ እውን ጥንቃቐ ዘድልዮ እዩ። በዚ መንገዲ ከዓ ትዛረቦ ሰብን ተሓቶም ሕቶታትን ጥንቀቕ ክትከውን ከም ዘለካዮም ኣብቲ ቦታ ዝበፅሑ ዝሕብሩ። ከምዚ ንዕዘቦ ዘለና መግቢ ጥራይ ዘይኮነ ዝተፈላለዩ ነገራት ዝእክብሉ ቦታ እዩ። ንዝረኸብዎም ነገራት ምስ መግቢ ከይሓወሱ ብምቕማጥ ነቲ ተመስርሒ ፓምፓንግ ዝኸውን መግቢ ምእካብ ስርሖም ይቕፅሉ። ገለ እውን ክቱር ጥሜት ዘለዎም ብምዃኖም ነቲ ዝረኸብዎ መግቢ ኣብ ዘለውዎ ኮፍ ኢሎም ዝበልዑ ኣይትሰኣኑን። በዚ መንገዲ ዝተኣከበ ተረፍ መረፍ መግቢ ደስ ኢልዎም ዝበልዑ ሕብረተሰብ ብምዃኖም እዮም ኣቓልዎ ብዙሓት ዝሰሓቡ። ማኒልያ ብተወሳኺ 36 ዲግሪ ዝበፅሕ ሙቐት ዘለዋ ብምዃና ዝበዝሑ ምስ ኩነታት ዝኸይድ እዮም ዝለብሱ። ደቂ ተባዕትዮ ብፍላይ ብብዝሒ ማልያ ለቢሶም ኣይትዕዘብን።

ኣብዞም ቁሸታት ዝርከቡ ነበርቲ ካብቲ ዝበልዕዎ ሓሊፉ ዝነብርዎ ናብራ እውን ኣደናቐ እዩ። ምክንያቱ ኣብ መንጎ እቲ ዝነብርሉ ናይታ ከተማ ጓሓፍ እዩ ዝጓሓፍ። ብተወሳኺ ዝነብርሉ ገዛውቲ እውን ንማዕፆ ወይ እውን ንፍኒስትራ ዝኸውን ገንዘብ ብዘይምህላዎም ብጨርቂ ብምሽፋን እዮም ናብሮኦም ዝመርሑ። ካብታ ከተማ ዝረሓቑ ብዘይምዃኖ እውን ብላዕሊ ኮንካ ብትዕዘበሉ እቶም ሰማይ ጠቀስ ህንፃታትን እዞም ቁሸታትን ተዓዚብካ ኣብ ሓንቲ ሃገር ዝነብሩ ክልተ ጫፍ ዝኾኑ ዜጋታት ኢኻ ትዕዘብ። ብሓፈሻ ነቲ ዝጥቀምሉ ቦታ ተዓዚብካ በቲ ሃገር እውን ኣፍልጦ ከም ዘለዎም ዘጠራጠረ ምዃኑ እዩ ብዙሓት ዝግለጽ ዘሎ።

0: ነበርቲ ፊሊፒንስ ካብዚ ኣገራም ምግቢ ዝተፈለየ ካልእ እውን ኣለዎም። እዚ እንዕዘቦ ዘለና ቦታ ብማካቲ ዝፍለጥ እዩ። ኣብዚ ቦታ ገዛ ምክራይ ዝኸብሮም ዜጋታት ኣብ ቦታ መቓብሮዮም ዝነብሩ። እዚ ቦታ ኣብ ፊሊፒንስ ካብ ዘለዉ ዝዓበዩ ኣብያተ መቓብር እዩ። እንትኾነ ግን ከምዚ እንዕዘቦ ዘለና ብብዝሒ ሰብ ዝነብረሉ ሓደ ገዛውቲ እዩ ዝመስል። ምክንያቱ ኣብዞም መቓብር ዝተደኮኑ ቦታታት ብዙሓት መንበር ቀይሮሞ ምህላዎም እዩ። መብዛሕትኦም ነበርቲ ብፍቓዶም ከም ዝመፁዮም ዝሕብሩ፣ ምክንያቱ ኣዝዩ ህዱእን ዝኾነ ፀገም ዘይብሉን ቦታን እዮም ኢሎም ዝገልፅዎ። ብተወሳኺ ካብተን ካልኦት ቦታታት ናይ ማኒልያ ዝፀፈፈ እዩ ኢሎም እውን ይገልፁ። ልዕሊ ኩሉ ድማ ገንዘብ ዘይክፈሎ መንበሪ ዝረኸብሉ ብምዃኑ ደስ ኢልዎም ዝነብሩሉ ቦታ ብምባል እዮም ዘሕልሉ።
1: Yes, I'm sleeping here. You're together sleeping? With the dead body.
2: What is it like to live here? I'm just
1: here?
2: Curious. Yeah.
1: No problem. When the people is die, he not kill you. When the people is alive, he kill you.
2: That's true.
1: Okay.
2: And do you like living here? Do you enjoy?
1: Yes, I live here. This is my house.
2: Well, very nice.

እዞም ኣማኒልያ ዝነብሩ ሕብረተሰብ ንምንባር ዘሕልፍዎ ፀገማት እኳ እንተሃለዎም ወትሮ ካብ ገፆም ዘይፍለ ፍሽኽታ ግን ንበፃሕቲ ዓብ ትምህርቲ ምዃኑ እዩ ዝንገር። ምክንያቱ ገለ ንክነብሩ መግቢ ስለ ዘድልዮም ካብ ኩሓፍን ክበልዑ ገለ እውን መደቀሲ ሲኢኖም እዮም ምስ ሬሳ ተተሪእሶም ዝሓድሩ። ምዕባለ ንህንፃ እምበር ንህዝቢ ዘየማእከለ እንታይ ይዓብስ? ፊሊፒንስ ልዕሊ 120 ሚልዮን ዝኾኑ ህዝቢ ዘለዋ ብምዃና ኣብዘን ቁሸታት ዝነብሩ ድማ እኹል መግቢ ዘይረኽቡን እቶም መንእስያት እውን ትምህርቲ ዘይመሃሩ ብምዃኖም ዝተፈላለዩ ስራሓት ንክሰርሑ ናብቶም ዝለዓለ መነባብሮ ዘለዎም ከይደ እውንን ክልምኑ እዮም ዝሰድዎም። በዚ ከዓ እኹል ትምህርቲ ክረኽቡ ኣይከኣሉን።

ክቡራት ተኸታተልትና መወዳእትኡስ ካብዚ እንታይ ንምሃር እዩ ቅንዲ ኣገዳሲ? ሓንቲ ሃገር ክንዲ ዝማዕበለት እንተማዕበለት ኩነታት ዜጋታታ

0: ክልና ንኣትዎ ማለት እዩ ነዚ ሓይሊ ተኣሳሪዑ ዝመፅእ ዝነበረ እቲ ክልና ምስዓተ ናይ ሓጂ ታንኪ ኣብዛ ልዕሊኦም እያ ትስቅሎም። እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ እታ ዓዲ ኣቲና ማለት እታ ሓዳ ግበይ ኣቲና
1: ብህን መፂና ኢለን ባርዕ እዛ ኦራል ከይተሃርማ ብሎ ኣሎ ከዓ ንብረት ነዳዲ ፅሒና ኣላ ቀረባ ረሕቐት እንዲ ክሻፋ ዝርያ ነቲ ኦራል ነዳዲ ፊሶታት ፅሒና ስለ ዘለ ከይተሃርማ ነርኮ ትርክብ ወዳንኤል ከይነበሮት መጥፋእጅ ዓሚሩላ ሳልሰይቲ ምስ ሃረመ ነዲዳ በቲ ሓደ ወገን ከዓ ፅቡቅ ገበራ ጥራሕ ኢለ ዕግርግርኣት ይወፀላ እዩ እታ ዝዓበይ ስራሒተ ጅብዚ እያ ጭፍራያ ትበሃል ታቦታ
2: ከቢ ፍረስ ኣዝዩ ሓያል ሰራዊት ክፀውሮ ይከኣለን ካድም ጥራሕ ይደሎ ወልድያ ኣብኣ ከላያ ተወልድያ ኣብ ክልተ መዓልትስ ኩሉ ትውድ ነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶ እዮም ሒዞም
3: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካና ዝገብሩ ዘይትኽእል ቦታ እዩ ንዕኦም ንምሕጋዝ ተሓሲቡ ነይሩ ኦረዲ ግን ኣብኡ ተዓዊቶም እዮም ኣብኡን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እናተኩስ ከም ዝሓገዝዎም ኢና ንፈልጥ
4: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
5: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ ድ እዚ ካብ ማይጨው ክሳብ ከባቢ ወልድያ ደሎ ክህረብ ተባሂሉ ተመዲቡ ሕጂ ንሕና ኣብ ሰለስተ ተመቒልና ሓደ ጉጅለ ፅርግያ ዓዲ ጉዶም ገይሩ ማጨው ገይሩ ንኣላማጣ ክወርት ሓደ ጉጅለ ብምብራቅ ወሪዱ ብኣውራ ገይሩ ንቆቦ ብምብራቅ ክኣቱ ድሕሪኡ እዛ ናይ ኣውራ ኣብ ኣውዒልና ከም ሰዓት ክልተ ናይ ምሸት ይፅውዑና ቅዲ ሕፃዮም ገይሮም ኩሎም ዳርጋ ፍርቆም ክኾኑ እዮም ቶም ማእከላይ ሽማገለ ሓንቲ ዓባይ ሳግላያ ኣብታ ሳግላ ቅዲ ሕፃ ገይሮም ፀኒሖም እዚ ቅዲ ሕፃ ክትርኢ ወይና ፀውዒናኩም ኣነ ሳምሶም የማነ ኢናኽኢልና ርኢናዮ ታርጌትኩም ኢሎምና ሓደ ናይ መምርያ እዚ መምርያ ዝነበረ ሓደ ማይክሮዌቭ ነይሩ ከምዚ ራዳር ሓደ ናይ ጀርመን ዲገለ ትካል ነይሩ ራብዓይ እቲ ቦታ መካናይዝ እዩ ኩነት ዓድሎ እቲ ዝኹን ከይበፅሓ ናፍቲ ፍርቂ ጎቦ ኣብኡ ተኸኢልና ሓዲርና ወጋሕታ ታርጌትና ፈሊጥና ኢና ሰዓት ሓሙሽተ ምዃንቲ መደብ ተነጊርናዩ ሰዓት ሓሙሽተ ተኽሱ ምስ ተጀመረ ቀዳመይቲ ቦንቦሰደድና ትብኣድ ነበረ ናይ ግንባር ኣዛዝ ጀነራል እግሩ ተቆሪፁ መተካእታ ናትኡ መስፍን ገብረ ቃል ዝብሎ ኤርትራዊ ጀነራል መፅኡ ተኪእዎ ድሕርያ እታ ማይክሮዌቭ ተሃሪማ እታ ናይ ጀርመን ትካል ተሃሪማ ንን ክንሃርማ ይንኽእልን ነተን መካናይዝ ክንርክበና ይንኽእል ኢና ሕጂ ከይድዩ ፍርቂ መዓልቲ ኮይኑ ከባቢ ፋዱስ ኮይኑ በትን ብኩሉ ካሃጅማ ፈቲነ ተን ኣምሓራ ጎልጎል እዩ ታንክታት እየን ገለ የን ዋላ ሓንቲ ክገብሮ ናይ ከኣሉ ንወያነ ሓይሊ ምልእቲ ኣርቢጅ ዓጢቓ ተኣቱ ትምለስ ሕጂ ኦራልን ማግኒ ነይሩ መፀዊዒና ኣታይ ኦራል ዝብል ሳሞራ ተኩሲ ዝብል ዘሎ ሓንሳእ ከመሓይሸ እየ ዝብል ከመሓይሸ ፍርቂ ሰዓት ተፀበየኒ ሰብ ዝእለሽ ዘሎ ተኩሳ ኡኮን ከብል ሂና ንገድፋ ዛ ቀዳመይቲ ቦንባ ትኸይድ ኣብ ማእከልታ ሽቆቦ ኣመሓይሽና ነተን ታንክታት ክንሃርም ጀሚርና ሓሙሽተ ሽዱሽተ ታንክታት ኮና ምስተሃርማ ተሃርማ ጀሚረ ድሕሪኡ ወሪድና ንፀሓይ ክዓርብ ዳርጋ ደልዩ ንብዋጃ ተጠውና ንቆቦ ኣቲና እሶም ሓንቲ ሜት ስነራቶም ኣብቲ ግዜ ጥረ ታንኪ ብናይ ደሮ ግብር ገይሮም ኣብታ ክሳድ ናይ ደሮ ግብር ኣብኣ ተኺሎም ኣታ ሚልስ ካብዚ ሃዲመን ናብኡ ክኸዳ በታ ሚትስ ቀዳመይቲ መኪና ምስ መፀት ምሳሃረሞን ፀቢቢት ቦታ ተዓፅየን የማን ፀጋም ጎቦታት እዩ መጋላበጢ የለን ሰራዊት ጥራይን ወይኑ ኮይዱ ሃዲሙ ድሕሪኡ ከይድና ኣርኪብናያማኡ ሰም ንወልድኣትየን ንሕና ኣብ ዘለኹም መጠጥዎ ተባሂልና
6: ወልድያ ምስ ከደሽ ሓርፂ ኣኻኺብናን ካብ ኣለው ከዓ ንምብራቁ ሓራድ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ ሞዚ መፅቃዕቶ ወሰት ገልታ ተባሂሉ ምንቲ መፀሊ እዛ ብርጌድ ናይ ወዲ ሕፈሮ መፅእ ምስኣ ከዓ ቻይነ ዝመፅእ ማለት እዩ ከድና ካብ ስሪንግ

0: ቀንዓቱ ካብ ስሪንቃ ማርሳ ካብ ማርሳ ጥሳ ኣባሊማ ካብ ጥሳ ኣባሊማ ወርጌሳ ካብ ወርጌሳ ውጫለ ካብ ውጫለ ሃይቅ ንበፅሕ ሃይቅ ምስ ዝበፅሕ ሕጂ ንቐፅል ቀፂልና ኣብ ገንጎም ናይ ደሴ ሙናሓት ንኮምበልሻ ኣብ ትሕተና ከምዚ ንርአያ ካብኡ ድመፅና የለ እንተተባሃለ ላላ ገልታ ተባሂሉ ኦ ማዓስ ተበጊሱ ናይ ግዜ ተበጊሱ እንታይ ገልታ ትሽዑ ሳልሳይ ክፍርፅር ካብዚ መፅእ እንዳ ሳልሳይ ክፍርፅር ማለት እዩ መዲ መራሒኡ ኮነረል ሰርቀ ብርሃል እዩ ሕጂ ሰይ ኣብ መሽሙ ከለና ንጉኾ ግመይ ከም ናይ ሰሜና ባሕሪ ግመይ ኳሕኳሕመሰለ ሕዚ ዘብሉ ሽዑ ተሓዋዊሰ ማለት እዩ ናይ መን ሳልሳይ ክፍርፅር ካበይ መፅኻ ካብ ኤርትራ ወያነ ሕጂ እዚኣ ካብኣ ዘንሰሓቦ ኣበይ መፅእ ማርሳ ንመለስ ዳርጋ ኣርባዕተ ከተማ ገዲፍና ማርሳ ንመለስ ማርሳ ተመዲና ኣብኡ ተተሓሒዙ ናብ ስሪቃ ሓንሳ ዓሪፍና ድሕሪ ምዕራፍና ሽዑ እንደገና ነዚ ምዕዋት ምስ ኣወ ብደቡብ ደስ እየ ክንሃርም ክልታ ኢሉ ራስታ ደይብና ብራስታ ገርና ተኺልና ኣበይናኣቱ በዓል ጉጉፍ ጠባሲ ዝበሃል ማለት ሕጂ ኣብኡ ተሳሲበን ነበራ እንዳ ናይ ወያኔ ኣቃቂ ቀኸኾ ካልኦት እውን ነረ ሓደ 45 ክፍለ ሰራዊት ነረ መጥቃዕቲ ጀሚርና ምሉይቲ ክነፅቃ ሓዲርና ስጋዕ ዝወጋሕታ ገል ዝኸውን ተርእና ሽዑ ሰባሲ ብጎኑና ነይሩ ወዲ የማና ብን ኮይኑ ሕብረና ስለዝነበረ ሰብ የለ ገል የለ መወዳእታ ነፈርቲ ናበይ መፅን ሽዑ ነ ናይ በዓል ኣላባስ ንበረ ሓንቲ ማኪና ንዓ ሃርማ ማለት ፈራፋንጎ ስለዝሃርማ ድሕሪኡ ኣዝሊቕና ኣበይ ንመፅእ ኣብዚ ጉጉፍ ብሎካ ኣለ
1: ኣነ ኣብቲ ግዜ እቲ ሓላፍ ባሕቲሃዱ ኮይነ ኣብ ናይ ዓሳኢላ ውግእ ነይረ እንትኾነ ኸዶም ስለ ዝነበረኒ ኣብ ወልድያ ከባቢ ምስ በፅሐቲ ኩነታት ኣነ ከም ነትስሽዑ ዝነበረ ሓላፍ ማባሕቲሃዱ ተኪየ ናብኡ ዝኸይድ ካብኡን ድሓር ዘሎ ኩነታት ኩሉ ስጋብ ኣዲስ ኣበባ ከዓ እቲ ዓብ ምትሕግጋዝ ናይ ኮማንዶ ኣሃዱ ናይ መካናይዝድን ስለ ዝነበሮ እዩ ኣዲስ ኣበባ ተኽኢሉ ስለዚ እዚ ሓደ መድረኽ ድሮ ንትግራይ ብምሉእ ነፃ ወፂኡ ናብ ሰሜን ወሎ ዝተፀጋዕናሉ ዝኣተናሉ ኮይኑ ኣብ ውሽጢ ሰሜን ወሎ እውን ፅቡቅ ምቹእ ናይ ውግእ ኩነታት ስለ ዝተፈጥረ መጀመርታ ካብ ቆቦ ንወልድያ ምስጋር እዩ ኣብዚ ከተማታት ናይ ሞጃ ጎብየ ንብሎ ኣለውሃ ንባዕሉ ካብ ኣለውሃ ሰጊርካ ውን ደሮ ግብር ዝበሃል ከምኡውን ወልድያ ከም ከተማ ፀላእ ስለ ዝነበሮ ዝሓደ ርእሱ ዝኽኣል ካብ ቆቦ ጀሚርካ ንወልድያ ንምሓዝ ዝነበረ ወኪ ኣብዚ ብዘካ ውሕድ ሞርታራት ከሚበረት ብበዝሕናቶም ስለዘይነበረ ናህና ግራድ ሓደ ኣፉ ቢኤም ማለት እዩ ተወሲኽዎ ናይ ቢኤም ሻምብቆታት ደርጋ ልዕሊ 10 ዝኸውን ግራድ ናሕና ክትኮስ ስለዝኽኣለ ዕድል ስለዝተረኽበ እዩ ስጋብ ወልድያ ኣብፅሕ ትኸይድ ማለት እዩ ኣብዚ ግዜ እዚ ካብ ወልድያ ናብ ስሪንቃ ዝተባሃለ ቦታ ከምኡን መርሳ ንሸነኽ ደሴ ዝኽይድ ሓደ ምዕራፍ ክትሓዝ እንከሎ ካብ ወልድያ ምስ ቤገምድር ዘራኸብ ሰናይ 300 ኪሎ ሜትር ሓደ ዓብዪ ፅርግያ ኣሎ ነዚ ተኸትሉ ከዓ ነዚ ተኸትሉ እዚ ማለት ንንፋስ ማውጫ ካብ ንፋስ ማውጫ ናብ ከባቢ ጋይንት ዝኸይድ ሓደ ርእሱ ዝኽኣለ መድረኽ ናይ ውግእ ምስኡ ዝተኣሰር እዩ ናሕና ኣሃዱ ናይ መካናይዝ ከምኡውን ብፍላይታት ናሕና ኣሃዱ ምስቲ ናይ ወያነ ብምትዕባር ሓደ መስርዕ ክኸይድ ማለት እዩ
2: ድሕሪ ዛዕባ ዓወት ሰራዊት እህወደግ መጥቃዕትታቱ ንሰሜናዊ ምዕራብ ኢትዮጵያ ናብ ክፍለ ሃገር ጎንደር ከም ዝልሕም ገበረ ካብ ገርገራ ንፋስ መውጫን ክምር ድንጋይን ክሳብ ስትራቴጂካዊ ጎቦታት ደብረታቦር ዘሎ ከባቢታት ተቆፃፂሩ ናብ ባህርዳርን ጎንደርን ዘጠምት ግንባር ደብረታቦር ኣብ ዝተሰሜ መከላኸሊ መስረተ
3: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ እቲ ሓደ ግንባር ሓየሎም ዝመርሖ እቲ ሓደ ግንባር ከዓ ሳሞራ ዝመርሖ ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድንጋይ ከባቢ ጎንደር ማለት እዩ
4: ወያነ ብክልተ ግንባር ይግስግሱን ስለዝነበሩ

0: ዝኾነ ኣዲስ ኣበባ በቲ ግንባር ናይ ጎንደር ዝኸፈትዎ መድፍዕ ናይ መድፍዕ ሓገዝ ስለ ዘለዩ በዓሉ ድሕ ሰመራ ፈሮም ፀዊዑ እሞ ከምዚ ሓቱ ስለ ዘለዉ እዚ ሓንቲ ሓይሊ ሒዝካያ ኸይድ ንስኻ ከዓ ከተማእክላ ስለ ዘለካ ኢሉ ኣነ ነታ ሓንቲ ሓይሊ ናይ ኣብርሃም ገላዋን ክፍለ ማርያም ቀሺ ንብሎን እዛዝን ምክትሉን ማለት እዩ ካብ ቆቦ ገለ ከባቢ 20 ኪሎ ሜትር ንረኸውን ድሕሪት ምስ ተመለስና ንፀጋም ንላሊበላ ዝወስድ መገዲ ናብኡ ተኣሊና ካብኡ ዳርጋ ሙሉእ ለይቲ ንከይድ ሓዲርና ኣብ ሓደ ቦታ ዓሪፍና ንፅባሒቱ ተበጊስና ናብ ሓደ ዓብ ጎቦ ከይደ እቶም ናይ ወያና ኣዘዝቲ ኣለዎ ዝተባህለ ቦታ ማለት እዩ ኣብቲ ቦታ ምስ ከድኩ መን ኢኻ ትብሎ ይፀኒሑ ፀድቃን ፀድቃን ኣብኡ ከም ዘሎ ነጊሮም ናቶም ኣብኡ ዝነበሩ ተጋደልቲ ሞ ክረኽቦ ደሊና ኣለና ናይ ህዝባዊ ግንባር ተጋደልቲ ኢና ምስ በልናዮም ኣኼባ ሒዙ ኢሎም ብዝኾነ ግን ነጊሮምሞ ካብታ ኣኼባ ዝነበረላ ቅሩብ ርሕቐት ነርና ናይ ሓደ 20 ሜትሮ ኸውን ኣብታ ጫፍ ናይታ ጎቢኦም ነይሮም ሶም ካብኡ ወሪዱ መፂኡ ረኺብና ብጣዕሚ ብሕጉስ መንፈስ ብፍሕሹ ገፅ እዩ ተቐቢልና ብፆት ህዝባዊ ግንባር መፂኹምና እምበዓር መገዲ ርሑቕ እዩ ደኺምኩም ዶ በለ ኢሉ መቸም ፅቡቅ ኣቀባብላ ገይሩ ሕጂ ኣኼባ ሒዘ ኣለኹ ኢሉ ምስቶም እሂድን እዩ ኣኼባ ነይሩ ሽ ምስ መራሕቲ ናይ እሂድን ሓደ ካብቲ ንዝክሮ ወያነ ትግራይ ሓራም ዝገበረ ካብ ትግራይ ከዓ ንኢትዮጵያ ትውግእ ምስ ቀፀለ ኣብ ዝኸድዎ ዝነበሩ ቦታታት ዓደምሓራ ስለ ዝኾነ እቶም ተጋደልቲ ናይ ወያነ እቲ ውድብ ናይ ወያነ ማለት እሂድን ብሓባር ኮይኖም ክልቲኦም ነቲ ውግእ የካይድዎ ነይሮም ሽዑ እውን እቶም ኣዘዝቲ ናይ እሂድን ምስ ናይ ወያነ ነይሮም እቶም መሪሕነት ከዓ ምስቶም መሪሕነት ኮይኖም ነቲ መደባት የዋህድዎ ነይሮም ነዚ ዘመልከተ ኣኼባ ከም ዝነበሮም ሽዑ ፀድቃን ነገርና ሓንሳብ ኢና ምስ እሂድን ኣኼባ ጌርና እኒአና ዝኾነ ግን ስጋዕ ዝውድእ ተፀበይኒ ኢሉ መግቢ ሻሂ ከነዕርፍ ከም ዘለና ኣዚዙ ኸይዱ እቲ መደብ ከተማ ንፋስ ማውጫ ንምጥቃ ናይ ምጥቃዕ መደብ ከም ዘሎ ኣብቲ ግንባር ከዓ ኣዛዚ ሳሞራ ምዃኑ ስለዚ ናብኡ ኸይደ ምስ ሳሞራ ተራድአት መደብ ካብኡ ክወስዶ ከም ዘለኒ ነጊርኒ ናብቲ ቦታ ተብፅሕ ማኪና ሓንቲ መስኮብች ይብልኒ ኣነን ኦፐሬተራተይን ተበጊስና ማለት እዩ ንፅባሒቱ ንግሆ ሳሞራ ዘለዎ እቶም ካልኦት ኣዘዝቲ ዘለናዮ ከየድና እቲ ግንባር ርኢናዮ እታ ከተማ ንፋስ ማውጫ ጨፋ ቁርብ እያ ትረአየና እዚ ርሑቕ እዩ ናይ 8 ኪሎ ሜትር ከቢሉ ክኸውን እዩ እቲ ፀላኣይ ግን ኣብ ቅድሚት ኣሎ ካብቲ ንዕዘበሉ ዘለናዮ ቦታ ኣብ ቅድሚት ዝሰርሖ ድፍዓት ይረአ ስለዚ ቀዳማይ መጥቃዕትና ነዚ ብቅድሚት ዘሎ ሰራዊት ፀላኣይ ምፅራግ እዩ ብካልኣይ ደረጃ ከዓ ብድሕሪትን ብጎንን ብየማን ማለት እዩ ብቆረፃ ከምቲ ሶም ኩሉ ግዜ ዝጥቀሙ ናይ ቆረፃ ዘካየድ ኣሃድ እውን ብዙሕ ዝበለ ኣሃድ እውን ቢንው ክልእኹ ምዃኖም ተቀዳሚ መጥቃዕቲ ግን እዚ ብግንባር ዘሎ እዩ ኢሎም እታ መደብ ኣርኦምና ነናተን ተን ኣሃደታትን መመደባተን ሂቦመን ስለዚ ናትና መደብ ከዓ ብመዳፍዕ ጌርካ ነቲ ቅድሚ ዘሎ ፀላኢ ምድብዳብ ማለት እዩ ንፅባሒቱ ሽዑ ኣብ ካልኣይ መዓልቲ ማለት እዩ መጥቃዕቲ ጀሚሩ መጥቃዕቲ ወጋሕታ ሰዓት 5 ጀሚሩ ኣብዚ ዝካየድ ዝነበረ መጥቃዕቲ መድፍዕ ነቲ ቦታ ክተሃርሞ ኣዝዩ ቀሊል እዩ ዘደናገር ነገር ኣይነበረን ምክንያቱ ኣብ ከዲ ዓብ ጎቦ እዩ እቲ ፀላኢ ድፍዓት ሒዙ ነይሩ ብድሕሪኡ መዝለቕ ዝኸውን ቦታታት ከም ዘለዎ ረአየና ነይሩ ዓሞቕቲ ግን ዘይረአካ ዝኾነ ግን ኣብ ሰፊሕ ጎቦ ኣብ ከብዲ ጎቦ ዓሪዱ ስለ ዝነበረ ንግሆ ጓሕታ እቲ በቲ ተዳልዩ ዝነበረ ናይ ተኽሲ ዳታ ናይ ተኽሲ ዳታ ንብሎ እንታይ እዩ ነቲ መድፍዕ ነቲ ዕላማታት ናይ ፀላኢ ብክንደይ ርሕቀትን ብክንደይ ማእዝንን መዝጊቡ ኣብቲ ክሻፋ ናይቲ መድፍዕ ንክትኩስ መምርሒ ዝሓዘ እቲ ናይ ተኽሲ ዳታ ንህቦ እሱ ዳሊናዮ ስለ ዝፀናሕና ንዕኡ ሂብናዮም ብኣ መሰረት ተኽሲ ጀመርና ገለ ቁሩብ ቦምባታት ኣሪብና ወታ ነቲ ድፋዓት ከም ሕሱም ደዲምናዮ ሰራዊት ናይ ወያነ ከዓ ቅድሚኡ ከምኡ ርዩ ይፈልጥ እያ ይብልኒ ኣነ ብቐሊሉ ነቲ ቦታታት ክሃጅሞ ጀሚሩ ቦታታት ክሕዝ ጀሚሩ ብከምዚ እቲ ኩናት ከም ዝበልክዎ ሰዓት 5 ወጋሕታ ምጀመረ ብዝተፈላለየ ቦታታት መጥቃዕትታት ይቕፅል ነይሩ
1: ኣብቲ እዋንቲ ፀቕጢ ናይ ተቐንዲ ኩናት ክወሎ ስለ ዝነበረ ፀቕጢ ንምግባር ተባሂሉ ንሕና ንየማናይ ንጎንደር ገፅና ኢና ከድና ንጎንደር ክንከይድ ከለና ኣብኡ ብዙሕ ኣርጎጥጎጥ ኣለዎን መንገዲ ፅዑይ መንገዲ ነበረን ፅርግያ ብዝኾነ መንገዲ ኣብ ከይድና ተብተብ እናበልና ኢና ከይድና ቅድሚ ንፋስ መወጫ ፀላኢ ነይርዎ ሽዑኡ ኣብ ንፋስ መወጫ ቅድሚ ምእታውና ግን ሰለስተ ብረት ተኺልና ንንፋስ መወጫ ከምዝድለ ደብዲብናያ ኢና ማለት ሽዑ ብሓፈሻ ግን ብናህና ሓገዝ ደገስ ተደብዲበ ንፋስ መወጫ ትወፅእ ኣብኡ ዝኣክል ኩናት ተኻይዱ እዩ ዝኣክል ደገፍ ከዓ ገርና ኢና
0: ካብቲ ዝነበረ ቦታ ክሃድም ከለውን ናብ ከተማ ንፋስ ማውጫ እንዲ ምክንያቱ መገዲ ክዕጎቶ እዩ ዝሃድም ነይሩ ክሃድም ከሎ ሕጂ ዝያዳ ንመድፍዕ እንታይ ኮይኑ ዝጣዕሚ ኮይኑ ምክንያቱ ብቁልዕ እዩ ማካይኑን ሰራዊትን ሒዙ ክሃድም ከሎ በቲ መዳፍዕ ኣዝዩ ፅዑቕ ደብዳብ ኣካይድናሉ ሽዑ ገለ መካይን እውን ተቓፂላ ደድሕሪኡ እውን ቶም ሰራዊት ናይ ወያነ ከተማ ንፋስ መውጫዕት እዮም ንሕና እውን ኣፅዋርና ጠቕሊልና ምሸት ከተማ ንፋስ መውጫዕት ኢና ማለት እዩ ዝኾነታ ከተማ ነፃ ስለ ዝወፀት ኣብኡ ምሸት ኣቲና ንሓሙሽተ መዓልቲ ብታ ከተማ ኢና ኮፍ ኢልና ፅዑቕ ደብዳቢና ኣካይድና ዳሕራይ ቶም ስለያ ናይ ወያነ እውን ምክትል ኣዛዚ ናይቲ ግንባር ኣብቲ በቲ ዘካየድ ክመውግእ ተወጊኡ ኢሎም ውን መግለፂ ገይሮም ነይሮም ድሕርዚ ክንምለስ ስለ ዝኣዘዘ እቲ ሙሉእ ብርጌድና ንሕና እውን ክንምለስ ተነጊርና ወልድያ ሓሊፍካ ስሪን ካብ ትበሃል ቦታ ኣብኡ እቲ ብርጌድና ተጠርኒፉ ነይሩ ናብኡ ተመሊሰ ማለት እዩ ተኣህዱታት ሒዝና ማለት እዩ
2: ወልድያ ክንቅፅል እዛ ብለካ ዘለኹ እዛ ናይ ኣለዋሃ መላሽ ከዓ ኣላ ብልና ይወዳእናያ ዘለና ዝኾነ ሳቶም ን ንጀንብሎም በቲ ዝለልና እንደገና ሓይሎም ከዓ ነጥቀዕ ይብለና እዛ ኣልዋሃ መላሽቶም ከይመፁ ዳርጋ ንኸፍታ ከፊትናያ ንወልድያ ንቕፅል ወልድያ ከይኣተ ከዓ ዓብዪ ገለርያ ኣሎ ነታ ገለርያ ብፌንጂ ገሮም ሴረና ኣፀንሓና እዚ ኩሉ ዝኣፅዋርና ኣብኡ ይተሓስ ሓየሎም መፅ ሞ ታይ ዳ ክንገብር ገለ ንብል ንበበልሓን ሓደ ኣውቲስታ ሓንቲ ታንኪ ጌርና ክንፍትና ተስግርና ትኮይና ከምኡ ንብል እቲ ኣውቲስታ ሓደ ንመርፅ መሪፅና ከዓ ነታ ተሰበረት ጉንቶ ይሰግራ እታ ታንኪ ትሰግር ታንኪ ተሰጊራቶ ካልኦት መካይን ብቀሊል እየ ንሰግራ ኩለ ንሰግር ወልድያ ከዓ ንሕዛ ማለት እዩ ወልድያ ሒዝና ናበይ ንወርድ ንስትሪንቃ ኣብ ስትሪንቃ ሓደ ክልተ ሰሙን ንገብር እዚ ትምህርቲ ከዓ መሃሩሉና ብሎና ኣብቲ ትምህርቲ ከዓ ክንምህር ኢልና ንጅምር እንደገና ከዓ ካብ ትምህርቲ ኣቢሎም ከዓ ንኾና ንዑናያ ነጥቃዕ ገለ ብሉና ዕለት 8 ወርሒ 10 ድዩ ኣቢልና ከዓ ውጫለ ንኸይድ ውጫለ ከይ በፃሕና ሓንቲ ዓድላ ቢንቶ ዘለዋ እታ ቢንቶ ከዓ ልክ ከምታ ናይ ወልድያ ድሰባ ሰረና ኣፀንሓና ሞታይ ዳ ክንገበር ኢና ብል ሓኢሎም ድሓን በዚ ግራውቲ ሰንጭቆም ይኽእሉ ኢልና ብግራውቲ ሰንጭቕና ከዓ ንኣቱ ውጫለ ንቋፀራ ማለት እዩ ግዜ ወሰደትልና እቲ ውጫለ ብታሪክ ንሰምዖን እቲ ኣብኡ ፀንሓና ሰራዊትሲ በበይኒ ውጫለ ድሕሪ ምውዳእና ከዓ እንደገና ንሃየቂ ንቐፅል ሃይቂ ሒዝና ሃይቂ ከዓ ንቋፃፀራ
3: ስጋብ ሃይቂ ኢና በፂሕና ኣብቲ ዘጋጠመና ኩነታት ብዙሕ ከቢድ ነይሩ ክትብሎ ይትኽእልና ምክንያቱ ዓበይቲ ጎቦታት ባዕሉቲ ወተሃደር ናይ ኢትዮጵያ ውን ብዙሕ እንታይ ሽ ስለ ዘይገብር
2: ሃይቂ እተ ምስተቃፀርናያ ማለት ሓደ ክልተ መዓልቲ ንውዕል ድሕሪ ክልተ መዓልቲ ብፆትና ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ብሉና ኣነ ከዓ ንሓየሎም ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ቅድሚ ዓሰብ ቅድሚናባና ንምፁ እዛ ደሴ ቅድሚ ምባሉ ንሕናን ደሴ ንሓዛ ንብሎ ብላዕሊ ሓትት ኣብታ ምክንያት እንድያ እታ ወረድትኩም ይኹን ሳልሳይ ሰብ ክፍለ ጦር ትከኣ ንድሕሪ መፁ ሕጂ ክጠርጎኩም እዩ ንብሎም ከምዛ ድበልናያ ክልተ መዓልቲ ኣቱ ኣትዩ ነታ ክሳድ ምሻላ ናይ ሃይ ናታቶም ብርጌድ ሕያቶ ዝነበረት ከዓ ሶስተኛ ብትን የብሎም ብትን ምሰበሎም ንሕና ከዓ ሃየቅ ንከይድና ኩሉ ንብረትና ጠርኒፍና ንዑ ሓጉዝና ብሉና ወዲ ኣበባ ሰለስተ ታንኪ ክልተ ረሻ ሽገርምታት ሂቡ ሒዙ ከዓ ያኣቱ እቲ ናይ ሳለሳ ክፍለ ጦር ከዓ ኣብኣ ከሎ እዩ ድምስሶ
4: ብከምዚ ሓቢርና ሓጂ ሶም ምስ ተበገሱ ትምሸት ምስኣት 10 ቢሉ ብንየቲ ግንባር በቲ ንሕና ዝቆረፅናይ ዓፅየንኦ ምሸት ተኽሲ ምስ ገበራሎም ብማኪና ውግኣት ሕካይን እቶም ጋራጅና ተዓፅዮም ኣለዉ ብለኒ ቻይንስ እሞ እንታይ ማራፂ ክሰጉሪ ይከኣሉን ብኡ ኣሲረንኦ ኣለዋ ተባሂሉ ንሕና ኩሉ ተዓራሪና ተበገሱ ተመለስኹ ትኸፍትዋ ብመዓኮረን ተባሂሉ ብድሕሪት ወጊሒልና ስጋዕ ሰዓት 4 ወጋሕታ ገለመላእ በፂሕ

0: እቲ ኩለን ታንክታት ኣምስ ወያነ ገዲፍና ከም ዘለና የረሻሽን ታንክን ተበጊስ ግን ተን ታንክታት ኣግዒዝናየና ቦተን ነዳዲና መሊና እቲ ቦምባ ዝምላእ መሊና ወጋሕታ ንመፅ ናብቲ ዝነበርና ናይ ሓራ መስመር ምክንያቱ ክትጋገ ይብልካል የማን ፀጋም ምድረ በዳይ ካልእ መገዲ ክትወስድ ትኽእል ኢኻ ንበዓል ድብቲ ገልመለ ከማይ ናፍታ ቦታ ውግሕ ክብል ከሉ ኣቲናየን ብማዓኮረን ተኽስን ተኽስ ኮይኑ ወልድያ ንግንባር መጥቃዕቲ ዝተሓስበ ንሕና ብድሕሪት ኣፍሪስና እዮ
1: ድክልተ መዓልቲ ኮፍ ምስ በልና ሓየሎም መፅእ ምሸት እሞ ሳልሳይ ክፍለ ሰራዊት ካብ ኤርትራ ተበጊሱ ብባፅ ኣቢሉ ብዓሰብ ኣቢሉ ከም በልሻ ኣትዩሎ ንዓና ክዕግት ሕጂ ከይቀደመና ከሎ ንሕና ክነጥቁ ኢና ዝተበገሱ ብለና ምሸት ኣራኢልና ንብገስ ምሸት እዩ ከባቢ ውጫሌ ንኣቱ ውጫሌ ሕጂ ኣብኡ ዓረይ ንፀንሓና ምክንያቱ ውጫለ ላ ብድሕሪኡ ከዓ ሓንቲ ሊማ ትበሃል ንእሽተይ ዓድላ ካብኡ ሃይቂ ላ ካብ ሃይቂ ጢጣ ኣላ ካብ ጢጣዊ ተራራ ዝበሃል ኣሎ ካብኡ ደሴ እያ ሕጂ ኣብኡ ናይ ክልተ ሰዓት ውግእ ንገብራ ውጫለ ካብኡ እውን ኣልቂቕናዮ ኣልቂቕናዮ ምሸት ሰዓት 6ዱሽተ ኸውን ሃይቂ ኣቲና ኣብ መገዲ ሓንቲ ታንክ ሃሪምና ኣለን እንታሽቡ ኮይና ምሸት ኣቲና እጂ ሓደ ክፍሎ ሰራዊት ሓደ ረጅነ እንትናይ ወያነ ብድሕሪት ቆሪፁ ስለዝነበረ ነቲ መገዲ ቆሪፅዎ ገለ ዓሰርተ ኮነ ዓይነትረ ገለመለ ስቂ ፃዓና ቆሪፅዎ ፀኒሕና ሃይቂ ሒዝና እያ ኣብ ሃይቂ ሕጂ ጠጠው ኢልና ሓዲርና ኡ ውዒልና ምሸት ድሕሪ ሰዓት ክልተ ጀበ መፀና በበ ተክለ ሃይማኖት እሞ ደሴስ ሳልሳይ ክፍለ ሰራዊት ተቋፂርዎ ኣሎ ሕጂ ናባና ገፁ ግስግስ ኣሎ ሕጂ ኣብ ከባቢ ደሴ ኸይድና ክንዋግኦ ኢና እሞ ተበጓሱ ብለና ኣነ ሕጂ ክልተ ታንክታትን ክልተ ፀረንፈርትን ሒዘ ኸይድ ወዲ ኣባ ምሳ ኣሎ እዚ ጢጣት ተራራ ዝበሃል ኣብኡ እዩ ኣብኡ መፅ እዩ ኩሎም ተን ሸውዓተ ክፍለ ሰራዊት ናይ ወያነ ኣሎ ሓደ ክፍለ ሰራዊት ኣብኡ ዳርጋ ምሉእ ለይትን ምሉእ መዓልትን ተዋጊና ስጉም ኣይከኣለን ማይ እዩ ዓታሽምታት እዩ ዝሃርም ኣታሽሙ ኣብኡ ለስ ኣቢልናዮ ክፍንጥሰና ኣይከኣለን እጂ ዳሕርጋ ናይ ምሸት ሰዓ 8 ምስ ኮነ ኣብ ካልኣይ መዓልቲ ከነንሰሓብ ኢና ብሉ ቆም ድፋዕና መከላኸሊ መስመርና ኣብ ውጫለ እዩ እዚ ቦታ እዚ ክንገድፎ ኢና እዚ ወዲ ኣበባ በቲ ጥቃይ ኣሎ መልእኽቲ ገይሩ ውፃእ እብለኒ ሃራ ኢልና መከላኸሊ መስመርና ንሕና ውጫለ እዩ ንስኹም ግን ንስሪንቃ ክትምለሱ ኢኹም ኣብ ትሕቲ ወልድያ ኣላ ዓዲ ኣብኡ ክፀኒሕኹም ንግዚኡ
2: ርሕቆቱ ገምጊምና ስለ ዝነበርና እታ ዝገደፍናያታ ትእሰርተ ሰንሰለት ገምጊምናያ ስለ ዝነበርና ካበይ ክንጅመር ከም ዘለና ተውሰሸ ቶማ ድባሕጂ ናይ ታንክታትን ናይ ረሻሽን ፅቡ ገይረ ማዝኒዕማ ስለ ዝነበሩ ክላ ንሕና ንሪእና ስለ ዝነበርና ካበይ ክንጅምር ከም ዘለና ነታ ቦታ ክንከፍታ ተረዳዲና እጂ ብለይቲ ተውሲ ንጅምር በት መውፅኢና ማለት እዩ ካብኡ ማለያ ድብል ብወልድያ ዝመፅእ ሓፃዲት መዳፍዕ ማለያ ድብል መዳፍዕ ይመፀና ውግከይዱ መቸም ንሕና ንቐርብ ተኽሲ ብርትዕ ንሕና ንቆርቦ ንሕና ንቆርቦ ንሕና ንቆርቦ እታ ቦታ ከምታ ክንወፅ ከለና ጌርና ዝንደድን እያ ክንምለስ ከለና ኣቃፂልና ኢና ነታ መስመር ከፊትን እያ
0: እዚኣ ኩነታት እዚኣ ምስ ፈረሰት ወደብረሃብ ኣምለስ ጋራጅ ስለ ዝሓልፉ ዘለዉ ምስኦም ተመለስ ብሉ ኣብዚ ሕጂ ክትዕን ይሩ ሙሉእ መዓብ ተዋጊና መሊስና ተመሊስና ተባሂሉ ንዓ ወደብራ ካል ኣማራፂ የለን ኩሉ ፅዋር ዝገደፍነዮ ነፈርቲ ድኩዖ ከይገብርዎን ንዞም ጋራጅ ተመለስ ኢለ ሽዑ መሊስ እየ ወጋሕታ
2: ታንከኛ ይምፃእ ረሻሽ ግን ወደብራ ሒዝዎን ይመለስ ዝብል ትእዛዝ ካ ካልኣይ መፅ ሽዑ ንሽዑ ማለት እዩ ዳርጋ ሽዑ መሬት ቀውጢ ኮይናና ማለት እዩ መርጫ የለን እንታይ እቲ መምለሰ ዕላማ ዳሓር ነፂርልና እምበር ክምለስ ከም ዘለኒ ጥራሕ እዩ ተሓበሬታ መፅ ወዲ ኣባ ማም ዝብሉ ካሎ ክትመለስ ኢኻ በይንና እዋ ናም ፀገም የለን ሕጂ ተጠቕምህና ንኣና ሽዑ ወጋሕታ ስለ ዝኾና ሴርናዮ ዝወፀአንካ እታ ቦታ ክንምለስ ከለና ከምኡ ክፀንሐና ኢልና እንዳሓሰብና ከለና እታ ቦታ ኣይተዓፅወትን ኣይተመለሳን ፀላእ እዩ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

0: ክብራት ተዓዘብቲ መደብና ኣብ ናይ ዝሓለፈ ሰሙን ዝነበረ መደብና ቅነ ተምሃሮ ኣብ ንእዞም ኣባሮንቱ ከም ዘቕረብና ዝዝከር እዩ። ንሎሚ ድማ ካልኣይ ክፋሉ ሒዝናልኩም ቀሪብና ኣለና።
1: Thank you.

0: ኮነሬል ንጋቱ የጥንቱ የጥዋቱ አንድ ለናቱ ያጋጫል ከብሬቱ መሪር ለሓመቱ
1: ርስትየ ጉረኛ ርስትየ
0: ገጽ ንፈት ወርኢና ብሩኽ መዓልቲ ክንውዕልና ብሓቂ
1: ናስቲ ቅርበኝ
0: እሺ እሽባት ኮነሬል እጥቁኮ ልካ ኣብ ፊልም ንሪኦ ራምቦ ትመስለው
1: ኣንተኮ ምርጥ ሰውንህኮ ቀለኛ ነ ዕላልካ ጥዑም እዩ
0: ኣይ ጥዑም ጥዑም ይፈልጥ ጥዑም ጥዑም ዝፈልጥ
1: እንደተለመደ ልስጥህ እንዴ
0: ከቻልክ ከቻልክ ጓት ኮነሬል ከቻልክ
1: እሺ እሺ እንካ እንካ ኣይዞ
0: ኣመሰግናሉ ኣመሰግናሉ
1: ኣይዞ ኣይዞ ርስትየ የጠፋ ሲነካ ኮ ቀኒ
0: እንዴ ኣለኹ እንዴ
1: ምን ዓይነት እቃ ነው እንታይ ሂዝካ ኣለኻ
0: ክፍትን ኢለ ንግድ ሃስብ ኣለው
1: ከቻልክ ጥሩ እሺ ኣይዞ
0: እሺ ሓንቲ ሕቶግን ነራትኒ
1: ምን ዓይነት ጥያቀ
0: እዚ ኮንትሮባንድ ገለ ስራሕሲ ከመይ ትርዮ
1: ማለት
0: ከም ንግድ ከም ስራሕሲ ከመይ ትርዮ
1: ኣየ ርስትየ እንደዛ ሓስብሃል እንዴ
0: ሓሲብና ገለ መለ ክነጋግድ ኢልና ሓሲብና እንታይ እሞ
1: ከምኡ ምህሳብካ ድሃን ነይሩ ግን ንኣኻ ዝኸውን ስራሕ ኣይኮነን በጣም ሃደገኛ ስራሕ እዩ ደሞ ጅግና ምዃን ይፈልጋል
0: ምሽ
1: ኣው ላንተ ቀለል ያለ ስራሕ ማለተይ ምስ ኣቅምካ ዝከይድ ዓይነት ስራሕ እዩ ዘድልየካ ሓቀይ እንድየ
0: እዋ ሓቅኹም ሓቅኹም
1: ኣው ርስትየ ዳን ቀስ ኢልና ክነእልል ኢና ሕጂ ግን ክገድፈካ መልካም ቀን
0: ብሩኽ ቁነ ብሩኽ ቁነ ኮነሬ ብሩኽ ቁነ ጅግና ምዃን የድልዮ እዩ ይብለኒ ካበይ ንላዕሊ ጅግና እንታይ ደልዩ

0: ንምንታይ ዳ ተዓኒድካ? እንታይ ትፅበለኻ?
1: ዝተባረኸኹ መዓልቲ ክውዕልሲ ቤትና ዘፍርየ ትሕዝቶ ጥዕም ኣቢለል ክወፅ ኢለ
0: ትኽብትኻ ምስሕኒ ዘይትብርስቶ
1: ኖኖ ኣነ እኽሊ ክለክፍ እምበር ክበላዕ ኣይደለኹም
0: ጌዳ ኣብ ካልእካ ተመሳሕ እቲ ቦይ ዘምፅኦ እኽሊ ተወዲእ ንስኻ ከዓ ጥር ትብላስ ቤዛ ይምፃእካን
1: ናይዛ ወርሒ ካብ ስራሕ ደው ዘበልኳ ክንዲ ዝዛረብ ዘለኺ ምስ ሕጂ ሰጥ ኢለ ስራሕ ጀሚሩ ኣለኹ
0: ወይ ሓወይ እምበር ትሰርሕ ዘለካ ኮይኑ ይስምዓካ ዘሎ ሂወትካ ሙሉእ ኮይ ስራሕካን ሕጂ ኢኻ ትጅምር ዘለኻ ከመይ ከም ትኸይድ ከዓ ክንርአካ ኢና
1: ሕጂ ድኣ ገለ ዓይነት ሰባት እንዲ ረኺበ ዘለኹ ስምዕኒ ሞ ካልኣይ እዛ ኮንትሮባንድ ከም ዝፈትዋዮም ገይሮምኒ ዘለዉ ምሽ ናይ በዓል ሰለየ ገለ ኩሉ ዕሊለኪ
0: ኣታኦም ነገር ተጌርካ ዶ እዞም ሰባት ብሓቂ ሰብ ውዕለትካ እዮም ካብ ዘይነበረካ ኳ እዮም ካብ ፍቕዶ ሲነማ ካብ ፍቕዶ ባር ምስኦም ስራሕ ኢሎማ ጀሚሮም ካ ዘለዉ ኣምላኽ ዲ ሽግረ ይርእዩ ሰዲድዎም ኣነ ክርዳእከምኡ
1: ዘይኮነ እዞም ሰባት እዚኦም መጀመርታ ንዓይመፅኦም በዕሎም እዮም ረኺቦምኒ ስኻ ዓብ ሰብ ኢኻ ብዙሕ ሰብ ትፈልጥ ኢኻ ለባሚ ኢኻ ገለ ኢሎም መሳርሕቶም ገይሮምኒ ክትፈልጥ ኸማናነ ተለሚነ የ ስራሕ ጀሚረ
0: ኣታ ስኻ ድኣ እንታ ክትልመን ስማዕ ኩሉ ሰብ ተዝሓቐካ ዝፈትወካ ከይመስለካ ሞውዓሊኦም ዝጥቀሙልካ ዘለዉ
1: ሰብኣይ ፅላእካ ንዓይቲ እንኳ ሃብተይ ሰብ እዩ ክዚአን ሓዚአን
0: ናይ ኮነሬል ንጋቱ ደን ዚአ
1: እወ ዶሞዘይ ግንቅኒ ኢለ ክምፅ
0: ኣነ ኮ ይገርመኒ እዩ ብምንታይ ከተናብረኒ ኢለ ተመርዒካ ኮ ድንፅው እዩ ዝብለኒ
1: የንብረክ ግን ኣለኹ
0: ከይፅምወክ የናብረክ ኣለኹ ባበል ኣቦይ ደው በለለይ
1: እሱ ድኣ ንኩላትና ኣቦና ማለት እንዳኣሉ
0: ንዓኻ ደኣ ካልእ እምበር ወረዲኻ እዩ
1: እዋ ኣደይ ኣቦይ ሓትነይ ኣየምሳዝ ግድ ሞ ንዓይ ኩሉ ነገር ይምበር ኣይሙሳዝ
0: ያኽለካታ ዕድለይ ለኪምካ ኣባብ ዕድልካ ትነብር ኣለኻ እንጋሓ ዘለይ ዝገንዘብ ድሕሪ ሕጂ ካብ ኮነሬል ንጋቱ እንታይ እንዳገበርካ ተምፅኦ ዘይፍለጥ ገንዘብ ኣይቅበለካኒ ሓሲኻ ዲኻ ተምፅኦ ዘለኻ ሰሪቕካ ዲኻ ተምፅኦ ዘለኻ ሰብ ቀትልካ ዲኻ ተምፅኦ ዘለኻ
1: ኣነ
0: ንስኻ ወ ኣኸለ ኣይቅበለካኒ
1: እዚ ፅጋብ እዩ
0: ፅጋብ እንታይ ኣብሊዕካ እኒ ፀግባታ ንስኻ እንበርሙስ ኣብ ክንዲ ሰሪሕካ ገንዘብ ተምፅእ ጭራ ኮነሬል ንጋቱ ሒዝካ እንዳኸድካ ዘዝሃበካ እናተቐበልካ ሽመይ ከተኽፋኒ ከተፈፍለኒ ዲኻ ደሊኻ በዚ ሕብረተሰብ
1: ዋቱም ሰባት እንታይ ትብለኒላ ንዓይ ገንዘብ ተምፃኹል ክትጓየቑዩ ገንዘብ ተዘይምፃኹል ትጓየቑዩ እሞ እንታይ ዳ ክገብር ትርኢኒ ኣለኺ
0: ዘይ ገንዘብካይ ገንዘብካን እዩ
1: ኣብ ጅባኻ ተኣቲ ገንዘብካ ይብለክ ኣለኹ ብነብሲ ክትጓየቑ ስለ ዝደለኺ ክምበር ናይ ገንዘብ ፀገም ከማ ኣይኮነን ዘለኪ ካይደ ኣለኹ
2: እዚ ስራሕ ሞ ከመይ ትግምግመ ኣለኻ
3: ንልዕሊ በጃ ካይለካ ርስቶም ቁርቦ ጃህላ ይኮይኑ ይስማዓኒ ኣብ ነገራት ካዓ ብዙሕ ጉዱስ ኣይኮነን
2: ኣነ ዝገርመኒ ንፉኩስ ዝበለ ስሪሕት ከይከውን ንኮነሬል ዝኣክል ክቕንፅል ዝሓልዩናያ ሰብ ምኾኑ ይፀገም
3: እምቦ ካልእ ኣማራፂ ዝበሃል ይብልናን ኮነሬል ማዕርኽ እንደይ ጥንቁቕን ሓደገኛን ምዃኑ ትፈልጥ ኢኻ እቲ እንኮ ምስኡ ክራኸብ ዝኽእልን ምስኡ ሻክሰቲ ዝኽእል ሰብ ድማ ርስቶም እዩ ስለዚ
2: ንሱ ዳ ይርዳእኒ ኮይኑ ወላ እውን ኣብቲ ንበይኑ ትዘናግዓሉ ባርተዘሩ ብዘይ ፀገም ተፀዊዑ ከኣቱ ምስ ረእኹ ገሪምኒ እዩ ግን ከዓ ርስቶም ኢና ንብል ዘለና
3: ክንሰርሖ ግዜ ይወስደልና ይኸውን ክመፅ እዩ ሰባብ ምስራሕ እመናታዊ ድ
2: እሞ ትትብዓትከ ሓሞት
3: ኣብ ዕላማና እንተእቲናዮ ኩሉ ነገር ይከኣል እዩ ድሓር ድማ ኣብዚ ኮንትሮባንዲ ኢልና ስራሕ ጀሚርናዮ ዘለና ንስኻ ከመይ ትግምግሞ
2: ንሱ ዳ ዝበልካ ይሰምዐ ዝለኣኽካዮ እውን ብትኽክል ይሰርሕ እዩ ግን ክሳብ ክንዘይ ምስጢራዊ ምኻን ንዓይ ኣይነፅረለየን ዘሎ ኣብ ሽግር ከየተወና ነስክፍት ኣለኒ
3: ኣነ ክሪኦ ከለኹ ቁሩብ ዝቕየር ዘሎ ኮይኑ ይስማዓኒ እዛ ስራሕ ካብ ዝጅምራ እታ ደድሕር ኮነሬል ምኻድ ጥራይ እዩ ዘይቋረፃ እዚኣ ድማ ክቋርፃ የብሉን ምክንያቱ ንዓና ስለ ተገድሰና
2: እሱ ዳ ፅበቅ ኣለኻ ግን ክሳይ እንተገብርና ኸ
3: እንታይ እዩ
2: ብመንገዲ በዓልቲ ቤቱ እንተወደብና ይኹም ይትርእዮ
3: ክኸውን ይኽእል እንዲ ግን ክገፍሐና እዩ ኮነሬል ሓደገኛ እዩ ቁሩብ ግዜ እንተበሊዑ መስመራትና ክበታትኹ ይኽእል እዩ
2: ሓቅኻ ኣለኻ ድሮ ኸማን ክንደይ ክሳራ ንህለውሪትና ንህለካ መፅ እዩ
3: ድካ ኣብ ሰዓቱ ርኢኻ ኣለኻ እዚ እውን ሓደ ካብቲ ለውጢ እዩ
4: መርሓባ ዓመታትና ደንጌዴ
2: ኣይ ደንጎኻን ልክ ኣብ ሰዓት ከመፅኻ
5: ብንቤን ምስ ፀናሕካ ድኣ
4: ናብተን ዝለኣኽኩም ንንብረት ኣብፅሓቢለየንሲ ብገዛ ገይረ የመፅ
5: ፅቡቅ
2: ትፈልጥ ርስቶም

0: ማዕርክንደይ በሊሕን ትኩር ንምዃንካ ፈሊጥና ኢና መሳርሕትና ጌርናካ ዘለና ይርዳእካ ይምሽ
1: ሓቁኹም ይርዳእኒ
2: ኣጆኻ ርስቶም ሳላ ብልሕኻን ክእለትካን ገንዘብ ብገንዘብ ክትከውን ኢኻ
1: ይበሎ ይበሎ
2: እንካብ መዚአን ተቐበለኒ
1: ተደእኒ
2: ደሞስካ እዩ
1: እውይ የቐኒለይ የቐኒለይ ኣብ ሰዓታ ረኺብካ ኒበቃ ኣብ ሰዓታ ባ ካብዛ ጭቕጭቕ ናይ ሰበይተይ ከማ ንዕርፍ
2: ኣጆኻ ክትዕርፍ ኢኻ ልዕሉ ኩሉ ግን ፀግዕ ዝኾኑኻ ሓለፍቲ ኣለዉካ ምሽ
1: ዋ ኮነሪ ንጋቱ ከማን ጥራይ ስራሕ ርኸብ እምበር ኣነ ብጎንኻለኹ ፀግዖ ኾነካ እየ ዝብለኒ ማለተይ ሲ ንኹላትና ፀግዖ ኾነና ይኽብል ኢለ
2: ፅቡቕ እምበር
1: ሕጂ ኸማን ከይደ ክነግረ እየ
0: እንታይ ትብሎ
1: ኮንትሮባንድ ገለ ንስራሕ ከም ዘለና ክነግሮ እየ ማለት
2: ኖ ምስጢር እናበልናካ ንሱ ሓላፊ መንግስቲ ስለ ዝኾነ ክኣስረና እውን ይኽእል እዩ
1: ኮነሪል ክኣስረኒ
2: እዎ ኣስረና
1: ኣቶም ሰባት ኣይትሰከፉ ማለተይ ሲ ኮነሪል ኮነ ዓይ ቀረቢ እይኮዩ ንዓይኮ ሓወይ ይኮዩ
2: እሱ እውን ብጣዕሚ እዩ ዝፈትወካ እቶም ሓለውቲ እውን ብዘይ ዝኾነ ፀገም ክእትዎ ካርእ እዮም ኣለኹ ግን ከመይ ቕርርብኩም
1: ሰብኣይ ጓልሓትነ ይኮይ ንዓይ
3: ዋው
1: ሕጂ ኣዲስ ኣበባ ሰዲድዎ ኣሎ ቀፃሊ እየ ናብኡ ዝመላለስ ነይረ ብከምዚ ከዓ ርክብና ኣዝዩ ፅቡቕ ነይሩ በቃ ንዓይ ከዓ ብጣዕሚ እዩ ዝፈትወኒ ኩሉ ግዜ ከማን መስሓቃኒኻ እዩ ዝብለኒ
0: መስሓቃኒ ዝብለካ ኣመኸተስሓቀ ይፅዋዓካ
1: ኖኖ ወላ ካልእ ከማ ንዕልል ኢና
2: እንታይ
1: ከምዚ ኣብ ፊልምታት ዝረእኽዎ ገለ ኩሉ እየ ዘዕሎ በቲ ዘዕልሎ ሜላ ገይሩ ነዘን ወንበዴታት ወዲእዎን ይብለካ ኣለኹ ካልኣይ እዛ ብክልተ ኢትካ ምሻላ ሽጉጥ በዚ ከም ጌርካ ኣውፅእ ገለ ብልካ ተረግረግረግረግ ትብላ ብክልተ ኢትካ ምትኳስ እሳ ኸማን ኣነ ኣላሚደ እዮ ነና ናይ ብልበየ እንታይ መኩሕሰወኩም እየ
2: ኣብ ጉዳይ ህዝብን ውድብን እንታይ ኣፍልጦ ኣለካ
1: ውድብ ኢልካ
2: እዞም ተጋደልቲ
1: ተጋደልቲ እዞም በረኻ ገለ ዘለዉ
2: እዎ ንሶም
1: ወሪድና እንታይ ንፈልጦም ሕና እንታይ
2: ኣብ ጉዳይ ህዝቢ ኸ
1: ጉዳይ ህዝቢ ድኣ ሰበይተይ ኣል ኣለኹ ከምዚ ቁፅሪ ህዝበይ ኣብ ምዕባይ ከዓ ክሰርሐ ማለተይ ሲ 8 ከብፅሖም ሓስብ እየ
0: 8
2: ንሓን ንሓን ኣብ ጉዳይ ሃገርከ
1: ሃገር ዳ እንታይ ኢትዮጵያ ትቅደም በል ብሉና ኣነኸ ኢትዮጵያ ትቅደም ንብል እንታይ ሞ ካብኡ ሓሊፍና ምእንታ ክንፈልጥ ኢና
2: ንሓ ንስኻ ኸ እንታይ ትሓስብ
1: ብውልቀይ
2: እዎ ብውልቅኻ
1: እንታይ ሞ ክንሓስብ ኢና እንታይ ማለተይ ሲ ከምዚ ንሓነ ብሕጂ ከዓ ንሓስበሉ
2: ንሓን ፅቡቕ ቀሲልካ ተሓስበሉ ብዝኾነ ንኺድ ሓደሓደ ክብለኩም
1: ሕጂ ዘረባ ምዚኻ እዚ ኣ ሞ እንታይ ቀሲልካ ሓስበሉ ድኣ ሕጂ ኮፍ ኢልና እምበር ኣስፋሕ ኣቢልና ብዛዕባ ሃገር ንዕልለሉ እንታ ሰሊሓወ
2: መቸ መዋዛታትካ ይምኖኒ
1: ናይ ብልቤ ዘንደሞ ዝኣ ብሰላም ገዛ ንብፅሓ እምበር
0: ኖኖኖኖ ሎም መዓልቲ ናተይ ግብጃ እዩ
1: ከምኡ ኣበለኒ
0: ኣብ ጅባካ ዘሎ ንበዓልቲ ቤትካ ሃትባ
1: ኣታጥዑኒካ ተዛሪብካ ንዓናይ ጥራይ ቅስል ኢልና ከዓ ንምስ
2: ንኺድ ጥራይ ባዕልኹም ኣናራውጊድዎ ንኺድ

0: ሸወይታይ ዲኽቲ
1: ወይ እዛ ኸዳን እዚኣ ክትገብርያ ከለኹ ኮ ክትፅብቕ ትኾኒ
2: ፈቲኻያ ተሓጊስካ
0: ልክዕ ከምቲ መጀመርታ ክንምርኦ ከለና ዝነበርንያ ልክዕ ከምኡ ኮይክኾንኪ ወይ ተሓጉስኒ ዘለኺ
2: ርስቶመይ ደይቲ ቀደማ ካይዳኻ ስለ ዝሕርቕኒ ዝነበረ እየ እምበር ኣነ እውን ኮይፈትወከ እዩ ሕጂ ግን ሰብ ኣይኮን ካለይኻ
0: ብሓቂ ይሕግሰክለኹ
2: ከመይ ዘይሕጎስ
1: ኢደይ እዚአን ከዓ ደሞ ዘየን
2: ብሓቂ እውይ ተመስገን እሞ ካብ ሎም ስራሃፅካ ክንበልዕ ክንጅምር ኢና
0: ዋ እንታይ ረሃፅ ሸውተይ ዋ ድራራይ ስራሕ ክንዲኺ
2: ዋይ ርስቶመይ መቸም ዋዛ ይምነወካን እዩ
0: ናኖ እንተዘይ ስርሒ ክርዳእል ክኽእል እየ ምክንያቱ ካብ ዘለኽዮ ዝዓቢ ድራር ከዓ የለን
2: ርስቶመይ እቲ ካብ ሰብ ካብ ዘይጠቕሙካ ሰባት ተቐቢልካ ተምፅኦ ዝነበርካ ገንዘብ ዘይኮነስ ትዕበ ትንኣስ እታ ብረሃፅካ ስርሕካ ትገምፅኣ ገንዘብ ንስያ ንዓይ ዝያደ ሓጎስ ትፈጥረለይ
0: እሱ ድኣ ፅቡቕ ኣለኺ ግን ኮነሬል ኮኑ ኣይጠቕመኒ ኮ እዩ
2: ንሱ ይጠቕመካን እዩ ዝጠቕሙካ ዞም ሕጂ ተዳሊኻዮም ዘለካ ናይ ንግዲ መሳርሕትኻ ሰባት እዮም
0: በዓል ሰሎሙን ማለት ክድ
2: እወሶም ስራሕ ፈጢሮም ኳ እዮም ደሞ ዝህቡካ ዘለዉ እቲ ባህርኻ ዘምፅዎም ምሕያሻት ገዲፍና ማለት እዩ
0: እወ እሱ ድኣ ፅቡቕ ኣለኺ ግን ሸወይተይ ንኾነ ርኤል ስለምንታይ ትፀለዮም
2: ከይ ስራሕካ ስለ ዝበካ ቶቶኳባይ ገይሩ ለማ ናይ ቀይርካ ወረ ንምንታይ ከም ዝበካ ክትፈልጥ ዶ ልዕሊ ኩሉ ኸ ንሱ መሃብ እንተቋሪፅዎስ ንስኻ እንታይ ኢኻ ክትከውን
0: ከምኡ ከ ኣባሎ እዩ ግን ይኣብየኒ ትብል እዮ
2: ይኣበይካዋ መሃብ እውን ከይረብርብ እዩ ንስኻ ነብስኻ ትኽኢልካ ግን ናፅነትካ ኣውጅካ ኣለኻ ማለት እዩ
0: እሱ ላ ፅቡቅ ኣለኺ ንዕና ይበል ንዕርፍ
2: ሓንቲ ነገር ግን ክነግረካ ምሽከማን በዓል ሰሎሙን ብዙሕ ፅቡቕ ነገር ገይሮም ኢልካ ምስኦም የስርሑኻ ይሓልዩልካ ብዘይ ዝኾነ መበገሱ ገንዘብ እውን ኣብዚ ኮንትሮባንድ ምስኦም የስርሑካ ኣለዉ ግን ንምንታይ እዮም ዝሕግዙካ ዘለዉ ማለት ይስ ርክብካ ክንፅር ኣለዎ
0: ርክብካ ምንፃር
2: እዋ ንምንታይ እዮም ዝሕግዙካ ዘለዉ ኪንዮ ስራሕ እውን ሰብኣይ ከም ትኸውን ገይሮምሃ እንታይ ክትሕግዞም ከም ዘለካ ስክትፈልጥ ኣለካ ምክንያቱ ንነዊሕ ምስኦም ብስራሕ ክትቅፅል ተደሊኻ ርክብ ክንፅር ኣለዎ ርክብ ተነፂሩካ ብኣስ የለን ማለት እዩ
0: ካልኣት ብኣሶ ግን ዓቂ ኸኸ ርክብ ክንፅር ኣለዎ
2: እንተነፂሩ እንታይ ክትሕግዞም ከም ዘለካ ትፈልጥ ኢኻ ክምልኡልካ ጥራሕ ደይኮነስ ክትመላለዩ ኢኹም ማለት እዩ ሓራይ ንዕና ይበል
0: ሓራይ
3: እዚ ብፍፁም ክኸውን ኣይነበሩ ኮነሬል ተፃዊትልና እኳ እዩ
4: ስማዕ ንዶ እንታይ ዝወፅእ ሓበሬታ ኣሎ እዚ
3: እሱ እንዲ ደኣ ገሪምኒ ዘሎ ስጋብ ሕጂ ዝወፅእ ሓበሬታ የለን
4: ተፃዊቶም ኢልና ኣንተ ስዕድ ክተሓዘካ ማለት ክልተ ሞት እዩ ሰብ ኣኽሲሮምና ብኸመይ ግን ክፍለጥ ተኻኢሉ ትብል
3: እንታይ እሞ ክንብል ኢና ኮነሬል ኣብ መርበብና እቲ ሓደ ስጉምቲ ይቕድመና ምህላው ይትፀገም
4: ስማዕ ሰሎሙን ሕጂ እውን ዝኸፍአ ሳዕበን ከየምፅእ እንከሎ ብቕልጡፍ ዝደልየሉ መንገዲ ክፍጠር ክኽእል ኣለዎ
3: እወ ሕጂ እቲ ግዜ እታ እንኳ ኣማራፂትና ግን ብመንገዲ ርስቶም ጥራይ ክትከውን ዘለዋ
4: ሕራይ ፅቡቕ ግዜኸ ይወሰድና ንወድእ ምሕባር ይገድሰና ድዩ
3: ከከም ኩነታቶ ግዜ ርኢና ንውስኖም ውሳኔታት ግን ክህልውና ይኽእሉ እዮም
4: ፅቡቕ
0: ከመይ ውዕልኩም
3: መርሓባ ርስቶም
4: እንታይ ጌርካ ወዲእካ ዶ
0: እዎ
3: ፅቡቕ
0: እንታይ ደኣ ድሓ እንዲኹም ገጽኩም ፅቡቕ የለን ማለተይ ሲ ከምዚ ዝኾነ ዝተታሕዘና ንብረት ገለገለ ኣሎ ድ
3: ኣጆኻ ዝተታሕዘና ወል ሓንቲ ንብረት የለን
0: ድዒ ኣነ ደኣ ከምዚ ክብልብል ኢልኩም ኒኢለ እንታይ ደ ክብለኩም ደሊ ኣነስ ክሓተኩም እንደ ደለ
3: ፀገም የለን ድላይ ክሓተተና
0: ርክብናስ እንታይ እዩ
4: እንታይ ማለትካ እዩ
0: ርክብናስ እንታይ እዩ ርክብ እንድሕር ነፂሩስ ዝኾነ ባእሲ የለን ማለት እየ
3: ናይ ኣሕዋትን ናይ ስራሕን ርክብ እዩ ዘለና እንታይ ሓዱሽ ዝተፈጥረ ነገር ኣሎ ድ
0: እንድዒ ኣነ ከምዚ ገለ ነገር ዝደለኹም ንገለ ኮይኑ ይስማዓኒ ዘሎ ማለተይ ሲ ንዓይ እንዲ ተሰሚዕኒ ንዓኹም ተተይተሰሚዑኩም ግን ፀገም የለን ሓቂ ትሓሽ
3: እቲ ሓቂ ዲኻ ክትፈልጥ ደሊኻ
0: እንታይ ኣሎ ዲኻ ሓቂ
3: ርስቶም ካብ ሎምን እንዳሓር ናይ ኮንትሮባንድ መሳርሕቲ ዘይኮንና ናይ ዕላማ መሳርሕቲ ኢና ክንከውን
0: እንታይ ከመይ ማለትካ እዩ
3: ርስቶም ንሕና ነጋዶ ዘይኮንና ተቓለስቲ ኢና
0: እንታይ ተቓለስቲ
3: ኣይትሰንብድ ንስኻ እውን እንተስ ብፍላጥ እንተስ ብዘይፍላጥ ኣብቲ ቓልሲ እጃምካ ክተበርክት ኢኻ ፀኒሕካ
0: እዋ
3: እዚ ኩሉ ብኮንትሮባንድ ክተመላልሶ ዝፀናሕካ ንብረት ንሜዳ ይኽእል ኣ ክፀኒሑ
0: እንታይ ኹም ትዛረቡ ዘለኹም
4: ስምዓኒ ሞ ብፃይ ርስቶም
0: ኣነስ ኣብዚ ከለኹስ ይቃለስ ኣለኹ ማለት ድዩ
4: ቃልሲ ግዜን ቦታን ኣይፈልን እዩ
3: ድሓን ርሶም ዘረባ ናይ ሕፅር ክነብሎ ብሓደ ዓብ ጉዳይ ክንዘራረብ ስለ ዝኾንና ልክዕ ሰዓት 4 ኣብዛ ቦታ ንራኸብ ክ ክትከይድ ትኽእል ኢኻ።
0: ሕራይ ከይደበሉ
4: ስማዓን እንዶ ሰሎሞን፣ ምስዚ ምስ ኮነሬል ዘለዎ ቅርበት ኣብ ግምት እቲኻስ ነዚ ሓሲብንያ ዘለና ነገር ክተግብሮ ይኽእል ዶ ትብል?
3: ኣይትጠራጠር በረ፣ ካበይ ድዩ ብዚ ደረጃ ዝበፂሑ? ነዚ ንኽትግብር ፀገም ዝበሃል የብሉ ንኺድ ማጅ
1: እንታይ ፀጎም ኢታዝ ከምታ ዝመርክዋ ሰጥ ንህይወተይ ከይገብርሲ ባዕላያ ፀገም ክኣቱ ብምንታይ ጠፊኢ ክብላታ
2: ኣንተ ተኻ ኾንከ ተሸቃሸቕ ካሜትካ
1: ኣታ ክንበልዕ ክንብልሲ ክንብላዕ እንታይ ሓደጉ እዩ እንታዝ
2: እንታይ ኻ ኾንካ ወረ መን ይረኺብካ?
1: ስራሕ ኣቋሪፂ ኣሎ።
2: እንታይ ኢልካ?
1: ካብ ፅባሕ ስራሕ ከቋሪፂ የብለክ ኣለኹ።
2: ወይ ኣነ እዚ ሓልፍለ ወእንተ ኮይኑ ኢልካ
1: ንዓይ ኣብዘ ድልየኒ ስራሕ ክእትውን ይደል ኣለው።
2: እዞም መሳርሕትኻ
1: ወ
2: ንዓኻ ዳ እንታይ እንዳበልዮም ኣብ ካልእ ስራሕ ዘእትውኻ?
1: ሕማቕ ኣጋጣሚ ኮይኑ ሕፅር ብዝበለ ግን ኣነ ካብ ፅባሕ ነዞም ሰባት እዚኦም ጠቕላላ ክረኽቦም ኣይደለን እየ። ምክንያቱ ኣነ ዘይደልዮ ነገር ክገብር ይሓትን ኣለው።
2: ሰቐል በጃኻ ካልእ ሰብ ከማን ከይሰምዓካ ወረ ንዓኻስ ካብ ስራሕ ወፃኢ ካልእ እንታይ ስለ ዝፈልጡልካ ዳዮም ዳሓትኻ?
1: ሕጂ ከማ ንዘኪር እየ ዳሃይ ክን ዳሃይ ኣቦይኑ ከማን ሓቲቶም ንነሮም እዮም
2: እሞ ዝማድና እዮም ካብ መጀመርቲ እውን እኮ ጠርጢረ ነይረ እዩ ካብ ዜሮ ተበጊሶም እስክንዚ ክሕግዙና ኣይክእሉን እዮም።
1: ኣንቲ ሰብ ንስራሕዮም ደልዮምኒ ንፅባሕ ከዓ ቆፂሮምኒ ኣለዉ እኮ እየ ዝብለክ ዘለኹ።
2: ስራሕ ዳኣ ምሽ ትሰራሕ ኣለኻ?
1: ኣንቲ ካልእ ስራሕ ንዓኸ ዘይርዳእክ ነገር ኣሎ
2: እሞ ክትነገረ እንዲኻ ደለኻ ኮንካ እንታይ ካ ትብለለካ ሕጂ እስከ መወዳእቱ
1: እንታይ ክብለክ ዳ ይዕልለክ ኣለኹ። ናይ ኮነሬል ሰዓት ክትኣክል የፅበ ዘለኹ እምበር ከይደ ንዑ ክነግሮ እየ።
2: ንዑ ዳ እንታይ እዳበልክ ያ ክትነግሮ መናገር ትኻሪ ኮይኑ
1: ብሓደ ክንከቶም ናብቲ ቆፀር ምስኡ ክመኻኸር እየ።
2: ኣንተ ሓይምካ ዲኻ
1: ኣንቲ እታ ክሓምም ስኽ እንደበል ነዞም ሰባት ኣይፈለጥክ እዮም ዘለኽ ንስኺ
2: ትማኸር ድሕር ኮንካ ምስኦም ምስቶም ኣሕዋትካ ዘይትመኻር ወይ ከዓ ልዕሊ ዓቕመ እዩ ትብሎም። ስማዕ ምሕጋዝ ዝተተረፈካስ ኣፍካ መሓዝ ስቕ ምባል ከዓ ክትፅን
1: ስቕ ኣይብልኒ ሰብኣየ ናይ ሰብኣይ ነገር ካብ ዓለይ ክውስን እየ ክትፈልጥ ዘለኪ
2: በልዛ ነገር እዚኣ ዋዓላ ሞ ኣነ ንስኻን ካብ ፅባሕ ብሓደ ተለና ትርኢ ኢኻ
1: ትፈልጡ እዮም ዲኹ ነዞም ሰባት
2: ይፈልጦሞ ንስኻ ሰብኣይ ክትከውን ስረ ዘዕጠቑካ ሰብ ዕለት ካብ ምዃኑ ንፈልጥ።
1: ኣነ እውን እኮ ስራሐይ ብግቡእ እየ ስራሕ ኣሎም ነረ ሕጂ ግን ካብቲ ቐንዲ ስራሕና ወፃኢ እዮም ዝሓትኑ ዘለዉ።
2: ወይ ኣነ ኣንታ ተማሓይሽካ ነበልጉስ በቃ ንድሕሪት ክትምለስ ኣነ ንስኻን ብሓደ ክንቅፅል ትደልዲኻ ሓፃር
1: እንተ ቀትሎም ንዳ ከመልና ብሓንሳ ክንቅፅል
2: ኣታ ንዓኻ ዳ እንታ ክቐትሉልካ ኣነ ዝበልክዋካ ምግባር ድሕር ከም ዘይብል ትፈልጥ ኢኻ። እዛ ነገር እዚኣ ዋዓላ ሞ ኣነ ንስኻን ብሓደ ተለና ክትርኢ ኢኻ
1: ኩሉ ሓደ ንዓይ ደይንሶምሲ ኣነ ብዘይፈልጦ ሂወት እትዮም ሂወተይ ክሕልፍን እዮም ተሓስቡ ዘለዉ ኩሉ ሕልፈት እዩ ከይደ ኣለኹ ኣነ
2: ርስቶም ኣታ ርስቶም ርስቶም ስምዓኒ
5: ጌታየ ቢሮ ቤት መፅካን ነይረ ሎሚ ኣገዳሲ ዝኮነ መረጃ መፂና ኣሎ።
6: ጎሽ ምን ዓይነት መረጃ?
5: እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ኣብዚ ከባቢ ክልተ ወንበዴታት ከም ዘለዉ ተጨባጭ ዝኾነ መረጃ ሂቦምን ኣለዉ።
6: ምናልባት ግን መፃወድያ ከይከውን መከታተል ኣለብህ።
5: ደና ን ኣብ ግምት ኢትና ንከታተሎም ኣለና።
6: እርምጃ መውሰድ ኣለብህ። ኣብዝ ሓፀረ ግዜ ኣብ ትሕቲ ቁፅፅርና ክንእትዎም ክንክእል ኣለና።
5: እሺ እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ንወላዲት ሃገርና ይቅረታ ሓቲትና ክንምለስ ኢና ይብሉ ኣለዉ። ከመይ
6: መረጃኦም ወዲኦም ድዮም?
5: ኣው ጨርሰዋል።
6: እንደሱ ከሆነ እንደ ተለመደ ኣስወግዳቸው። ጠርሻለሁ፣ መሄድ ትችላለህ።
5: እሺ ጌታ።
0: ኮነሬል
7: ከመልና
6: እንዴ? ርስትየ ደና ይደለህም እንዴ?
7: ኮነሬል ንእሽተይ ዘረባ ነራትኒ።
6: እሺ ተናገር።
7: እንታይ
6: ምስጢር ኣላ ይደ?
7: ኣው
6: ምስጢር? ናይ ምንታይ ምስጢር?
7: ምስጢር ምስጢር ኣሕዋት።
6: ርስትየ ኣይዞ ወንድሜ፣ ንገረኝ ንገረኝ እስኪ ኣይዞ።
7: እሺ ምን?
6: ርስትየ ኣይዞ፣ ኮነሬል እኮ ነይ፣ ኣይዞ።
7: ኣው ኮነሬል በጃኹም ኮነሬል፣ ሰበይተይ ክትፈትሓ እንደልያ
6: እባካችሁ፣ እንዴ
7: እባካችሁ፣
6: በቃ
7: በጃኹም ጋት ኮነሬል በጃኹም።
6: ርስትየ በቃ እሱ ነው ምስጢሩ።
7: ኣው
6: እሺ፣ እሺ፣ እሺ፣ ተነስ ተነስ፣ ኣይዞ
7: በጃኹም።
6: አንተ እኮ ወንድ ነህ፣ ለምን እንደዛ ትሆናለ?
7: ችግር እንደተደረበ እንደተደረበ እንደተደረበ ብዝሕና
6: ዳን ዳን፣ ኣይትጨናነቅ፣ ኣይዞ አንተ እኮ ወንድ ነህ።
7: ኣው
6: እንካ ሞዚ
7: ምን
6: እዚ ሃገዝ ክኾነከ።
7: ኣመሰግናለሁ ጓት ኮነሬል ኣመሰግናለሁ።
6: ኣይዞ ኣይዞ፣ ሕጂ ስራሕ ኣለ ንክከይድ ድሃር ክንራከብ ኢና ኮፍ ኢልና ክንእልል ኢና። ምሳ ንበል ኣለ
7: እሺ እሺ
6: ደናዋል
7: እሺ ደናዋል እሺ ኣተስኸና ብሩኽ ዲኸታ ምሳ እንበል ኣለን ክእልካኒ ወደ ኸይዶ ክነጉረይ
3: ርስቶም ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ ንኻልኦት ክን ከምስኻ ትብሎ ኣይኮነን ቀታል እዩ ክእለ ጥራይ ዘለዎ
7: እንታይ
3: ናፅነትና ክንረክብ ኣይትደሊ ዲኻ
7: ደሊ እምበር
3: ርስቶም እዛ ዓዲ እዚኣ ናተይ ናትካን እምበር ናይ በዓል ኮነር ኢላ ኣይኮነትን ኩሉ ዝብለካ ዘለኹ ንድሕር ረኣ ተረዲእኻኒ ዓብ ነገር ክንገብር ንኽእል ኢና ዘውርዶ ዘሎ ግፍዕ ንድሕር ዳኣ ንስኻ ጠጠው ክተብሎ ኽኢልካ ህወት ብዙሓት ንፁሃት ኢኻ ትድሕን ዘለኻ ናይ ጅግና ስራሕ ድማ ኢኻ ትሰርሕ ዘለኻ
6: ርስቶም ኣብ መስመር

0: አዎ፣ ቆንጂዬ እንዴት ነሽ?
1: ኮነሪዬ ደህና ነኝ። አንተስ እንዴት ነህ?
0: ደህና ነኝ። ታዲያ ተዞር የታለች?
1: ወጥታለች።

0: ትመለሳለች።
1: የዘርያ ልጆች እኮ ምርጥ ናቸው። በተለይ አንቺ ነስቲ።
0: እሺ ኮነረ፣
1: አንቺ
2: ወረደን።
0: አአ ርስቴ የመጣ በል ተጫወቱ።
1: ቆንጆ ለዘበኞች ደግሞ ቢራ።
2: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
1: እንኳን ደህና መጣ ርስትዬ። ናስቲ ቁጭ በይ።
2: ዶንጌዴ አዎ፣ ድብርብር ልንጽን ይኸው። በቃ ምስሐቅ ይደልለሁ አሰቀኝ።
3: ከስሐቅካ ጥረዴ ኮንኩሲ ወረብስሐቅ ቀትለከ
1: ኮም የዝ ደል ዘለኹ።
2: አይ ኮነሬል
1: አንተ እኮ የሰው ቀመም እኮ ነህ። ብጣሚ ደስታ የካትፈጥር እንዴ ታይኮን ካቀጥቀጥ ብላላ
3: ቆርቆር የብለንሎ
1: በዚህ ፀሐይ
3: ውሽጠይ በረት ኮይንኒ።
1: አይዞ ስራ ረክ ይበልካሎ።
3: እንታይ ዓይነት ስራ ረኪብካሎ ይጓት ኮንሬል።
1: ኣውርስትየ ወንበዴታ ጥቀት ኢለ ኣብ ምርምራዊ ኢለ ክመፅእ ከለኩ ናትካ ስራሕ ንኣይ ምስሃቅ እዩ። ኣነ ድሞ ይከፍለካ ደርፌስ ትክእል እንዲኻ።
3: ኣዎ
1: ማሲንቆስ
3: ይትብትባ እምበር
1: በቃ ኣዝማሪ ይሁነልኝ።
3: ግን ስራሕ እኮ ረኺበ ይጓት ኮንሬል።
1: ካብዚ ናተይ ዝቀልል
3: ካብ ናትካ ይኸብድ እዩ። ኣዝዩ ከማን ይኸብድ ክፍሊት ከማን የብሉን።
1: አንተ እኮ ብስሓቅ ቅጥቀት ለኒ ኢካ። ደሞ ክፍሊት ዘይብሉ ስራሕ እንታይ ዓይነት ስራሕ እዩ?
3: ትስራሕ ዶ
1: አንተ እኮ ቀልደኛ ነህ። ሽጉጤ ይማእስ ወሲድከ አምጣው። በእሳ ጨወት ኣለም ሃባስቲ
3: ቀልደኛ ነረ። ሕጂ ግን ኣክል
1: እንታይ ትገብር ኣለኻ?
3: ኮፍ በል። ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ። መስሓቀን ኣይኮንኩ
1: ርስቲ። ለእኔ ሽጉጥ
3: ፈትወካ የ ትዝጣዕመ ሰብ ንስኸ ኸንዓይ ልዕሊ ዕላማ ዝስርዕ ነገር ግን የለን።
1: ረ ርስትየ፣ ኧረ በናት፣ ኧረ በወንድ ልጅ ያምነካ እኮ ነረ። እንታይ ካ ትደሊ?
3: ጅግንነት።

እዚ ሰላምታና ተቐብሉ ፈንዎ ናብ ምክትታል ትርከቡ ዝበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓና ኣኺሉ ሎም ሓሙስ 17 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም። ንምክትታልኩም በቅሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈለማግሚ ቀነጡታት እፍልም ላዕሉ ዋሂሉ ከኤርትራ ምስ ሚኒስትር ንግዲ ስዑድያ ኣብ ንግድን ወፍርን ዘትዩ መደባት ወድቃዊ እዩ የበሉ ምምስራት ቤት ትምህርቲ ሰውራ ሎሚ ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ መደባ ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ብኑ ዞባ ኣስማት ብወግዒ ተኸፊቱ። ኣብ ዜናታት ወፃኢ ሩስያ ፀጥታ ጠፈር ምውሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊጻ። ሊትዌንያን ፍረንስታን ኣብ ግዛኣት ሊትዌንያ ሓበራ ወታደራዊ ልምምድ ኣካይደን። ኣብ ወሽመጥ ቃዛ ብደብዳቤ እስራኤል ተሃስዩ ጸንሐ መንበሪ ህንጻ ብምፍራሱ ልዕሊ 20 ሰባት መይቶም። ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህይወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይሎክ መንግስቲ ኤርትራ ምስ ሚኒስተር ንግዲ ስዑድያ ዶክተር ማጂድ ቢን ዓብደላ ኣልቃሰቢ ኣብ ምድንፋዕ ዝምድናታ ዘትዩ። እቲ ትማሊ ኣብ ሰዓታት ድሕሪ ቅትሪ ኣብ ርያድ ዝተኻየደ ርክብ ባውሩ ኣብ ምምዕባል ንግድን ወፍርን ዘተኮረ እዩ ነይሩ። ላዕለዋይ ልኡኽ ኤርትራ ብ15 መስከረም ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸርጂ ብ14 መስከረም ድማ ምስ ላዕሎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ማለት ኣራምኮን ተመሳሳሊ ርክባት ኣካይዱ ነይሩ እዩ። ኣብቲ ርክባት ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ከም ተዘርበ እቲ ዝበፅሓና ሓበሬታ ኣፍሊጦም። ናብ ካል ዜና ምስ ንሰግር ኣብ 1976 ዝተመስረተት ቤት ትምህርቲ ሰውራ ኪኖ ኣካዳማዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ ምስጋር ምስራፅን ዕዙዝ ኣበርክቶ ከም ዝገበረ ዝፍለጥ እዩ። ንዝኽሪ 50 ዓመት ምምስራታ ዝምልከት መረባት ሎሚ ኣብ ኣስመራ ብወግዒ ተኸፊቱሎ። ወኪለሪና ዳንኤል ወልዱ ዘዳሎ ፀብጻብ ኣሎ ያሲን ሳልሕ

መደባት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ሎሚ 17 መስከረም ኣብ ኣስመራ ኣዳራሽ ምምሕዳር ዞባ ማእከል ብስእላውን ንዋታውን ምርኢት ተጀሚሩ ኣብቲ ሚኒስትራት ዝርከብዎም ላዕለዎ ሰበ ስልጣን መንግስትን ግንባርን ዝተረኽብሉ መኽፈቲ ስነ ስርዓት ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳላሕ ነቲ ቅብኣታት ካርቱናት ስእልታትን ንዋትን ዘጠቐልል ምርኢት መሪቑ ከፊትዎም እቲ ምርኢት ምስ ሚኒስትሪ ዜና ብምትሕብባር ዝተዳለወ ንዝተፈላለየ ህወት ቤት ትምህርቲ ሰውራ ዝገልጽ 260 ስእልታት ኣብ ሃገራዊ ቤተ መዘክር ተዓቂቡ ጸንሐ ብተምሃሮ ቤት ትምህርቲ ሰውራ ዝተሳእለ 25 ቅብኣታት 25 ካርቱናት 9 ሓደስቲ ቅብኣታት ከምኡውን ስታስቲካዊ ሓበሬታ ቤት ትምህርቲ ሰውራ ዘርኢ 7 ሰንጠረጃት 2 ካርታታትን ዝተፈላለየ ንዋትን የጠቓልል ኣቦ ወንበር ኮሚቴ ስነዳን ዜናን መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣቶ ቶምቦሶ ኣስመላሽ ነርና ኣብ ዝሃቦ ሓበሬታ እዚ ስእላውን ንዋታውን ምርኢት ክሳብ 25 መስ

ክረም ንህዝቢ ክፉት ከም ዝቕኒ ሓቢሩ። ኣብ ውሽጢ ሃገርን ወፃእን ዝካየድ ዘሎ ፅምብል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ሙዚቃዊ ኮንሰርት፣ ስፖርታዊ ውድድራት ከምኡውን ሴሚናራትን ሲምፖዚየምን ዘጠቓልል ኮይኑ ክሳብ 20 መስከረም ክቕፅል እዩ። ቤት ትምህርቲ ሰውራ ኣብ እዋን ሓርነታዊ ቃልሲ ብ1976 ኣብ ሳሕል ከም እተመስረተት ይዝከር።

0: ግን ሓራ ንምውፃእ ዘካይዶ ዝነበረ ፃዕሪ ንመጻኢት ኤርትራ ዘእምትን ኣርሒዕካ ናይ ምጥማት ትኽእሉ ዘጉልሕን ዘገርም ውሳነ ወሲኑ ምምስትራት ቤት ትምህርቲ ሰውራ
1: ኣብ ዞባ ኣንሰባ መደባት ዝኽሪ 50 ዓመት ምምስትራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ16 መስከረም ኣብ ሓውሲ ከተማ ኣስነዳ ንኡስ ዞባ ኣስማት ብልዑል ድምቀት ተኸፊቱ ኣብቲ ሚኒስተር ዞባ ወ ምምሕዳራት ኣምባሳደር ዓብድላ ሙሳ ዝኸፈቶ ስነ ስርዓት ኣብ ቤት ትምህርቲ ሰውራ ተማሂሮም ኣብዚ እዋን እዚ ኣብ ዝለዓለ ደረጃ ዝርከቡ ኣብነታውያን መንእሰያት ብምክንያት እቲ ፅምብል ንዝተተኽለ ሽግ ወሊዖም ወኪል ኣመሓዳሪ ንኡስ ዞባ ኣስማት ኣቶ ኢብራሂም ማሕሙድ ኣብ ዘስምዖ ቃል ቤት ትምህርቲ ሰውራ ካብ ኩሉ ኩርናዓት ሃገር ካብ ግፍዕታት ፀላ ኣምሊጦም ንዝመፁ ዜጋታት ኪንዮ ኣካደሚያዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ ምስግጋርን ምንፅብራቕን ዕዙዝ ኣበርክቶ ከም ዝገበረት ገሊጹ ሓላፊ ትካላት ትምህርቲ ንኡስ ዞባ ኣስማት መምህር ኢብራሂም እኩድ ብወገኑ ካብ 1981 ኣብ ጃኒ እምበልዳይ ኢምቢሬትን ኣስማጥን ዝተኸፍታ 4 ኣብያተ ትምህርቲ ሰውራ ብ38 ደቂ ኣንስትዮ ዝርከብኦም 273 ተምሃሮ ኣገልግሎት ከም ዝጀመራ ብምግላፅ ኣብዚ እዋን እዚ ቁፅሪ ኣብያተ ትምህርቲ ናብ 54 ክብርኽ ንከሎ መጠን ተሳታፍነት ደቂ ኣንስትዮ ድማ ካብ 11,000 ተምሃሮ 41.5% በፂሑ ከም ዘሎ ሓቢሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባዓን ሰባ ኮሎኔል ክብሮም ንርኣዩ ድማ ምምስራት ቤት ትምህርቲ ሰውራ ህዝባዊ ግንባር ኣብ ትሕቲ ዝኾነ ይኹን ኩነታት ንትምህርትን ንቕሓትን ከም ዝቐድም ህያው ኣብነት ከም ዝኾነ ኣረድዩ እቲ ናይ ዝኽሪ መደብ ብካርኒቫል ነበርቲ ከምኡ ውን ጉጅለ ባህሪ ቀያሕቲ ዕንበባን ፊቶራርን ካልኦት ስነ ጥበባውያን ብዘቕረብዎ ነቲ ኣጋጣሚ ዘንፀባርቕ መሰናድኦታት ደሚቑ ነይሩ
0: ምምስራት ቤት ትምህርቲ ሰውራ እምበኣር ሓፋ ሽንቃሕ ይወደብ ይተዓጠቕ ዝብል ንፁር መትከል ህዝባዊ ግንባር ብግብሪካ ምንፅብራቅ ሓሊፉ ነዚ ሎሚ ተበፂሒ ደሎ ደረጃ መሰረት ከም ዝኾነ ዘይከሓድ ሓቂ እዩ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ምሳኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤሌ ካብ ንኡስ ዞባ ኣስማት ኣስነዳ
2: ነመስክነኪ ጋዜጠኛ ኣልማዝ ወልደ ገብርኤል ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንኣብነታውያን ገዳይምን ደቂ ኣንስትዮ መምሃራና ተባቢዑ ነቲ ኣብ ከተማ ጊንዳዕ ዝተኻየደ ስነስርዓት ዝተኸታተለ ወኪል ሪና ኢብራሂም ነፋዕ ፀብፃበሉ ይኽልና ኣሎ ፍርቱን ዓንዶም ከተቕርብ እያ
3: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ መላእ ዞባን ዝተዋፅአ 63 ገዳይምን ኣባላት ቤት ትምህርቲ ሰውራን መምሃራን ርእሰ መምሃራንን ሱፐርቫይዘራትን ኣተባቢዑ ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽባሉ ብ15 መስከረም ኣብ ጊንዳዕ ዝተኻየደ ስነስርዓት ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን ኣብ ዘስምዖ ቓል ኣብቲ ዞባ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተገብረ ገዚፍ ወፍሪ ቁፅሪ ትካላት ትምህርቲ ካብ 28 ናብ 826 ከም ዝዓበየ ከምኡ ውፅኢቱ ድማ ቁፅሪ ተምሃሮ ካብ 19,000 ናብ ልዕሊ 97,000 ብዝሒ መምሃራን እውን ካብ 150 ናብ 3,900 ከም ዝዓበየ ብምግላፅ ንተራ ደቂ ኣንስትዮ መምሃራን ኣብ መስርሕ መምሃርን ምስትምሃርን ምምልማል ሓደስቲ ወለዶታትን መጊሱ መምህር ረሽድ ኣስዒቡ ተሸለምቲ ብቁፅሪ ውሑዳት ይኹና እምበር እቲ ናይ ምትብባዕ መደብ ምጅማሩ ብእወታት ዝረአ ምዃኑ ብምጥቃስ ኩለንትናዊ ሞያዊ ዕብየት ደቂ ኣንስትዮ ምብራኽ ካብ ቀዳምነታት መደባት ሚኒስትሪ ትምህርቲ ከም ዝኾነ ገሊጹ ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ብወገና እቲ ናይ ምትብባዕ መደብ ምስ ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ምክያዱ ድርብ ፅምብል ከም ዝኾነ ብምሕባር ምሕያል ደቂ ኣንስትዮ ኣብ ኩሉ ፅላታት ክድፋኣሉ ፀዊዓ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ኣብ ኣገልግሎት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ንምብራኽ ብዝሓየለ ክስራሕ ምፅንሑን ዝምስገን ዓወታት ከም እተመዝገበን ብምግላፅ ምትብባዕ ብሉፃት ተምሃሮን ኣብነታውያን መምሃራንን ሞራል ዘስንቕ ብምዃኑ ብውጥን ከም ዝስርሕ ኣሎ ኣብሪሃ ኣብ መወዳእታ ነተን ኣብነታውያን ደቂ ኣንስትዮ ናይ ገንዘብ መዳልያን ወረቐት ምስክርን ሽልማት ተዓዲሉ
2: ዝተፈላለያ ዞባታት ተዋፂኦም ኣብ ኣስመራ ንግሪ ተዋርሕ ብቴክኖሎጂ ኮምፒዩተርን ኣርትዖ ድምፅን ዝሰልጠኑ 37 ኣባላት ሃገራዊ ማሕበር ዓይነ ስውራን ኤርትራ ብ16 መስከረም ተመሪቖም ኣብ ሃገራዊ ማሕበር ዓይነ ስውራን ሓላፊ ክፍሊ ሞያውያን ኣቶ ክብሮም ገብረኣብ ኣብ ዘስምዑ ቃል እቲ ስልጠና ምቕፅልታ ናይቲ ሞያዊ ዓቕሚ ኣባላት ንምዕባይ ብማሕበር ዝካየድ ስልጠናታት ከም ዝኾነ ብምጥቃስ ኣብ ዕለታዊ ንጥፈታት ሰልጠንቲ ኣዝዩ ኣገዳሲ ከም ዝኾነ ሓቢሩ ኣብቲ ማሕበር ሓላፊ ስነ ፍልጠትን ቴክኖሎጂን ናቶ ኢስያስ ተስፉ ብግድዩ ዓይነ ስውራን ብቴክኖሎጂ ተሓጊዞም ኣብ ዝተፈላለያ ቤተ ፅሕፈት ተመዲቦም ዝምስገን ዕዮ የሰላስሉ ከም ዘለዎ ብምግላፅ ንዓወት ናይቲ ስልጠና ኣበርክቶ ንዝገበረ ቤት ፅሕፈት ሓለቓ ጥቕላል ስታፍ ሚኒስትሪ ምክልኻል ኣመስጊኑ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ መምዕባል ዓቕሚ ሰብ ኣቶ ጴጥሮስ ሃይለማርያም ኣብ ዝሃቦ መዛዘም ቃል

እቲ ስልጠና ምስቲ መንግስቲ ንሱን ኩላን ዜጋታት ዓብዪ ቆላሕታ ሂቡ ዝገብሮ ዘሎ ገዚፍ ወፍሪ ዓይነ ስውራን ኣብ ዝተዋፈረሉ ስራሕ ዕዙዝ ኣበርክቶ ይገብሩ ከም ዘለዉ ብምጥቃስ ሚኒስትሪ ምክልኻል ንዝገበሮ ምድጋፍ ኣመስጊኖም። ስዒቡ ዘቕርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መስፈናዊ ዶኤር ቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ፣ ሩስያ ፀጥታ ጠፈር ንምውሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊጻ። እዚ ዝተሓበረ ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ብ15 መስከረም ነፈለማ እዋን ድሕሪ ምእማና እዩ። እቲ ስጉምቲ ኣብ መንጎ ሃገራት ውድድር ብምፍጣር ፀጥታዊ ስጋት ከም ዝዕቢ ዝጠቐሰት ሩስያ ንፀጥታ ጠፈር ዝምልከት ዝተበፅሐ ኣህጉራዊ ውዕል ክኽበር ፀዊዓ። ቻይና እውን ነዚ ኣሜሪካ ትወስዶ ዘላ ወተሃደራዊ ስጉምቲ ከም እትቃወሞ ኣነፂራ ኣላ። ኣሜሪካ ኣብ 2019 ሓድሽ ኣሃዱ ጠፈር ድሕር ምቓማ ኣብቲ ፅላት ገዚፍ ወፍሪ ክትገብር ከም ፀንሐት እዩ ዝግለጽ። ፀጥታ ጠፈር ምውሓስ ዝዓለመ ኣሜሪካ፣ ሩስያን ቻይናን ዝርከቦ ኣህጉራዊ ውዕል ኣብ 1967 ከም እተፈረመ ጸብጻባት የረዱ። ሊትዌንያን ፈረንሳን ትማል 16 መስከረም ኣብ ግዛኣት ሊትዌንያ ሓበራዊ ወተሃደራዊ ልምምድ ኣካይደን። እቲ ብቐታዊ ተኽሲ ዝተሰነየ ልምምድ ኣካልቲ ወተሃደራዊ ዝምድነ ንምድንፋዕ ዘካየዶ ነጥፈታት ምዃኑ ኳ እንተገለጻ ንሩስያ መልእኽቲ ንምትሕላፍ ዝዓለመ ክኸውን ከም ዝኽእል ወተሃደራውያን ተንተንቲ ይምቶ። ኔቶ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ኣብ ዞባ ባልቲክን ኖርዲክን ንዝርከባ ጎረባብታ ዝኾና ኣባላቱ ክዕጥቕን ወተሃደራዊ ልምምድ ክውድብን ጸኒሑ ኣሎ። እዚ ከምዚ ኢሉ እንከሎ ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕባር ካብ ሩስያ ክምፅን ዝኽእል ስጋት ኣብ ምምካት ዝዋፈር ኣህዱ ሓይሊ ባሕሪ ከም እተቐውም ሓቢራ። እዚ ሓድሽ ወተሃደራዊ መደብ ንሓሙሽተ ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን፣ ሽወደንን ከምኡ ውን ንሰለስተ ሃገራት ባልቲክ ማለት ላቲቪያ፣ ሊትዌንያን ኢስቶንያን ከም ዝሓቁፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡ ኣሎ። ነቲ ወተሃደራዊ ምንቅስቃሳት ትከታተሎ ከም ዘላ እትገልጽ ሩስያ ሃገራት ባልቲክን ኖርዲክን ጸጥታ መብራቕ ኤሮጳ ካብ ምዝራግ ክሕየባ ኣተሓሳሲባኣላ። ኣብ ወሽመጥ ቃዛ ብደብዳብ እስራኤል ተሃስዩ ዝጸንሐ መንበሪ ህንፃ ብምፍራሱ ልዕሊ 20 ሰባት ከም ዝሞቱ ማዕከናት ዜና ኣቃሊሐን። በቲ ኣብ በዓል 5 ደርቢ ህንፃ ዘጋጠመ ሓደጋ ሁስያ ዝርከቦም ልዕሊ 50 ከም ዝቆሰሉ ዝሓበሩ ሰብ መዝቲ ወሽመጥ ቁፅሪ ምውታት ክዛይድ ከም ዝኽእል ኣሚቶም። ኣብቲ ህንፃ ዝበዝሑ ቆልዓ ሰበይቲ ዝርከብዎም ልዕሊ 100 ተመዛበልቲ ይቕመጡ መንባሮም ተፈሊጡ ኣሎ። ኣብ ወሽመጥ ቃዛ ብደብዳብ እስራኤል ዝተሃስዩ ልዕሊ 400 ህንፃታት ሓደጋ ምፍራስ የንፀላልዎም ከም ዘሎ እዩ ዝግለጽ ዘሎ። ብመሰረት ጸብጻብ ውድብ ሕብራት ሃገራት ኣስታት 800 ትሕተ ቅርፂ ወሽመጥ ቃዛ ብመጥቃዕታት እስራኤል ከም ዝዓነወ ተፈሊጡ። ሴኔጋል ኢጣልያዊ ኩባንያ ኢንን ትማል 16 መስከረም ኣብ ምዕባል ጽላት ፀዓት ዘተኮረ ናይ ምርዳ መዘክር ከም ተፈራሮም ገሊፆም። እቲ መዘክር እቲ ኩባንያ ኣብ ገማግም ማያት ሴኔጋል ኣብ ዳሳስን ዕደና ጋዝን ነዳድን ወፍሪ ክገብር ዝኽእል ምዃኑ ተገሊጾ። እቲ ስምዕ ምስ ተተግበረ ኣብ ቁጠባ ሴኔጋል እወታዊ ተራ ዝገብር እቶት ከም ዝርከቦ እዩ ዝእመ ዘሎ። ልዕሊ 750 ኪሎ ሜትር ዝዝርጋሕ ማያዊ ግዝኣት ሴኔጋል ብጸጋታት ነዳድን ተፈጥሮዊ ጋዝን ሃብታም ምዃኑ እዮም ክኢላታት ዝገልጹ። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊጻ። እዚ ነፍሲ ወከፉ ልዕሊ 900 ኪሎ ዝምዘን 40,000 ደምሳሲ ቦምባታት ከምኡ ውን 20,000 ሓባ ኤምኬ-84 ዝተሰሜ ዝርከቦ ኣዕናውን ሰርሳርን ቦምባታት ዘጠቓልል መሸጣ ኣፅዋር ምስ ተተግበረ ኣሜሪካ ኣብ ዝሓለፈ ቀረባ ዓመታት ንእስራኤል ካብ ዝገበረቶ መሸጣ ኣፅዋር እቲ ዝዓበየ ክኸውን እዩ። ኣሜሪካ ብ 2025 ናይ ኣስታት 2 ቢልዮን ዶላር ዝግመት ኣፅዋር ንእስራኤል ሸይጣትላ መንባራ ጸብጻባት ይሕብሩ። ምምሕዳር ፕረዚደንት ዶናልድ ትራምፕ እስራኤል ኣብ ልዕሊ ወሽመጥ ቃዛ ደብዳብ እናካየደ ተወሳኺ ኣፅዋር ክሸጠላ ምውሳኑ ካብ ሓያሎ ወገናት ተቃውሞ ክመፆ ከም ዝኽእል ይጥቀስ። እስራኤል ካብ 2023 ኣብ ልዕሊ እቲ ወሽመጥ ተካይዶ ዘላ ወታደራዊ ወፍሪ ልዕሊ 73,000 ሰላማውያን ሰባት ከም ተቐትሉ ዝጠቐሱ ጸብጻባት ኣሜሪካ ንምግቱ ዛጊድ ዝጥቀስ ስጉምቲ ከም ዘይወሰደት የረድ። ኣሜሪካ ገዚፍ ወታደራዊ ደገፍ ካብ እትገብረለን ሃገራት ዝኾነት እስራኤል
ዓመታዊ ብግምጋም 3.8

8 ቢሊዮን ዶላር ዝዋጉ ኣጽዋር ከም እትረክብ ይግለጽ። ናይ መወዳእታ ዜና፣ ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ማለት ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ቱርክሜኒስታንን ኡዝበኪስታንን ኣብ ምዕባል ቁጠባ ዘተኮረ ሓባራዊ ስምዒት ከቲማ። እቲ ስምዒት መራሕቲ 6 ሃገራት ትማል 16 መስከረም ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ፈላሚ ዋዕላ ተበፂሑ። እተን ሃገራት ኣብቲ ዋዕላ ብምድንፋዕ ጽላታት ንግዲ፣ ወፍሪ፣ ጸዓትን ብርቂ ማዕድናትን ከም ተሰማምዓ ተገሊጹ ኣሎ። እቲ ስምዒ ልዕሊ 95 ሚእታዊ ጠለባት ነዳዲኣ ካብ ማእከላይ ምብራቕ ክትሽምት ዝጸንሐ ደቡብ ኮርያ ካልእ ኣማራጺ ከም ዝህልዋ ክገብር ከም ዝኽእል ይእመት። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወታደራውን ጸጥታውን ቅልውላው ደረጃ ዓለም ከይተረፈ ሕጽረት ነዳዲ ኣስዒቡ ከም ዘለዎ ዝፍለጥ እዩ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ንግድን ወፍርን ዘት እዩ። መደባት ወርቃዊ የቤልዩ መምስራት ቤት ትምህርቲ ሶውራ ሎሚ ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ መደባ ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሶውራ ኣብ ንኡ ዞባ ኣስማጥ ብወግዒ ተኸፊቱ። ኣብ ዜናታት ወፃኢ፣ ሩስያ ጸጥታ ጠፈርሙ ሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊጻ። ሊትዌንያን ፈረንሳን ኣብ ግዛኣት ሊትዌንያ ሓበራዊ ወታደራዊ ልምምድ ኣካይደን። ኣብ ወሽመጥ ቃዛ ብደብዳብ እስራኤል ተሃስዩ ጸንሐ መንበሪ ህንጻ ብምፍራሱ ልዕሊ 20 ሰባት ሞይቶም። ዝኸብርኩም ተዓዘብቲ ነዚ ቐትሪ ዝተዳሎ ዜናዊ ምስናውዶ ኣብዚ ፍጸም ስለምክታልኩም ኣዘየመስግን። ዕለታዊ ዜና ስፖርት ስዒቡ ክቐርብ ብወገነ ግን ሰላም።

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዝተዳለዎ ዕለታዊ ዜና ስፖርት ሒዘ መፅ ኣለኹ ንምክታልኩም ብክብሪ ዘዕድም ሙሴ ገረ ዝገባሂረ ሰናይ ምክታል። ኣብ ዓሰብ ስፖርታዊ ንጥፈታት ብምክንያት ምምስራት ቤት ትምህርቲ ሶራ ክካየድ ይቕኒ ኣሎ ዝተረኽበ ውፅኢት ተኸታቲና ንመለስ።
1: ኣብ ዞባ ደቡባዊ ቀያብ ሓሪ ብምክንያት ምምስራት ቤት ትምህርቲ ሰውራ ዝኽሪ 5 ዓመት ኣብ ከተማ ዓሰብ ኩዕሶ መርበብ ገማግም ባሕሪ ብ14 መስከረም ኣብ ገማግም ባሕሪ ራስ ጎንቦ ፈሊሞም ኣብ መኽፈቲት ዕለት ጋንታታት ኣልጌን ዓራርብን ናይ ደቂ ተባዕትዮ ተራኺበን ዓራርብ 12 ብ11 ተዓዊታ 15 ብመስከረም ኣብ ዝቐፅለ ውድር ጀልሃንትን ዓራግን ተራኺበን ጀልሃንቲ ብገፊሕ 7-2 ተዓዊታ ኣብ ደቂ ኣንስትዮ ድማ ፃብራን እምባልቆ ብገፊሕ 11-1 ስዒራታ።
0: ግጥማት ካረባ ካብ ሳልሳይ ዙርያ ትማሊ 4 ፆታት ኣካይድ ነይሩ ንማንቸስተር ዩናይትድ ዝገለፈ ግጥማት ነይሩ ብሓፈሻ ዝነበረ ውፅኢትን ፀብፃብን ይስዕብ።
1: ሳልሳይ ዙርያ ግጥማት ካረባ ካብ ረቡዕ ምሸት ብ4 ግጥማት ቀፂሉ ሕጂ እውን ማን ዩናይትድ ንደገፍታ ዝቆፅዕ ውፅኢታ መዝጊባ። ዝሓለፈ ሰንበት ኣብ ፕሪምየር ሊግ ብኣካታዕ ውሳኔ በታ ሓደ ጉልበት ፃታይ ዝነበራ ማንቸስተር ሲቲ 1-0 ተሳዕረት ማን ዩናይትድ ትማሊ ኣብ ሜዳ ንብራይተን ዓዲማ ተፃይታ ንቅዳሞት 10 ደቂቃ ዝኸሰበትለን ማን ዩናይትድ ኣብ ሻምነይቲ ደቂቕ ሓደ ካብቶም ፍርያት ኣካዳሚያ ዝኾነን ንነዊሕ ዓመታት መሪሕ ተፃዋታይ ክኾነላ ሃንቀው ኢላ ትፅበዮ ካብ ዘላ ወዲ 19 ዓመት ተፃዋታይ ሻያላይስ መሪሕነት ሒዛ ድሕሪ 2 ደቂ እውን ማሶን ማውንት መሪሕነታ ናብ 2 ባዶ ዕሪግዎ ብቐሊሉ ትዕወተሉ ፀወታውን መሲሉ ነይሩ። ሰንበት ንኮቨንትሪ ኣብ ፕሪምየር ሊግ ብገፊሕ 5 ባዶ ዘዕነወታ ብራይትን ኣብ ተወሳኺ ደቂ ቀዳማይ እብረ ሾቶ ካብ ኮስታሎስ ረኺባ ንዕረፍቲ 2-1 ወፂያ። ካብታ ብማንሲቲ ተሰርዓትላ ጋንታ 6 ተፃወቲ ቀይራ ዝኣተወት ማንቸስተር ዩናይትድ ድሕሪ ዕፍቲ ግና ዘይሓሰቦ ተወዲቕዋ። ብተኻታሊ ኣብ መበል 25-70 ደቓይቕን ግሮፑን ኬይፕሩን ጋንቶኦም ብራይተን 3-2 ክትመርሕ ዘኽእላ 2 ሹታት ወሲኾም ነቲ ተኻታሊ ዓወት ሓሪሞ ቀዝሒ ኣንታርክቲካ ከም ዝወድቆ ዘሕልሕል ካብ ዝብል ዓመታት ኣቁጢሩ ዘሎ ስታድዮም ማን ዩናይትድ ኦልትራፎርድ ተወሳኺ ቀዝሒ ኮይኖሞም ዓላም ማን ዩናይትድ ሚኬል ካሪክ ነቶም ኮንዶኾን ብቐሊል ይዕወት ኾን ኢሉ ይዕሪፎም።

ዝነበረ ተጻወቱ ብሩኖ ፈርናንደዝ፣ ብራያን እምቡሞ፣ ማትያስ ኩንያ፣ ጆሽዋ ዚርኪዝን ኮብ ማይኖን ብተኸታታሊ እትዩ ዘምፅኦ ፍረ ግን ኣይነበረን። ብራይተን ካብ ድሒት ተበጊሳ 3-2 ተዓዊታ ናብ 4ይ ዙር ሓሊፋ ንማዩናይትድ ተወሳኺ ጭንቀት ፈጢራትላ። ኣብ ፕሪምየር ሊግ ዛሕቲላ ጀሚራ ዘላን ካብ 4 ግጥማት ሓንቲ ነጥብ ጣይ ረኺባ መበል 19 ደረጃ ሒዛ ትርከብ ኣስቶን ቪላ። ናብታ ኣብ መሳሊ ፕሪምየር ሊግ ድሕሪያ ናይ መወዳእታ መበል 20 ተሰሪዓ ትርከብ ኮቨንትሪ ተጓዒዛ ዘበራብር ዓወት ሃዲና። ኣብ 7 ደቂቕ ታሚ ኣብርሃም ልዳት ኮቨንትሪ ምስ ደፈረ ከምቲ ዝሓለፈ ሰሙን ነዚ ልዳት ብራይተን ኣብ ፀወታ ፕሪምየር ሊግ 5 ሽታ ዘመዝገበትሉ ቪላ እውን ብቕልጡፋ በጋግሳ ተሓምቃይ ትመስልን ነይራ። እንተኾነ ድሕሪ 20 ደቂቕ ቪክቶር ቶርፕ ብፍራንክ ላምፓርድ ነእትዕለም ጋንቱኡ ሓደ ብሓደ ገይርዋ። ናብ ተወሳኺ ደቂቕ ከኣትዋ 5 ደቂቕ ምስ ተረፈን ግና ሮስ ባርክለይ ንቪላ ናብ መሪሕነት መሊስዋ ንዕረፍቲ ኣስቶን ቪላ 2-1 መሪሓ ወፅያ። ታማ ኣብርሃም እውን ከምቲ ኣብ ቀዳማይ እብሪ ቀዲሙ ልዳት ኮቨንትሪ ደፈሮ ኣብ ካልኣይ እብሮ እውን ቀዲሙ ነቲ ልዳት ደፊርዎ ቪላ 3-1 መሪሓ በታ ውፅኢት እውን ተዓዊታ። ካብ ካልኣይ ዲቪዥን ፕሪምየር ሊግ ማለት ሻምፒዮንሺፕ ቀዳሚቱ ኮይና ናብ ፕሪምየር ሊግ ዝሓለፈት ኮቨንትሪ ዛጊት ኣብዚ ዓመት ካብ ዘካየደቶም 6 ግጥማት ብዘይካ ዝሓለፈ ወርሒ ንሓሰ ኣብ ካልኣይ ዙርያ ካራቦ ኣካፕ ንፕሌማውዝ 4-2 ምስ ዓራ ኣብ ተረፉ 5 ግጥማት ዓወት ተሓሪሞ ኣሎም። ብዘይካዚ ኣብቲ ምሸት ክለብ ፊልትውድ ተጻዋታይ ሸፊልድ ናብ ልዳቱ ብዘመዝገባ ሸቶ ንሸፊልድ ዩናይትድ 1-1 ክስዕራን ከላ ኤቨርተንካ ኣብ መበል 80 ደቂቕ ካብ ቻርሊ ኣርካራዝ ብዝረኸበታ እንኮ ሸቶ ንወልቭስ ብተማሳሊ 1-1 ሰኒፋታ። ዕዉታት ጋንታ ድማ ናብ 4ይ ዙር ሓሊፈን ኣለዋ።

0: ከምቲ እሺ መመርሕ ጥዋፍ የብርህ ቀይሕሲ ቀይሕ ዕንባባ ዝፀልኣ ሰብ የለን ንኩሉ ሰብ እያ እትምስጥ እቲ ፍርያት ከዓ ልክዕ ንዕኡ ነቲ ሽም ዝምጥን ኮይኑ ከዓ ክሳብ ሕጂ ከዓ ፍርኡ ካባና ናብ ደቅና ናብ ደቂ ደቅና ናብ ወለዶታት ከዓ ብታሪክ ውረስ ከዓ እዚ መድረኽ ይሓተና ኣሎ ማለት እዩ።
1: ዓሰርተ መትከላት ቀያሕቲ ዕንባባ እዚ ቕንያት መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ማለት ወርቃዊ እየቤሉ ዝበዓለሉ ዘሎ ቅንያት እዩ። ስለዝኾነ ንዕኡ ምርኩስ ብምግባር ነተን ኣብቲ እዋንቲ ዝስራሓለን ዝነበረ ከም መማእዘንን ሞጎስጎስን ቀያሕቲ ዕንባባ ዝጥቁመለን ዝነበሩ ኣብቲ ተመሃራይ እውን ሕግን ስርዓትን ብምንጋስ ኣብ ኩሉ ሸነኻት ኣፍሉጦመታን ክህልዎ ተባሂለን ዝተኣታተዋ 10 መትከላት ቀያሕቲ ዕንባባ ክንዲሰሲና ኣብዚ ዛዕባ መብርህ ዝህባና ድማ መምህር ሰናይት መሓሪ ከምኡ ውን መምህር እሙና ሳልሕ ካብ ማእከላይ ቤት ፅሕፈት ሃማደ እየን። ብመጀመርታ ቀያሕቲ ዕንባባ እንታይ ማለት እዩ ብዝብል ሕቶ ክንፍልም ሰናይ ምክትታል።
2: ቀያሕቲ ዕንባባ ተጋደልቲ እቲ መጀመርታ ገድሊ ክልዕሉ ከለዉ ሲ ኣብ ራእይ እዮም ተበጊሶም ማለት እዩ። ምክንያቱ ፀላኢ ጥራይ ኣውፂኢኻ ትቕፀል ሃገር ወይ ትህነፅ ሃገር ኣብ ሓንጎሎም ሒዞም እዮም ወፂኦም ማለት እዩ። ስለዚ ክወፁ ከለዉ ንፀላኢ ቀዳምነት ኣልጊስካ ጥራይ ደይኮነስ ነቲ ሕብረተሰብ ኤርትራ ሃገር ንምህናፅ እውን ይሓስቦ ስለ ዝነበሩ እቶም መስዋእቲ ዘይተርፍ ምዃኑ ይርድኡ ነይሮም እዮም ማለት እዩ። መስዋእቲ ንመን ኢኻ ትስዋእ ደለኻ ነቲ ብድሕሪኻ ቀሲኑ ክነብር ኢልካ ሓሰብካዮ ህዝቢ ነቲ ቀሲኑ ክነብር ኢልካ ሓሰብካዮ ህፃን ዝነበረ እንዳ ዓብየን ንዝኸይድ እዮም እቲ ሂወቶም ክኸፍሉ ተበጊሶም ማለት እዩ። ስለዚ እቲ ቀያሕቲ ዕንባባ ኢሎም ከበግስዎ ከለዉ እቲ ቃሲ ክቕፅል ምዃኑ ይኣምኑ ነይሮም ማለት እዩ። ክቕፅል እንድሕር ኮይኑ ከዓኒ ልክዕ እንዳ ኮስኮስካ ኻሰብ ኣብቲ ናይ ሃገራዊ ቃልሲ ክትእትዎ ዘለካ ማለት እዩ። ኣብቲ ብረታዊ ቃልሲ ከዓ ሃገራዊ ህንፀት እውን ኣብ ራእይ ስለ ዝነበሮም ሰባት ንመጻኢ ክኾኑ ዝኽእሉ ሰባት ኣብቲ ቃልሲ ዝምልመሉ ብሽም ቀያሕቲ ዕንባባ ዝፍለጡ ንኣሽቱ ተምሃሮ ይምልመሉ ከም ዝነበሩ እዩ እቲ ታሪክ ዝነግረና ማለት እዩ።
1: እዘን ሕጂ እንዛረበለን 10 መትከላት እምበኣር ነቶም ኣብቲ እዋንቲ ቀያሕቲ ዕንባባ ዝብል ሽም ተጠሚቖም ኣብ ኩሉ ቦታታት እንተላይ ኣብ ወፃእ ሃገር እውን ዝውድቡን ዝነበሩ ንምምእዛን ዝሰነድፋ ኣምራት እየን ነይረን።
0: 10 መትከላት ክበሃል ከሎስ ቀለልቲ ኣምራት ኣይኮናን፣ ምናልባት 10 እየን። ግን ናይ ብዙሕ ረብሓ ዘለዎን ተጠሚቐን ዝመፃየን ሕጂ ተቐዳሚት ንኣብነት ንድሕሪ ጀሚርና ተን 10 መትከላት ሓድነት፣ ስምረት፣ ዲሞክራሲ፣ ፍትሒ ዝብላ ኣምራት የጠቓልል ማለት እዩ። እዚ እቲ ህዝባዊ ግንባር ዝምርሓሉ መትከል ውን እዩ። ኣብታ ናይ ባንዴራ ናይ ህዝባዊ ግንባር ዘለዋ 5 ኮኸባት ውን ይውክላ። ሕጂ መጀመርታ ፍትሓዊ ወላ ቆልዓ ንድሕር ኣብ ሕብረተሰብና ሲ ቆልዓ ንድሕር ተባኣይሱ ክትዓማ መፅሪ ፍትሓዊ ኹን ኢኻ ትብሎ ካብቲ እንታይ ይበሃል ዝብገስ እዩ ፍትሒ እናሰረፀካ እንድሕር ዓብይኻ ዓማፂ ትኸውን ኢንኻ ፍትሓዊ ከዓ ኹንካ ትዓቢ ማለት እዩ። ሓድነት ኣብ ህዝቢ ኤርትራ ኣዝዩ ኣገዳሲ እዩ ማለት እዩ። ምስ ኩሉ ካብ ዝተፈላለየ ቤት ካብ ዝተፈላለየ ድሕሪ ባይታ መፂኻ ካብ ዝተፈላለየ እምነታት መፂኻ ብሓባር ኣብቲ ቤት ትምህርቲ ብሓድነት ክትዓቢ ከለኻ ኣብቲ ኪኖ ተቓላሲ ኣብቲ ባይታ እዚ ሰሪሑ እዩ ማለት እዩ። ስለዚ እዚ ቀሊል ኣይኮነን። እዚ 4 መትከላት ኣብተን ቀዳሞ ዘለዋ ንድሕር ርኢናየን ሲ እዚአን ኣስሪሐን እየን የስራሓ ኣለዋ ክቕፅላኻ እየን ማለት እዩ። ሓድነት ክህልወካ ኣለዎ፣ ፍትሒ ክህልወካ ኣለዎ፣ ሓርነት ክህልወካ ኣለዎ፣ ዲሞክራሲ ውን እዚ ውን ተኮስኪሱ ቀስ ኢሉ በቢ ዓቕሙን በቢ ደረጅኡን ኣብቲ ኣብ ዝተፈላለየ ዞም ብቀያሕቲ ዕንባባ በል ብተምሃራ ቤት ትምህርቲ ሰውራ ምስ ተሰጋገርና በል እናሰረፀ ዝመፀ ሓያል ኣብ ደም ዝሰረፀ እዩ። ኣብ ግብሪ ከዓ ይስራሓሉሎ ማለት እዩ። ንኣብነት ኣብዘን ቀዳሚት ተመፂና ማለት እዩ።
2: መትከላዊ ፅልኢ ንሃፀይነት፣ ንፅዮንነት፣ ንመግዛእቲ፣ ንመስፍንነት ገለ ዝብላለ ማለት እዩ። ምክንያቱ ንና ኣብቲ እዋንእቲ ኣብ ትሕቲ ፀላኢ ኣብ ትሕቲ መሳፍንቲ ዝነበረሉ እዋን ስለ ዝኾነ ነዚ ንክነጥፍእ እዩ ንቃልስ ዝቃለስ ነይሩ ሽዑቲ ሰብራ ኤርትራ። ስለዚ ነዚ እውን መትከላዊ ፅልእ ክህልወካ ኣሎ ማለት ሓፀይነት ሕጂ ንሪኦ ዘለና ዕርቃ ንወፅ እዩ ማለት እዩ ዓብላልነት እዩ ንበይናኻ ክትነብር ናይ ምድላይ እዩ ንበይናኻ ንርእሰማላዊ ሃገር ጥራይ ክትከውን ናይ ዓለም ምንጭታት ወይ ሪሶርስስ ናይ ዓለም ንበይናኻ ክትግብት ምድላይ ነዚ ብመጥቀል ክትፀልኦ ኣለካ ዝብል የታ ክሳይ ማለት እዩ። ስለዚ ከምኡ ስለ ዝኾነ ነቲ ኩሉ ግዜ ንሕና ተወሪርና ንግዛእ ዝነበርና ህዝቢ ኢና ማለት እዩ። ሓሙሽተ ግዛእታት እውን መፅና ናየ ኣብ መወዳእታ እውን ኢትዮጵያ ብብረት ዘለዓልናሉ እዋን እዩ ማለት እዩ። ስለዚ ብድሕሪ እዚ መግዛእቲ እዚ ከዓ እዞም ሃፀይነትን ፅዩንነትን እውን ነቲ ቃልሲ የጋድዱልና ነይሮም እዮም ማለት እዩ። ስለዚ ምዝ ከዓ መትከላዊ ፅልኢ እዩ ዘለዎ እቲ ኣብኡ ዝጋደል ዝነበረ ማለት እዩ። ከም መትከል ከዓኒ ይርአዩ ከም መትከል ከዓኒ ክሳብ ሕጂ እውን ኣንጻር እዚ እዩ ድቃለስ ማለት እዩ። ምክንያቱ ነዚ ንሓፋሽ ድኸውን ኣይኮነን እቲ ተሓሳስባታት ንሓፋሽ ዘገልግል ስለ ዘይከውን እዚ

0: ዝእንየሉ መንገዲ ኢኻ ትደሊ። ነዚ ከኣልዩ ዘለዎ ኣህዛብ ኣብ ሃገርና ኹን ዋላ ኣህጉርና ኹን ክፅምበር ኢኻ ትደሊ ማለት እዩ። ምክንያቱ እዚ ነቲ ሕብረተሰብ ንሓፋሽ ደገልግል መትከል ስለ ዘይኮነ ማለት እዩ። ስለዚ በዚ መትከላዊ ፅልእ ክህልወና ከም ዘለዎ ከዓ ተኮይና ኢና ማለት እዩ። ሽዑ ብልቢና ዋላ ንኣሽቱ ንበር ምበር ይርዳእና ነይሩ ማለት እዩ። እቲ ናይ ኢምፐሪያሊዝም ሲ እንታይ ዓይነት መንገዲ ከይድ ከም ዘሎስ ብንኣሽቱና ከለናስ ይርዳእና ነይሩ ማለት እዩ። ኣንጻር ሃፀይነትን ፅንነትን መትከላዊ ፅልኢ ንገብር ነርና ማለት እዩ። ሕጂ ኩሉ ሰብ ክርድኦ ክእል እዩ ብግብሪ ይርአ ስለ ዘሎ። ኣብዚ ከዓ ከም መትከል ሓንቲ ካብተን መትከላ ስለ ዝኾነት ብጣዕሚ ስለ ኩሉ ግዜ ብሓንጎለይ ስለ ትመላለስ እየ ከልዕላ ክሳጌረ ዘለኹ ማለት እዩ። ዝኾነ ኣባል ቤት ምሶራ ወይ ተምሃራይ ቤት ምሶራ ዝነበረ ከዓ ነዚ መትከል እዚ ብክሳይ ዝርዩ ብንቕሓት እዩ ዝርድኦ ማለት እዩ። ስለዚ እዚ መትከል እዚ ብንቕሓት ብምርዳእና ከዓኒ ክሳብ ሕጂ ብቲ ሃገር ፀኒዑ ዝኸይድ ዘሎ ነዚ መትከል ዝኣሚኑ እዩ ዝኸይድ ዘሎ ማለት እዩ።
1: ብተወሳኺ ዘይሕለል ፍቕሪ ሃገርን ህዝብን ምስራፅ እትብል እውን ሓንቲ ካብተን 10 መትከላት ቀያሕቲ ዕምባባ ኮይና ኣብ ተግባር ዝተረእየ ሓያል ሃገራዊ ፍቕሪ ዘለዎ መንእሰይ ከም እትሃንፀን ኣብ ቀጻሊ ጉዕዞ ናይቲ መንእሰይ እውን ንጹርን ዘይቅየርን ሃገራውነት ከም ሰረፀ ድማ ጋድ ኮይኑ እዩ።
2: እጂ እቲ ኣብኡ ዝፈረየ መንእሰይ ሓያል ፍቕሪ ሃገርን ህዝብን ነይርዎ። መርኣያናቱ እንታይ እዩ? ኣብ ዝተፈላለየ ግዜ ኣብኡ ኮፍ ኢሉ ወላ ዕድሚኡ ዘይኣኸሎ ከሎ ኣብኡ ኮፍ ኢሉ ክምሃር ኣይኮነን ዝደሊ ነይሩ። ሕጂ ትባይታት ተግባር ኣብቲ ተግባር እንትሕርኒ እንታይ ደኣ ነቲ ዝስዋእ ዘሎ ተጋዳላይ ክትክእ ነታ ሃገር ነፃ ከውፅእ ክስዋእ ንመስዋእቲ ዝቀዳደም ወለዶ እዩ ኣፍሪ ማለት እዩ እዚ መትከል እዚ ማለት እዩ። ስለዚ እዚ መትከል እዚ ቀሊል መትከል ከም ዘይኮነ ንርዳእ ማለት እዩ።
1: ኣብ መዳይ ሓድሕዳዊ ምድግጋፍን ምትሕግጋዝን እውን እንተኾነ ሓደ ገዚፍ ባህሊ ስራሕ ዝሕላገቱ ኣብ ዝተፈላለዩ ማእተታዊ ስራሓት ንጡፍ ትጉህን ኣብ ዝኾነ እዋን ኣለኹ ባህልን መንእሰይ ተሃኒፅ እዩ።
0: እቲ መትከል ቀያሕቲ ዕምባባ ሓንቲ ካብኣተን እታ ብፅያዊ ዝምድና ኣብ መንጎ ኣብ ነንሕድሕድካ ኣብ ምድግጋፍን ኣብ ምትሕጋዝን ኣብ ስራሕ ዝብል እዩ። እዚኣ ብግብሪ ሰሪሐ ፅልዋ እውን ኣምፅያ ነቲ ቤት ምሰውራ ኣብ ነንሕሕዱ ነቲ ተምሃራይ ቤት ምሰውራ ኣብ ነንሕሕዱ ክደጋገፍ ከም ዘለዎ ክሳብ ሕጂ ዝኸይድ ዘሎ መትከል እዩ ማለት እዩ። ኪንኡ ግን ናብ ስራሕ ቦታ ምስተመደብና እውን እቲ መትከላት ቀያሕቲ ዕንበባስ ተላቢስናዮስ ፅልዋ ኣካይድና ኣሊና ማለት እዩ። ምክንያቱ ኣብቲ ሕብረተሰብ መምህር ኮይኑ ዝኸደ ሰብ ኣብቲ ሕብረተሰብ ሓረስቶት ንድሕር ኮይኖም እቶም ኣብቲ ከባቢ ክትምህረሎም ዝኸድካ ክትሕግዞም ፃህያይ ትሕግዞም ጣ ዓቕምኻ ማለት እዩ። ዓቕምኻ ደፍቅዶ ኣብቲ ከባቢ ከም ውላዶም ኮይንካ መብዛሕትኡ እቲ ሕብረተሰብ ሽዑ ኣብቲ ዝኸድዎ ዝነበሩ ዘመቲ ተጋደልቲ እዮም ደቆም ገዲፎሞም ከይዶም ኣለዉ። ንስኻ ከዓ መምህር ኮይንካ መፅኻ ኣለኻ። ስለዚ ክትተሓጋገዝ ከም ዘለካ ስለ ዘላታ ይሕግዝዎም ነይሮም። ኣብቲ መርዓታት ኣብ ገለ ብዙሕ ነገራት ተወፊዮም ዝሰርሑ ነይሮም ማለት እዩ። እዚኦም ኣብ መስመር ፀላእ ኮይኖም ዝሰርሑ ዝነበሩ እየ ዝዛረብ ዘለኹ። ኣብ ካልእ ዝኸዱ ብፆት እውን ዝኸዱ ተምሃሮ እውን ምስ ካልኦት ተጋደልቲ ከምኡ ዓይነት ሕጂ ተወፋይነት ከም ዘሎ ምትሕግጋዝ ከም ዘሎ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ይምስክሮ እዩ ማለት እዩ። ኣብ ቀያሕቲ ዕምባባት ዝሰረፀ ሓንቲ መትከልሲ ንካልእ ነቲ ቤት ምሶራ እንድሕር ኮይኑስ ክሕውስ ይድፍትን ክተሓጋገዝ ይድፍትን። ስለዚ እቲ መትከልሲ ናብ ካልኦት እውን የስግሮ ነይሩ ማለት እዩ። ሕጂ እዚ እቲ መትከል ፅልዋ እውን ኣምፅኡ ነይሩ።
2: ምትሕግጋዝ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምትሕልላይ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምድግጋፍ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ሕጂ እቲ ዝምድናሲ ወላ ሕጂ 50 ዓመት ኣቁፂሩ ከሎ ዳርጋ ኣብዚ ኸድካ ከይድካ ከምኡ ኢሉ እዩ ዘሎ ማለት እዩ። እቲ ኣብቲ ንእስነት ዝሰረፀ ነገር ማለት እዩ። ሕጂ ዝኾነ ሰብ እንድሕር ቢልካ እዚኣቶም ደቂ ዓባይ ደስ እኒኦም ከምዚ እኒኦም ክተኣሳሰሩ መዓት ይብለካ ልዕሊ ኣሕዋትና ኢና ልዕሊ ስድራና ኢና ወላ ስቲልናው ዘለና ዝምድና። ምክንያቱ ኣበይና ተፋሊጥና? ኣብቲ ንእስነትና፣ ኣብቲ ዝመረረ ቦታ፣ ኣብቲ ዝፀንከረ ቦታ፣ ኣብ መሪር ቦታን ኣብ ፍሉይ ኩነታት እንትፈልጦ ሰብ ከዓ ፍሉይ እዩ ማለት እዩ። ንሕና ንኣብነት ፀፀር ውሒጦም ይበሃል። ንሕና ግን እስኮጆ ኢና ውሒጥና ብኡ ኢና ንተኣሳስር። ነፈርቲ ካርማና ከለዋ ننحدحدنا ناتحققفنا ناتقللنا ناتدقاقفنا ጸላ ኸጎየና ኸሎ ማለት እዩ ስለዚ ሓለፍናዮ ፍሉይ ምትእስሳር ኣለና ማለት እዩ መትከላዊ እቲ ምትእስሳርና ሲ ተራ ነገር ዘይኮነ ወይ ናይ ረብሓ ዘይኮነስ መትከላዊ እዩ መትከላዊ ስለ ዝኾነ ከዓ ሂወት ሙሉእ ይቕፅል ናብ ወለዶታት ውን ይቕፅል እቲ ዝምድናታትና ሕጂ ካብ ንንሕድሕና ሓሊፉ ካብ መጀመርታ ስድራና እቶም ዝነበሩና ስድራ ናብ ስድራና ሓሊፉ እንደገና ካባና ናብ ደቅና ሓሊፉ እንደገና ከዓ ናብ ደቂ ደቅና ከዓ ዝተሓሓዝ ምትእስሳር ኣለዎ ማለት እዩ ኣብ ኩሉ ብሰፊሑ ከዓ ስለ ዘሎ እቲ ፅልውኡ ከዓ ኣብ ኩሉ ኣብ ደገ ከይተረፈ ሕጂ ቤት ምሶራ ቤት ምሶራ እዩተኢሎሙ ካሲ ወላ ኣብቲ ናትካ ግዜ ዘይነበረ ከሎ ወይ ዘይነበረት ከላ ፍሉይ ስምዒት ኣለዎ ማለት እዩ ስለዚ እቲ ባይታ ዝፈጥሮ እዩ እቲ ባይታ ዝፈጠረልና ስለ ዝኾነ ንሕና ከዓ ብክብሪ ክንቅፅሎ ኢና ናብ ወለዶታት ከዓ እዚ ፍቕሪ እዚ ክሓልፍ ክንሰርሕ ኢና ከምኡ ክኾን ከዓ ኢና ንትምነ ማለት እዩ
1: ኣብ ሕብረተሰብ ኤርትራ ካባኻ ንዝዓብዪ ምኽባርን ምሕጋዝን ሓደ ካብቲ ንሕበነሉ ክብርታትና እዩ እዚ ኣመርዚ ኣብቲ ህዝባዊ ግንባር ዘቐመጦ 10 መትከላት ቀያሕቲ ዕምባባ እውን ሰፊሩ ንረኽቦ ከም ውፅኢቱ ድማ ተደጋጋፍን ተሓጋጋዝን ካብኡ ንዝዓብዩ ክብሪ ዝህብን መንእሰይ ኣብ ምፍራይ ዓብ ኣስተዋፅኡ ተፃዊት እዩ
0: ሕጂ መምሃራና ብጣዕሚ ኢና ነፍቅር ኣለይትና እውን ከምኡ ክሳብ ሕጂ እውን ብገለ ኣጋጣሚና ሂወት ድሕርና ፅነት ማለት እዩ ኣብ ዘይፀዓሞ ሰብ እንድሕር ርኢኻ ክትድጉፎ ኢኻ ትደሊ ማለት እዩ በታ ዘላትካ ዓቕሚኻሲ መምህርና እንዲ ነይሩ ከምዚ ንዲ ኣላይትና እንዲ ነራ ምሳና እኳ ኢተምሃራይ ነይሩ ዝብል ታ ምድግጋፍሲ ኣላ ማለት እዩ
2: ሕጂ ኣብ ቤተ ምኽባር ኣብ ኩሉ እምነታትና ኣሎ ኣብ ኩሉ ብሄራትና ኣሎ እንታይ ይበሃል ናፅነት ኣለና ናይ ግድን ብናፅነት ኢና ዓብና ዝተሰማዓና ሃንደራ ኢልና ኢና ንብል ግርህነት ኣሎ ኣብ ገለ እዚ እውን ከምዚ ዘይተደለየ ባህሪ ክመስሎ ይኽእል እቲ ሕብረተሰብ ግን እቲ ምክንያቱ ምሕባ ዝበሃል ነገር ውን ኣይንፈልጥን ኢና ምክንያቱ እቲ ናፅነት ብናፅነት እዮም ውን ዕብዮምና ማለት እዩ እዚ ብናፅነት ምዕባይ ግን ካብቲ ዲስፕሊን ወፂኻ ማለት ኣይኮነን መምህርና ኩሉ ግዜ ምሳና ኣሎ እታ ኣዴና ኣላይትና ኩሉ ግዜ ምሳና ኣላ እታ ሓኪምና ኩሉ ግዜ ምሳና ኣላ ቅርበት ስለ ዘለና ብናፅነፍ ና ድላይና እናበል ማለት እቲ ንደልዮ በጋባብና ሓተትና ስለ ዝዓበና ኣብቲ ሕብረተሰብ ምናልባት ኣብ ገሊኡ ፍሉያት ክንመስል ንኽእል ንኸውን ኢና ግን እቲ ኣመፃፃና ዝፈጠሮ እዩ
1: ተወሳኺ ቆልዓ ብንኡሱ ቆርበት ብርሕሱ ከም ዝበሃል ኣብ ንኡስ ወለዶ ስነ ስርዓትን ስነ ምግባርን ምህላው ቀንድን ወሰንትን ነገራት እዮም ስለ ዝኾነ ድማ መሪሕ ህዝባዊ ግንባር ነቐፌታን ነፍሰ ነቐፌታን ኣብተን 10 መትከላት ብምትእትታው ብሓድነትን ዲስፕሊንን ዝተሃንፀ ኣብ ኩሉ ነገራት ኣኽብሮት ዘለዎ ድልዱድ መንእሰይ ክሃንፅ ዝኽኣለ
0: እቲ ነፍሰ ነቐፌታ ሲ ሓንቲ ኣባል ወይ ተምሃሪት ቤት ምሶራ ዝነበረ ሲ ንእሽቶ ያ ተሓዚላ ኮላስ ኣብቲ ሕብረተሰብ ዝያዳ ጥዑም ክትበልዕ ኢልካ ካብቲ ዝነበረ ሓርጭ ሲ ምስቶም ኣብቲ ናይ ሳሕል ዝነበሩስ ኣጣል ጤል ክህብዋስ ነቲ ሓርጭ ሂባቶም ሕጂ ታ ቆልዓ ተሓዚላ ኮላ እትሪያ ነይራ ማለት እዩ ማለት ኣዲያ ነዲያ መፃፍቲ ኣኼባ ከምዚ ገይራ ኢላ ክሳ ገይራታ ማለት እዩ ሕጂ እቲ ክሳ እቲ ድሰረፀብቲ ግሉፅነት ማለት እዩ ኣብዚ ሕብረተሰብ ተዓብ ኣዲኻ ንድያ ገለ ንድያ ስለምንታይ ከምኡ ትብል ክትብል ትኽእል ነርካ ትኸውን ኣብኡ ግን ዘይግበር ነገር ከምዝገበረት ተረዲእዋ ታይ ቆልዓ ክሳይ ሂባ እዚ ኣድማማሲ ዋዲኣስ ምስ ገባር ሳሕል ሓርጭ ሂባቶም ሳኻ ጠልክ እሳይ እዚ ሕጂ ውሪት እያ ነይራ ኣብቲ ቤት ምሶራ ከም ፍሉጥ ክሳይ ነይሩ ማለት እዩ ስለዚ ኣቦኻ ድዩ ኣዴኻ ድያ ብዘየገድስ ሕማቕ እንድሕር ገይሩ ሲ ጌጋ ናይ ምባል ሕጂ እዚ ደይ ምኽባር ክመስል ዝኽእል እዩ ስለ ዘለዓለታ እንዳተዘኪራትኒ ምኽባር ከመይ እዩ ከም ጌጋ እንድሕር ኮይኑ ጌጋ እዩ ዋላ ቦካ ጌጋ ዝገበሮ ወይ ኣዴኻ ጌጋ ዝገበረቶ ጌጋ እዩ ክትብላስ ድሕር ኣይትብልኒኻ ማለት እዩ ሕጂ ነዚኣ ከልዕላይ ለየ መብዛሕትኡ ግዜ ሰብ ከምኡ ክገብር ከሎ ደፋራት እዮም ደረቓት እዮም ገለ ዝብል ኣተሓሳስብ ኣሎ ግን እቲ ኣተዓባብያ እዩ እቲ ናፃ ኮንካ ንድሕር ዓብኻ ናፅነት ስለ ዘለካ ኣቦካ ይትፈልጥ ኣዴኻ ከዓ ክትነቕፎ ኣለካ ማለት እዩ
2: ሕብረተሰብና እውን ንሓደ ጌጋ ዝገበረ ብፍላይ ክብል ዝበለ ጌጋ ዝገበረ ይውግዞ እዩ መእረሚ እንተ ብደርፊ እንተ ብማስያ እንተ ብገለ ኣብኡ እውን ሳጓታት ኣሎ ዳላታት ኣሎ ማስያ እውን ኣሎ ብከምዚ እውን ዝእረም ጌጋታት ኣሎ ማለት እዩ ብንታይ ይበሃል ድሕር ሳጓ ወፂኢካ ካብታ ትገብራ ትወፀካ መብዛሕትኡ ግዜ ካብታ ትገብራ ንስኻ እያ ትወፃካ። ስለዚ ሳጎ ሕማቅ ከይወፃካ እውን ትፅንቀቕ። ዲስፕሊን ምኽባር እያ እዚኣ ሓድነት
0: ክትምሃር ፀኒሕካ ዕረፍቲ ትኸደሉ እዋናት ኣሎ። ሕጂ ዕረፍቲ ናበይካ ትኸይድ እንዳ መደበር ሰለሙና ዝበሃል ኣዴታቶም ዝነበሩ ነይሮም እዮም።

0: ኣው ኣብቲ ካብቲ ቤት ትምህርቲ ወፃስ ናይ እንዳ ኣቕባትካ ኣሎ ኣዴታትካ ደለዎ ማለት እዩ። ገሌና ኣዴታትና ኣቑ ይነበራን ገሊኦም ተጋደልቲ እዮም ስድሮኦም ኣብ ሓይልታት እዮም ዘለዉ ክወስዱካ ኣይክእሉን እዮም ኣብቲ ድፋዕ ኣብቲ ክስታይ ክገብሩካ ኣይክእሉን እዮም ኩሉ እንትን ናይ መደበር ሰለሙና ብምሉእ ዝተምሃራይ ይውዛዕ ማለት እዩ ናብቶም ኣዴታት ደለዎኦም ሲ ከም ደቆም ናብኡ ንኸይድ እጂ ዚ ሓድነት እዩ። ምክንያቱ ንወዳ ጥራይ ኮነት እንትፅበ ስድሮኦም ዘየለዉ ስድሮኦም ንድፋዕ ደለዉ ወይ ብመስዋእቲ ዝተፈለዩ ንዕኦም ውን ትሕዞም እያ ማለት እዩ። እዚ ተገይሩ ዶ ይፈልጥ እዩ ኣብየናይ ሰውራ እዩ ሞ ከምዚ ዓይነት ኣተኣላልያ ነይሩ ክትብል ትኽእል። ስለዚ ነዚ ሓድነትካ ዘደልድል ነገራት ብዙሕ ነገር ነይሩ ማለት እዩ። ሓንቲ ዝክራ ከዓ ኣባል ምሳና መምህር ዝነበረ ሲ ሓንደበት ብናይ ጉዳይ ጥዕና ይስዋእ ማለት እዩ ጓሉ ከዓ ምሳና ኣላ ኣብ መንጎ ሕጂ ኣነ ብጣዕሚ ዝገርመኒ እሽተይ ኮንካ ሃንደበት እንድሕራ ቦካ ካብኡ ተኣልዩስ ክትፈልጥ ኣለካቀይ ዋላ ተነጊራ ኮላ ማለት ሲ ከይዲ ከም ዝኾነ ተሰዊኡ ከም ዘሎ ሲ ምክንያቱ ክትፈልጥ ያ ንፅባሒቱ ብገለስ ክስማዕ እዩ ማለት እዩ። ስለዚ ቀስ ኢሎም ኣረዲኦማ ወላ ሓንቲ ተቐቢላ ተወስቕ ምእንቲ ኣብቶም ካልኦት ፅልዋ ከይተምፅእ ነቲ ናይ ክስተይ ሓድነት ከይብትኽ ንምባል ማለት እዩ። ስለዚ ክሳብ ክንዲ ዚ ማለት ሰብ ይካስኻ ኣቦካይ ድኸደካ ደሎ ወይ ክስታይ ድኾነካ ደሎ ግን ቆርጢምካያ ሰቕ ትብል ማለት እዩ። እዚ ሕጂ ሓደ ካብቲ ዘመልመሉና ማለት እዩ።
1: ብኩሉ እንትንኡ ትሕትና ቅንዕና ንቕሓትን ተወፋይነትን ዝዓጠቐ ካብ ወገነይ ወገንካ ኣንነትን ዝረሓቐ ትሕቲ ሃገራውነት ተፀይኑ ብንቕሓት ዝበረኸ መንእሰይ ምህናፁን ሓደ ካብ መትከላት ቀያሕቲ ዕምባባ እዩ ነይሩ።
0: ኣብቲያ ካልኣይቲ እንድሕር ሰጊርና ኣብ ማሕበራዊ ህወሲ እንታ ክትኮን ኣለካ ቁኑዕ ትጉህ ቅንዕናስ ክህልወካ ኣለዉ ክትዕበ የብልካን ተጊህካ ከዓ ንሰብ ክትቀርብ ኣለካ። ንኣብነት ንሕና ዕድር ረኺብና ንማሃር ነርና ኢና ኣብቲ ቤት ምሶራ ተማሂርና ደረጃ ገለ ካብቶም ናይ ተጋደልቲ ዝነበሩ ምእንታ ናይ ሎም ዓሰርተታት ዓመታት ኣብ ድፋዓት ዝነበሩ ከይትካ ንኣብነት ዕድሜካ ኣኸይሉ ምስኦም ክትከይድ ከለካ ንዕኦም በቲ ዘለካ ዝፈለጥካዮ ክትዕበየሎም የብልካን ትሑት ኮንካ ብቕንዕና ከዓ ክትሕግዞም እዩ ዘለካ ትፈልጣ ንድሕር ኮንካ ሕጂ ኣብ ቤት ምሶራ ዝዓበየ ክምህዝ ማዓት እዩ። ከምዚ ናይ ሽግር ኩሉ ግዜ ሽግር መሃዝ እንዴ ትገብረካ ኩሉ ግዜ ነቲ ደሎ ሽግር ክትሓልፎ ገለ ዓይነት ፈጠረታት ይገብሩ ነሮም እዩ ማለት እዩ። ብኸምኡ እዮም ዝፍለጡ እዚኣ ከዓ ሓንቲ መትከል ክትሕት ከም ዘለካ ቆኑዕ ኮንካ ከዓኒ ብትህግሃት ነታ ትኽእላ ክተሪኦም ከም ዘለካ ስለዝተምሃርካ ትዕበ ደይኮንካ ስለዝተምሃርካ ትዕቢት ኣርኢኻ ክትገብር ዘይኮንካስ ነቲ ሕብረተሰብ ወይ ነቲ ሽዑ ዝነበረ ኣብቲ ቅልጢፍካ ናይ ምውዓይ ኣሎ ደይ ምቕባል ኣሎ እንድሕር ደይ ትቕበላ ኮንካስ ኣይትቕበላን ኢኻ እንድሕር ኣሚንካ ኣላ ከዓኒ ካብቲ እምነትካ ከዓ ፈንታ ኣይትብልኒ ኢኻ ማለት እዩ። ስለዚ ከምዚ ዓይነት ክስታይ ኣምፂ ኢልና እዩ ማለት እዩ ነታ መትከል ክዝክረ ስለዝደሎ ኸ
2: ቅንዕና ትሕትና ተወፋይነት እዚኦም ሲ እዚኦም ኣገደስቲ ኣምራት እዮም ዋላ ኣብቲ ሕብረተሰብና ንሓደ ዝዕበ ሰብ እኮ ብሕብረተሰብና ወይ ዝፈትዎ እኮ የለን ምናልባት ዒብ ገይሩ ቲ ሕብረተሰብና ዓው ኢሉ ኣይዛረቡ ንኸውን ግን ፍትዋ ኣይኮነን ኣንነት ዘለዎ ሰብ ወላ ሓደ ፍትዋ ኣይኮነን። እዚ ውን ሓደ ካብቲ መትከላት ቀያሕቲ ዕምባባይ ነይሩ ሰብ ብዛዕባኻ ክዛረብ ይበልፅ ካብ ንስኻ ብዛዕባ ነብስኻ ክትእነን ማለት እዩ። ኣነን እያ እንድሕርኩምካ ገለ እንታይ ነራ ዝዝክራ ኣነ እንድሕር ከም ገለ ኢሉ ሰብሲ ኣነይቲ በላታ ንሕና ውሕጦ ገለ ዓይነት ዳላ እዩ ግን መልእኽቲ ከኣለዎ ኣነ ምባል ሲ ከምዘይፍቶ ወላ ከብ መጀመርታ ክሳብ መወዳእታ ማለት እዩ።
1: ኣብ ማዕቶትን ትምህርትን ፃዕራ ምዃን እውን ሓደ ካብተን 10 መትከላት ቀያሕቲ ዕማባ ኮይኑ ዝተማሃረ ይምሃር ዘይተማሃረ ድማ ይምሃር ዝብል ጭርሑ ብምልዓል እቶም ተምሃሮ ኣብቲ ዝነበሮም ትርፊ ግዜ መሃይምነት ኣብ ምጥፋዕ ዓብ ኣስተዋፅኦ ክህልዎምን ናይ ዝተፈላለየ ሞያዊ ክእለት ብቕዓት ክውንኑን እውን ተገይሩ እዩ።
0: እንቲ መትከል ሲ እንታያታ ፃዕራ ምኳና ማእቶትን ትምህርትን እንዳ ትብል እቲ መጀመርታ ብፍላይ 4ይ ክፍሊ 5ይ ክፍሊ ወፂኦም እዮም ተማሂሮም እዮም ንዘመት ተኸይዶም ንህዝቢ ከፍልጡ ማለት እዩ። እስኻ ትፈልጣስ ናይ 5 ሕጂ ክትሪኦ ከለካ ኣብዚ ኮንካስ 5ይ ክፍሊ ኮንካ ወፂኻስ ሕብረተሰብ መሃይምነት ተጥፍእ እስኻ እውን ኣብ ደረጃ ናይቲ መሃይምነት ቆርቢ ኢኻ ሰጊርካ ያ ደለኻ ግን ብትግሃት ነታ ፈይጥካ ያ ደለኻ ክትምህር ኢኻ ትፅዕር ማለት እዩ። ንኣብነት ኣብዚ ናይ ዘመት ዝኸደሉ ከም ኣብነት ዝጥቀስ ብደረጃታት ንኣብነት ንዴታት ምህሩ ነይሮም ንሓረስቶት ምህሩ

0: ንጓሶት ይምህሩ በቃ ክሳይ ኣውፅኦምሎ ትግሃት እዩ ዝሕጂ ሙሉእ መዓት እስከ ዕረፍካስ ክትምህር ትውዕል ማለት እዩ እንታይ እዮም ዳሓስቡሳቶም ኣነ ነቲ ተጋዳላይ ኣብ ግንባር ኮይኑ ክሳይ ትገብር ዘሎስ ሳኻ ብስራሕ ክትመልሶ ኢኻ ትደሊ ዘለካ እዚ ትፃዕሪ ዘብል ማለት እዩ ንስኻ ሳልሳይ ክፍሊ በፂሕካ ከለካስ ክሳብ ካልኣይ ክፍልስ ትምህር ሳልሳይ ጥራይ ካደይ ትምህራ ሓንሳ ሓንሳብ እውን ከምኡ ትምህር ነርካ ኸ ኣነ ዝከረኒ ሻሻይ ክፍሊ ማለት ሻሻይሽ ኣብ ዓይና ወዲእና ክሳብ ናይ ሻብዓይ ገለ ድሰኣንዎሲ ሽዑ ኣትኻስ ልክዕቲ ስኻ ተምሃርካ ክትምህሮም ትፍትን ማለት እዩ ላዕሊ ደረጃ ድበፅሐ እውን ኣይኮነን ግን እተን ድበፅሐን ምስ ሂወት ተኣሳሲሩ ምስ ሂወት ትርጉም ነይርወን ተን ክፍልታት ማለት እዩ ተን ክፍልታት ሲ ሻብዓይ ዋላ እንድሕሪኢኻስ ናይ ሰውራ ሻብዓይ ዳ ላዕሊ ንድ ድበሃል እቲ ካሪክለም እሱዩ ነይሩ ግን እቲ ተወፋይነት እቲ ብትግሃት ምስራሕ ሂወቲ ነታ ቫልዩ ዘለዋታ ትምህርቲ ማለት እዩ
1: ወላታ ጭርሖና እንታይ ኒራ ዝተማሃረ ይምሃር ዘይተማሃረ ይምሃር ቀሊል ኣይኮነን ማለት እዩ ሕጂ እቲ ደረጃ ዘይኮነ ዘገድሰና ነይሩ እቲ ድሌት የገድሰ ነይሩ ሓደ እስኻ ዘይትኽእሎ ነቲ ብፃይካ ትውከሶ እቲ ሓንቲ ገለ ትውስኸልካ እቲ ሓደ ገለ ይውስኸልካ መዓት ምትብባዕ ነይሩ ማለት እዩ ሕጂ ቀሊል ኣይኮነን እቲ ዝውሃብ ዝነበረ ትምህርቲ ንቀያሕቲ ዕምባባ ንቤት ትምህርቲ ሰውራሲ ግብራዊ ሽግር ዝፈትሕ ውይኒ ነይሩ ማለት እዩ ሕጂ ከረምታዊ ማእቶት ንብል ምሽ ድሕርና ፅነ 94 ከረምታዊ ማእቶት ሽሙ እዩ እቲ ከረምታዊ ማእቶት ምበርቲ ማእቶት ኩሉ ግዜ ምሳና ኣሎ ማለት እዩ ማእቶት ሲ ካብ ሽዑት ሒዝና ብዛዕባ ማእቶት ቅዱሳትን ኣድማዕትን ነርና ማለት እዩ ካልእ እቲ ግብራዊ ትምህርቲ ንምቕሳም ኣብ ከረምቲ ዝባኸን ግዜ እውን ኣይነበሩን እቲ ቀያሕቲ ዕምባባ ወላ ትፊቶራር ማለት እዩ ደረጃኡ ቁሩብ ክብ ምስ በለ ኣብ ክፍልታት ናይቲ ውድብ ፋሕ ትብል ኣብቲ ክፍልታት ናይቲ ውድብ ፋሕ ኢልካ ግብራዊ ትምህርቲ ትቐስም ብከምኡ መምህራን ዝኾኑ ኣለዉ ብከምኡ መሃንድሳት ዝኾኑ ኣለዉ ብከምኡ ዝምባሊኦም ንኸለልዩ ሲ ኣብቲ ግብራዊ ትምህርቲ ብከምኡ ከመይ ዝኣመሰሉ ናይ መካኒክ ዝኾኑ ኣለዉ ማለት እዩ ግብራዊ ትምህርቲ ንክምሃሩ ኣብተን ክፍልታት ፋሕ ይብሉ ማለት እዩ ስለዚ ሲ ቀላል ቤት ትምህርቲ ኣይኮነትን ነራ ሰብራዊት ቤት ትምህርቲ እያ ምዕብልቲ ቤት ትምህርቲ እያ ኩሉ ሓድነት ዝደልደለላ ቤት ትምህርቲ እያ ሓብሓቢት ቤት ትምህርቲ እያ ነራ ማለት እዩ
2: ኣብ መዳይ ስነ ፅሬትን ስፖርትን እውን እንተኾነ ቀሊል ኣፍልጦ ኣይነበሮምን ኣብ ስፖርቲ ኾነ ኣብ ሓፈሻዊ ፅሬት ብዝወሃቦም ዝነበረ ግብራዊ ኣስተምህሮታት ኣማዕቢሎሞ ዝነበሩ ብቕዓት ድማ ኣብ ዝተፈላለዩ ኣጋጣሚታት የንፀባረቆ ከም ዝነበሩ እየን እዘና ሽዑ ተምሃሮ ዘዛረባ
0: ሕጂ እዚኣ መትከል እዚኣ ንኣብነት ከም ቤት ትምህርቲ ብጋንታታት ኢና ከዓ ንቀውም ማለት እዩ ከም ስድራ ሓንቲ ጋንታስ ጀናብነት ባዶ ሓደ ትበሃል ሓንቲ ከም ሓንቲ ባዶ እንድሕራላ ነጥብታት ከዓ ኣለዉ ነጥብ ሓደ ነጥብ ክልተ ነጥብ ሰለስተ ነጥብ ኣርባዕተ እንዳበልና ክሳብ ኣርባዕተ ጋንታታት ከዓ ቦካ ኣለካ ኣዴካ ኣላትካ ብከምኡ ኢና ንስራዕ ማለት እዩ ስለዚ ናይ ፅሬት ድበሃሉ ተምሃሮ ከዓ ኣለዉ ኣብታ ውሽጢ እዛ ጋንታ ንብላ ዘለና ፅሬት እንታይ ማለት እዩ ከምዚ ናይ ኩርምትኻ እንድሕር ሓሚምካ ከይተረእኻ ሰብ ከይትብል ይርኢኻ ቅድሚቲ ሓኪም ዝርእካስ እቶም ንኸምኡ ወፂኦም ዘለዉ ይርኢኻ ኣናፃፅፋ ኩሉ ሰብ ብሳባ ዘይሓለፈ የለን ከመይ ጌርካ ተንፅፎ ገለ ዝብል ኣሎ ንሕና እውንተን ድቅሰላ ነበርና ዋላ ኣብ መሬት ደቅስ ገለ እታ ክሳይካ ግን በጋባብ ኣንፂፍካ ክትከይድ ከም ዘለካ እንድሕር ቆልዑት ናፊቆም ትሸኑ እንድሕር ኣለዉካ ክሕፀቡ ከም ዘለዎም እዚ ሕጂ ናይ ፅሬት ብዝለዓለ ደረጃ ይተሓዝ ከም ዝነበረ እዩ ማለት እዩ ካልእ ተላጋቢ ሕማም ከይመፃካ ብዙሓት ስለብሓንሳብ ስለንድቅስ ዝነበርና ቀልጢፍ እዩ ናይ ተላጋቢ ሕማም ክላባዕ ዝኽእል ማለት እዩ ሓደ ሰብ እንድሕር ገለ ዓይነት ሕማም ወይ ከምዚ ናይ ዓባቕ ገለ ረአ ነይሩ እዩ ከም ናይ ታይፎይድ ገለ ይረአ ነይሩ ቀልጢፉ ነዚ ቀልጢፎም እዮም ዝኣልይዎ ዝነበሩ ማለት እዩ ስለዚ ኣብ ፅሬት ልክዕ ከምዚ ሕጂ ሰንበት ቀዳሚ ሰንበትን ኣብኡ ሮቢዕ ኣዕረፍትና ነይራ ማለት እዩ ኣብ ሮቢዕ ኩሉ ተምሃራይ ነብሱ ድሕፀበላ እቲ ባዕሉ ድሕፀብ ባዕሉ ሕፀብ ብኣለይቲ ድሕፀብቲ ኮይኑ ከዓ ብኣለይቲ እንዳታ ሓፀበ ፅሬት ዘካይደላ ማለት እዩ ኣከባቢና እውን ነፅሪ ኢና ምክንያቱ ንነብሮ ኣለና ንጎሕፎ ስለ ዘለና ነቲ ኣከባቢና እውን ነፅርዮ ነርና ኢና ማለት እዩ ናይ ስፖርት ውድድር እውን ጋንታታት ይወዳደራ ነይረን እየን ናይ ስፖርት ናይ ቮሊቮል ክሳብ ባስኬትቦል ከምኡ መፃና ነይሩ ማለት ስለዚ ብከምዚ ዓይነት ቀፃሊ ክነዘውትሮ ስለ ዘለና ንሓድነት ስለዝሕግዝ ብጋንታታት እንዳተወዳደርና ካልእ እውን ተምሃሮ ምስቶም ኣብ ክፍልታት ደለዉ ሓካይም ንበሎም እንዳ ዜና ንበሎም ምስም ከማ ንወዳደሩ ነይሮም እቶም ዕብይ ዝበሉ ምስኣቶም ቲፎዞ ኮይና ልክዕ ከምዚ ኣብዚ ደሎ ኣብኡ ከዓ ከምኡ ዓይነት ነይሩ ማለት እዩ ስለዚ ብከምዚ ዓይነት ዝተሃነፀይቲ ኣባል ናይ ወይ ቀያሕቲ ዕምባባ
1: ኣብ ቤት ምሶራ ኣብቲ መደባት ናይ ቀያሕቲ ዕምባባ ናይ ፊቶራሪ ኩሉ

0: መደባት ብስሩዕ እዩ ዝካየድ ነይሩ ማለት እዩ። ፅሬት ኣዝዩ ዓብዪ ቦታ ዝውሃቦ እዩ። ምስ ኩሉ ብዝሕና ውን ብጉድለት ፅሬት ዝመፅእ ፀገማት ኣይነበረናን ብሓፈሽኡ ማለት እዩ። እዚ ናይ ቅናት ምድሪ ሕማማት ክረኣዩ ከለዉ ቀልጢፎም ኣልያ ግበረሎም ተምሃራይ ንሞታይ ቃላዕ ተምሃራይ ንስንክልና ዝተቓልዐ ኣይነበረናን ሕጂ እዚ ፃዕሪ ክሳብ ክንደይ የብል ነይሩ ማለት እዩ። ገለ ነገር ፀገማት ተመፅውን መጀመርታተን ሓካይም ቀልጢፈን ምስቲ ዝምልከቶ ማእከላይ ሕክምና ድ ምስቲ መሪሕነት ተላለዮም ነቲ ሽግር ፍትሕ ናይ ምባል ልምዲ ነይሩ። ንኣብነት ኣብ ጀልሃንቲ እንታይ ይዝክር ኣዝዩ ምድረ በዳ እዩ። ካብ 50 ክሳብ 53 ዲግሪ ሴንቲግሬድ እዩ ዝበፅሕ እቲ ሙቆት ምስ ኣብ ምዝላቕ ኣዝሊቕና ዝኸድናዮ መሬት ሱዳን እዩ። ኣብኡ ርጥባ ተረእዩ ርጥባ ምስ ተረአየ ገለገለ ኣብራኸም እንታይ ይበሃል ምስ ገበሮም ብቐጥታ ለሚን ብኾናትል ካብ ሱዳን ከም ዝመፅእ ተገይሩ ነቲ ሽግር ተፈትሑ ማለት እዩ። እዚ ናይ ጥዕና ጉዳይ ኣዝዩ ኣገዳስነት ነይሩ ብግብሪ ከዓ ይስራሕ ኣሉ ነይሩ ማለት እዩ። ዕርፍቲ ተምሃራይ ተመሲሑ ድሕሪ ምሳሕ ብግቡእ ነደቅሶም ነቶም ናእሽቱ ማለት እዩ። ኣደቂስና ሰዓት 4 ከዓ ተሲኦም ከዓ መፅናዕቶም የካይዱ ዚ ስሩዕነት ነይሮ ኩሉ እቲ መደባት ማለት ዝተኣሳሰረ እዩ። ምሸት ከዓ ፅፅዋይ ዝነግርዎም መምሃራን ካኣለዎ ከም ስርዓት ልክዕ ከምቲ ናይቲ ትምህርቲ ምድላዋት ገብሩ ምድላዋት ገይሮም ቤት ታይም ስቶሪ ንብሎ ወላቲ ምዕብል ዓለም ዝስራሓሉ ነበረ ሳት ቤት ትምህርቲ ሲ ኣብ ትሕቲ ገረብ ኣብ ትሕቲ ከምዚ ህድሞ ይካየድ ነይሩ ማለት እዩ። ሕጂ እታ ቤት ትምህርቲ ሲ ብኩሉ ምልእቲ ነይራ ክብላ ዝኽእል ማለት እዩ። ሰኑ ከዓ ትምላእ ኣለይ
1: እታ ናይ መወዳእታ ወይ ዓስረይቲ ኮይና ተቐሚጣ ዘላ መትከል ምስ ኣህጉር ክህልወካ ዘለዎ ዝምድናታት እትገልጽን እተነጽርን ኮይና ብዛዕባ ሃገራት ኣፍልጦ ክህልዎምን ምስ ጎረባብትኻ ልፍንቲ ፈጢርካ ብሓባር ክትዓቢ ከም ዘለካ ኣብቶም ተምሃሮ ድርዒ ዝገበረትን እያ ነይራ።
2: እታ ናይ መወዳእታ መትከልና ከዓኒ ሓንቲ ኣህጉራዊ ጭርሖ ክተልዕል ኣለካ ዝብል ሓንቲ መትከል ኣላትና ማለት እዩ። እታ መትከልቲ ንምንታይ እያ ተደልያ? ኩሉ ግዜ ናይ በይናኻ ቃልሲ ክተካየድ ኣይኮንካ ትደሊ ምሳኻ ድመስሉ ከመኻ ድመስሉ ኣህዛብ ኣብ ጎረባብታ ሃገራት ኣለዉ ኣፍሪቃ ንባዕላ ኣህጉር ኣላትካ ምስ ዓለም ማለት ገስጋስ ዝኾነ ተሓሳስባ ክተላዓዕል ኣለካ ማለት እዩ። ትምህርቲ ንጥቕሚ ሓፋሽ እንተልካ ንሓፋሽ ህዝቢ ኤርትራ ጥራይ ደይኮነ ኩሉ ዘይተምሃረ ክምሃር እውን ትደልያኻ ማለት እዩ። ኣብ ጎረባብታካ ዘለዉ ምስኦም ብሰላም ንክትነብር ናይ ሰላም ከምዚ ሕጂ ፅምዶ ኢልና ነልዕሎ ዘለና ከምኡ ዓይነት ኣልዒልካ ምስ ከባቢኻ ሰላም ክትገብር ከም ዘለካ እውን እቲ ናትካ ኣጠማምታ ገፊሕ ክኸውን ፀቢብ ሓሲብካ ጥራይ ክትከይድ ከም ዘይብልካ ናይ ሃገራዊ ኣተሓሳስባ ክህልወካ ከምኡ ዓይነት ጭርሖታት ክተልዕል ኣለካ ማለት እዩ። ንኣብነት ናይ ሰራሕተኛታት ደገፍቲ ኢና፣ ምክንያቱ ዝበዝሐ ሰራሕተኛ እዩ ርእሰ ማልዶ እውንን ውሑድ እዩ። ስለዚ ምስቲ ሰራሕተኛ ወይ ሰራሕተኛታት ናይ ዓለም ተደናጋፂ ወይ ከዓ ተሓጋጋዚ ክትከውን ኣለካ ማለት እዩ። ምክንያቱ ሓፋሽ ዘማእገረ ወይ ከዓ ሓፋሽ ዘማእከለ ጭርሖታት ኣልዒልካ ክትከይድ ከም ዘለካ እሱ እውን ኣብቲ መትከልና ኣትዩ ከምኡ ዓይነት ኣጠማምታ ክህልወና ተገይሩ እዩ ማለት እዩ። ምክንያቱ ንበይንኻ ጥራይ ኮንካ ንተቃልስካ ናፅነት ክትረክብ ኣብ ጎረባብትካ ዘለዉ ናፅነቶም ዝሰኣኑ እውን ናፅነት ክረኽቡ ከም ዘለዎም እውን ምስኦም ኮንካ ክትቃልስ ከም ዘለካ ምስኦም ኮንካ ክትሓስብ ከም ዘለካ እውን ሓንቲ መትከል ነራትና መትከላት ቀያሕቲ ዕምበባ ንበይንኻ ከም ደሴት ሰላም ክትረክባ ይደልን ኢኻ ኣብ ጎረባብትኻ ዘለዉ ኪኖ ጎረባብትኻ ኣህጉርካ ብምልእታ ሰላም ኮይና ናይ ምዕባለ መንገዲ ሒዛ ክትከይድ ትደሊ ኢኻ ማለት እዩ። ነዚኣ እውን ፀቢብ ዝኾነ ተሓሳስባ ከይህልወና ብገፊሑ ክንጥምቶ ከም ዘለና ነቲ ዓለም እውን ኣብ ንእስነትና ተኸስኪስናሉኢና ማለት እዩ። ሕጂ ሓንቲ ካብ መትከላት ቀያሕቲ ዕምበባ እሳያ ነይራ ማለት እዩ። በይንኻ ደጎንካ ምስ ኣህዛብ ክንዓኻ ድመስሉ ነቲ ቃልስኻ ዘልዕሉ ምስኦም እውን እንዳተደጋገፍካ ክትሰርሕ ከም ዘለካ እውን ሓንቲ ዓባይ መትከል ቀያሕቲ ዕምበባ ከም ዝኾነት ከዓ ስምረላ ፈቱ ማለት እዩ።
1: ዝኸበርኩም ተኸታተልቲ መደብና 10 መትከላት ቀያሕቲ ዕምበባን ኣብቶም ናይ ሽዑ ቀያሕቲ ዕምበባ ዝነበሮ ፅልዋን ዝተሓፍሶ ኩሉ መድያዊ ምህርትን ኢና ክንርኢ ፀኒሕና። ኣብ መወዳእታ እምበኣር ድሕርና ፅነትከ እዘን 10 መትከላት ቀያሕቲ ዕምበባ እንታይ ፅልዋ ነይሩዎን ብዝብል ሓሳብ መደብና ክንዛዘም ኢና። ወደ ሓንኩም ሰናይ ቀነ።
2: እቲን መትከላት እዘን 10 ክንዝርዝረን ዝፀንሐና ኢና ክንገልፀን ፀኒሕና። ኣብቲ ናይ ሶራ ዝነበረ ቤት ምስ ሶራ ዝነበረ መትከላት ቀያሕቲ ዕምበባ ኢልና ክንዝርዝረን ንኽእል ኢና። ብድሕሪ ዳ እንታይ

0: ኮነ እንታይ ደኣ ከመይ ደኣ ኮነ ኣበይ ደኣ ከይደን እዚአን ዝብል ሕቶ ክትለዓል ይኽእል ኢና ግድን። ስለዚ እዚ ሕቶ እዚ ኣብቲ ድሕርና ፅነት እውን ከም መትከል ናይ ሚኒስትሪ ትምህርቲ 30 ወርቃውያን ሕጋጋት ኮይነን እውን ኣብቲ ቤት ትምህርቲ ኣትየን ይስራሕ ኣለና ኣሎ። ነዚአን ንምድራዕ እውን ናይ ዜግነት ትምህርቲ ተባሂሉ ኩለን ፋሕ ኢለን እዚአን ኣብኡ ትርኤኻ ማለት እዩ። ስለዚ ድሕሪ ናፅነት እውን ነቲ መትከላት ህዝባዊ ግንባር ስቅ ኢሉ ይኮነን ተሪፉ ደሎ ማለት እዩ። ኣብቲ ዝመሃር ዘሎ መንእሰይ ወለዶ ብዝተፈላለየ ዓይነት ናይ ትምህርቲ ገይሩ ኮይኑ ሓደ ብሕጋጋት ኮይኑ ቀይምሎ ወርቃውያን ሕጋጋት ትበሃል ኣለዋ። እዚአን እተን መትከላት እየን ቁሩብ ብዙሕ ኢለን ኣለዋ። ምስቲ ገፊሕ ዝኾነ እቲ ናይቲ ሕብረተሰብካ እውን ንዑ ከማልእ ዝኽእል ዝኣተወን ክህሉ ይኽእል እዩ። ብዓብዮኻ ዜግነታዊ ትምህርቲ እውን ነዚ ዘማልአ ክስታይ ስለ ዝኾነ ድሕርና ፅነት እውን ቀፂሉ ከም ዘሎ ከረጋግፅ እየ ዝደሊ። ብዝተፈላለየ ኣገባባት ይመሃርዎ ከም ዘለዎም ብታሪክ ብናይ ቅድሚ ሕጂ ዝሓለፈ ዶኩመንተሪ ፊልም ብድራማታት ብዘፀሓፉ መፅሓፍቲ ንዑ እንዳተወከሱ እቲ ዜግነታዊ ሓላፍነቶም ክላበስዎ ከዓ ሕጂ ዘሎ ወለዶ እውን እዚ ዓይነት ትምህርቲ ይወሃብ ከም ዘሎ ክንጠቅስ ንፈቱ ማለት እዩ።
1: እቲ ኣሰር ናይ ቅሕቲ ዕምባባሲ ኣሎ እዚ ሃማተ ዘካይዶ ሕመረት ንበሎ ካልእ ዝተፈላለዩ ስሚ ሃቦ ኣይበተኽን ማለት እዩ። ኣብ ኩለን ዞባታት ኣብ ኩለን ዞባታት ብዝሓየለ መልክዑ ብዝሰፍሐ መልክዑስ ይቕፅላሉ ማለት እዩ። በብ ደረጃኦም ከዓ መንእስያት እናተመልመሉ ሕመረት እናተባሃሉ ብዝተፈላለዩ መገዲስ እተን ክብርታት ሲ ኣብቲ መንእሰይ ከም ዝሰርፃ ይኮና ኣለዋ። ኩሉ ግዜ ከዓኒ መንእሰይ እቲ መድረኹ ዝጠልቦ እዩ ክኸውን ዘለዎን ተግብር ዘለዎን ህንፀት ሃገር ኣይውዳእን እዩ መወዳእታ የብሉን ሳዋዊ ንገዛ ርእሳ ሓንቲ ኣብነት ናይቲ እቲ ዝቕፅል ዘሎ ወይ መቐፀልታ እዩ ክትብሎ ትኽእል ኢኻ ማለት እዩ። ስለዚ መንእሰይ ኩሉ ግዜ እቲ ካብኡ ዝሕተት መድረኽ ዝሓቶ ንኸማልእ ከዓ ኩሉ ግዜ ደድሕሪኡ ክንስዕቦ ኣለና ከነውርሶ ኣለና። እዚ ናይ መበል 50 ዓመት ውን ኪኖቲ ምዝካርሲ ዕላማ ኣለዎ ማለት እዩ። ኣብ መንእሰይ ከመይ ኢሉ ተማሂሩ ብባንጢትን ተመንን ዕንቅር እዚ እንታይ ይበሃልን ብእግርኻ እናሓለፈ ተማሂርካ ድሕር ኣብ ዝበፂሕካስ ኣብዚ ሕጂ ዘሎ መንእሰይ ከ እንታይ እዩ ካብኡ ትፅቢት? ብዘይ ትምህርቲ ከዓ ዝመፅእ ነገር የለን። እቲጂ ኣብ ትምህርቲ ሓያል ክኸውን እዚ ዘሎ ወለዶ ክሕይል ይላቦ ማለት እዩ። ምክንያቱ መንግስቲ ኤርትራ ብዝከኣሉ መጠን ኣብቲ ዝረሓቐ ገጠር ከይተረፈ ቤት ትምህርታት ክኽፍአት ኣሎ። ነዚ ዕድል እዚ ከዓ ክምዝምዞ ክኽእል ኣለዎ እቲ መንእሰይ ክጥቀመሉ ክኽእል ኣለዎ ማለት እዩ። ብዘይ ትምህርቲ ዝኾነ ስድሪ ውን ስለ ዘይትኸይድ ማለት እዩ። እዚ እቲ ኣብኡ ተሰርሐ ኣብዚ ከዓ ብዝሓየለ መልክዕ ክቕፅል ነቲ ዝተዋህበ ዕድላት ክንጥቀመሉ ይላቦ ንመንእሰያት ማለት እዩ።
0: በዚ ኣጋጣሚ እዚ ከዓ ናይዚ 50 ዓመት ዝኽሪ ናይ ቤት ትምህርቲ ሰወራ ምምስራት ከዓ ንቅድሚት ተጠምተና ስለ ዝኾነት ምክንያቱ ዳግመ ህንፀ ሃገርና ክሳብ ሕጂ ናብቲ ዳግመ ህንፀ ሃገር ሰብ ኢና ንሃነፅ ዘለና ገና እቲ ሃገርና ክትህነፅ ግን ሙሉእ ብሙሉእ እቲ ሰብ እንዳተሃነፀ እዩ ዝኸይ ዘሎ። እቲ ተሃነፀ ከዓ ዝለዓለ ሃገር ክሃንፅ ከዓ ትምኒት ኣለኒ ማለት እዩ። በዚ ዝኽሪ እዚ ነዚ ዝኽሪ እዚ ዘኪርና ናብ ቅድሚት ጠሚትና ዝሓየለ ብቴክኖሎጂን ብዕድቅን ብትምህርትን ዝማዕበለት ሃገር ክንሃንፅ ንኩሉ ዜጋ ማዕረ ዝኾነት ሃገር ክንሃንፅ ከዓኒ ደጊመ ደጋጊመ ክጠቅስ ፈቱ ማለት እዩ። ስለ ዝገበርኩ ብልና ቃለ መጠይቅካ በዚ ኣጋጣሚ ከመስገንኩ ክሓልፍ ኣይደልን ማለት እዩ።

0: ሰላም ከመይ ፀኒሕኩም ዝኸልኩም ተዓዘብቲ፣ እዚ መደብ እዚ ብምክንያት መበል 50 ዓመት ፅኽሪ ምምስራት ቤት ትምህርቲ ሰውራ ኣጋጣሚ ምግባር ነካይዶ ዘለና ኢና። ንሎሚ ድማ ካብ መስረቲ ሓደ ዝኾነ ኣቶ ጴጥሮስ ሃይለማርያም ሒዝናልኩም ቀሪብና ኣለና። ኣቶ ጴጥሮስ ዕድሜና ክቢርካ ንትበና ሓበሬታ ቀዲመ ስመይ ምስ ተዓዘብቲ ንምስክነካ። ከም ዝጠቀስኮ ምክንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ኢና ሒዝና ያቅሪብና ዘለና እሞ ህዝባዊ ግንባር ካብ ፈለማ ኣብ መዳይ ትምህርቲ ዝነበሮ ተሓሳስባ ወይ ፍልስፍና ከመይ ዝበለየ ነይሩ ብዝብል ሕቶና እንጅምር።
1: ህዝባዊ ሓይልታት ኣብቲ ሽዑ እዋን ሰፊሕ ዝኾነ ኣርኣያ ብዛዕባ ትምህርቲ ከም ዝነበሮ ዘለኒ መረዳእታ። እዚ ከዓ ኣብ እምነት ናይቲ ውድብ ካልእ ከዓ ኣብ ተመክሮ ናይ ሰውራ ምስ ተመርኮሰ እዩ። ኣብዚ ተጋድሎ ሓርነት ኤርትራ ኣብቲ ዳሕራይ እዋናት ብዙሕ ሕንፍሽፍሽ መፅኡ ኣብ ውሽጢ ኮንካ ንምእራም ዝተገብረ ፃዕሪ ምስ በሸለ ከዓ ህዝባዊ ሓይልታት ከም ዝተፈለየ ኩልና ንፈልጥ ገለ ካብቲ ፀገማት ኣብኡ ዝነበረ ሽዑ ኣፈላላይ ብሃይማኖት ብቀቢላ ብኣውራጃ ገለ እናግበርካ ነቲ ተጋዳላይ ነቲ ህዝቢ ምምቕቃላት ነይሩ። ነዚ ቶም ሽዑብ ስልጣን ዝነበሩ ስልጣኖም ክናውሑ ኢሎም ዝገበርዎ እዮም። ነዚ ክገብሩ ዕድል ካብ ዝሃቦም ሓደ ነገራት እቲ ትሑት ደረጃ ንቕሓት ናይ ህዝብን ናይ ተጋደልትን ሓደ ካብኡ ከዓ መብዛሕትኡ ህዝብና መሃይሚ ነይሩ። ኣብቶም ንገድሊ ዝወፁ ነበሩን መሃይምነት ብዙሕ ነይሩ እዩ። ስለዚ ካብዚ ካብ ተመክሮ ሕጂ ሓደ እቲ ሰውራ ክዕወት እንተኮይኑ ህዝቢ ክነቕቅሓሎ ተጋደልቲ ክነቕሑሎም ወላቲ ጭርሑ ናይቲ ውድብ ቀንዲ ዝነበረ ሓፋሽ ይንቃሕ ይወደብ ይተዓጠቕ እንዲ ከይንቃሕካዮ ነቲ ሓፋሽ እዚ ሰውራ ክዕወት ኢልካ ክሕሰብ ኣይከኣልን እዚ ሓደ ኣካል ናይቲ ምንቃሕ ናይ ሓፋሽ ህዝቢ ኹን ወላ ናይ ተጋዳላይ ከዓ ትምህርቲ መሃይም ድሕሪ ኮይኑ ብዙሕ ተነቃቅሖ ኣፀጋሚ እዩ። ድሕሪ ካብ መሃይምነት ነፃ ውፅኢካያ ግን እቲ ዝድለ ዘሎ ንቕሓት ንክሰርፅ ምችኡ ኩነታት ይፈጥር ማለት እዩ። እዚ ሕጂ ካብቲ ተመክሮ በቲ ሓደ ካእቲ ፍልስፍና ናይቲ ውድብ ናቲ ፖለቲካዊ መርገፂ ከዓ ከምዚ ዝበልናዮ ሓፋሽ ክነቃሕ ኣለዎ ክነቅሕቲ ኮይኑ ክምሃር ኣለዎ ማለት እዩ። ስለዚ ትምህርቲ ሲ ናይ ግድን ንዓወት ናይቲ ሰውራ ድሊ ዳሕራይቲ ሰውራ ክልተ ዕላማታት እዩ ነይርዎ። ናፅነት ምውፃእ ንሓዋሩ ከዓ ሓደ ምዕቡል ዝኾነ ራህዋ ዘለዎ ካብ ድኽነት ካብ ድንቁርና ነፃ ዝኾነ ሕብረተሰብ ምህናፅ እንድዩ እዚ ክትገብር ትኾንካ ካ ብዘይ ትምህርቲ ይከውን እዩ። ተምሃሪ ዓቕሚ ክህልወካ ኣሎ እቲ ሃገር ብትምህርቲ ኣብ ልዕል ዝበለ ደረጃ ክትከይድ ኣለዋ። ስለዚ ነዚ እውን ኣሚትካ ክኸውን ኣለዎ ነዚ ክልተ ዕላማታት ክወቅዕ ተኮይኑ ትሰውራ ዝብሎ ተሓሳስባ ከም ዝነበሩ እየ ዝርዳእ።
0: ኣራይ ፅቡቅ። ስለዚ ቤት ትምህርቲ ሰውራ ክጅምር እንከሎ ቅድሚ ምድላዋት እንታይ ተገይሩ ነይሩ? እንታይ ምድሆታት ከ ነይርዎ?
1: እቲ ቤት ትምህርቲ ሰውራ ክጅመር ዝደረኸ ኩነታት ነይሩ እዩ። ሓደ ብመሰረቱ እዚ ንብሎ ዘለና እምነት እዩ። ህዝቢ ክመሃር ኣለዎ። ህዝቢ ተዘይተማሂሩ እቲ ዓወት ናይ ሰውራ ኹን ምዕባል ናይ ሕብረተሰብ ኣዝዩ ንድሕሪት ዝጎትት ነገር ክኸውን እዩ ዝብል እዩ። ካልእ ግን ሓደሓደ ግብራውያን ዝኾኑ ብድሆታት ቃመፅ እዮም። ኣብዚ ሰብዓታት ፀላኢ ኣብ ልዕሊ ህዝቢ ብፍላይ ናይ ቆላታት ህዝቢ ዘስካሕክ ኣርሜናዊ ግፍዕታት ይገብር ነይሩ። ዓድታት የቃፅል ኣብኡ ዝነበሩ ህዝቢ ፋሕፋሕ ከም ዝብሉ ገብር፣ ብዙሕ ሰብ ቀትል ስለ ዝነበረ ብዙሓት ዓድታት በዚ ከባቢ ጋሽባርካ በዓል ሃዘሞ እዚ ከባቢ በዓል ባፅዕ በዓል መረሚ ብዙሕ ግፍዕታት

0: ስለ ዝገበረ ብዙሕ ህዝቢ ዓዱ ገዲፉ ክስደት ተገዲዱ እዩ። ብዙሕ ህዝቢ ሱዳን ዝኣተወ ነይሩ፣ ኣብ ካልእ ቦታታት ዝኸደ ነይሩ። ገለ ክፋል ካብቶም ዝተዛናበሉ ከዓ ናብ ህዝባዊ ሓይልታት ክዕቀቡ መፅኦም ኣብቲ ደጀም ቦታ። ህዝባዊ ሓይልታት ስዑ ዝነበሩ ዓቕሚ ድሩት እዩ ነይሩ፣ ግን ህዝቢ ከምዚ ኢሉ ፀላኢ እናተሃድነ ከሎ ስቑኢሉ ክርኢ ስለ ዘይክእል ናይ ግድን ክዕቅቦም ስለ ዝነበረ ነዞም ሰባት እዚኣቶም ክዕቅቦም ጀሚሩ። በቲ ካልእ ሸነኽ ከዓ ስለዚ ተዓቕቡ ምስ ደቆም ዝመፁ ህዝቢ ደብዓት ኣብ ዝበሃል ቦታ ኣብ ሳሕል ኣብኡ ተኣኪቦም ነይሮም ብዙሕ ሓማኢት ዝቁፀሩ ሰባት እዮም ነይሮም ማለት እዩ ዜጋታት። በቲ ካልእ ሸነኽ ከዓ እቲ ፅልዋ ናይ ሰውራ ብፍላይ ናብ ከበሳታት ይኹን ናብ መላእ ሃገር ብፍላይ ከዓ ፅልዋ ናይ ህዝባዊ ሓይልታት እናሰፍሐ ምስ ከደ ብዙሓት ቆልዑ በቲ ተምሳጥ ናይ ገድሊ ተምሳጥ ናይ ተጋዳላይ ስለ ዝነበሮም ክንጋደል ኢሎም ትሕቲ ዕድመ ዝኾኑ ቆልዑ መፁ ነይሮም። እዚኣቶም ተቐቢሉ ቅበሎም ነይሩ፣ ግን ኣሽቱ ስለ ዝኾኑ ኣብ ኩናት ክኣትዉ ይክእሉን እዮም። ስለዚ እንታይ ትገብሮም እዚኦም ኣሽቱ ቆልዑ ስለ ዝኾኑ ስቑኢሎም ብቐፃሊ ከዓ ስቑኢሎ ግዜኦም ብከምቲ ክጠፍእ የብሉን። ቆልዑ መጠን ክመሃሩ ኣለዎም። ስለዚ ነዚኦም ከዓ ክትምህር ድረኽ ኩነታት ነይሩ። ስለዚ ብክልቲ በቲ ሓደ መደቡ ስለ ዝነበረት ሓሳስቡ ስለ ዝነበረት ውድብ፣ በቲ ካልእ ከዓ ከምዚ ተቕሶ ፀናሕኩ ትምህርቲ ንክጅምር ዝድርኽ ኩነታት ስለ ዝመፀት ቤት ትምህርቲ ክጅመር ተገዲዱ ማለት ዘገድድ ኩነታት መፅኡ ወይ ክጅመር ዝድርኽ ነገር ተፈጢሩ ማለት እዩ። ስለዚ ኣብቲ መስከረም ናይ 76 ንቅድም እዞም ፊቶራሪ ዝበሃሉ ንኣሽቲ ቆልዑ ትሕቲ ዕድመ ዝኾኑ ተዕሊም ወሲዶም ኮፍ ኢሎም ዝነበሩ ነዚኦም ወሰድዎም መሃርዎም ማለት ክመሃሩ ወሰድዎም ተባሂሉ ካብ ደብዓት ከዓ እዚኦም 150 ኣቢሎም ነይሮም። ካብ ደብዓት ከዓ ከምኡ ሓደ 150 ዝኾኑ ቆልዑ ኦም ካብ ደቂ 5 ዓመት ጀሚርካ ወሲድና ኣብ ትምህርቲ ከምዝጅመር ተገይሩ። ምናልባት ትምህርቲ ቀቅድሚ ምጅማሩ ሓደ ዓመት ኣቢሉ ህዝባዊ ሓይልታት ሓደ ናይ ትምህርቲ ኣካል ኣቑሙ ነይሩ። ሓደ ጨንፐር ትምህርቲ ዝበሃል ኣብ ትሕቲ ክብዲ ዜናን ፕሮፓጋንዳን ዝበሃል ዝሰርሕ ብከምዚ ጀሚሩ ክብልክእል
1: ሕራይ ሕጂ እቲ ምድላዋት ከመይ ነይሩ? ተቅድመ ምድላዋት ብደወታት ከ ከመይ ነይሩ?
0: እቲ ምድላው ንቅድም በቲ መምስራት ናይ ዝጠቐስኮ ጨንፈር እዩ ዝጅመር። ቅድሚ ኣብ ተጋደልቲ ህዝባዊ ግንባር ህዝባዊ ሓይልታት ማለት ሽዑ ሃይምነት ናይ ምጥፋእ መደብ የካይድ ነይሩ። ዳሕራይ ግን በዚ ዝጠቀስናዮ ኣገባብ ትምህርቲ ንቆልዑ ክጅመር ኢሉ ስለ ዝወሰነ ሓደ ጨንፈር ናይ ትምህርቲ ኣቑሙ ኣብ ብሊቓት ዝበሃል ቦታ ኣብቲ ደጀን ዝነበረ ሽዑ ማለት እዩ ብሳሕል ከባቢ 30 ንኸውን ሰባት ተዓሊም ዝወዳእና ማለት ሓደ ክልተ ነይሮም ኮኑ ኣቐዲሞም ቁርባ ዋርሕ ገለ ዝገበሩ እምበር ኩልና ሓደስቲ ኢና። መብዛሕትና ኣብ ኮሌጃት ተምሃሮ ዝነበርና ገለ ካብ ትካላት ምድላ መምሃራን ናይ ኢትዮጵያ ዝተመረቁ ገሊኦም ቁርብ ዝተመክሮ ዝነበሮም ገሊኦም ካ ዳርጋ ሓደስቲ ምሩቃት ነርና። ብዙ ደረጃ ትምህርቲ ክትሪኦ ከለካ ዓይነት ናይቲ ሰብ ቀሊል ኣይነበረን። ገሊኦም ማስተርስ ዝነበሮም እውን ሓደ ክልተ ነይሮምና፣ ዲግሪ ዝነበሮም ገለ ነይሮም። መብዛሕትኡ ከዓ ናይ ኮሌጅ ተምሃራይ ናይ ዩኒቨርሲቲ ወይ ከዓ ከምዚ ጠቐስናዮም ገሊኦም ናይ ምሩቃት ናይ ትካላት ምስልጣን መምሃራን ኣብ ኢትዮጵያ ዝነበራ እዩ ደረጃ ዲፕሎማ ገለ ዘለዎም ማለት እዩ እዚ እዚኦም ሓደ ካብቲ ተዋህበና ማለት ቀንዲ ዕማም ዝዋህበና ትምህርቲ ናይ ቆልዑ ክጅመር ስለ ዝኾነ ንዑ ዝኸውን ምድላዋት ክበሩ ተባሂሉ እዩ። እቲ ብቀዳምነት ክግበር ዝነበሮ ምድላው እቶም ቆልዑ እንታይ ትምህሮም ዝብል እዩ። እጂ ኣብዚ እቶም መብዛሕትና ትምህርቲ ተማሂርና ኣብ ዝተፈላለዩ ዓውድታት ዳኣ እምበር ኣብቲ ናይ ትምህርቲ ዓውዲ ንባዕሉ ቲ ኤጁኬሽን ዝበሃል ፍልጠትና ኣዝዩ ድሩት እዩ ነይሩ። ዋላቶም ካብ እቶም ዝሐሹ ዝበሃሉ እቶም ኣብ ትካል ምድላዊ መምህራን ዝተማሃሩ እዮም ንሳቶም ቁሩብ ብዛዕባ ቆልዓ ከመይ ጌርካ ትምህር ኣምሃራ እንታይ እዩ ገለ ዝበሃል ብናይ ቆልዓ ስነ ኣእምሮ ወይ ሳይኮሎጂ ዛዕብኡ ገለ ኣመታት ነይርዎም። መብዛሕትና ግን ብዛዕባ እዚ ነገራት ዚ ኣፍልጦ ኣይነበረናን። ካልእ ካሪክለም ዝበሃል ከም ሓደ ጥርሙፍ ኣምር ንባዕሉ ብዙሕ ኣፍልጦ ነይርና ክበሃል ኣይከኣልን። ብዛዕባ ካሪክለምስ እንታይ እዩ ብከመይ ክስራዕ ዘለዎ እንታይ ክሓቁፍ ዘለዎ ገለ ዝብል ከም ሓደ መሰረታዊ ነገር ብዙሕ ክኢላ ኣፍልጦ ነይርና ክበሃል ኣይከኣልን። ኣብ ምንታይ ኢና ንምርኮስ ነርና? እቲ ንሕና ተምሃርና ሉ ከባቢ ኣጋጣሚ ኮይኑ ብዙሓት ካብቶም ኣብኡ ነበርና ኣብ እዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ዋሃብ ነይሩ እንጂ መብዛሕትና ኣብኡ ዝነበርና ብትግርኛ ተምሃርና ኢና እንጂ ኣብቲ ታሕተዋይ ደረጃ እንታይ ንምሃር ከም ዝነበርና እናዘከርና ምስኡ ዝመሳሰል ትምህርቲ ናይ ትምህርቲ መደብ ከነዳሉ ከም ዘለን ናይቲ ሓፈሻዊ መረዳእታ ነይሩና። ካልኣይ ከዓ እቲ ዕድሚኡ ዝነበረ ትምህርቲ ኢትዮጵያ መደብ ስለ ዝነበረ ብዛዕባ ኢትዮጵያ ኢትዮጵያ ዓብ ክብሪ ዝህብ ገለ ብዙሕ ነገራት ነይርዎ። እዚ ሕጂ ሃገራዊ ክኸውን ስለ ዘለዎ እቲ ካሪክለም ናና እቶም ቆልዑ ብዛዕባ ዓዶም ብዛዕባ ሕብረተሰቦም ክፈልጡኩም ዘለዎም ስለዚ ኣብ ኤርትራ ዘተኮረ ክኸውን ከም ዘለዎ ከዓ እዚ ከም ሓደ ቅቡል ነገር ወሲድና ነርና። ካብኡ ዝተረፈ ግን ከምዚ ጠቀስኩልካ እንታይ ምሃርናዮ መሓይሽ ኣብ ዝብል እዩ እንጂ ኣብ ሓሙሽተ ገለ ዝኾና ጉጅለታት ተመቃቂልና ነርና ናይ በቢ ዓይነት ትምህርቲ ናይ ትግርኛ፣ ናይ ቁፅሪ፣ ናይ እንግሊዝ፣ ናይ ስነፍልጠ፣ ጂኦግራፍ፣ ታሪክ ገለ እናተባሃለ ኣብኡ ክትዓት ንገብር ግጣዓት እናገበርና ኣብ ገለገለ መደምድምታታት ንበፅሕ። ስለዚ እዞም ካብ ቀዳማይ ክፍሊ ጀሚርካ ክሳብ ሳልሳይ ክፍሊ እስከምዚ ከምዚ ተምሃርናይ መሓይሽ ዝብል ሓፈሻዊ ምርድዳእ ጌርና ብኡ መሰረት ከዓ ምድላው ናይቲ ካሪክሎም ወይ ከዓ ናይቲ መፅሓፍቲ ክግበር ተጀሚሩ። ኣብቲ እዋን ተዋህበ ካልእ መምርሒ እንታይ ነይሩ? እቲ ትምህርቲ እዞም ቆልዑ እዚኦም ትምህርቲ ክጅመር ከሎሲ ብቋንቋ ድኦም ክመሃሩኣለዎም ዝብል እዩ። ሕጂ ተመሪስካ ክትሪኦ ከለካ ናይ ብሓቂ ሓደ ምዕቡል ዝኾነ ተሓሳስባ ኢና ያነ ዝወስዶ። ኣብ ክሳብ ሎሚ ኣብ ብዙሓት መፃእን ዝበሃላ ሃገራት ኣፍሪቃ እቶም ቆልዑ በቲ ቋንቋ ናይቶም ገዛእቶም ዝነበሩ እዮም ዝመሃሩ። እዚ ከዓ ብዙሕ ፀገም እዩ ዘሎ። ሓደ ቆልዓ ንኣብነት ቀዳማይ ክፍሊ መፅኡ ሓደ ተደምሮ ሓደ ክልተ ክኸውን ኢልካ ክትምህሮ ተኮንካ ቅድም እንታይ ትብል ከም ዘለካ ክፈልጥ ኣለዎ፣ ነቲ ቋንቋ ክርድኦ ክኽእል ኣለዎ ማለት እዩ። ስለዚ ነቲ ቋንቋ ክሳብ ተረድኦ ጥራይ ቋንቋ ይኮነን ከዓኒ ብዙሕ ግዜ ጠፍእ ብርቱዖ ክኣት ትምህርቲ ማለት እዩ። ብቋንቋ ድኡ እንተኮይኑ ግን መፅእ ምስ በለ ካብታ መጀመርታ ዓትብ ትምህርቲ ብውሕድ እቲ መምህርሲ እንታይ ዝብል ዘሎ ፈልጥ ብቋንቋ ዝዛረቦ ስለ ዘሎ ዛሕራይ ኣብ ተመክሮ ብክሊ ሰሓሳብ ሎሚ ኣብ ትምህርቲ ተበፂሑ ዘሎ መረዳእታ እቲ ዝበለፀ ቋንቋ መምሃሪ ዝቀለለ ቋንቋ መምሃሪ ንሓደ ንእሽቶ ቆልዓ ቋንቋ ድዩ እዩ ዝብል ሕጂ ከምኡ ኢሉ ምሕሳቡ ኣብቲ ሽዑዋን እቲ መሪሕነት ናይ ህዝባዊ ሓይልታት ምዕቡል ኣተሓሳስባ ከም ዝነበሩ እዩ ከገምግመካ ዝኽእል። ብቋንቋ ደ ክበሃል ከሎ ሕጂ እቲ ትምህርቲ ብትግርኛ እ መጀመርታ ተዓቀቡ ዝነበረ ዓቕሚ ቀንዲ ትግርኛ ጥራይ ዝኽእል ነይሩ ብትግርኛ ተዳልዩ። ግን እቲ ትምህርቲ ክጅመር ከሎ ትግረ እውን ክወሃብ ይግባእ ስለ ዝነበረ ማለት ካብ ትግረ ዝፈጡ ብዙሓት ቆልዑ እውን ስለ ዝነበሩ ኣብ መንጎቶም ክመሃሩ ተባሃሉ ቆልዑ ናብ ትግረ ከም ዝትርጎም ተገይሩ ምጅመር ከሎ ሽዑ ብክልቲኡ ብትግርኛን ብትግረን ተጀሚሩ እቲ ትምህርቲ። ስለዚ ሓደ ካብቲ ምድላዋት ዝነበረ እዚ ምድላው ናይቲ ካሪክለምን ምድላው ናይቲ መፅሓፍትን ዝምልከት እዩ። ምናልባት እቲ ካልእ ምድላዋት ውሑስ ዝኾነ ቦታ ምርካብ እዩ። ሓደ ኣብ ደጀን እኳ እተነበርና በቲ ሽዑ ዝነበረ ኣካየዳ እውን ፀላኢ ኣብ ሳሕል ወሪዱ ክጥቀዒ ዝበሃል ስግኣት ኣይነበረን። ተደኺሙ እዩ ነይሩ። ህዝባዊ ሓይልታት ኣብ ከበሳታት ገለ ከይተረፈ ወፈረሉ እዋን እዩ ነይሩ። ግን ደብዳብ ናይ ነፈርቲ ነይሩ። ኩሉ ግዜ ስግኣት ነይሩ፣ ዋላ ድብድባ ነይረን። ስለዚ ካብ ደብዳብ ናይ ነፈርቲ ንቅድም ውሕስነት ዘለዎ ቦታ ክትረክብ ኣለካ። ስለዚ እቲ ቤት ትምህርቲ ሰወራ ዝነበሮ ቦታ ንነዊሕ ስንጭሮታት እዩ። ኣብ በቲ ሓደ ሸነ ክገልገልኳ ተሎ ገዘፍቲ ጎቦታት ዝነበርዎ እዩ።

እዚ ስንጭራታት ስለ ዝኾነ ልህፁ ፅዋይ ዘለዎ ጎቦታት ዘለዎ ስለ ዝኾነ ንድሕነት ናይቶም ቆልዑ ድሕነት ናይቲ ኩሉ ቲ ቤት ትምህርቲ ተሰርሕ ተባህለ ሰብ ሓጋዚ ነይሩ እዚ። ከምኡ ኮይኑ ግን ማይ ዘለዎ ቦታ ክህልወካ ኣለዎ። ኣፃሚ እዩ ሳሕል። ስለዚ እቲ ዝተመርፀ ቦታ ናሕራይ ቤት ትምህርቲ ሰራት ተመስረተሉ ፋሕ ዑመር ሶሪ ዜሮ ዝበሃል ወይ ሎም ደቂ ዓዲ ኣብቲ ከባቢ ዘሎ ህዝቢ ግሙን እዮም ዝብልዎ ኣብኡ ክምስረት ዝተሓርየሉ ሓደ ምክንያት ከዓ ማይ ብተዛማዲ ዳሓን ስለ ዝኮነ ኣብ ገለ እዋን ክራማት ገለ ክኸውን ከሎ ዝውሕዝ ዘራ ዘለዎ ከይተረፈ ኣብ ሩዋ ዝነበሮ እዩ። ኣብ ሓጋይ ክኸውን ከሎ ከዓ መብዛሕትኡ እዋን ዳርጋ ሙሉእ ሓጋይ ዒላ ክዒትካ ነዊሕ ከይከድካ ብኢድ ስኩዓት ዒላ ጌርካ ዘሎ ሰብ ክተስትየሉ ትኽእል ዋላ ክሕፀበሉ ክዳኑ ሓፅበሉ ዝኽእል ማይ ዝነበሩ ቦታ እዩ ነይሩ። ኣብኡ ተመሪፁ እቲ ካልእ ንኣሽቱ ቆልዑኦም ገሊኦም ነሮም ዓመት ወይ ጠቂሰ እዩ ነረ ገሊኦም ስለቂ ሓሙሽተ ዓመት ካብኡ ጀሚርካ እዩ። ካብ ስድሮኦም ተፈልዮም እዮም ዝነብሩ እጂ እዚኦም ዝኮኑ ማዕቆቢ ቦታውን መድለየ ገዛውቲ ገለ ኣርባዕተ ዝኾነ ዓበይቲ ገዛውቲ ትሕቲ መሬት ተሰሪሐን ነረን ግን እዚአን ንገለ ክፋል ናይቶም ቆልዑ ጥራይን ክሕዛ ዝኽእላ። ስለዚ ትካልእ ኣብ ትሕቲ ፅላል ከምቲ ተጋዳላይ በረኹ እዩ ዝቕመፅ ማለት እዩ ትንእሽቶ ቆልዓውን ከይተረፈ እቶም ኣዝኦም ንኣሽቱ ብተን ገዛውቲ ከም ዝኣዞ ተገይሩ እቶም ካብኦም ዕብይ ዝበሉ መብዛሕትኦም ኣብ ደገ እዮም ዝድቅሱ ትሕቲ ፅላል ከዓ ውዕሉ ማለት እዩ ዋላ ትምህርቲ ብትሕቲ ፅላል ኣብ ገለ እዩ ዝካየድ ነይሩ። ናይ ስንቂ ጉዳይ ነይሩ። ስንቂ ባዕሉ ቀሊል ኣይነበረን። ብሱዳን እቲ መገዲ እውን ሓመድ እዩ ሕፃታት ዘለዎ ስለዝኮነ ማካይ እናተሸክላ ከምኡ እዩ ትምሩእ ውድብ ዝቅለብ ነይሩ። እዚኦም ካብ ቆልዑ ስለዝኮኑ ኣብ ዝኮነ እዋን መግቢ የለን ክትብሎም ኣይትክእል። ስለዚ ንዕኦም ዘድሊ መግቢ ስራሕ ነይርዎ። እዚ መኸሸኒ ዝኸውን ነቲ መግቢ ንሱ ሓደ ካብቲ ዓበይቲ ብድሆታት እዩ ነይሩ። ንመጀመርያ ግዜ ኣብቲ ትምህርቲ ዝጅመረሉ ዝነበረ እዋናት ቁሩብ መቁሎ መፂ ነይሩ። እዚአን ግን ኣዝአን ውስናት ስለ ዝኮና ኣብቲ ተዋጋእ ሰራዊት ከዓ ብፍላይ ኣብ ገለ ቦታታት ምስ ፀላኢ ናይ ቀረባ ርሕቀት ኣብ ዘለዎ ብስሉጥ መግቦም ከቅርቡ ግዲ ነድልዮም ስለዝነበረ ዝርከበን ዓን ተባሂለን ነቲ ቤት ትምህርቲ ተውህባን። ኣብ ሳሕል ዝነበረ ተጋዳላይ ኩሉ ሰብ ግን ሽዑ ኣብ እምኒ ዝስንክት ነይሩ። ፅፋሕቲ ኣእማና ኣሎ ስቂዱ ብባህሪ እዩ ካብቲ ጎቦታት ፍንቅላቢልካ ተወፅኢካ ተጠንቂዕካ ተወፅኢካ ፀፊሕ እምኒ ትረክብ ነዚ ኣርሲንካ ኣብኡ ታይታዲ ቅጫዲ ገለ ትስንክት ካልእ ግዜ ከዓ ግዓት ገለ ትገብር ማለት እዩ። ኣጋጣሚ እቲ ቦታታት ሽዑ ዕንጨይቲ ድሓን ነይርዎ ናይ ዕንጨይቲ ብዙሕ ፀገም ኣይነበረን። ናይ ትራንስፖርት ብድሆ ነይሩ ከም ዝበልኮ ስንቆም ከተቐርብ ነቶም ቆልዑ ሓደ ካብቶም ዓበይቲ ብድሆታት እዩ ነይሩ። እቲ ናይ መፅሕፍቲ ንባዕሉ መፅሕፍቲ ድ ካልእ ናይ ትምህርቲ መሳርሒታት ዳርጋ ኣይነበረን ካ ክትብል ትኽእል። ናይ ማሕተም ገባብና ሽዑ ብዙሕ ምዕቡል ስለ ዘይነበረ እቲ መፅሕፍቲ ብኣጋ ሓቲምካ ንቆልዑ ከም ዝረኽቦ ክግበር ኣይከኣልን። ነቶም መምህራን ጥራኻ ህቦም ንሱውን ገሊኦ ካብቲ ብኢድ ተፃሕፈ ባዕላቶም እናፀሓፉ ገለ እናገብሩዮም ኣብቲ መጀመርታት ሰርሑ ነይሮም። ንሕራ ግን እዚ መባዝሒ ብስተንስብ ገስተትናር ገለ ዝበሃል ነይሩ። ከምኡ እናገበርካ ምብዛሕ ንዝኮነ ፅሑፋት ናይ ትውድቡን መፅኡ መፅሕፍቲ ውን ብከምኡ እናተባዝሐ ቁርብ ምሕያሻት መፅኡ ናይ ጥዕንኦም ሕቶ ነይሩ። እቲ ሳሕል ቆላ ዓይነት ከም ምዃኑ ሓሰሉ ሓደ ኩሉ ግዜ ክጥንቀቀሉ ዘለካ ካልእ ጋ ናይሽቲ ቆልዑ ስለዝኮኑ ቀፃሊ ክሓሙ ስለዝኽእሉ ናይ ጥዕንኦም ኩነታት ነይሩ። ስለዚ ጅምር ክብል ከሎ ግን ሓደ ክሊኒክ ኣብኡ ከም ዝህልዎም ተገይሩ ከምዚኦም ዝኣመሰሉ ብድሆታት ነይሮም ክብል ክእል ኣብቲ መጀመርያ እዋን እንጂ ህዝባዊ ግንባር ኣብቲ ሽዑቁ ኣንስኢ ዝነብሩ ዓቕሚ ኣዝዩ ድሩት እዩ። እቲ ኩናት ከተካየድ ንባዕሉ ዳርጋ ንኩሉ ዓቕምኻ ዝጠልብ ወይ ኩሉ ዓቕምኻ ዝሕዝ እናሃለዎ ከለዎ ኣብ ከምዚ በለ ፅንኩር ኩነታት ናይ ቀረባ ክንክን ዝደልዩ ንኣሽቲ ቆልዑ ከተዕብን ክትምህርን ኢልካ ምሕሳብ ንባዕሉ ቀሊል ኣይነበረን። ዓብ ውድብ እዩ ነይሩ። ብዝኾነ ትውድብ ውሳኔ ስለ ዝገበረ
ዝተኸኣለ መጠን ካብ

0: ካብታ ዘላቶ ቀዳምነት ንቆልዑ ከ እዩ ዝህብ ነይሩ ግድነትካ ይ ቆልዓ ሰይ ንእሽቲ ቆልዓ የለን ገለ ክትብሎ ውን ኣይትኽእልንኻ። ምናልባት ካልእ እቲ እዞም ኣሕዳሪ ቤት ትምህርቲ እዩ እቲ ቤት ትምህርቲ ነይሩ እንጂ እዞም ቆልዑ እዚኦም ካብ ወለዶም ተፈለዮም እዮም። ገሊኦም ብፍላይ ንኣሽቱ ስለ ዝኾኑ ሲ ካብ ስድሮኦም ክፍለዩ ከሎ ንሱ ዝፈጥረሎም ፀቕጢ ኣሎ ናፍቆት ናይ ስድራ ኣሎ። ስለዚ ንዕኡ ዝኣልዩ ተመዴታት ኮይኖም ክኣልኦም ዝኽእላ የድልኦም ነይረን። ስለዚ ሓደ ካብቲ መጀመርያቲ ውድብ ዝወሰዶ ስጉምቲ ኣለይቲ ከም ዝምደባሎም ማለት እዩ። እዚአን ሕጂ ከመዴታት ኮይነን ሕብሕብኦም ነቶም ቆልዑ ኩሉ ዘድልዮም ነገራት ገብርኦም ይገብራሎም፣ ሓፅቦኦም፣ ክዳውንቶም ሓፅባሎም፣ ምግቦም ሰርሓ ኣለይ መለይ ይብልኦም። ልቃ ከምዚ ሓንትደን ውላዳ ትካናኸኑ ብኸምኡ እዮን ዝካናኸንኦም ነይረን ማለት እዩ። ብከምዚ ጌርካ ነቲ ካብ ስድራ ናይ ምንፃል ዘምፀው ፀገም መፍትሒ ክግበሮ ተፈቲኑ ገሊኦም ስድሮኦም በዓል ደብዓት ዝነበሩ ኣብ ገለ እዋናት ዕረፍቲ ክኸውን ከሎ ኣብ ስድሮኦም ከይዶም ከም ዝቕንዩ ምስ ወለዶም ከም ዝራኸቡ ይግበር ነይሩ። ገሊኦም ደቂ ሰብኣት ተጋደልቲ እዮም ነይሮም፣ ዝግበር ዝከኣል ብዙሕ ነገር የለን። ስለዚ እቲ ቤት ትምህርቲ ሲ ከምዚ ገዝኦም ማለት እዩ። ኣቦኦም ኣዲኦም ከዓ እቶም መማህራን እቶም ተነኣለይቲ እዮም ነይሮም። ናይ ገዛ ሓደ ንምውሳኽ ፍተን ነይሩ፣ ግን ዓቕሚ ዝነበረ ውሱን ስለ ዝኾነ ገዛውቲ ከምቲ ዝድለ ብዙሕ ክሰርሓሎም ኣይተኽእለ። ናይ ሰሌዳ ኩሪሽ ገለን ፀገም ነይሩ እዩ። እዚ ግን ዳሕራይ ህዝባዊ ግንባር ኣብ ከተማታት ከይዱ ብዙሓት ከተማታት ሓራ ዝገብረሉ ዝነበረ እዋን ካብ ፀላኢድ ዝመንዝዖ ኹን ወላ ካብቲ ከተማታት ዝርከብ ዝነበረ ብዓይነቱ ነገራት እናመፀ ሕጂ ቁሩብ መሓሻት መፅ እዩ። ንኣብነት ሰሌዳታት፣ ኩሪሽ፣ ፒሮ፣ ጥራ ዝገለ መሳሊ ከምዚታት ዝያዳ እናተፈትሐ ክኸይድ ክኢሉ ማህራኑ ምስ እቲ ቁፅሪ ናይ ተምሃሩ ሕጂ ቀጢፉ ዓብዩ ኣብ ቤት ትምህርቲ ሰውራ ብፍላይ ኣብቲ መጀመርያ እዋን ድሕርዞም ክልተ ጠቀስኩም ዓንቲ ወይ ካብ እቶም ፊቶራርን ካብ ደብዓት ዝመፁን 300 ዝኾኑ ብዘይከኦም ካብ ኣብ ማዓስከራት ሱዳን ካብ ዝነበረ ህዝቢ ትምህርቲ ተጀሚሩ ኣብ ሜዳ ምስ ሰምዐ ደቁ ሰዲዱ ናብ ሜዳ። ስለዚ እዚኦም ከምኡ ዝኣመሰሉ ተወሲኾሞም እቲ ቁፅሪ ዝዓበየ ቀጢፉ ብኡ መጠን ከዓ መምሃራን ምውሳኪ የድሊ ነይሩ። እዚ ካብ ተዋግዒ ሰራዊት ዝነበሩ ብዙሓት ካብኣቶም ከዓ ዝሰንከሉ ግን ናይ ትምህርቲ ዓቕሚ ዝነበሮም ነዚኦም እናምፃእካ መምሃራን ከም ዝኾኑ ይግበር ነይሩ። ዓቕሚ ናይ መምሃራን ንምዕባል ንባዕሉ ንሱ ዝኽኣለ ኣብ ስራሕ ዝሓትት እዩ ነይሩ። እቲ ካሪክለም እውን ኣብ ሳልሳይ ክፍሊ ጥራይ ጠጠው ክብል ስለ ዘይነበሮ ንዕኡ መሊስካ ተማዕበሎ ነይሩ ከ ብዙሕ ዕማማት ዝፅበ ነይሩ።
1: ከመይ ቀፂሉ ሽዑ ዝበልካዮ ኣዝዩ ፅቡቅ ድሕረ ባይታ ሂብካና እቲ ጴጥሮስ፣ ከመይ ቀፂሉ ሽዑ ኣብ ዕቤቱ ኣብ ማዕባብላ ናይ ዚ ቤት ትምህርቲ ሰውራ
0: ገሊእ እኳ ብቐጥታ ይነበርኩን እንዲ ኣነብቲ ገሊእ መድረኻት ኣብ ካልእ ተቀይረ ነይረ። ዝኾነ ግን ተሓፈሻዊ ማዕባብላ ናይቲ ትምህርቲ ስለ ዝፈልጦ ክጠቀስ ይኽእል መስለኒ። ሕጂ ኣብ ካብ 77 ሲ ህዝባዊ ሓይልታት ኣብ ከበሳታት ወፂኡ ንሓየለ ከይዱ ብዙሓት ቦታታት ሓራ ክገብር ጀሚሩ ዓበይቲ ከተማታት ከይተረፈ በዓል ቀረም በዓል ደቀም ሓራ ሓራ ኮይነን ነይረን። እዚ ሕጂ ንባዕሉ ካልእ ዓብዪ ብድሆ ፈጢሩሉ ነቲ ውድብ። ምክንያቱ ኣብኡ እቲ ህዝቢ ኣብቲ ሓራ ዝወፀ ቦታታት ብዓይነት ማሕበራዊ ኣገልግሎታት ክረክብ ነይሩዎ ክነበርቲ ኮይኑ ግድን እዩ ኣሱ እቲ ዓቕሚ ውሱን እዩ ነይሩ። ግን በቲ ሓደ ሸነኽ ከዓ ህዝባዊ ግንባር ብዓቕሚ ሰብ እውን ኣብ ሓፂር ግዜ እናደለበ ኸይዱ ብፍላይ ምስ ዓወታት ዝርከብ ዝነበረ ብዙሓት መንእሰያት ዘላይ ምሁራት ፅምበርዎ ስለ ዝነበሩ ዓቕሙን እናደለበ ስለ ዝኸደ ነቲ ህዝቢ እቲ ማሕበራዊ ኣገልግሎታት ክህበሉ ዝኽእል ምጡን ዓቕሚ ኣጥሪ ነይሩ። ስለዚ ብቐዳምነት ኣብኡ ዝነበሩ ቆልዑ ሰቆኢሎም ጠጠው ክብሉ ይክእሉ እዮም ክመሃሩ ስለ ዘለዎም ትምህርቲ ዝጀመረሎም ተባሂሉ ንዕኦም ትምህርቲ ተጀሚሩሎም በዓል ከረ ናብ በዓል ደቂ ኣምሓረ ከምኡ ናብ ኩሉ እቲ ካልእ ሓራ ወፂኡ ዝነበረ ቦታታት ብዝተኸኣለ መጠን ናይ ታሕተዋይ ደረጃ ትምህርቲ

0: ኣርባዕተ ከም ዝውሃብ ክግበር ተፈቲኑ። ስለዚ እቲ ናይ ትምህርቲ ኣቃሲ ስርሑ ኣብ መላእ ሃገር ፋሕ ኢሉ ማለት ሕጂ ናይ ትምህርቲ ሰራ ሓደ ንእሽቶ ክፋ ጥራይ ኮይኑ ናይ ትምህርቲ ፃዕሪ ብከምዚ ሕጂ ርጋ ኣብ ኩሉ እንተን ሓራ ዝወፃ ኣብያተ ትምህርቲ ባዚ ቦታታት ስብሕ ዝበለ ናይ ትምህርቲ ንጥፈታት ከይድ ነይሩ ብተዛማዲ ምስ ዝነበረ ዓቕሚ ናይ ትውድብ ማለት እዩ ክሳብ ምዝላቕ ኮይኑ እቲ ኣብኡ ዝነበረ ናይ ትምህርቲ ንጥፈታት ዝቋረፅ ምክንያት ብምሉእ እቲ ውድብ ስለ ዘዝለቐ ማለት እዩ። እቲ ሕጂ እዚ ንባዕሉ እቲ ኣብ ውሽጢ ቤት ትምህርቲ ሰራ ዝነበረ ተምሃራይ ጥራይ ዘይኮነ እቲ ካልእ ዝነበረ ተምሃራይ እውን ናይ ልዕል ዝበለ ደረጃ ትምህርቲ ካብ ሳልሳይ ክፍሊ ንላዕሊ ሲ ክትምህሮ ዝድርኽ ኩነታት ፈጢሩ። ስለዚ እቲ መደብ ናይ ትምህርቲ መፃሕፍቲ ቲካሪክለም ብቕሩብ ናብ ዝለዓለ ደረጃ ማለት ናብ ዝለዓለ ደረጃ ከም ዝኸይድ ወይ እቶም ንዝለዓለ ክፍልታት ዘድልዩ መፃሕፍቲ እውን ከም ዝዳለው እናተገብረ ክኸይድ ጀሚሩ ጎኒ ጎኑ ምስኡ ከዓ እቲ ብትግራይ ዝግበር ዝነበረ ስርጓም ናይቲ መፃሕፍቲ እውን ክኸይድ ነይሩ። መምሃራን ንዓንተወ ጥቀስኮ ምስ ቁፅሪ ናይቲ ተምሃሮ እናመስኩ ክከዱ ነይሮም ወላኣለይቲ ምዝላቕ መፅኡ ምዝላቕ መፅመፀ ኩሉ ሓደ ንቅድምቲ ኣብቲ ሓራ ቦታታት ዝካየድ ዝነበረ ናይ ትምህርቲ ንጥፈታት ብምሉእ ጠጠው ኢሉ ማለት እዩ። ኣብ ሱዳን ዝካየድ ዝነበረ ናይ ትምህርቲ መደባትና ግን ጠጠው ኣይበለን ከይድ ነይሩ እሱ ኣብ ሱዳን እውን ትምህርቲ ጀሚሩ ነይሩ ግንባር ዳሕራይ ግዜ እቲ ቤት ትምህርቲ ሰራ ንባዕሉ ግን ተደኩኑሉ ዝነበረ ቦታ ኣስጋዒ ስለ ዝኾነ ካብኡ ክግዕዝ ተገዲዱ። ስለዚ ካብኡ ኣብ ብዙሕ ቦታታት ናይ ሳሕል በቢደረጃ በዓል ቀብሩቀት ኣቢሉ ናብ በዓል እዚ ኣወልዕ ዝበሃል ቦታ ምዝላቕ ገይሩ ሕራይ ዝፀላአ ከዓ ደድሕረና መፅኡ ንሳሕል ብብዝሒ ምስ ወፈረ ንሱ እውን ንቆልዑ ብፍላይ ዘየተኣማምን ስለ ዝኾነ እቶም ተምሃሮ ጀልሃንቲ ናብ ዝበሃል ናይ ሱዳን ቦታ እዩ እቲ ዶባት ዝርከብ ናብኡ ከይዶም ከም ዝዕቀቡ ተገይሩ ዳ ሕራይ እቲ ሚዛን ናይ ሓይሊ ምስ ተቀያየረ ህዝባዊ ሓይልታት ካብቲ ወራራት ናይ ደርግ ሕውት ኮይኑ ምስ ወፀ እቶም ኣብ ሱዳን ሰጊሮም ዝነበሩ ቆልዑ ወይቲ ቤት ትምህርቲ ኣብ ጀልሃንቲ ተመስሪቱ ዝነበረ ንውሽጢ ሜዳ ከም ዝኣቱ ኮይኑ እቲ ኣብ ከባቢ በዓል ኣብ ዝተፈላለየ ቦታታት ናይ ሳሕል ኣብ ጉዕዞ ከሎ ማለት እዩ በዓል ግልዕ ዝበሃል በዓል ዓራግ ዝበሃል ኣብኡታት ብኡ ንሓፂር ግዜ ገለና ፀንሐ ዳሕራይ ግን ኣብ ነጋ መወዳእታ ናይ 81 ኣብቲ ዳሕራይ ነዊሕ ግዜ ዝሰርሓሉ ዓረር ብዝበሃል ቦታ ኣብኡ ከም ዝጥርነፍ ኮይኑ ኣነ ከዓ ኣብ ካልእ ክፋራት ናይቲ ውድብ ሰርሕ ፀኒሐ ዳሕራይ ኣብ መጀመርታ ናይ 82 ኣብቲ ቤት ትምህርቲ ከም ሓላፊ ናይቲ ቤት ትምህርቲ ኮይነ ተመዲበ ኣብኡ መፅ ሽሎ
1: ሕራ ኣይቶ ጴጥሮስ ሽዑ ከመይ ቀፂሉ ማለት ናብ ዝለዓለ ደረጃ ይግስግስ ነይሩ ከመይ ቀፂሉ
0: እዚ ሓደ ፅቡቅ ነገር እንታይ እዩ ምስ ኩሉ ከልበትበት ካብ ምዝላቕ ጀሚርካ ፍቐዱኡ ክኸይ ንቀሳቀስ ግደት ዝነበረ እቲ ቤት ትምህርቲ ኣብዚ ዓረርብ ዝበሃል ምስ መፀ እቲ ቦታ ድሓን ውሑስ ዝኾነ ቦታ እዩ ነይሩ። ከምቲ ቀደም ኣብ ዜሮ ዝነበረ እቲ ቤት ትምህርቲ ካ ሕጂ እውን ስንጭሮታት ዘለዎ ናይ ማይ ከዓ ብተዛማዲ ድሓን ዝኾነ ማይ ዝርከቦ ቦታ እዩ ተመሪፁ። ገሊኦም ናይ ደገ ፀሓፍቲ ሲ ዝነውሐ ቤት ትምህርቲ ብዓለም ኢሎም ገሊፆሞ ነሮም ሽዑ ደገ ዝፀሓፎ ምክንያቱ 7 ኪሎ ሜትር ኣቢል እዩ ዘርጋሕ ነይሩ እቲ ቤት ትምህርቲ ስንጭሮ ስንጭሮ ስለ ዝኾነ ብቆንዶ ከዓ እዚ ንውሕስነት ካብ ደብዳብ ናይ ነፈርቲ ማለት እዩ። ኣብዚ ኣብ ሕጂ እቲ ሓደ ቁፅሪ ናይ ተምሃሮ ኣዝዩ እናበዝሐ ከይዱ ሕጂ በሸሓት ኮይኖም ተምሃሮ ኣብቲ ዝለዓለ ደረጅኡ ኣብ ፍርቂ ናይ ሰማንያታት ቤት ትምህርቲ ሰውራ 74,500 ዝኾኑ ቆልዑ ሕዳር ቤት ትምህርቲ ማለት እዩ ነይሮሞ መምህራንን ኣባላትን ዳርጋ ናብ ሽሕ ዝጋሙ 950 ኣቢሎም ነይሮሞ እዚ ኣዝዩ ብቕፅሪ እናዓበየ ከይዱ ኣብዚ መንጎ እዚ እቲ ሓደ ዓቕሚ እቲ ኣፍልጦ ብዛዕባ ትምህርቲ ንባዕሉ ንዓበየ ከይዱ ምክንያቱ ኣብቕሩብ ኤጁኬሽን ዝተማሃሩ ገሊኦም ኣብ ትካላት መሰልጣን መምሃራን ኣብ ኢትዮጵያ ዝነበረ በዓል ሃረር ኣብነት ኣብኡ ኣሰልጠንቲ ዝነበሩ ከይተረፈ ተሓዊሶም ነቶም ካልኦት መምሃራን ስልጠና ገለ እናሃቡ እቲ መምህር ሲ ብዛዕባ ካሪክለም ብዛዕባ ኣመሃህራ ናይ ቆልዑ ብዛዕባ ተኣላለያ ናይ ሓደ ቆልዓ ዝያዳ ምዕበ ዝበለ ኣተሓሳስባ ከም ዘለዎም ዝያዳ ክእለታዊ ፕሮፌሽናል ዝኾነ ክእለታት ናይ መምህር ከምዝጥረ ግበር ነይሩ በቲ ሓደ ሸነኽ በቲ ካልእ ሸነኽ ከዓ እቲ ካሪክለም ንባዕሉ ብዙሕ ምምሕያሻት እናተገብረሉ ኣብቲ ኣብ ሜዳ ዝተረክበ ተመክሮ ኣብ ቤት ትምህርቲ ሰውራ ዝተረክበ ተመክሮ ኣብ ሱዳን ዝተረክበ ተመክሮ ነዚታት ኣብ ግምት እናእተኻ እቲ ካሪክለም በቢግዜኡ ምምሕያሻት ተገይረሉ መፅሓፍቲ ከዓ ብዝያዳ ምሕታም ዕድል ስለተረክበ ዝያዳ መፅሓፍቲ ክሕተም ተኻኢሉ ኣብቲ ዓረር ምስ ዜሎ ዛሚድካ ክትሪኦ ከለካ እቲ ተምሃሮ መነባሮ በተዛማዲ ዝሓሸ እዩ ዝበዝሐ ገዛውቲ ነይሩ ሕጂ እቶም ናእሽቲ ቆልዑ ኣንደርግራውንድ ገዛውቲ ወይ ትሕቲ መሬት ዝተሰርሐ ገዛውቲ ነይርዎም ኣብዮም ዝነብሩ እቶም ገሊኦም ተምሃሮ ግን ኣብ በረኾም እዮም ዝድቅሱ ሕጂ ተሳሕል ሙቐት ስለዝኾነ መብዛሕትኡ ግዜ ቁሪ ይገብረልካ ኣብ ደገ እንተደቀስካ ብዙሕ ሽግር የብሉ ንእሽቶ መንፀፍ ተረኪብካ ዓረርብ ከዓ እቲ ዓበይቲ ክፍልታት ናይ ህዝባዊ ግንባር ዝነበሮ ደጀን ቦታ ተቐንዲ ደጀን ቦታ እዩ ነይሩ እንጂ ማእከላይ ሕክምና ንኣብነት ኣብኡ እዩ ነይሩ። ስለዚ ቆልዑ ንቅድም ኣብቲ ቤት ትምህርቲ ክሊኒካት ነይርዎም ካብኡ ዝሓልፍ ዝኾነ ነገር ተልዩ ከዓ ናብቲ ማእከላይ ሕክምና ክትከይድ ብዙሕ ኣይሸግርን እዩ ነይሩ። ስንቂ ንምምፃእውን ናሓኒ ብዙሕ ፅርግያታት ገለመለ ዝሐሸ ከምቲ ናይ ቀደም ስለተሰርሐ ከምኡ ነይሩ ናይ ማይ ፀገም ነይሩ ሙሉእ ዓመት ዘኽይድ ነዚ ኩሉ ሰብ ከስቲ ዝኽእል ማይ ኣይነበረን። ኣብ ገለ እዋን ማይ ክደርቕ ከሎ ብቐንዲ ሓጋይ ማለት እዩ ቦጣት ጌርካ ካብ ንውሕ ዝበለ ቦታ እናምፃእካ እቶም ቆልዑ ማይ ከም ዝረኽቡ ማለት ኩሉ እቲ ቤት ትምህርቲ ዘሎ ሰብ ማይ ከም ዝረክብ ግበር ነይሩ። ስለዚ መምህራን ድሓንዮም ነበዝሑ ከይዶም። ስለዚ ብተዛማዲ ካብቲ ናይ ቅድም ሲ ዝሓሸ ኮይኑ እቲ ደረጃታት ናይ ትምህርቲ እውን ቁርብ እናላዓለ ከይጨሚሩ ማለት እዩ
1: ክሳባቢ ደረጃ ትቡ ነርኩም ኣብቲ
0: ኣብቲ ዳሕራይ እዋን ክሳብ ሻሙናይ ክፍሊ እቲ ዝለዓለ ደረጃ ተበፂሐ ዝነበረ ሻሙናይ ንብሎ ነርና ብናህና ኣካይዳ ማለት እዩ እምበር ከም ሓቂ ክትሪኦ ከለካ እቲ ንሻሙናይ ክፍሊ ዝውሃብ ትምህርቲ ምስቲ ዝኾነ መለክዒ ከቢድ እዩ ነይሩ ክትብሎ ትኽእልካ። ኣብዚ ናይ ደርጊ ስርዓት ወላ 12 ክፍሊ ተማሂሮም ዝመፁ ቆልዑ ክንዞም ሻሙናይ ክፍሊ ንሕና ንብሎም ክንደኦም ኣይፈልጡን እዮም ነይሮም። እቲ ደረጃ ናይ ትምህርቲ ሲ ኣዝዩ ፅቡቕ እዩ ነይሩ ልዕል ዝበለ እዩ ነይሩ ክብል ክእሉ ኣነ ነዚ ዝገብሮ ከዓ ሓደ እቲ ካሪክለም ንባዕሉ እውን ድሓን ዝኾነ ብዙሕ ክትዓት ገለ እናገበርካ ስለዝስራሕ ድሓን ዝኾነ ካሪክለም እዩ ነይሩ ብቑዕ ካሪክለም ነይሩ ክትብሎ ትኽእሉ ካብ ሓፈሽኡ። ብቆንዱ ግን ነቲ ትምህርቲ ዝፈልዮ ዝነበረ ናይ መምሃራን ኩነታት እዩ መምሃራን ንባዕሎም ተጋደልቲ ስለዝኾኑ ከም ዝኾነ ካልእ ተጋዳላይ ብሙሉእነት ተወፊዮም እዮም ዝሰርሑ ዓቕምታት ዝፈላለዩ እዩ ገሊኦም መምሃራን ዝነበሮም ዓቕሚ ኣቕሚ ድርት ኢሉ እዩ ግን ገሊኦም ኣዝዮም ልዑል ደረጃ ዝነበሮም ዲግሪታት ዝነበሮም ሰባት ነይሮም። እዚኦም ሕጂ ነቶም ካልኦትን እናማዕበሉ እናማሃሩ እናሓገዙ ይኸዱ ነይሮም። እቲ መሰረታዊ ነገር ግን ዝኾነ መምህር ተባሂሉ ዝተመደበ ነቶም ቆልዑ ከም ደቁ ርእዩ ብግቡእ ክምህሮም ኣለኒ ኩላታ ክገብራ ዝኽእል ክገብር ኣለኒ ኢሉ ተወፊዩ ስለ ዝምህሮም ዝነበረ እቶም ቆልዑ ፅቡቅ ትምህርቲ እዮም ዝረኽቡ ነይሮም ክንብል ንኽእል ኢና። ስለዚ ከምኡ ዝኣመሰለ ብቕዓት ናይ ትምህርቲ ኢሎም ዝኾነ

0: ቤት ትምህርቲ ግን ኣብቲ እዋን ዕረፍቶም እቶም ተምሃሮ ኣብተን ክፍለ ስራሓት ናይ ህዝባዊ ግንባር ዝነበራ ፋሕ ይብሉ ዶ ኣብኡ ከይዶም ከዓ ሞያ ከም ዘጥሪ ይግበር ነይሩ እዩ። ስለዚ ዳሕራይ ግዜ ዓብዮም ክውዝዑ ወይ ክምደቡ ከሉ ኣብ ዝኾነ ሰራዊት ይኹን ወላ ኣብቲ ካልእ ክፍልታት ናይቲ ውድብ ድሮ ኣዝዩ ኣገዳሲ ዝኾነ ሞያዊ ክእለታት ኣጥርዮም ክእጡ ነይሮም ማለት እዩ። ስለዚ ከምዚ ስለ ዝነበረ ነቲ ኩናት ኣብ ምዕዋት እውን እጃሞም ኣበርኪቶም ዳሕራይ ግዜ እውን ክሳብ ሎሚ ድሕሪ መፅካ ድሕሪ ናፅነት ኣብ ብዙሕ ዓውድታት ዓብዩ ኣበርክቶ ገይሮም ቶም ኣብኡ ዝተምሃሩ መንእሰያት እምነቶም ኣብቲ ውድብ ኣብቲ ዕላማታት ናይቲ ህዝቢ ናይቲ ሃገር ኣዝዩ ፅኑዕ ስለ ዝኾነ ተወፍዮም ምሰርሑ እቲ መንግስቲ እውን ዓብዪ እምነት እዩ ዘምረሎም እ ፓይሎታት ኣብነት ኣብዚ ዳሕራይ ግዜ ዝመፁ ብዙሓት ካብኣቶም ኣብ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ እዮም። ዳርጋ ኣብ ዝኾነ ኣካል ናይ መንግስቲ ሎሚ ኣብ ቤት ትምህርቲ ሰውራ ተማሂሩ ዝተምሃረ ሰብ ዘይብሉ ዳርጋ የለን ክትቦ ተኽእልካ ኣብ ኩሉ ዓውድታት ተዋፊሮም
1: ራይ ኣቶ ጴጥሮስ ኣብ መወዳእታ ምናልባት በዚ ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ዮሃና ክትብሎም ተምሃሮካ ብፆትካ መወዳእታ ዓድል ክበካ
0: ይቀኒ ንቅድም ናይ ባዕለይ ኣነ ክስተክገብር ሕጂ ድሕሪ 50 ዓመት ክትሪኦ ከለካ ናይ ብሓቂ ዘገርም ነገር እዩ ገሊ ዓብ ነገር ንቅድም ብሂወት ንሕና ክንመፅ ምክኣልና እዩ ክንደይ ብፆትና ተሰዊኦም ተሪፎም እዮም። ስለዚ ናፅነት ክትርኢ ምክኣል ጥራይ ንባዕሉ ሓደ ዓበ ፀጋ እዩ። ከምኡ ጥራይ ዘይኮነ ከዓ ብሂወት ብጥዕና ምፅናሕ ንባዕሉ እውን ሓደ ዓበ ፀጋ ኢለኣነ ዝወስዶ እዚ ንኩሉ ሰብ ማለት እዩ። ሕጂ ኩሉ እቲ ቤት ትምህርቲ ሰውራ ዝነበረ ናፅነት ክርኢ ናፅነት ርኢ ድሕሪኡ ኣብ ተፈላለየ ዓውድታት ተዋፊሩ ክሰርሕ ሂወቱ ክቅፅል ምክኣሉ ኣበርክቶ ክገብር ምክኣሉ እዚ ንባዕሉ ከም ሓደ ዓብ ፀጋ ዓይነ ዝሪኦ። ስለዚ እንቋዕ ሓጎሰኩም እንቋዕ ኣብ ዝበፃሕኩም ብሎም ንኩሎም እቶም ኣብኡ ዝነበሩ ቤት ትምህርቲ ሰውራ ይኹን ኣብ ኩሉ እቲ ናይ ትምህርቲ ትካላት ናይ ህዝባዊ ግንባር እንተላይ ኣብ ድሕሪ መስመር ኣብ ተሓራ ዝኾነ ቦታታት ኣብ ሱዳን ኣብ ኩሉ ዝሰርሑ ዝነበሩ እንቋዕ ናብዚ ብፅሓኩም ብሂወት እንቋዕ ነዚ ክትርኢ ወቃዕኩም ንብሎም እቶም ተምሃሮ ቤት ትምህርቲ ሰውራ ከዓ ብቆንዶም ፍርያት ናይቲ ቤት ትምህርቲ ንሶም ስለ ዝኾኑ ንዕኦም ከዓ ኣብኡ ተማሂርኩም በዚ ሕጂ በፅሒኩምዎ ዘለኹም ኣብ ዝተፈላለዩ ዓውድታት ከተወርኩ ትሉ ትኽእሉ ዓቕሚ ደሊብኩም ብሂወት ብሰላም ክትፀንሑ ምክኣልኩም እንቋዕ ሓጎሰኩም ክብል ፈቱ ንህዝቢ ኤርትራ ከዓ ዮሃና እዚ ቤት ትምህርቲ ሰውራ ዝተጀመረ ፃዕሪ ናይ ህዝባዊ ሓይልታት ነቲ ትምህርቲ ንክዝርግሕ መሃይምነት ንክተጥፍእ ምስቲ ቀደም ዝነበርናዮ ክረአ ከሎ ሎሚ ሰማይን ምድርን ስለ ዝኾነ እንቋዕ ናብ ከምዚ ዝበለ ደረጃ ዕበለ ፀሓካ ዝመፅእ ዘሎ ናይ ትምህርቲ ጉዕዞ ከዓ ዕውት ክኸውን ክኾነልካ ተስፋ ገብር ብሉ
1: ኣቶ ጴጥሮስ ሃይለማርያም ስለተዝሃብካና ሰፊሕ ሓበሬታ ኣብ ሰሜን ስም ተዓዘብቲ ናይ መስገነካ
0: ይቀኒልቀኒለይ
1: ባርከስ ኩልኩም ተዓዘብቲ ምስ ኣቶ ጴጥሮስ ሃይለማርያም ካብ መስረቲ ቤት ምርሰውራ ዝነበረ ክነካይዶ ዝፅናሕና ዕላል ኣብ ስዛዚም ኣሎ ስለምክታልኩም ንመስገን ሰላም

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹም ስ ሰላምን ጥዕና ንምንኤልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳለው ክልተ ሰሙናዊ መደብ እዩ። ንሎም እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕሶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባት ኩሮ ፍረፃዕሪ

እቲ ብዕለት 20 ክሳብ 21 ናሓሰ 226 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍእሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን ምግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርሳዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም።

0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
1: እቲ ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መፅናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቃቅቲ ከም ዝቐርቡ እቶም ዝቐረቡ ወረቃቅቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዝቐረበ ወረቃቅቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኾም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታዊ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብኸምዚ የብርሆ
1: ብልካት ጀመርናሉ

ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራሕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ናባት ኣብ 25 ተመክሮ ናይ

0: ቃው ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካሊእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ ይመስል ወራቅቲ ንክህቡና ከዓኒ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ው መሰረት ተጀሚሩ ስራሕ። ብድሕሪኡ ከዓኒ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከድና መሻርክቲ እውን በፂሕና። ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወራቀት ክንቅበል ጀሚርና። እቲ ወራቀቲ እቲ ኣብስትራክት ንብሎ ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ዝተጀሚሩ እቲ ስራሕ ማለት እዩ።
1: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃፕ ሚካኤል እውን እታ ሽማግለ መፅናዕታ ወረቃቅቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሐን ጎስጓስን ንጥፈታት ከም እተኻየደ ይጠቀስ።
2: ሓፈሻዊ ዝጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ጌርና። ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና፣ ናይ ኣብስትራክት ምድላው ነርና፣ ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና፣ ኮሌጃት ዘርጊሕና፣ ብኸም መሰረት ከዓ ከይድና ማለት እዩ። ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለዉ ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለዉ 183 ወራቅቲ ተቐዲሙኣብ ሓምላይ ክፅልልና
1: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቃቅቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
3: ናብዚ ዋዕላ እዚ ዝቐርቡ ወረቃቅቲ ፀዋዒት ወይ ከዓ ኮል ፎር ኣብስትራክትስ ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ወላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቃቅቲ ከቅርቡ ዝኽእሉ ብቕዓት ዘለዎ ወረቀት ንቅርቡ ብመሰረት ዝተዋህቦም መምርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረውን ስለ ዘይኮኑ ፍፃሬ እውን ስለ ዘለዎም ብክኢላታት በብዓውዲ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ረቢወርስ ተላኢኹ

0: ኣብዚ ተጠቐምናሉ እንታይ ኢና ጌርና እቲ ዝቐረበ ወረቐት ሙሉእ ወረቐት ኣይኮነን ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና እዚ ኣብስትራክት ንብሎ ማለት እዩ እዚ ሕጂ መጀመርያ ከባቢ 183 ወረቐት እዩ መፂእና ካብ ዝተፈላለየ ከምዛዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቐቲ ከባቢ 183 እዩ መፂእና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ ምክንያቱ ኩሉ ከተቕርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣረቡ ጥራሕ ስለዝበለ ንታይ ወረቐት ስለዘይንፈልጥ ናይ ረቪው ወይከዓ ናይ ምማይ መስርዕ ኢና ተጠቂምና ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ይምመ እንታይ እንታይ የማልእ እንታይ ከ ኣማልኡ እንተኮይኑ ዩ ሓልፍ ዝኽእል ዝብል ቀጥዒ ገርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዚ ኣጋጣሚ ከመዝግኖም ደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩሉ ተሰዲዱ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብዩ ኮይኑ ከዓ ተመሚ መፂእና ማለት እዩ ፀግይብዎ ኩሉ
1: ኣሰይሉን ኣሰ ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና

ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትግገዝ ከለካ ብድሆ የጋጥመካ እዩ። ንዑ ግን እዳሰገርካ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቅቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቅረብቲ ወራቅቲ ምናልባት ብወገና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብ እውን ቅሩብ ግዜ ወሲድና ርኢና ድሓር ግን ንዖም ሓቢርና ነቲ ናይ ብድሆ ፀገም እውን ፈቲሕና ኢና። ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይ ታሽሚ ይኮንና ምክንያቱ ልክዕ ኣብታ መዓልትና ኢና ታሽሚ ጌርና፣ ግን ኣብ ውሽጢ እዚ ናይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይ እዩ ካበዩ እዚታት ንእክብ እዚ ኣዝዩ ምድንጓይ ነርና ግን ብዝኾነ ተበድዩ ኣብ ዝበፅሕ ነበር።

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ መደባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይዚ ዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 23/1/26 ዝተካየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተካይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተካየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት፣ ሕትመታት፣ ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተካይዱ ነይሩ።
0: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅ ንከላ
1: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ቶን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ኣካባብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ኣካባብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን፣ ዜናን ነይሮም። ትካል ደረጃታት ኤርትራ ውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ፣ ኮርፖሬሽን ዘርእትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይ ነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ኪላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ኪላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻ ውን ደቂ ኣንስትዮ ኤርትራ፣ ሓረሶትና መስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዒ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስዳድ ኢልካ፣ ኣብ ግዜ ወላ እቲ ኢቫሉዌሽን ምስተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ዳኣ ከምዚ ኮይና ገለ። ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኾነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ስደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም ኢብን ምናልባት ከም ተወሳኺ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂኡና ይኸብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስዳድ ብዓት ተገዲሶም ንስም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና ካብዘን 13 ተን 8

0: ዝኾነ ወራርቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቀይታ ክዛረበሉ ድደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ እዚኡ ከዓ ፅዳሕጉስ ነገር ክቅፅል ዘለዉ ከዓ ክተባብዐ እንደለዎ ንብል ማለት እዩ።
1: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናን እንድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅ ተቐሪቦም እዮም ነዚ ዝምልከት ተቐሪቦም ዘለው ኣብ ነወሸከፍ ኣብ ሰለስተ ክፍሊ እዩ ዝቐርብ ዘሎ ወይእዚ ወረቃቅቲ እዚ ኣብ ሰለስተ ክፋል ተከፋፊሉ ቀርብ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ዜርካ ክትሪኦ ከለካ ዝቐርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክሆልደርስ ነዚ ወረቀት እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነፍሲ ወከፍ ዝቐርብ ወረቀት ናይ ሓቂ ተኽተእን ዝካየድ ዘሎ ምርድዳእን ምስራኻ ክንዲምንታይ ጠቃምነቱ እውን ክትግምት ትኽእል ኢካ ማለት እዩ። ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃእ እውን ከም ዝበልኮ ካብኡ ተፀሚቑ ዝወፀ ፅሑፋትን እቲ ለበዋታትን እውን ኣገዳሲ ክኸውን ንምንስትሪ ሕርሻ ማለት እዩ። ንምንስትሪ ሕርሻ ጥራሕ ዘይኮነ ኣብ ደገ ዘለዉ ሰባት እውን ከም መወከሲ ተገልጊሎም ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኪቦም ዝደልይዎ ነገር ክወከሱ ክእሉ እዮም ማለት እዩ። ቀንዲ ከም መወከስን ከም መደብ እውን ክተሓዘሉ ዝኽእል ምክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
2: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰ ሰብ ከበብ ዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኾነ መድረክ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ እተመርፁ ክኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዕደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእሰያት ብዓብዩ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወረቀቶም ዘቕርብሉ መድረክ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃእ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ተሳተፍ ተቐቢልና።
3: ወይዘሮ ስዬ ኣብ መወዳእታ ኣዋሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ ሰለስተ ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስግን።
2: ንኩሎም ኣዋሃቲ ዝዋዕላ ዕውት ንክኸውን ተወፊዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡ ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
3: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተመራመርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍላይ እዩ። እዚ ድማ ንቐጻልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግጽ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ፣ እዚ ንሎም ኣዳሊናየ ዝነበርና መደብ ኣብ ዝተዛዚሙሎ። ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቅፌታ ምስ ዝህልወኩም በዛ ኣብ ታሕቲ ቀሪቡ ዘሎ ኣድራሻና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ

0: ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ። እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ሚኒስትሪ ዜናን እናተዳልዎ ዘቕርበልኩም ታሪኻዊ ውድድር ሓፈሻዊ ፍልጠት ጉያ እዩ። ከምዚ ኣብ ዝሓለፈ ክፋላት ወይ እውን ዝሓለፈ መደባትና ትከታተልዎ ዝፀናሕኩም ንሎሚ ተምሃሮ ኣብ መንጎ ተምሃሮ ኣብያተ ትምህርቲ ማእከላይ ደረጃ ዞባ ማእከል ካብ ነን ዘብኦም ተፃርዮም መፃሪ ሓሊፎም ዝመፁ ተምሃሮ ናይ ዘካየድዎ ቀዳማይ መድረኽ ውድድር ኢና ብተኸታታሊ ክፋላት ክነቕርበልኩም ፀኒሕና። ንሎሚ ከዓ ከም ናቱ መቐፀልታ ንመበል ካልኣይ መድረኽ መን ሓለፈ ኢና ውድድር ክነካየድ ትፍሉይ ዝገብሮ ካብቶም ንውድድር ዝቐረቡ 14 ተምሃሮ 10 እዮም ሙሉእ 16 ነጥቢ ኣምፅኦም። ስለዚ ነዚኦም ከዓ ዳግም ምፅራይ ጌርና ናብ ካልኣይ መድረኽ ንምሕላፍ ኢና ንሎሚ ተራኺብና ዘለና። ንፈለማ መጀመርያ 4 ተወዳደርቲ ንመድረኽ ክዕድሜ ከምኡ እንዳበልና ነቶም 10 ኣፃሪና ካብኦም 4 ንካልኣይ መድረኽ ክንሕልፎም ኢና። እዚ እንታይ ርእካ እቲ ንመወከሲ ዝተዋህብዎም ወይ እውን ዝመሃርዎ እቲ ማሕበራዊ ትምህርቲ ክሳብ ክንደይ ብዕትበት ይርእይዎ ዝሓለፍዎ መፃረይ ውድድራት ክሳብ ክንደይ በዳህን ሓያልን ነይሮም እሱ ዝፈጠሮ ተወዳዳርነት ከዓ እዚ ብልፀት እዚ ኣርእና ኣሎ። ካብ 16 ተወዳደርቲ 10 ሙሉእ ብዘይምግጋይ 16 ነጥቢ ከምፅኡ ምኽኣሎም ከዓ ናቱ መርኣያ እዩ። ኣዝዩ ኣተስፋዊ እዩ። ንኩሎም ቶም እዚ ክውን ኣብ ምግባር ኣበርክቶ ዝገበሩ ኣካላት ወለዲ መምሃራን እቲ ካልእ ናይ ሕብረተሰብ ክፋላት እውን ዝያዳ ተተባቢዑ ወፍሪ ክገብር ከም ዘለዎ ዝእምት እዩ ሞ ደጊምና ደጋጊምና ነመስግን። ንተወዳደርቲ ንመድረኽ 4 ሰባት ሒዘ ክፅውዐ መስተር ሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርአዩ። ብመስተርሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት ክጅምር ካብ 1 ክሳብ ቁፅሪ 10 ቁፅሪ ፀውዐለይ። ቁፅሪ 3 ሓይልታት ኣክሲስ ካብ ዝኾነ ሃገራት 2 ጥቐስ።
1: ጀርመን፣ ጃፓን ከምኡውን ኢጣልያ።
0: ሙሉእ መልሲ። ሓይልታት ኣክሲስ ካብ ዝኾና ሃገራት 2 ጥቐስ ትብል 2 እንድያ ትብል መስተርሆት ግን 3 እየን መሊሳተን ኢጣልያ፣ ጀርመን፣ ጃፓን። ሕራይ ናብ ሜላ ምሕረት ኣብ ክንሰግር ምርጫ ኣለትኪ ካብ ቁፅሪ 1 ክሳብ ቁፅሪ 10።
1: ቁፅሪ 1
0: ኣብ ግዜ ፌደሬሽን ኣዛዚ ፖሊስ ኤርትራ ዝነበረ መን ይበሃል?

0: አልራዳይ
1: አይ ተመለሰትን እቲ ኣብ ግዜ ፌደሬሽን አዛዝ ፖሊስ ኤርትራ ዝነበረ መን ይበሃል እትብል ሕቶ መልሲ ብሪጋደር ጀነራል ተድላ ዕቁቢት

0: እያ ትብል ጀነራል ተድላ ዓቕቢት ኣብ ጉንበት 1963 እዮም ብሓደጋ ሞይቶም። ንኣፍለጦኺ ቀዳማይ ኣዛዝ ፖሊስ ኤርትራ ካብ ሓበሻ ማለት እዩ ቅድሚ እዩ ፀዓዱ እንዲኦም ነይሮም እንግሊዛውያን፣ ካብ ኤርትራውያን ግን ቀዳማይ እዮም ንሶም። ሕራይ ናብ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ምረፅ። ኤርምያስ ቁፅሪ 5 ኣሰምብልያ ብሓቂ ይፍረዱ ካብ ትርሻን ብድሓን ክትወርዱ እትብል ደርፊ
1: ንልኡምነት ባይቶ እያ ትገልጥ ነይራ። ማለት ባይቶ ንስሙ እምበር ከምቲ ግቡእ ናይ ህዝቢ ሓሳብ ይቕርቡ ስለ ዘይነበሩ ልኡምነቶም እያ ትገልጽ ነይራ።
0: ሙሉእ መልሲ። ሕራይ እሰይ በረኸት ካብ ሚና በዘርአይ
1: 6
0: ሕራይ ብሪጣንያ ናብ ኤርትራ ዝኣተወት ብስም እንታይ እያ? ሀ ወኪል ሕቡራት ሃገራት፣ ለ ሓይልታት ፋሽሽት፣ ሐ ሓይልታት ኪዳን፣ መ መርማሪት ኮሚተ።
1: ሐ ሓይልታት ኪዳን።
0: ሙሉእ መልሲ። ኣራይ ንቕፅል ኣለና እቲ ናይ መጻረዪ ንተወዳደርቲ ንመድረኽ 4 ሰባት ሒዘ ክፅውዐ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል፣ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት። ደጊመ ከምቶም ካልኦት ፅቡቕ ዕድል ይምነኢልኩም። ብቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል ክንጅምር። ካብ ቁፅሪ 1 ክሳብ ቁፅሪ 10 ኣብ ዘሎ እቲ ምልክት ዘለዎ ቁፅሪ 2 መሰረቲ ማሕበር ፍቕሪ ሃገር ካብ ዝኾኑ 2 ጥቐስ።
2: ወላዓ ወልደ ማርያም፣ ሸክ እብራሂም ሱልጣን።
0: ሙሉእ መልሲ። ሕራይ ናብ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
1: ቁፅሪ 10
0: ሕራይ ካብ ወደብቲ ዋዕላ ቤት ገርግሽ ዝነበሩ ፈሊኻ ኣውፅእ። ሀ ገብረ መስቀል ወልዱ፣ ለ ዓብደልቃድር ከቢረ፣ ሐ ወልደኣብ ወልደ ማርያም፣ መ ሀን ሐን።
1: መ ሀን ሐን።
0: ሙሉእ መልሲ። ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ
1: ቁጥሪ 9
0: ብሪጣንያ ድሕሪ ስዕረት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቁፅፅራ የእትያተን?
1: ጅቡቲ

0: ንጀውት ንሶ ማለት
1: እታ ግዜ እንዳትወደት ያ ሜሪ
0: ንኤርትራኻ
1: ኣኺላላ ደያኑ ክልተ ሂቦም ከለዉ ፍርቂ ብሪጣንያ ድሕሪ ስዕበት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቕፁ ፅራይ እትያተ ትብል ሶማልያን ሊብያን መጀመርያ ሶማል ድሕሪ ሊብያ ሕራይ ሆሲ ቁፅሪ ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ቁፅሪ 9 ግብፃውያን ንሱዳን ወሪሮም ንንግስነት ፉንጅ ኣብ ዳሽ ዓመተ ምህረት ኣውድቕዎ ሀ 831 ለ 821 ሐ 811 መ 841
2: ለ 821
1: ሙሉእ መልሲ ኣራይ ንቕፅል ኣለና እቲ ናይ መጻረዪ ቀፂለን ናብ መድረኽ ዝፅውዐ

0: ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሎ ጳውሎስ ሩፍታ ፀጋይ ካብ ቁሸት ፃዕዳ እምባ ካብ ቁፅሪ 1 ክሳብ ቁፅሪ 10 ዘሎ ምርጫ ኣለኩም ክትመርፃ
1: ሓሙሽተ
0: ፌደሬሽን እንታይ ማለት እዩ
1: ፌደሬሽን ኣብ መንጎ ክልተ ወይ ውን ልዕሊኡ ዝኾነ ናፃን መዓረን ሃገራት ብሰናይ ድሌ ተዋዓልቲ ዝፍፀም ስምምዕ
0: ሙሉእ መልሲ ፌደሬሽን እንታይ ማለት እዩ ኣብ ትብል ፌደሬሽን ማለት ኣብ መንጎ ክልተን ልዕሊኡ ነፃ ዝኾና ልኡላውያን ግዝኣታት ዝካየድ ብሰናይ ድሌተን ዝፍፀም ኣብ ቁጠባ ምክልኻል ናይ ሓባር ውሽጣዊ ናይ ወፃኢ ጉዳያት በዓል ንክመሓደራ ዝግበር ውዕል እዩ ከምዛ ሩፍታ ዝበለታ ሓራይ ሩፍታ ፀጋይ ካብ ቤት ትምህርቲ ቁሸት ፃዕዳ እምባ
1: ቁጥሪ 3
0: መርማሪት ኮሚሽን ውድብ ሕቡራት ሃገራት በየኖት ሃገራት ዝቆመት እያ ነይራ
1: ፓኪስታን ደቡብ ኣፍሪቃ ጓቲማላ ኖርዌይ በርማን
0: ሙሉእ መልሲ ሕራይ እቲ መጻረይ ይቕፅል እዩ ዘሎ ተወዳደርትና 10 እቶም ሙሉእ ዘምፅኡ ብከምዚ ክንሪኦ ዝፀናሕና ንመጻረይ ተገይሩሎም ኣሎ ጌና እቲ ምፅራይ በዚ ዝድምደም ኣይኮነን ተወዳደርትና ንተወዳዳደርነትክን ኣዝየነ ነመስግን ናብ ቦታ ክን ክብርን

0: ሕራይ እቲ ውድድር ከምዚ ንከታተሎ ዘለና ኣዝዩ ሓያል ምትህልላኽ ተወዳዳርነት ናይ ተምሃሮ ዝንፀባረቐሉ ዘሎ እዩ። ካብቶም ሙሉእ ነጥቢ ኣምፅኦም ብ16 ነጥቢ ዝሓለፉ ንካልኣይ መድረኽ መን ከም ዝሓለፉ ዝያዳ 4 ሰብ ስለ ዘድልና ንዕውን ምፅራይ ሕጂ እውን እቲ ውድድር ንቕፅሎ ኣለና። ን4 ተምሃሮ ናብ መድረኽ ክዕድሜ መስተርሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ሚናበ ዘርኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል። ሕራይ ተወዳደርቲ እንቋዕ ደሓን መጻኹም። ከምቲ ኣብቲ ዝሓለፈ ሙሉእ ነጥቢ ኣይኹም ኣምፂኹም፣ ሕጂ እውን ትውድድር ሓደ ተዓዋቲ ክህልው ስለ ዘለዎ ሓዳማይ ካልኣይ ሳልሳይ ክንብል እቲ ምፅራይ ኢና ነካይድ ዘለና። ኣብዚ ናይ ምፅራይ ከምቲ ናይ ዝሓለፈ እውን ፅቡቕ ዕድለየ ዝምነ ብመስተርሆት ክጅምር። መስተርሆት ካብ ቤት ትምህርቲ ሓርበኛታት ካብ 1 ክሳብ ቁፅሪ 10 ቁፅሪ ክፅዋዕለ
1: ቁፅ 7
0: ግብፃውያን ኣብ 1872 ኣብ ትሕቲኦም ንመን ተቆፃፂሮማ?
1: ንበጎስ ከባብ ከረ።
0: ሙሉእ መልሲ። ሕጂ እውን ገና እቲ ምትህልላኽ ደረት ዝህልዎ ይመስልኒ። ናብ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ።
2: ቁፅሪ 3
0: ሓራይ ቁፅሪ 3 መንገዲ ኣስመራ ባፅዕ ዝነበረ ቴለፈሪካ ኣስታት ክንደይ ክብደት ዘለዎ ኣቑሑ ምጉዕዓዝ ተኽእሉ ነይሩ?
2: 720 ቶን።
0: ሙሉእ መልሲ። እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርኣይ።
2: ቁፅሪ 2
0: ደግያት ባህታ ሓጎስ ኣንጻር መግዛእቲ ኢጣልያ ከም ዝተላዕለ መዓስ ኣፍሊጡ?

0: 720 ኪሎ ሜትር
1: ብሓን ህዲ ኢልክ ቤዛዊት እቲ ግዜ እውን ትርኢ ኣለኺ ኣይ መለስከያን ካብ 887 ክሳብ 932 ኣብ ግዜ መግዛእቲ ኢጣልያ ብጠቕላላ ኣስታት ክንደይ ኪሎ ሜትር ዝኸውን መንገዲ ባቡር ተሃኒፁ ነይሩ 352 ካብ ባፅዕ ክሳብ ቢሻ ኣቑርደት ሕልፍ ኢልካ ማለት እዩ ሕራይ እቲ መፃራይ ይቕፅል እዩ ዘሎ ሕጂ እውን ካብቶም ዝሓለፉ 16 ተወዳድርቲ ካብኦም 10 ካብኦም ከዓ እንዳፃረና 4 ንምርካብ ካልኣይ መድረክ ንምስጋር ኢና ድሮ 4 ተወዳዲርናዮም ኣለና ሕጂ እውን 4 ተወዳድርቲ ክፅውዕና መድረክ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ሩታ ፀጋይ ካብ ቤት ትምህርቲ ፃዕዳ እምባ ቁሸት ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ራይ ኣሮን ህብትዝጊ ካብ ቁፅሪ
0: 6
1: ኣብ ፈለማ 17 ክፍለ ዘመን ናይ ሙሉእ ሓማሴን ሽመኛ መን ይበሃል ነይሩ
0: ተስፋ ፅን ኣተሽ
1: ሙሉእ መልሲ ናብ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ቁፅሪ ክትብን
0: 4
1: ኣብ ግዜ መግዛእቲ ኢጣልያ ዝነበረ ንግዳዊ ንጥፈታት ንደገ ዝለኣኹ ካብ ዝነበሩ ዓይነት ኣቑሑት ክልተ ጥቐስ
0: ዓርከፍ ጎባይን ጨውን
1: ሙሉእ መልሲ ሩፍታ ፀጋይ ካብ ፃዕዳ እምባ ቁፅሪ
0: 1
1: ቅድሚ ስልጣና ኣክሱም ዝነበሩ ንግስነታት ክልተ ጥቐስ
0: ንግስነት መድረ ፑንትን ንግስነት ዳዓማትን
1: ሙሉእ መልሲ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
0: 10
1: ኣብ ግብፂ ናፃ እስላማዊ ንግስነት ኣብ መበል 12 ክሳብ 13 ክፍለ ዘመን ዝተመስረተ እንታይ ተባሂሉ ይፅዋዕ
0: ፋጥማዊ ንግስነት
1: ሙሉእ መልሲ ኣብ ነፃ እስላማዊ ንግስነት ኣብ መበል 12 ክሳብ 13 ክፍለ ዘመን ዝተመሰረተ እንታይ ተባሂሉ ይፅዋዕ ፋጥማዊ ንግስነት

0: ሕራይ እቲ ምትህልላኽ ወተወዳደርቲ ብኸመይ ማዕልቦ ክረክብ ንኩላትና ግር ኣቢልና ኣሎ። ምክንያቱ ሓደ ካብ ሓደ ዝሰንፍ ኣይኮነን። ካብቶም ንውድድር ኣብ ፈለማ ካብ ቀዳማይ መድረኽ ኣትሒዞም በብ ዝርዩ 16 ተወዳደርቲ 10 ተሪፎም ሙሉእ ነጥቢ ምፅኦም ሕጂ ከዓ ከምኡ 6 ካብዞም 6 ከዓ ግድን 4 ናብ ካልኣይ መድረኽ ናይ መወዳእታ ክንሕልፍ ስለ ዘለና እቲ ውድድርና ናይ መጻረይ ይቕፅል እዩ ዘሎ። ንመድረኽ ን3 ተወዳደርቲ ክፅውዐ መስተሮት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ። ሕራይ መስተርሆት ካብ ቁፅሪ 1 ክሳብ ቁፅሪ 10 ብዘሎ ቁፅሪ
1: ቁፅሪ 4
0: ንግስነት ደዓማት ብመን ዝተባሃሉ ህዝቢ ዝተመስረተ እዩ?
1: ሳባውያን።
0: ሙሉእ መልሲ። ናብ ኤርምያስ ሰሎሙን ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ።
1: ቁፅሪ 7
0: ኣብ 1875 ዝተኻየደ ኩናት ጉንደት ኣብ መንጎ መነመን ነይሩ?
1: ኣብ መንጎ ግብፃውያንን ከምኡውን ተስፋጭን ናይ ትግራይን ናይ ኤርትራ ወልደ ሚካኤል ሰለሞን።
0: ታ ግዜ ተጠቕመላ ህድ ኢልካ ላሓ ናይ መፃረይ እንዲያ ናይ መወዳእታ ኤርምያስ
1: ኣብ መንጎ ኩናማን ኣሉላን ህዝቢ ኩናማን ናራን ምስ ኣሉላ
0: ኩናት ጉንደት
1: ኣብ መንጎ ግብፃውያን ምስ ናይ ትግራይ ኣሉላ ተስፋጭን ወይ እውን ህዝቢ ሳሆን ምስ ኣሉላ
0: ኣብ 1875 ዝተካየደ ኩናት ጉንደት ኣብ መንጎ መነመን ነይሩ? ኣብ መንጎ ግብፃውያንን ሃፀይ ዮሃንስን ናይ ትግራይ ናይ ኢትዮጵያ ገዛእ ዝነበረ ደያኑ 2 ነጥቢ ሂቦም ከለዉ። ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
2: ቁፅር 3
0: ኣገልግሎት ነፈርቲ ኣብ ዘመነ መግዛእቲ ጣልያን ኣበየናይ ዓመተ ምህረት ጀሚሩ? ሙሉእ መልሲ። ሕራይ እቶም ዝተረፉ 3 ተወዳደርቲ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ፣ ሩፍታ ጸጋይ ካብ ቤት ትምህርቲ ቁሸት ጻዕዳምባ፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት። ብዕረፍቲ ሚካኤል ክጅምር ቁፅሪ ክትብን ዕረፍቲ
3: 8
0: ኣብ ቀዳማይ መፋርቅ ራብዓይ ክፍለ ዘመን ናይ ሓበራዊ መዋእል ክርስትና ብመን ዝተባህለ ሶርያዊ ኣብ ንግስነት ኣክሱም ክስበኽ ጀሚሩ?
3: ብፍረሚናጦስን ኢደስዩስን።
0: ሙሉእ መልሲ። ክርስትና ኣብ ንግስነት ኣክሱም ካብ ምድሪ ዓረብ ናባና ሽዑኡ እዩ መፅዩ። ሩፍታ ጸጋይ ካብ ቁሸት ጻዕዳምባ
3: ቁጥሪ 2
0: 2 ኦኬ ኣብ 1939 ኣብ ኤርትራ 486 ሚሊዮን ሊረ ዝረእሰ ማለን ክንደይ ንግዳዊ ትካላት ነይረን ኣብ እዋን መግዛእቲ ጣልያን ማለት እዩ?

ኣብ 1939 ኣብ ኤርትራ 486 ሚልዮን ሊረ ዝርእሰ ማለን ክንደይ ንግዳውያን ትካላት ነይረን?

0: 46
1: ግዜ ኣኺላ ጠቕላላ ድምር ናይተን ትካላት ርእሰ ማል ኣብ 939 ኣብ ኤርትራ 486 ሚልዮን ሊረ ዝርእሰ ማልን ክንደይ ንግዳውያን ትካላት ነይረኒ ዝብል መልሲ 2609 ሓራይ ሆሲ
0: ካብ
1: ምድረ ፑንት ንግስነቱ እንታይ ከባቢ የጠቓልል
0: ቀንዲ መንሳሓቢ ኣድሉስ ኮይና ክሳብ ምድረ ኤርትራ ዝዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒል ብደቡብ ድማ ክሳብ ጅቡቲ ዝዝርጋሕ ኣብ ንግስነት
1: እስካ ነፅረለይ ምድረ ፑንት ንግስነቱ
0: ምድረ ፑንት ብ2500 ቅድሚ ሓበራዊ መዋላት ሒዙ ኣብ ገማግም ቀየብ ሓረ ዝነበረ ኮይኑ ቀንዲ መንሳሓቢቱ ኣድሉስ ኮይና ክሳብ ምድረ
1: ኤርትራ ኢልካ ማይክሮፎን ፍለ የብለለ
0: ቀንዲ መንሳሓቢቱ ኣድሉስ ኮይና ክሳብ ምድሪ ኤርትራ ዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒ ብደቡብ ድማ ክሳብ ጅቡቲ ዝር
1: ሙሉእ መልሲ ሕራይ ዚ ክንከታተሎ ፀናሕና እዩ ኣብ ዝቕፅል ኣብቲ ካልኣይ መድረኽ ኢና ክንረኸብ ክሳብ ሽዑኡ ኣብ ዘለናዮ ብሩኽ ቅነን

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ክቡራት ተዓዘብቲ መደብና ኣብ ናይ ዝሓለፈ ሰሙን ዝነበረ መደብና ቅነ ተምሃሮ ኣብ ንእዞ ኣባረንቱ ከም ዘቕረብና ዝዝከር እዩ። ንሎሚ ድማ ካልኣይ ክፋሉ ሒዝናልኩም ቀሪብና ኣለና።

0: ፍቕሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ሎሚ 17 መስከረም ኣብ ኣስመራ ኣዳራሽ መምሕዳር ዞባ ማእከል ብስእላውን ንዋታውን ምርኢት ተጀሚሩ ኣብቲ ሚኒስትራት ዝርከብዎም ላዕለዎ ሰበ ስልጣን መንግስትን ግንባርን ዝተረኽብሉ መኽፈቲ ስነ ስርዓት ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳላሕ ነቲ ቅብኣታት ካርቱናት ስእልታትን ንዋትን ዘጠቐልል ምርኢት መሪቑ ከፊትዎም እቲ ምርኢት ምስ ሚኒስትሪ ዜና ብምትሕብባር ዝተዳለወ ንዝተፈላለየ ህወት ቤት ትምህርቲ ሰውራ ዝገልጽ 260 ስእልታት ኣብ ሃገራዊ ቤተ መዘክር ተዓቂቡ ጸንሐ ብተምሃሮ ቤት ትምህርቲ ሰውራ ዝተሳእለ 25 ቅብኣታት 25 ካርቱናት 9 ሓደስቲ ቅብኣታት ከምኡውን ስታስቲካዊ ሓበሬታ ቤት ትምህርቲ ሰውራ ዘርኢ 7 ሰንጠረጃት 2 ካርታታትን ዝተፈላለየ ንዋትን የጠቓልል ኣቦ ወንበር ኮሚቴ ስነዳን ዜናን መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣቶ ቶምቦሳ ኣስመላሽ ኔርና ኣብ ዝሃቦ ሓበሬታ እዚ ስእላውን ንዋታውን ምርኢት ክሳብ 25 መስከረም ንህዝቢ ክፉት ከም ዝቕኒ ሓቢሩ
1: ቀሪቡ ዘሎ መደብ ገለ 260 ዝኾኑ ካብቲ ብዙሕ ኣሸሓት ስእልታት ዝኣከብናዮ 260 ዝኾኑ ስእልታት ኣብ 76 ዝኾኑ ዓበይቲ ፍሬምስ ኣዳሊና ኣቕሪብና ኣለና ማለት እዩ እዚ ምስ ሚኒስትሪ ዜና ብምትሕባር ተገብረ ስራሕ እዩ ካልእ ምስኡ ጌርናዮ ዘለና ናይ ካብ ቤተ መዘክር ተቐሚጡ ዝፀንሐ ናይ ቀደም መምህራን ይኹኑ ተምሃሮ ቤት ትምህርቲ ሰውራ ዝነበሩ መብዛሕቶም ካዓ ስዋኣት ገለገለ እውን ህልዋት ኣባላት ናቶም ዝነበረ ስእልታት ኣምፂና ኣብዚ እውን ኣቕሪብና ኣለና እዚ እውን 25 ስእልታት ካብ ቤተ መዘክር ኣምፂና ኣለና ብምሉእ ብቤት ትምህርቲ ሰውራ ዝነበሩ ኣባላትን መምህራንን ዝተዳለዎ ማለት እዩ ካልኦት ኣቐዲሙ ዝተዳልዮም ፀንሑን ሓደሽትን ሓዋውስና 25 ካርቱናት ኣሎ እዚ ካርቱናት እዚ ከዓ መነባብሮ ዝገልፅ ኣብቲ ቤት ትምህርቲ ሰውራ ዝነበረ ዋዛ ምስ ቁም ነገራትን ገለን ዝገልፅ ማለት እዩ ኣቐዲሙ ተኣኪቡ ዝፀንሐ 9 ቅብኣታት ብዝተፈላለዩ ስነ ጥበባውያን ዝተዳለ 9 ቅብኣታት ዓበይቲ ቅብኣታት ኣለና ማለት እዩ ካልኦት 7 ከዓ ነቲ ስታቲስቲክስ ሓፈሻዊ ሓበሬታ ፅማቕ ሓበሬታ ዝህቡ ቁፅሪ ዝተሰነየ ካ 7 ስታቲስቲክስ ኣቕሪብና ኣለና ምስ ኣሃዱ ካርቶግራፊ ናይ ኤሚክ ብምትሕብባር ከዓኒ ንጉዕዞታት ናይ ምዝላቕን ቀያሕቲ ዕምባባ ዝተንቀሳቀስዎ ምርኢታት ኣብ ሙሉእ ድሕሪ መስመር ዝተንቀሳቀስዎን 2 ዓበይቲ ፍሬማት ከዓ ካርታታት ኣቕሪብና ኣለና እዚ ስእልታት እዚ ብፍላይ ኣብቲ ናይ ፎቶግራፍ መፂና ክንሪኦ ከለና ምስተካለ መጠን ቤትምህርቲ ሰውራ ካብ መስሪቱ ኣብ ትምህርቲ ዘካይዶ ዝነበረ ንጥፈታት ሓደሽቲ ወለዶ ንመበልማል ዘካይዶ ዘሎ ንጥፈታት ኣብ ዝተፈላለዩ ማለት እዩ ምስኡ እቲ ቤት ትምህርቲ ከዓ ካብ ወታደራዊ ኩነታት ተፈልዩ ስለ ዘይረአኻ እቲ ወታደራዊ ኩነታት ኣብ ልዕሊ ቤት ትምህርቲ ዝነበረ ተፅዕኖ ማለት እዩ ንኣብነት ምዝላቕ በብእዋኑ ኣጋጥም ነይሩ ምስቲ ምስፋሕ ምፅባጥን ናይቲ ዝነበረና ግንባራት እቲ ቤት ትምህርቲ እውን ክቃየር ግደድ ከም ዝነበረ ዘርኢ ናይ ምዝላቕ ቦታታት ኣለና ማለት እዩ ካልኦት እቲ መነባብሮ ናይ ቤት ትምህርቲ ሰውራ ከዓ ክነሪኦ ፈቲና ኣለና ኣብ ትምህርቲ ተራ ናይ ኣለይቲ ኣብ ምስንካት ናይ መግቢ ምድላው ይኹን ተምሃሮ ኣብ ምፅራይ ናይ ፅሬትን ናይ ጥዕኖኦም ንምክንኻን ዝገብር ዝነበራ ኣባላት ሕክምና ከይተርፉና ናይ ኣባላት ክሳብ ፎርኖ ዝሰርሑ ዝነበሩ ኣባላት ነቲ ደገፍ ዝህቡ ዝነበሩ ማለት ናይ ደገፍ ኣህርታት ንብሎም ማለት እዩ ከይተረፈ ከም ድውከሉ ገይርና ኣለና ማለት እዩ ሓደ ከዓ ምስቶም ዓበይቲ ኣእምራት ናይ ትምህርቲ ከዓ ትምህርቲ ምስ ክልሲ ሓሳብ ምዝማድ ኣብ ዝብሉ ከዓ እቲ ተምሃራይ ናይ ቀለም ትምህርቲ ጥራይ ዘይኮነ ኣብ ክልሲ ሓሳብን ብግብርን እንዳዛመደ ብዙሕ ክእለታት ሒዙ ይወፅእ ከም ዝነበረ ንምርኣይ ክሳብቲ ትምህርቲ እንዳዓበየ ከይዱ ከዓ ኣብ ተግባረ እድ ከይተረፈ እዚ ሕጂ ቤት ትምህርቲ ውና ኢልና ኣብ ናቕፋን ተወቕሶ ዝነበርና ካብኡ ዝመፀ ኣስር ከም ዝኾነ ኣብኡ ኣስፊርና ኣለና ከምኡ ተሓለፈ ከዓ እቲ ባህላዊ ንጥፈታት ዘካይዶ ዝነበረ ኣብ ሰራዊት ይኹን ኣብ ተምሃሮ ጥራሕ ዘይኮነ ንደገ ወፂኡ ንሰራዊት ዘጓሳጉስ ዝነበረ ናብ ህዝቢ ዘጓሳጉስ ዝነበረ እውን ከይተረፈ ኣብቲ ባህላዊ ንጥፈታት ዝብል ጠቂስና ኣለና ብባህላዊ ንጥፈታት ናይ ቀያሕቲ ዕምባባ ኹን ቅድሚ ቀያሕቲ ዕምባባ ዝነበረ ንጥፈታት እውን ከም ዝጥቀስ ተገይሩሎ ማለት እዩ
0: ኣብ ውሽጢ ሃገርን ወፃእን ዝካየድ ዘሎ ፅምብል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ሙዚቃዊ ኮንሰርት ስፖርታዊ ውድድራት ከምኡውን ሴሚናራትን ሲምፖዚየምን ዘጠቓልል ኮይኑ ክሳብ 20 መስከረም ክቕፅል እዩ ቤት ትምህርቲ ሰውራ ኣብ እዋን ሓርነታዊ ቃልሲ ብ1976 ኣብ ሳሕል ከም እተመስረተት ይዝከር
2: እዚ ከምዚ ኢሉ እንከሎ ኣበ ዞባዓን ሰባ እውን ነቲ ዝኽሪ ዝምልከት መርባት ትማሊ 16 መስከረም ጀሚሩ ኣሎም ፀብፃቡ ወኪል ኤሪና ኣልማዝ ወልደ ገብርኤል ኣዳልያቶላ ስዒቡ ክቐርብ እዮም

0: ሰውራ ኤርትራ ኣብ መፋርቅ 1900 ሰብዓታት ጎን ጎንቲ መሬትን ህዝብን ሓራ ንምውፃእ ዘካይዶ ዝነበረ ፃዕሪ ንመጻኢት ኤርትራ ዘእምትን ኣርሒዕካ ናይ ምጥማት ተኽእልኡ ዘጉልሕን ዘገርም ውሳነ ወሲኑ ምምስትራት ቤት ትምህርቲ ሰውራ
1: ኣብ ዞባ ኣንስባ መደባት ዝኽሪ 50 ዓመት ምምስትራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ16 መስከረም ኣብ ሓውሲ ከተማ ኣስነዳ ንዞባ ኣስማት ብልዑል ድምቀት ተኸፊቱ ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብድላ ሙሳ ዝኸፈቶ ስነ ስርዓት ኣብ ቤት ትምህርቲ ሰውራ ተማሂሮም ኣብዚ እዋን እዚ ኣብ ዝለዕለ ደረጃ ዝርከቡ ኣብነታውያን መንእሰያት ብምክንያት እቲ ፅምብል ንዝተተኽለ ሽግ ወሊዖም ወኪል ኣመሓዳሪ ንዞባ ኣስማት ኣቶ ኢብራሂም ማሕሙድ ኣብ ዘስምዖ ቃል ቤት ትምህርቲ ሰውራ ካብ ኩሉ ኩርናዓት ሃገር ካብ ግፍዕታት ፀላ ኣምሊጦም ንዝመፁ ዜጋታት ኪንዮ ኣካደሚያዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ ምስግጋርን ምንፅብራቕን ዕዙዝ ኣበርክቶ ከም ዝገበረት ገሊጹ ሓላፊ ትካላት ትምህርቲ ንዞባ ኣስማት መምህር ኢብራሂም እኩድ ብወገኑ ካብ 1981 ኣብ ጃኒ እምበልዳይ ኢምቢሬትን ኣስማጥን ዝተኸፍታ 4 ኣብያተ ትምህርቲ ሰውራ ብ38 ደቂ ኣንስትዮ ዝርከብኦም 273 ተምሃሮ ኣገልግሎት ከም ዝጀመራ ብምግላፅ ኣብዚ እዋን እዚ ቁፅሪ ኣብያተ ትምህርቲ ናብ 54 ክብርኽ ንከሎ መጠን ተሳታፍነት ደቂ ኣንስትዮ ድማ ካብ ኣሳት 10,000 ተምሃሮ 41.5% በፂሑ ከም ዘሎ ሓቢሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባዓን ሰባ ኮሎኔል ክብሮም ንርኣዩ ድማ ምምስራት ቤት ትምህርቲ ሰውራ ህዝባዊ ግንባር ኣብ ትሕቲ ዝኾነ ይኹን ኩነታት ንትምህርትን ንቕሓትን ከም ዝቐድም ህያው ኣብነት ከም ዝኾነ ኣረድዩ እቲ ናይ ዝኽሪ መረብ ብካርኒቫል ነበርቲ ከምኡውን ጉጅለ ባህሪ ቀያሕቲ ዕንበባን ፊቶራርን ካልኦት ስነ ጥበባውያን ብዘቕረብዎ ነቲ ኣጋጣሚ ዘንፀባርቕ መሰናድኦታት ደሚቑ ነይሩ
0: ምምስራት ቤት ትምህርቲ ሰውራ እምበኣር ሓፋ ሽንቃሕ ይወደብ ይተዓጠቕ ዝብል ንፁር መትከል ህዝባዊ ግንባር ብግብሪካ ምንፅብራቅ ሓሊፉ ነዚ ሎሚ ተበፂሒ ደሎ ደረጃ መሰረት ከም ዝኾነ ዘይከሓድ ሓቂ እዩ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ምሳላይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤሌ ካብ ንዞባ ኣስማት ኣስነዳ
2: ናብ ካልእ ዜናዊ ፀብፃብ ምስ እንሰግር ድማ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንኣብነታውያንን ገዳይምን ደቂ ኣንስትዮ መምህራና ተባቢዖም ነቲ ኣብ ከተማ ጊንዳዕ ዝተካየደ ስነ ስርዓት ዝተኸታተለ ወኪል ኤሪና ኢብራሂም ነፋዕ ፀብፃብሉ ይኹልና ኣሎ ፎርቱና ዓንዶም ክተቕርበያ
3: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ መላእ ዞባን ዝተዋፅአ 63 ገዳይምን ኣባላት ቤት ትምህርቲ ሰውራን መምሃራን ርእሰ መምሃራንን ሱፐርቫይዘራትን ኣተባቢዑ ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽባሉ ብ15 መስከረም ኣብ ጊንዳዕ ዝተካየደ ስነስርዓት ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን ኣብ ዘስምዖ ቓል ኣብቲ ዞባ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተገብረ ገዚፍ ወፍሪ ቁፅሪ ትካላት ትምህርቲ ካብ 28 ናብ 826 ከም ዝዓበየ ከምኡ ውፅኢቱ ድማ ቁፅሪ ተምሃሮ ካብ 19,000 ናብ ልዕሊ 97,000 ብዝሒ መምሃራን እውን ካብ 150 ናብ 3,900 ከም ዝዓበየ ብምግላፅ ንተራ ደቂ ኣንስትዮ መምሃራን ኣብ መስርሕ መምሃርን ምስተምሃርን ምምልማል ሓደስቲ ወለዶታትን መጊሱ መምህር ረሽድ ኣስዒቡ ተሸለምቲ ብቁፅሪ ውሑዳት ይኹና እምበር እቲ ናይ ምትብባዕ መደብ ምጅማሩ ብእወታት ዝረአ ምዃኑ ብምጥቃስ ኩለንትናዊ ሞያዊ ዕቤት ደቂ ኣንስትዮ ምብራኽ ካብ ቀዳምነታት መደባት ሚኒስትሪ ትምህርቲ ከም ዝኾነ ገሊጹ ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ብወገና እቲ ናይ ምትብባዕ መደብ ምስ ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ምክያዱ ድርብ ፅምብል ከም ዝኾነ ብምሕባር ምሕያል ደቂ ኣንስትዮ ኣብ ኩሉ ፅላታት ክድፍኣሉ ፀዊዓ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ኣብ ኣገልግሎት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ንምብራኽ ብዝሓየለ ክስራሕ ምፅንሑን ዝምስገን ዓወታት ከም እተመዝገበን ብምግላፅ ምትብባዕ ብሉፃት ተምሃሮን ኣብነታውያን መምሃራንን ሞራል ዘስንቕ ብምዃኑ ብውጥን ከም ዝስርሓሉ ኣብሪሃ ኣብ መወዳእታ ነተን ኣብነታውያን ደቂ ኣንስትዮ ናይ ገንዘብ መዳልያን ወረቐት ምስክርን ሽልማት ተዓዲሉ
2: ኣብ ኣብያተ ትምህርቲ ዝርአ ሕፅረታት ተማሊኡ መስርሕ ምምሃርን ምስትምሃርን ብንንፋዕ ኣብ ዝካየድ ፃዕሪ ወለዲ እጃሞም ከበርክቱ ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ብምክንያት ምጅማር ዓመተ ትምህርቲ 2026-2027 ፀውዒት ኣቕሪቦም ንዝም ባለ ጠባይን ስነ ምግባርን ደቆም መሰረት ዘንብሩ ወለዲ ባዕሎም እዮም ዝበለ መምህር ወልዳይ ብቑዓት ኣፍሬትን ሃገራውያንን ዜጋታት ንምህናፅ ትምህርቲ መሰረት ከም ዝኾነ ብምሕባር ንዓወት ደቆም ዝመርሕ ንጥፈታትን ክትትልን ክገብሩ ኣተሓሳሲቦም ቅድሚ ናፅነት ኣብ ዞባ ደቡብ 86 ኣብያተ ትምህርቲ ጥራይ ዝነበራ ኣብዚ እዋን እዚ ናብ ልዕሊ 1,000 ክቢልን ከም ዘለዋ ብምጥቃስ

ጎን እቲ መንግስቲ መስርሕ መምሃርን ምስትምሃርን ንምሕያል ዝገብሮ ዘሎ ገዚፍ ወፍሪ ሕብረተሰብ ስሉሳዊ ዝምድና ወለዲ መምህራንን ተምሃሮን ብምሕያል ተርእዮ ክዕዘዝ ዝተላብዮም መምህር ወልዳያ መወዳእታ ውፅኢት ትምህርቲ ብቐንዱ ኣብ ፃዕሪ ወለዲ መምህራንን ተምሃራይን ከም ዝምርኮስ ብምዝኽኻር ምስ ዘሎ ህሉ ቴክኖሎጂካዊ ምዕበለታት ወለዲ ኣብ ምክትታል ደቆም ዝያዳ ንቑሓት ክኾኑ ኣዘኻኺሮም ኣብ ከተማ ዓዲ ቀይሕ ኣብ ኣገዳስነት ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ከምኡውን ንቆልዑ ዝውሃብ ኣስማትን ምምላእ ቅጥዕ ስድራ ቤታትን ዘተኮረ ኣስተምህሮ ብ16 መስከረም ተዋሂቦም ኣብ ዞባ ደቡብ ዋና ዳይሬክተር ክፍሊ ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ኣቶ ፍፁም ገብረ እግዚኣብሄር ስርዓተ ሓበሬታ ካብ ምምሕደራት ከባብን ኣነባበርትን ከም ዝጅምር ብምግላፅ ምምሕደራት ከባቢ ነዚ ንምዕማም ምስተፈላለየ ኣብያተ ፅሕፈት መንግስትን ማሕበራትን ተዋሂደን መዛግብተን ከፅፈፋ ከም ዝግባእ ገንዚቦም ኣብ መስርሕ ምዝገባ ናይ ዝተወልዱ ህፃናት ዝተመርዓዉ ዝተፋትሑን ዝሞቱን ብውርፁጥ ኣገባብ ንኽምላእ ተራ ኣማሓደርቲ ከባቢ ክዓዝዝ ኣተሓሳሲቦም ሓላፊ ኣገልግሎት ኮምፒተርን ስርዓተ ሓበሬታን ዞባ ደቡብ ኣቶ ተኽለ ገብረ መስቀል ብወገኑ ኣብ ሃገርና ንቆልዑ ዝውሃብ ኣስማት ንባህሊ ልምድን ክብርታትን ሕብረተሰብና ኣብ ግምት ዝእተወ ምዝኸውን ብቐሊሉ ክፀሓፍን ክንበብን ስለ ዝኽእል ወለዲ ኣብ ምውፃእ ኣስማት ጥንቁዋት ክኾኑ ተላብዮም ሓላፊ ምትንታን ስርዓተ ሓበሬታ ኣቶ ተወልደ ፍሳየ ብግድኡ ንቕጥዕ ስድራ ቤታት ዝምልከት ቅኑዕን ዘተኣማምን ዳታ ንምሓዝ ከምኡውን ተገልገልቲ ካብ ምምላስ ንኽድሕኑ ዝተማልአ ሰነዳት ከቕርባ ተሓሳሲቦም ተሳተፍቲ ብወገኖም ነቲ መስርሕ ብፅፈት ንምስልሳል ኣብ ዓድታት ኣስተምህሮታት ክወሃብን ዘይተመዝገበ ከይህሉ ዳሳስ ክካየድን ተላብዮም ኣመሓዳሪ ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ኣብ መወዳእታ ዝተዋህበ ኣስተምህሮ ኣብ ግብሪ ውፅኢት ንኽርከቦ መምህራን መዋእለ ህፃናትን ኣመሓደርቲ ከባብን ናይ ክብሪ መዝገብ ዘይብሉ ቆልዓ ክህሉ ተወሃይዶም ክሰርሑ ተላብዮም ዝኸብርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣሜሪካ ምስ ኤውሮጳዊ ሕብረት ንዝፀንሓ ንግዳዊ ዝምድና ክትበትኮ ከም እትኽእል ፕሬዚደንት ዶናልድ ትራምፕ ኣጠንቂቖም ፕሬዚደንት ትራምፕ ነዚ መጠንቀቕታታት ዝሃበ እቲ ሕብረት ንካናዳ ከም ተሓባባሪት ኣባል ክቕበላ ከም ዝኽእል ድሕር ምእማት እዩ ኤውሮጳዊ ሕብረት ናይ ተሓባባሪት ኣባልነት ጥራይ ዘይኮነ ምስ ካናዳ ኣብ ምክልኻል ፀዓት ቴክኖሎጂ ክቡራት ማዕድናትን ካልእ መድያትን ክትተሓጋገዝ ምዃና እዩ ሓቢሩ ዘሎ ምስ ካናዳ ኣብ ንግዳዊ ኪናት ኣትዩ ዘሎ ፕሬዚደንት ዶናልድ ትራምፕ ውጥን ኤውሮጳዊ ሕብረት ምስ ዝትግበር ካብ ዝለዓለ መጠን ቀረፅ ክሳብ ምብታኽ ዝምድና ዝበፅሕ ቀጥታዊ ስጉምቲ ከም ዝወስድ ይገሊጹ ዘሎ ኣብ ልዕሊ ዝተወሰነ እታዊ ካናዳ ናይ 50 ሚታዊ ተወሰኺ ቀረፅ ኣዝዲቑ ዘሎ ፕሬዚደንት ትራምፕ ኣሜሪካ ካብ ካናዳ ክትእትዎ ንዝፅንሐት ኣልኮላዊ መስተ ንዝርከቦም ሓያሉ ፍርያት ከም እተቋርፀ እውን ኣነፂሮም እዚ ንእታዊ ሞተር ብሽክሌታን ፍርያት ፀባን ስጋን ዘጠቓልል እገዳ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለፀ ፕሬዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኦም ኣብ ልዕሊኣ ዝተገብረ ወሳኺ ቀረፅ ተመጣጣን ምላሽ ዝሃበት ካናዳ ንግዳዊ ክሳራታት ንምቅላል ጠመትኣ ናብ ኤውሮጳዊ ሕብረት ከም ዝገበረት እዩ ዝቃላሕ ዘሎ መንግስቲ ዒራቅ ኣብ ሃገሩ ተዋፊሩ ዝፀንሐ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሒ እዚ ጠቕሊሉ ከም ዝወፅእ ኣፍሊጦም ኣሜሪካን ዒራቅን ኣብ ወርሒ መስከረም 224 ዝበፅሖ ስምምዕ ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተርፈ ድማ ኣብ መወዳእታ 226 ክወፅእ ዝብል ነጥብታት ዝርከቦ እዮም ምውፃእ ሰራዊት ኣሜሪካ ዕጡቓት ተቃወምቲ ጉጅለታት ብረቶም ከብርዱ ባይታ ከም ዘጣጢሑ መንግስቲ ዒራቅ ዝእምዝ ዘሎም ሰላም ንምስፋንን ድልድል ወተሃደራዊ ዓቕሚ ንምህናፅን ኣፅዋር ኣብ ትሕትኡ ክመሓደር ምዃኑ እቲ መንግስቲ ክሕብር ፀኒሑ እዮም በዚ መሰረት ዕጡቓት ጉጅለታት ኣብ ሃገራዊ ሰራዊትን ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ መደብ ኣሎም በቲ ጉዳይ ኣብ መንጎ ፖለቲካውያን ሰልፍታት ዒራቅ ኣብ ስምምዕ ከም እተበፅሐ ዝተቐሰ መንግስቲ ዒራቅ ትግባሩ ንምቅልጣፍ ይስራሕ ከም ዘሎ ኣነፂሮም ኣብ ግሪንላንድን ኣንታርክቲካን ብሰንኪ ክሊማዊ ነውፂ ካብ 1979 ልዕሊ 12 ትሪልዮን ቶን ዝምዘን ኩምራታት በረድ ከም ዝመኸኸ መፅናዕታዊ ፀብፀባት ሓቢሮም ዝበዝሐ ካብቲ ዝመኸኸ ኩምራታት በረድ ናብ ውቅያኖሳት ከም እተፀንበረ ዝተቐስቶም ፀብፀባት ንመጠን ምልኣት ናይቶም ማያዊ ኣካላት ብልዕሊ 3 ሰንቲሜተር ከባቢርዎ ክኸውን ከም ዝኽእል ኣሚቶም ጠንቂ ናይ ዝወሰኺ ዝመፅእ ዘሎ መጠን ምምካኽ ኩምራታት በረድ ክቱር መጠን ዋዒ ድሩቕ መሬትን ማያዊ ኣካላትን ምዃኒኦም ክኢላታት ኣከባቢ

ጠቕሶም፣ ብመሰረት ግምታቶም ክኢላታት ምልኣት ውቅያኖሳትን ባሕርታትን ብ1 ሰንቲሜተር ምስ ዝውስኽ ብገምጋም ክሳብ 3 ሚልዮን ሰባት ንሓደጋ ዕልቕልቕ ይቃልዖም። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገደደ ይመጽእ ከም ዘሎ ጸብጻባት ሜትሮሎጂ ይሕብሮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ መደባት ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ሎሚ ብወግዒ ተኸፊቶም። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ ሞላእ ዞባን ዝተዋፅአ ገዳይምን ኣብነታውያንን መምሃራና ተባቢዑ። ኣብ ዓዲ ቀይሕ ኣብ ኣገዳስነት ህዝባዊ ምዝገባን ስርዓተ ጂኦግራፊያዊ ሓበሬታን ኣስተምህሮ ተዋሂቦም። ኣሜሪካ ምስ ኤውሮጳዊ ሕብረት ዝፀንሓ ንግዳዊ ዝምድና ክትበትኮ ከም እትኽእል ኣጠንቂቓ። መንግስቲ ዒራቅ ኣብ ሃገሩ ተዋፊሩ ዘሎ ሰራዊት ኣሜሪካ ክሳብ መወዳእታ ናይ ዝወርሕዚ ጠቕሊሉ ከም ዝወፅእ ገሊፆም። ኣብ ግሪንላንድን ኣንታርክቲካን መጠን ምምካኽ በረድ ከም ዝወሰኸ መፅናዕታዊ ጸብጻባት ሓቢሮም። ዜና ተዛዚሙ ኣሎ። ሰናይ ምሸት።

0: ወጣተይ ትገብረሃል ካብ ዝተዓኒድካ
1: እንደአ ዝገብሮ እንዲ ጠፊእኒ
0: እዋ እንታይ ማለት ኢኸ ዝገብሮ ጠፊእኒ ኢልካ ዘረባ ከም ዘይከመኻስ እምበረ በጊዕ ጤል ደርሆ ጓሲ ሰም እዮም ዝኣት ዘሎ
1: ዘለዎም ይኹኑ ኣነ ከዓ ሕጂ የብለዩ
0: ኣይ ኣይነይ መዓልቲ ካሊካ ፈለጥ
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ
1: ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ ኣብ ድኣመት ንድርስባ ተደፊነልካ ይውዕልኒ
1: መን ተደፈኒ ኢልጊ ዓቕምና እኮ ክንገብር ኢና ደርሆ ስጋ ከዓ ኪሎ 2ልተ ኪሎ ጌርና ንውዕል
0: ከይትሕመኒ ከይትተሓስቦ ወታ መሕፈር ዝበሃል ባእዩ ዘይብልካ ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ
1: ግደፍዮ ናይ ጎረቤት ከም ገዛ ከንበልኩም ጎረቤትካ ዶ ይንበር ንስም ብዓቕሞም ገይሮም ኣለዉ ንሕና ከዓ ብዓቕምና ንገብር
0: ስቕበል በጃኻ ኢልካ እንታይ ኸ ዓቕም ለካ ይበጃኻ
1: በሊ ክትፈልጢ በታ ዘላትና ኢናኻ ንውዕል
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነ ሰበትኻ
1: ኣብዚ ድና ተባፂሕና ፅንሐ በሊ
0: ሃይ እንታይ ትገብርኻ ክትመስል
1: ድሓን ባሓደ ኣለና ኣንዶ
0: ድሕሪ ሕጂ እስክንደየ ናይ ባሓደ ኸይንህሉ መዓለ
1: ኣነብርሃም ዶ
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም ኳ ዘውግሄን ዶለታ
1: ኣብ ድኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለ ንምባል ሓሽ
0: ክትፅርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና
2: ሳራ ኸመይ ኣርፊድኪ ድሓ እንዲ ኸዳ ቤኑ ክትፀርፀር ትብል ዘለኺ
0: ኣትታይ ክድሕን ኢልክ ኒኢኺ ኣይ መርዘነይ እንዲ ላዓይለለይ ከይድጓል
2: ዋ ንግሆ ምድሪ እንታይ ኣብ ባፅሒኩም
0: ቤ ንዳኣ ምስ ፀናሕኪ ኢኸኸ
2: ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ምስ ወፃኹ እንደ
0: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፅሕኪ
2: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኺ ግን ኣይተረድአኒ
0: ከመይ ኢሉ ክርድአኪ ኣብ ከቢ ፅጉብ መዓስ ሃሊጡሙ
2: ዋ ሕጂ ውን ይሓስክኹን እስከነፅርለይ
0: ኣንተ ሓፍተይ ንውድኣ መስ ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲንኪ ይብለክ ኣሎ
2: እወ ንሱ ስሓቂ ከለኹ ሸዋሚትና ኢና እሂ ንስኹም ከ ሸዋመትኩም እንዲኹም
0: እዋይ ኣቲ ምስ መንኪ ሽመጥ ምዝዝሩ
2: ዋ ኮምባይት በሊ መን ይፈልጥ መፅእ ከለኩ በጊዕ ወይ ጤል ሒዝልክ መፅእ ኸዎን
0: ካበይ ኣምፅኡ ከምፃለ
2: እዋሕወ ስራሕ ምስ ሰርሕ እዩ ኣቋሪፅዎ ድዩ ዶስ ደሞዝ ውሕድ ኮይኑ
0: ኦይ እንታይ ደሞዝ ኣለዎ ኢልክ ኢኺ እንተሃለዎ ኸዓ ካብ ክራይ ገዛ ዝሓልፈ ኣይኮነን
2: ሞት ሳራ እዚ እናፍለጥ ክዘየምፀዶ ዘይገበረ ኢልክ ተንፀርፅሪ
0: እንታይ ደኣ ክገብር ነይርንስ ከበል

0: ሳሪ ሽግር ገዛ ኸይና ፈለጥክ ክትርድአሉ ጥራይ ዘለኪ ድሓር ከዓ ዘምፆ ብፍሽኽታ ተቐቢልኪ ከም ዝተሓጎስኪ ክትነግርዮን ሞራል ክትህብዮን ጥራይ ዘለኪ
1: ኣሰይ ወረጃ ማዕዶ መንዳ ኣብልኹ ጓል ይንስኺ
2: ውይ ምዒድ ክኽትክእል እዮ
0: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጥስ ኣፍልጦ ወስኩሉ እየ ዝብለክ ዘለኹ
2: የቐኒ ኢለይ ማዓረ ድያ እምበኣር ቆፎ ክመሊእኽሲ ቆፎ እንዳማት ከይመልእ ትፅዕር ኣለኺ
0: በስማም ብውን መንፈስ ቅዱስ ንምንታይ ሕማቅ ትዛርብ ትሳሪ ኣነስከምኡ ሓሲበ
2: ኣንቲ ተዘይተሓስብሎ ተዛሪብክዮ
0: እዎ የቕረይታ ግበርለይ ኣነስ ንፅቡቅ ከየ ሓሲበ ወደይ ከይደ ግዳብሩኽ መዓልቲ
2: ኪድኸው በሊ ኣበይ ዘለያ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ትገቲረ ክውዕለልኩ ኮይነ
3: እወእወ ይሰምዓካ ኣለኹ ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚኢኻ ምፃዮ ኖ ኖ ንዓይ ኣይኮነን ኣነስ ገዜ እንዳ ዓርከ እዩ ንሱ ኣብቲ ደገኒ ዘሎ ስድሪኡ ክሕጎስለ ኢለ
4: እዋይ ንዘለዎ ሲውሰኾ ድዩ ዝበሃል ባዕልኻ ኣለኻ ታ ፈጣሪ
3: በቃ ሓራይ በቃ ውዳድእ ፀኒሕ ዳ ኢካ ክገብር እየ ቻው ቻው
4: መርሓባ ስምኦን
3: ይፅንሓልካሱ
4: ሓራይ ደልየካ እንዴ ዳኣ ነይረ
3: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻሊእ ግዜ ኢኻ ደሊኻኒ
4: ንሕጂ እምበር
3: እሞ ናብ ጉዳይ ካእቶ ይሰምዓካ ኣለኹ
4: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣ መዝኾን ገንዘብ እሞ ክትሕግዘኒ
3: ክሕግዘካ ወላስ ከለቅሓካ
4: ተሓገዝካኒ ይፅላእኒ ተለቃሕካን እውን ኣይፅላእኒ
3: ሓዲኡ ምረፅ
4: ድሓን ወላ ለቃሓኒ ንዶ
3: ክንደይ ዝኸውን ኢኻ ክደዲኻ
4: ወላ ሽሕ
3: እስካ ሓንሰብ ሰሪጥካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደ ክሰደልኩም ኢልኩም በሎም ድሓር ስራሕ ምፃእኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
4: ሽሕ
3: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ዲኻ ክትሕልፎ መቸም ብድንሽ ክሕልፎ ኣይትብለኒ እንትኸውን
4: ኣይተሓጭ ጭባ ብድንሽ ይሕልፎ ብድባሲ ተለቃሓኒ እትኾንካ ኣለቃሓኒ
3: ማለት እዚ ገሪሙኒ ድዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድካያኖ
4: ክመልሶ ዝኽእል የለቃሓኒ ኢለካ
3: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንድኡ ትረክብ ከማን ኮይኑ ኣይስማዓኒን እዩ ዘሎ
4: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካያ ዘለካ ደረጃ ክበፅሐ
3: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲእካ ኢኻ ዘለኻ
4: ሓቅኻ ፈጣሪኡ ኣሚኑ ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየ ናይ ከይትስእ
3: ኣታ ክንደይ ክትዛረብ ኢኻ ምኳን እዞም ድኽታት ካብ ተበልዑ ትዛረብዎ እዩ ዝበዝሕ
4: ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዓስ ሃሊና ደኣ ካብ ምዝራብ ዝተቆጠብና
3: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልቓዒልካ ኒርካ ሓቀይ
4: እወ ከተለቃሓኒ
3: የቕሬታ ዕድል ኣይገበለርካን ቀዲመ ገንዘብ ኣዋፊረ ዮ
4: ህምቧዕ ንዘይተለቃሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለን ፀኒሕካ
3: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብል ዝበለቕ መግቢ ሰ ዝቆረስኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ
4: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንታ ኣለዎ ግደፍ ስምኦን ሃየንታ ኣለዎ
3: ድሓን ሓንቲ ነገር ክትሓባበረካ ሸሓ ለቂሕካ ክትመስተለ ሰይ ትኽእል
4: እንታይ ኮይነ ዘይክእል
3: ደፊርካ ክትርምፆ ዘይከኣልካ ዶ ክቶም ፀዓቕሚ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካኒ ዝሕሸኒ ናተይ ናይ እንዳ ዓርከያን ኣለዋ ተሓርደን ሽሕኻ ኸ ይህበካ
4: ኣይደሊኒ ዓቕሚ ክትፈልጦ ከተለቃሓኒ እየ ዝደሊ ክመልሰልካ መታ
3: ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ህበካ ዘለካ ሓሳብ ተሓሰብካሉ ዝበለፀ መስለኒ ከይደ ኣለኹ
4: እንታይ ትዕቢት እዛ እዚ ዋታ ድኽነስ ማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ዳእወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
0: ከመይ ውዒልካ ኣብርሃም
4: ከመይ ውዒልክ ስምረት
0: ድሓ እንዲኻ ዳ ቤኑኻ ትዛርብ ዘለኻ
4: ተዛሪበ ደ ስቂለ ገለ ሓሳብ ሒዚ የ ፀኒሐ ዝኸውን
0: ድሓን ሓሳብ ኮይ ፅላኒ ክበዝሕ ጥራይ ዶ ይብሉ ብርዮሞ
4: ንሱስ ሓቂኺ
0: ምድላው ዳኣመት ሞ ኸመይ ኣሎ
4: ቤላ ንዓመታ ከምዝእዋን ከይሸርመመ ከይቆርሚ ምጥራይ የፅንሓና።
0: ኣሜን። ምንታይ ኣሎ ንሕግዞ ከብወገና?
4: ኩሉ ሙሉእ ግዳ ፅባሕ ክሓርደልኩም ክመፅእ እሞ ተኻራታትኩም ስሓሒልክ የፅንሂ።
0: ፅቡቕ ፅቡቕ። ናትኩም ከ ኸሞ ትሓርድ ዲኹም?
4: ወ ክንሓርድ ኢና።
0: ፅቡቕ ሞ ኣብርሃም ሓወይ ዘየን ሓዘን ንዝኾነ ከ ኣይኮነ ኸ
4: ንምንታይ ኣለኒ ንዶ
0: ወለካ ደስ ክብለኒ ግን ተቐበለኒ በጃኽ
4: እሞ ዝገንዘብ በዚሑ ኢሉ
0: ዘይበዝሐ ተቐበለኒ ጥራይ በጃኽ ኢለከ
5: ዋእታ ተእዝር ዘለኹም ዋእታ ትገብሪ ክትሲ
0: እዋ ይሂ እንታይ ርኢ ኸሪኻ
5: ናይ ምንታይ ዝብየ ኣለኺ እንታይ ሰርሒልጊ ስማዓታ ስኸ እንታይ ደለካ ሕጂ ከዓስ ንስበይተ መፅኢኻ ልቅሕ እንትባ ኣለኻ
4: ስምዓኒ ስምኦን
0: ድሓን ፅናሕ እሞ ኣብርሃም ሕጂ ኸ ድሓን ርሑ ሰብ ዳኣመት ይግበረልና
5: እቲ ገዘብከ ክወስዶ
0: ኣይምልከተካን እዩ ኪድ ኣብርሂሙ ጉዳይካ ግበር ንሰበይትካ ከዓ ርሑ ሰብ ዳኣመት ይግበረልና በላ
4: በሊ ዘውፃኺ ይተካኣልኪ ብሩኽ መዓልቲ ኸ
0: ኣሜን ኣሜን ብሩኽ መዓልቲ
5: ሕጂስ እንታይ ገርኪ ማለት እዩ
0: እንታይ ዶ ገይረአ ደይ ተፀጊሙ ርአ እየ ሓጊዘዮ
5: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዲ
0: እሞ እንታይ ጌርካ ኣብኻዮ ጥራይ ከይትኸው
5: እወ ምልቃሓ እኳ ኣየለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓደ ዘለካ ኸ ይህበካ ኢሉ ዮ
0: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
5: ዘይኮነ በዓል እዚኣቶም ክረኽቡ ተኮይኖም ክሰርሑ ክርፁ ጥራይን ዘለዎ
0: ኣየ ስምዖን ይሂ ንስኻ ነዚ ዘለኻዮ ደረጃ ርሂፅካ ዲኻ በፅሕከ
5: ዋኣት ስምረተይ ምስ ዲ ክተወዳደር እንደ ደኽንዓይ
0: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እየ ዝፈልጣና
5: ንሱስ ሓቂ ኸ
0: ስለዚ ብሓደ ዓይነት ክንረአን ኣብ ግዜ ፀገምና ክንተሓጋገዝ እዩ ዘለና ድሓር ከዓ እዛ ሃብቲ በፂሕካዮ ዘለኻ ስድራይ ክውርሱ ንኸለዉ
5: ይፈልጥ ያ ተቐፅሊ በጃኺ ለኪ
0: ኣወዳኣኒ ንዝተሸገረ ክሕግዘሉ ንዝጠመየ ክዕንግለሉ ኢሎም እዮም ቃል እትዮም ስድራይ ኣውሪሶምኒ
5: ይፈልጥ
0: ስለዚ ነዚ ንስኻ ብዕድል ዝረኸብካዮ ነቶም ብዕድሎም ዝተሸገሩ ኣይትበዳዕሉ ተኽኢልካ ሓግዘሉ
5: የቕሬታ የቕሬታ ስምረተይ ስሕታ መዓልቲ ውዒዳ ድሕሪ ሕጂ ኣይደግሞን እየ
0: ካብ ልብኻ ግን ክኾን ኣለዎ ታስምኦን
5: ካብ ልቢ ኣንቲ ስምረተይ ደይ ደንቆሮ ኮይነ እምበር ኣነስ ካብ ሰብና ትፀብኹ እንዲ ዓብየ
0: ኖኖ ሕሉፍካ ከዝኻ ክረካ ደልየ ኮይኮንኩ
5: ኣጆኺ ኣጆኺ ሰከፊ ሕጂ ግዳሓ ንኺድሞ ገዛና
4: ኣታ ናይ ብሓቂ ድያ ጌይራቶ ገዛ ሓፂ ሕጂ ስናበይ ከዳ ትበሃል

0: ኳዳ ህንፅናኪ
1: ካብ ዝወልኩ መፅኹም ነዚ በዓል እዚ ንምትዕራዘ ምሳና ሓቢርኩም ኣለኹም። ንበዓል ቅዱስ ዮሃንስ ዘንፀባረቕ ትምህርትታት ማለት ኣብ ዝተፈላለየ ቦታታት እንተዳርእና በቢ ከባቢኡ በዓል ቅዱስ ዮሃንስ ንምኽባር ዝካየድ ንጥፈታት ብዙሕ እሞ እስከ ንስኹም ነዚ በዓል እዚ ብኸመይ ትገልዎ ክንጅምር ብመና ክንጅምር ሳንበኣሃር ንጅምር
0: ፀገም የብሉ
2: ሓራይ ብመጀመርታ ንኣብ ውሽጥን ወፃእን ደሎ ክቡር ህዝቢ ኤርትራ እንኳዕ ናብዚ ክቡር በዓል እንኳዕ ናብዚ ክቡር ዕለት ኣብፅሓና ይብሎ ንዓኻ ምስ ምልኣ ስድራ ቤትኪ ርሑስ በዓል ይበለልኪ ማኩ እታ ምድላው ናይ ሓፃርያ ነራ ግን ብዓቕምና ካብቲ መፅናዕቲ ዝገበርናዮ ብዓቕምና ተንፈልጠን ማለት እዩ ወስ ክነብል ኢና ማለት እዩ። ሓራይ ኣባዕላ በዓላት ቅዱስ ዮሃንስ ጋብ መስቀል ደሎ በዓላት ማርያ ድበሃል ኣሎ ከምዚ በዓላት ማርያ ዝበሃሎ ሕጂ ኣብቲ ናይ በዓላት ማርያ ዝኾነ ዓይነት ስራሕ የለን ዝኾነ ዋላ እቲ ፀሃያይ ድዩ ትገለ ድዩ ኩሉ ዘለዎ ስራሕ ናይ ሓረስታይ ሽዑ ዕረፍቲ እዩ ዋላ ፀሃያይ ይውዳእ እዩ ገለ ኩሉ ዕረፍቲ ዝኾነ ተናዋልድ ኣብዚኣ እየን ናፅነት ዝረኽባ ማለት እዩ ዋላቶም ኣጉባዝ ቶም ኣወዳት ናይ ዓዲ ኣብዚኣ እዮም ግዜ ዝረኽቡ ሕጂ እተናዋልድ ኣብዚኣ እንታይ እየን ገብራ ዝቕኒያ ክውድሳ እየን ዝቕኒያ እንዳወደሳ ገዛገዛ እንዳኣተዋ ገዛገዛ እንዳኣተዋ ጥስሚ ድዩ መዓር ድዩ ኣጅቦ ድዩ ሓራውጭ ድዩ ዝተረኽበ ማለት እዩ ቅዱሳ ክእክባ ይቕንያ ማለት እዩ። እዚ ሕጂ ንማዓሲ ዝኾነ ኣብቲ ናይ ቅዱስ ዮሃንስ ኣብቲ ድሮ ናይ ሆየሆየ ዝግበር ውራይ ኣሎ ማለት እዩ ናተን ውራይ ሕጂ ንኸም እየን ጥቀምሉ ማለት እዩ ሕጂ ዝእክብ ቀኒኖ ሙሉቕነ ኣብቲ ድሮ ናይ ቅዱስ ዮሃንስ እንታይ እየን ንገብራ ሰን ኣብ ሓደ ገዛ ሓንቲ ሰበይቲ ገዛ ክደፈልና ኣብ ላኣምሽ ገዛ ትገድፈለን እሰን እኽለማየን ሒዘን ኣብየ እንዳኣትዋ ኣብኡ ኣትየን ሙሉቕነ ክስንክታ ክለውሳ ክብላ ገለ እየን ትቕኒያ ዋላ ምሕደራ ማሃራ እየ ናብ ኣዋልድ ባዕለን እየን ተንደይ ተምርዓ ኣዋልድ ኣዴታት ኣይሕግዘን ገለ ይሕግዘን ማለት እዩ ባዕለን ክስራሓ ይቕንያ ሽዑ ኣብቲ ናይ መወዳእታ መዓልቲ ከዓ ኩሉ ከምዚ እንጉደት ዓይነት ማለት እዩ ናይተን ኣዋልድ እንጉደት ዓይነት እናበላዓ እንዳሰተያ ሙሉ ለይቲ ክበላዓ ክሰተያ ኣብ ክፃወታ ይሓድራ ማለት እዩ ኣብቲ ገዛ ውሽጢ ድግ ክብላ ይሓድራ ማለት እዩ እቶም ኣወዳት ከ እንታይ እዮም ዝገብሩ ዝበዓላት ማርያ ሽግ ወየወየ ማለት እዩ

0: ሽግ ደለዎ ሽግ ቆልቋል ደለዎ ቆልቋል በብከባቢ በብ ዝረኸቦ ከምኡ ከዳልዉ እዮም ድቕኒ ማለት እዩ ሕጂ ተናይ ሆየ ሆየ ኣብ ኣብርሃም ኣላ ሓንቲ ሓንቲ ኣብ ቅዱስ ዮሃንስ ኣላ ሓንቲ ከዓ ኣብ መስቀል ኣላ ማለት እዩ ሕጂ ኣብዚአን እየ ደሎ ሕጂ ነዚአን ድኾኖኦም እዮም ከዳልዉ ዝቕኒ ማለት እዩ ሕጂ ከዳልዉ ቕኒዩ ጨኽሮም ስንትሩ ገልኦ ገብሩ ነብሰ እንታይ ዝበሃል ማለት እዩ ነብሶም ከዳልዉ ይቕኒዩ ሽዑ ካብ ኣብኣብርሃም እዮም እቲ ክሳይ ጅምሮ ማለት እዩ ወየ ጅምሮ ኣብኣብርሃም ማዓጓኽ ወይ ፀጎጋ ገለ እንዳበሉ እንታይ ዝበሃል ገብሮ ማለት እዩ ብርሃን ካ ክምላእ ኣለ እዩ
1: እዛ ዓይነት ፀወታታት ኣብ ቦታታት እተ ርእካዮ በብናቱ በብወግዑ በብድምዲ
0: እዩ ዝንሰ
1: ንስኹም ከ ዝገበርኩሞ ነገር እዛ ዓይነት ፀወታታት ከም ዘሎ እዛ ዓይነት ባህላዊ ልምዲ ከም ዘሎ ንስኹም ዝገበርኩሞ መፅናዕቲ እንታይ ይመስል
0: ፅቡቅ ሕጂ እዚ ንሕና ንብሎ ዘለና ናይ ውስን ከባቢታት እዩ ኣብቲ ከድና ድፅናዕና ማለት ና ኩሉ ማሕበረሰብ ዝነብረሉ ባህሊ ኣይኮነን ኣብቲ ውስን ቦታት ከድና ደፅናዕናዮ ድዩ ሕጂ ከምዚ በብ ልምዱሲ ሕጂ ቶም ኣውዳት ከም ዝበልኩ ኸ ሎሚ እንዳሃሰሰ ዲ ድኸይድ ኣሎ እንዳሃሰሰ ይኸይድ ኣሎ ንዕኡ ንምንፅብራቕ ንዕኡ ንምምፃእ ብክፍሊ ባህልን ስፖርትን ሕጂ ዓብዪ ፕሮጀክት ተበጊሱ እዩ ደሎ ማለት እዩ ኣብ ኩሉ ስጋብ ዓድታት ስጋብ ከተማታት ዓድታት ወሪድካስ ከመይ ገይሩ እቲ ባህሊ ናይ ቀደም ናብ ዝነውር ይምለስ እንታይ እዩ ክግበር ደለዎ እንታይ ተበጉሶታት እዩ ክውሰድ ደለዎ ኩላት ናቶም ኣባላት ኣብቲ ናይ ዘባ ደቡ ጉጅሊ ባህሊ ዘለና ንፅዕረሉ ዘለና ስራሕ እዩ ማለት እዩ ክፍሊ ባህልን ስፖርትን ዘባ ደቡ እውን ከም ሓደ ዓብዪ ዕየ ገዛ ሒዙ ይስራሕ ኣሎ ነቲ ባህልስ ናብ ቦትኡ ንምምላስ ማለት እዩ ካልእ ግን ከምዚ ክንብሎ ፅናሕና እተና ዋልት ናተን ዕየ ገዛ ኣለዎን ናተን ዝገብርኦ ነገራት ኣለዎን ባቕሜን ኣሎ ንባዕሉ የዋና ክትገልፀ ወዲኸላይ ክቆልፀ እዩ ኣብቲ ናይ ሆየ ከዓ ኣብቲ ናይ ሆየ ኣብ ኣብርሃም ክገብሩ እዮም ኣብ ዮሃንስ ከዓ ሆየ ክብሉ እዮም ሕጂ ዮሃንስ በቲ ገዛውቲ እዮም እ በቢ ገዛውቲ ተኣኻኸቡ ሞ በቢ ገዛውቶም ተኣኺቦም ኣብ ሓደ ቅርዓት ትረኸቡ ሽዑ ኣብኡ ሆየ ሆየ ሆየ እንዳበሉ ንቤተክርስትያን እዮም ድኾኑ ኣብ ቤተክርስትያን ኣቕሸሽቲ ዓበይቲ ዓዲ ገለ ፀኒሖም ከዓ እሶም ይምርቆቦም ንዓመታ ከምዚ እዋን የፅናሓና ከይሽረፈ ከየጉረፈ ገለ እንዳበሉ ከዓ እሶም ይምርቆቦም ንቤተክርስትያን ሰለስተ ሻዕ እዩ ዘርዋ ማለት እዩ ሰለስተ ግዜ ዜሮም ንቤተክርስትያን ሽዑ ናብኦም ድመፁ ናብቲ ቅርዓት ናይቲ ዓዲ መፅኦም ጓይላ ገይሮም ሽዑ ናብተን ኣዋልድ ትእንጉደት ምሽ ገይረን ኢልና ምሽ ትእንጉደት ትገብሮ እትን ኣዋልድ ናብአን እዮም ድኸር ሽዑ ናብቲ ገዛ የድምቑለን ሽዑ ጓይለአን ገሊአን የድምቑለን ሆ እብሉ ብቲ ገዛ ኣትዮም ከምዚ ዓይነት ጓይላ የለን ሽዑ ምስአን ኮይኖም ይእንጎዱ ምስአን ክበሉ ዒሰት ይሓድር ሙሉእ ለይቲ ማለት እዩ ሽዑ ኣብቲ ወጋሕታ እቶም ኣቕሸሽቲ ዓበይቲ ዓዲ ናይቲ ዓዲ ከዓ መፅኦም ምስኦም ይእንጎዱ ይምርቅዎም ንዓመታ ከምዚ እዋን ገለ እንዳበሉ ከምኡ እንዳበለ ሙሉእ መዓልትስ ኣብ ጓይላን ኣብ ምብላዕ ምስታይ ዝተተሪፉ ከዓ ዋላ ስጋብ ክልተ ሰለስተ መዓልቲ ስዎኦምን ገሊኦምን ኣብዮም ክበልዑ ክሰት እዩ ዝቕኒ ማለት እዩ
2: ክብረት ሃበልና ሓብተ ክብረት ሃበልና ክብረት ሃበልና
3: ኣብ ባቒመል ናይ ኣውደ ዓመት ነታ በዓል ንክትመፅእ ከምዚ ብወኒ ብሓጎስ ማራያ ምሽ ዝፅበያ ማለት እዩ ድሓር ባቒመል ማይ ጨሎት ከም ማይ ጨሎት እዩ ማይ ጨሎት ንክሕፀባ ደርሆ ከይነቀወ ይፀዋዋዓ ከበሮ ገይረን ካብ ከገገዝአን ማለት እዩ ከይረፍደን መታ ናይ ደርሆ ከይደቀዋ ዝኸዳ ድሓር ናይ ባቒመል ወግዕታት እናደረፋ ከዓ ናብ ትሩባ ከዳ ማለት እዩ ቅድሚ ናብ ትሩባ መብፅሐን ከዓ ኣብኡ ኣወዳት ሓቄደ ይሕፀቡ ስለ ዝኾኑ መታ ንኸይርእዎን ወይ ከዓ ከምዚ ሓበሬታ ንመፅእ ኣለና ከም ዘለዋ ንክፈልጡ ገለ ከም ዘለዉ ንሳቶም ንክፈልጡ ከዓ ኣብ ትሩባ ዘለካ ውፀለ ይበጃኻ ተራእዩ ገለ እናበላ ፀወታ ማለት እዩ ንክወፅሉና ማለት እዩ ኣብ ትሩባ ዘለካ ውፃለይ በጃኻ ተራእዩ ኣብ ትሩባ ዘለካ ውፃለይ በጃኻ ጊደ እዩ
2: ከምዚ ምስ ደረፋ ሕጂ ሰን ቀዲሞም ድሕሪ ሓሊፎም ፀኒሖም ኣብ ትሩባ እንዳ ህፃወታ ምስ መፃ ስጋብቲ ጥቃሩባ ድሕሪ

0: ቀልጥፈን ክእሉ ኢለን እቲ ግዜ እውን ከይወግሐን መታን ከምዚ ኢለን ይደርፋ ኣሎ ማለት እዩ። ስለዚ እሶም ከዓ እቲ ግዜ ክጥቀማሉ መታን ቀልጢፎም ተሓፂቦም ይእለዩ ማለት እዩ።
1: ኣብቲ ፀወታ ዝነጥፉ ኮ ቀንዲ ተን ጉራዝትን ተን ዘይትምርዓዋ ተን ዘይትምርዓዋ ላ ጉራዝት ናይቲ ዓዲ እቶም ኣግባስካ ኹምኡ እሰኔን ቀንዲ ዘድምቆ ባቕሜን ንኩሉ ሰብ ንምልከት ባቕሜን ማይ ጨሎት እዩ ማይ ጨሎት ከምዚ ማይ ጨሎት እዩ ካብ ዲቕ ዝበለ ፀላም ናይ ክረምቲ ናብ በርሃው ዝበለ ናይ መስከረም ትሰጉረሉ እዩ ሕጂ ሰብ ከም ማይ ጨሎት እዩ ዝጥቀምብሉ ንባቕሜን ባቕሜን ናብ ወርሒ መስከረም ኣብ ትሰጉረሉ ዘለካ ኣብ ትሰጉረሉ ግዜ እዩ ዝርከብ ማለት እዩ እቲ ንገብረሉ ግዜ ማለት እዩ ሕጂ መንእሰያት ጎራዙት እዚኦም ናቶም ይቐንዲ እቲ ግዜ ማለት እዩ እሶም እዮም ዝጥቀምሉ እሰንን ቀንዲ ዘድምቆ ክቡርን ሒዘን ከም ትነግሪ ክፅንዕቲ የዋና እሶም ከዓ ንዕአን ክርዩ ብጣዕሚ በ ንዕአን ክትርኢ ክሳይ ካ ትገብር በ ከምቲ ደ ኣለ በ ክትርአን ከ እሰን ከዓ በተን ነፀለአን ገይረን የሸፋፈና ከይርእወን ከይመፅወን ሕጂ እስኻ እንታይ ካ ትገብር ኣብዚ ኣዘንጊዕኻ ከድካ ቀስ ኢልካ ተሓቢእኻ ኣዘንጊዕኻ ከይረኣያኻ እሰን ማርያን ዝጥንቀቃ ከይትመፀን ገለ ግን ብኣዝዩ ጥንቁቕ መንገዲ ከድካ ክዳውንተን ሒዝካለ ሃዲምካ ትኸይድ ስዕር ሰንደ ድሕሪኻ እንዳመፃ በታ ሒዘና ፅንሓ ጨርቂ ነተን ካሕፀባ ፅንሓ ይሽፍነን እተን ተረፋኻ መፅን ይጎያ ናባኻ በጃኻ ኣብ ቅዱስ ዮሃንስ እምባሻ ክንገብረልካ ኢና ከምዚ ክንገብረልካ ኢና ኢለን መብፃዕታት ይኣተዋልካ በጃኻ ትክዳውንትና ጥራይ ሃቡና እንበረይ ኩሉ ነገር ክንገብረልኩም ኢና ገሌለን መብፃዕ ምስ ኣተዋልካ ሽዑ ንስኻ ትክዳውንትን ሂብካየን ትኸይድ ማለት እዩ ሕጂ ኣብ ፀወታታት ኣሎ መራይ ደስ ዝብለካ ፀወታት ኣብ ደሎ ኣብዝኻ ብስድራ ቤተሰብ ገለ ኣይሒዙኾነ እዮም እዘን በዓላት ማርያ ስጋብ ቅዱስ ዮሃንስ ናትካ ግዜ ናፅነት ኣሎ ትን ዓመት ሙሉእ ሲ ኣውላድ ናይቲ ዓዲ ንዕን ክፅበያ ፅና ነቲ ግዜ ስን ክፅበያ ፅና ዋላ ቶም ኣጉባዝ ማለት እዩ ብሬንጋ
0: ውሳተን ሓሙሽተ መዓልቲ ዝሕፀብዎ ሰን ከዓ ሕና ክፈድያ ከዓ ደልያ ስለዚ ከምዚኣ ገይሮምና እንዲኦም ንሕና ከዓ ከምኣ ንግበር ዝብል እውን ይብላ የን ማለት እዩ ስለዚ ሰን እውን ከም ኣጋጣሚ እንተረኺበን ነቲ ናቶም ክዳን ይወስዶ ሰን እውን ይወስዶ እየ እሶም ከዓ ልክዕ ከምኣ ሶም ከዓ ከልሙን ኣለዎም ለሚኖም ተን ዝኣዘዞኦም ክገብሩ ምዃኖም መብፅዓ ኣትዮም እዮም ክዳን ንወስድዎን ማለት እዩ ሕጂ እዚ ኣካል ናይቲ ፀወታ ኣብቲ ሩዋ ዝግበር ኮይኑ ብዘይካእቲ ብደርፍታት እንዳ ፀወታ ድመፅኦ ድሕሪኡ ከዓ እሱ ምስ ወዳእ ከዓ እንዳተፃወታ እየን ንገዝአን ዝምለሳ ሕጂ ጓቕሜን እንታይ እያ ትኸውን ዘላ ተን ሓሙሽተ መዓልቲ ምስ ተወዳእ ልክዕ ናይ ቤዮሃንስ ተእትወና ማለት እዩ ጓቕሜን ምስተጀመረ ኣብኣ ከዓ ኣባ ኣብርሃን ክኣላትና ማለት እዩ እቲ ኣባ ኣብርሃን ካብቲ ፀልማት ከረምቲ ካብቲ ብደበና ተሸፊኑ ዝኸረም ከረምቲ ብርሃን ቁርብ ዝቕንጠጠሉ እዩ ኣባ ብርሃን ዓጓ ዝብልዎ ማለት እዩ ናይ ሳምኮ ምላል ኢለ ስለዚ እዚ ከዓ ኣባ ብርሃን ኢሎም ጀሚሮም ስጋብ መስቀል ዘሎ ኩነታት ኣለዎ ማለት እዩ በብግዜ ዳሓን ክንከደ ኢና ማለት እዩ
2: ሓደ ዮሃና ከምዚ ብርሃነ ክብሎ ዝፀንሐ ቅድሚ ናብቲ ዝካየድ ነጥ ናይ ቅዱስ ዮሃንስ ምስጋርና ኣብቲ ናይ በቆሜን ንሩዋ መካድን ካልእን ዘሎ ፀወታታት እንታይ መስል ስም ብደርተሰኒ ኢና
1: ፅቡቅ ኣብ ዳመት ግድን
0: ጀክት ሓፍተ
3: ولا يدرو سقم كبلعكاي

0: زمان عرفتي تقول ايه؟
1: زمان خلاص يا
2: እዚ እውን ደታት ናተ ንገብሮ ኣሎ እንዲ ኣውደ ዓመት እንዲ ዝኸውን ዘሎ ዮሃንስ ሕጂ ኣውደ ዓመት ዓበይ በዓል ማለት እዩ እንጂ ኣውደ ዓመት ስለ ዝኾነ እተን ዓበይቲ ስድራ ከዓ ነቲ ኣውደ ዓመት ዝኸውን ብዛዕባ ሕሩድ ዝምልከት ብዛዕባ ትሕዝቶ ንዕኡ ዝምልከት ኣብ ምድላው ኣለው ብዓብኡ ከዓ ክልተ ሓላፍነት ከዓ ይስከሙ ማለት እዩ ስለዚ እተን ኣንስትዮ እተን ተባዕትዮ ጥሪት ገዲፈ እዮም ናብ ፀወታ ዝኸዱ ኣለው ስለዚ እተን ጥሪት ናይ ምክትታል ሓላፍነት ከዓ እንደገና ኣብቶም ስድራ ይወድቕ ኣሎ ማለት እዩ ስለዚ እዚ ቅንያት እዚ እቶም ኣንስትዮን እቶም ደቂ ካባሲ እቶም ጥሪት ድሕልው ጓሶት ዘይክትረኽበሎም ዘይትኽእል ቅነ እዩ ማለት እዩ እጂ ኣዝዮም እዮም ዝሽገሩ ማለት እዩ ስለዚ ሓደ ቅኒኦም እያ ኣይከልእዎምን እዮም ግን እቶም መንእሰያት ከዓ ስለእቲ ፀወታ ስለ ዝምቅሮም ብእቢሎም እዮም ዝቕንዩ ማለት እዩ እ ደቂ ኣንስትዮ ከምኡ እየን ዋላብ ካልእ ግዜ ኣይውፃ ኣብቲ ግዜ እዚ ግን ነፃ ኮይነን እየን ዝወፃ ማለት እዩ ስለዚ ፀወታ ስለ ዝኾነ እቶም ስድራ ከዓ ንዕኡ ተረዲኦም ድርብ ሓላፍነት ዘይስከሙ ስጋ ብድመፅዎም ይፅበዩ ማለት እዩ ስለዚ እዚ ከዓ ናቶም ምድላዋት ኣለዎም ብዕብኡ ከዓ ኣውደ ዓመት ስለ ዝኾነ ከዓ ነቲ ኣውደ ዓመት ድረኸዩ እዮም ዝተባሃለ ዮሃንስ ንፅባሓይቲ ኣውደ ዓመት እዩ ሓሪድካ ሕሩድካ ትገብር እቶም ደቆም ከዓ መፅኦም ካብቲ መንጎ ፀወታ ይመፅኦም ፍርቅለይቲ ምስ ተወደአ ነቲ ናይ ኣውደ ዓመት ተጋቢዞም ተቋዲሶም ማለት እዩ ምስስድሮኦም ናፍቲ ተዳልዩ ዘሎ ናይ ዮሃንስ ፀወታ ይኸዱ ማለት እዩ ሕጂታ ናይ ዮሃንስ ፀወታ እተን ደቂ ኣንስትዮ ዝዳለዎ ኣሎ እቲ እዮን ዝዳለዎ ኣሎ እቲ ምድላው ብዛዕባ እቲ ስዋ እቲ ዝብላዕ መብዛሕትኡ ንመስቀል ንዳሜራ እዩ ዝዳሎ ሕጂ ኣብታ ዮሃንስ ግን ንማዓስ ኣበኦም ዝራኸቡ ሆየ ኢሎም ወዲኦም ቤተክርስትያን ሰለስተ ግዜ ዜሮም ኣብታ ቅርዓት ይእከቡ ማለት እዩ እቶም መንእስያት ኣብታ ቅርዓት ክፃወቱ ይሓድሩ እተን ደቂ ኣንስትዮ ከዓ ኣብ ገሊኡ ከባቢ ብሓንሳብ ዝፃወት እዮም ዋላ ኮየ ክብሉ ከለው ደድሕሪኦም ሰን ከዓ ደርፍና ደረፋ ዘሰኒ ኣሎ በዓል ሰንኣፍ ሕጂ ከምእዩ ኣብቲ ካልእ ከባቢ እቲ ኣነ ዛዕበክሉ ከባቢ ሕጂ በበይኒ ማለት እዩ ኣብኡ ከዓ ኣወዳት በይኖም ኣዋልድ በይኖም ሽዑ ኣወዳት ምስ ወድኡ ናብተን ኣዋልድ ይኸዱ ማለት እዩ ናብተን ኣዋልድ ይኸዱ ፀወታ ብሓንሳብ ክደምቕ ስለ ዘለዎ ክመፁ ከለዎ ከዓ ሰስኑ ሰስኑ እናበላ ከዓ ይቕበሎኦም ማለት እዩ ሕጂ እታ ናይ ዮሃንስ ቀትሪ ሙሉእ መዓልቲ ክፃወት ይውዕሉ ኣብ ሓደ ፅላል ወይ ትቕርዓት ምቹእ እንተኮይኑ ፅላል እንተ ሃልይዎ ኣብ መንጎ ፀሓይ ስለትወፅ ሽዑ ፅላል ክኾነሉ ዝኽእል ወይ ኣብ ማይ ዘለዎ ሩባ ማይ እንድሕር ሃሊፍ ተከባቢ ካ ፅቡቅ መሪፆም ኣብዚኣ ንራኸብ ኢሎም ስጋብ ፀሓይ ተዓርብ ክፃወት ይውዕሉ ማለት እዩ
1: ኣብዚኣ ክምላእሉ ንብርሃነ ሓንቲ ላ ኣብ ናይ በረኸ ተማረ ካብ ጥሪ ናብ ጥሪ ትብል መፅሓፍ ዘንበብክዋ በዚ ጋጣሚ ንበረኸት ኣማረ ንክቡር ስነጥዋዊ ኣቦና ኣያና ሰሎሙን ፀሃየ ካብቲ ናቶም መፅሓፍቲ እሶም ነዊሕ ዝደኸምሉ ዝፀዓርሉ ካብቲ ናቶም መፅሓፍቲ እውን ንውከስ ኢና ማለት እዩ ከም ናእሽቱ ወለዶ ተማሃሮ ኣብቲ ባህሊ ዘለና ኣብ መፅናዕቲ ዘለና ማለት እዩ ኩሎም ደረስቲ ነዚ ስራሕ ዝቕርቡልና ዘፅንዑ ከነመስግኖም ንፈቲ ንፈቱ ማለት እዩ እንታይ እያ እትብልሳ ኣብ ሆየ ሆየ ሲ ከምዚ ጎደቦታት ምሻ ኣለዋ ክልተ ዓድታት ኣለዋ ክልተ ጎደቦ ኣለዋ ሕጂ ኣብቲ ቀደም ዘመን ሓንቲ ጎደቦ ናብቲ ሓንቲ ጎደቦ ክትዘምት ትደሊ ከይ ትደሊ ሽዑ መለክዒ ክልኩዕ ደልዩ ክንዘምት ክንከይድ እንተኮይና ሲ ክንደይ መንእስያት ኣለዉዋ ተዓዲ ወይ ከመይ ዝተዓቅሙ ሰብ ናይ ተዓዲ ሲ ክንብድሆም ንኽእል ዶ ኢሎም ይሓስቡ ሽዑ ነየን እዮም ፅበዩ ሆየ ሆየ እዮም ፅበዩ ኣብ ኣብርሃም ድያ ኣብ ዮሃንስ ዝግበር ሽዑ ኣብ ሓደ ጎቦ ኮይኖም ወይ ኣብ ሓደ ኩጀት ኮይኖም እዮም እዞም ኣዕድዋ ነቲ ዓዲ ነታ ጎደቦኦም ደሎ ዓዲ እዮም ኣዕድዋ ኣብታ ምሸት ሆየ ሽዑ ኩሉ መንእሰይ ሆየ ድሕስ ሆየ ምስ ሓዘ ሕጂ በቲ ዘሎ ናይቲ ሆየ ድሕዞት መንእሰይ ክንደይ መንእሰይ ኣለዋ ተዓዲ ትፈልጥ ማለት እዩ ሽዑ እዚኣ ዝተዋፃኒያ ትብል ውሕዳት ተኮይኖም ብዙሓት ተኮይኖም እዚኣ ኣይተዋፃኒያ ኣብዚ ዓዲ እዚኣ ክዘምት የብለይ ገሊሎም ክስታ ይገብሩ ማለት እዩ ሓንቲ ከማን ኣላ ደርፊ ሰስኑ ሰስኑ ሽሕን ዋልታንኩኑ

0: ዛ ዓድና ከይኣት ዋጓና ገለገለ ትብል ማለት እዩ። ሕጂ እቲ እዚኣ ምስ ምንታይ ምስ ምዝማት ገለሰ ዝነበረ መንእሰያት ናይ ዓድኻ ብዙሓት ክኽልልካ ትደሊ ጀጋኑ ክኽልልካ ትደሊ ዓድኻ ክሕልወልካ ማለት እዩ። ሕጂ እዚኣ ከም መራእቲ ምስጠኒ መፅሓፍ ካብ ጥሪ ናብ ጥሪ ዘንበብኩ እያ
1: ሓቂ ከንዲኻ ሞ ከምዚ እቲ ባህሊ ኣዝዩ ደስ ዘብል እዩ። እቲ ዝካየድ ንጥፈት ድማ ከምቲ ዝበልኩሞ ካብ ቦታ ናብ ቦታ ንስ እውን ሓደ ካብቲ ፅበቐ ዝህቦ ነቲ በዓል እዩ። ነቲ መንገድና ውን ንሕና ውን እኹላት ኢና መስለኒ ነቲ በዓል ትካየድ ንጥፈት ደስ ክንዘናግዐሉ ነግድ መንገድና ብለመደብና ትራን እስከ ካብቲ ኣብ ድሮ በዓል ቅዱስ ዮሃንስ እውን ወላ እውን ኣብቲ ልካ በዓል ዝካየድ ደርፍታት ፀወታታት እንታይ ዝመስል ገለ ክንፃወት ሞ ቡና ውን ናብ ፈሪሓ ውሪዳ ኣላ ቅድሚ ናብ ቡና ምስጋርና ይኮና ገለ ክልተ ደርፊ ደረፍና ሳዕሳዕና
2: ተዘናጋዕና። ስለዚ ቦም ሰዓት ከደልና መሳንስ ተሰሱኑ ትሕሸና ማለት ምስሳም ክብላ ዝፀንሐ እታ ሒዛ ትኸይድ እያ ተሰሱኑ ሲ ነቲ ሓይሉ ብዙሑ ጓና ከይደፍረኩም እዛ ዓይነቱ ስለዝኾነት ስለተኸይድ በኣል ንግበር
0: ጀመርና ሓብተይ ነባኺ እዩ.
3: Yes, yes, yes.

صح سسنو سسنو سعر ما تاكلو حتى زعاد

ቾፕስቲክ ኣብ ሃገራት ኤስያ ዝውትር ኮይኑ ንመመገቢ ዝጥቀምሉ ፍሉይ ዓይነት ጥምዲ ዕንጨይቲ እዩ። ካብ 1200 ቅድሚ ልደተ ክርስቶስ ኣትሒዙ ኣብ ቻይና ይጥቀምሉ ምንባሮም መዛግብቲ ይነግረና። ዝኾነ ተገልጋላይ ክልተ ዕንጨይቲ ብምልጋብ ይምገብ። ኣብዚ ሕጂ እዋን ኬንዮ ኣብ ሃገራት ኤስያ ፅልዋ ቾፕስቲክ ኣብ ምዕራባውያን ሃገራት ከይተረፈ ጉንን ክኸውን ክኢሉ ይርከብ። ዛጊት ልዕሊ 1 ቢልዮን ተገልገልቲ ከም ዘለዎ ድማ ይንገር። እቲ ቀዳማይ ወይ ናይ ጥንቲ ቾፕስቲክ ፈለማ ኣብ ሃናን ዝተባሃለ ኣብ ቻይና ዝርከብ ዝነበረ ክፍለ ከተማ ተረኺቡ። እቲ ርኽበት ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ዘይኮነ ካብ ብሮንዝ ዝተሰርሐ ብንጉሳዊ ስድራ ቤት ዝዝውተር ዝነበረ ምንባሩ ኣብ ታሪክ ንረኽቦ። እዚ እቲ ቀዳማይ ይኹን ዳኣ እምበር ምናልባሽ እቶም ተራ ህዝቢ ቅድሚኡ ካብ ዕንፀይቲ ዝተሰርሐ ቾፕስቲክ ይጥቀሙ እንተነበሩ ኸ ዝብል ሕቶ ይለዓል እዩ። ካብ ዕንፀይቲ ይጥቀሙ እንተነይሮም ክሳብ ሕጂ ናይ ጥንቲ ኣሰራት ክርከብ ዘለዎ ተኽእሎ ዳርጋ የለን ክትብል ይቐልል ይብሉ ተመራመርቲ ስነ ጥንቲ እዩ።

ኣብ ፈለማ ቻይናውያን ቾፕስቲክ ካብ ድስቲ መፅብሒ ጭልፋ እዮም ዝጥቀምሉ ነይሮም። ካብ ጭልፋ ንመመገቢ ማንካ ክጥቀምሉ ጀመሩ እምበኣር ኣብ 1000 ክፍለ ዘመን እዩ። ኣብ ጆው ክፍለ ከተማ ሰባት እናበዝሑ ብምዃዶም ንመብሰሊ ምግቢ ተባሂሉ ዝቆረፅ ዕንፀይቲ ድማ ብመንፅሩ ክሳኣን ጀመረ። ነቲ ምግቢ ቀልጢፉ ክበስለልና ኢሎም መቲሮም ከብስልዎ ጀምሩ። ኣብዚ እዩ ኣገዳስነት ቾፕስቲክ ክዓዝዝ ጀመረ። ካራ ድማ እንትርፉ ኣብ ክሽነ ኣብ መመገቢ ጣውላ ምጥቃም ገደፍዎ።

ኣብ ቻይና ከም ካራ ዝኣመሰለ በላሕቲ ነገራት ኣብ መመገቢ ጣውላ ምጥቃም ሕጉስ መግቢ ከይትምገብ ዝዕንቅፅ እዩ ዝብል ርድኢት ኣለዎም። ካራ ሕማቅ ወይ ዘይሰላማዊ ስለ ዝኾነ ሰላማዊ መግቢ ንክምገቡ ካብ ዕንፀይቲ ዝተዳለወ ዝጥቀሙ። ዓይነታት ቾፕስቲክ ካብ ሃገር ናብ ሃገር ብመንፅር እምነቶም ብኣሰራርሑን ብዓቐኑን ዝፈላለ ገይሮም ይሰርሕዎ። ቻይናውያን ኣብ ላዕሊኡ ጎዲም ወይ ርቡዕ ኩርናዕ ቅርፂ፣ ኣብ ታሕቲ ድማ በሊሕን ከቢብን ቅርፂ ዘለዎ ቾፕስቲክ ይጥቀሙ። ጃፓናውያን ንወዲ ተባዕታይ ተባሂሉ 20 ሰንቲሜተር ቁመት ዝውንን ንኣዋልድ ድማ 18 ሰንቲሜተር ይጥቀሙ። ኣብ ኮርያ ድማ ካብ ሓፂን ዝተዳለወ ቾፕስቲክ ይጥቀሙ። ናይ ቪየትናም ቾፕስቲክ ድማ ካብ ዕንፀይቲ ወይ ኣርቃይ ዝስራሕ ኮይኑ ቁመቱ ድማ ኣዝዩ ነዊሕ እዩ። ኣብ 1878 ጃፓናውያን ንመጀመርታ ግዜ ተጠቂምካ ዝድርበ ቾፕስቲክ ኣዳልዮም። ሃብታማት ሰባት ካብ ብሮንዝ ወይ ስኒ ሓርማዝ፣ ካብ ኮራል፣ ዓፅሚ፣ ወርቂ፣ ኣርቃይ፣ ካብ ጃደ ዝተባሃለ ክቡር እምኒ ዝዳለዎ ገይሮም እዮም ዝምገቡ ነይሮም። ንዝኸበረ ጋሻ ድማ ካብ ብሩር ዝተዳለወ ቾፕስቲክ ገይሮም ይቕርብሉ። ብሩር ኩሉ ግዜ ዝተመረዘ መግቢ እንተደኣ ኮይኑ ናብ ጸሊም ሕብሪ ናይ ምቕያር ዓቕሚ ስለ ዘለዎ እዩ ዝብል ርድኢት ስለ ዝነበሮም እዩ። ድሒሩ ብዝተረጋገፀ ምፅናዕቲ ግና ሃይድሮጅን ሳልፌት ዘለዎ ዝኾነ ዓይነት መግቢ ንብሩር ሕብሪ ከም ዝቕይር ይገብሮ። ከም ፃዕዳ ሽጉርቲ፣ ቀይሕ ሽጉርቲ፣ እንቃቕሖ ዝኣመሰሉ መግብታት ድማ ብፍላይ ገለ ካብ ብሂላት ቾፕስቲክ እንተዳርኢና እቲ ቾፕስቲክ ገይሩ ዝምገብ ዘሎ ሰብ ኣብ ጫፍቲ ዕንጨይቲ እንተዳ ሒዙ ዝምገብ ኮይኑ መርዓ ዕድሚኡ ምስ ሓለፈ ማለት ኣዝዩ ደንጊኡ ከም ዝምርዓው ይኣምኑ። ብግቡእ መዓረ ጌርካ እንተዘይተታሒዙ ድማ እታ ክትሳፈረላ ተዳሊኻ ዘለኻ መርከብ ወይ ኣየር ገዲፋትካ ከም እትኸይድ ይኣምኑ። ናብ ጃፓን ጌሽካ ቾፕስቲክ ጌርካ እንተደኣ እትምገብ ኣለኻ ብግቡእ ኣተሓሕዛ ክትሕዞ ይምከር። ምክንያቱ ኣብ ጃፓን ብቾፕስቲክ ምብላዕ ምስ መንፈሳዊ ኣምልኾ ወይ መስዋዕትዮም ዘተኣሳስርዎ፣ ብከምኡ ድማ እዮም ብዝተመላኽዐ ቾፕስቲክ ዝምገቡ። ሓደ ሰብ ክምገብ እንከሎ እንተላይ መንፈስ እዩ ዝምገብ ይብሉ። ዘርከበ ተቐማጢ እዛ ከተማ ሕማቅ ኣተሓሕዛ ቾፕስቲክ ምስ ዝርኢ ጋሻ እንድዩ ኢሎም ሸለል ከም ዘይብሉካ ክትፈልጥ ኣለካ። ንኣብነት ሩዝ እናተመገብካ ደው ኣቢልካ ኣብቲ ብያቲ ምስ እቲ ተኽሎ ምስ ሓዘን ወይ ቀብሪ የተኣሳስርዎ። መረቕ ዘለዎ መግቢ እናተመገብካ ናብ ኢትካ ጥብጥብ ዝብል ምስ ዝርዩ ከቢድ ተቃወሙ ይገጥመካ። ገለ ካብ ሕቅታት ቾፕስቲክ ምስ ንርኢ ቾፕስቲክ ምጥቃም ንናይ ምዝካር ክእለትና ይዕብዮ ይበሃል። ቾፕስቲክ ብግቡእ ኣገባብ እንተደኣ ተጠቂምናሉ ልዕሊ 50 ጭዋዳታት ናይ ኣካላትና ኣብ ስራሕ ይውዕሉ ድማ ይውስኹ። ኣገባብ ኣጠቃቅምኡ ድማ ከምዚ ይመስል።

ሓረ እምበር መርዓውቲ ከኣቱ ስለ ዝኾኑ ኩላትና ሓፊልና ንቀበሎም።

0: በቲ ካልእ ከባቢ ከዓ በቲ ኣነ ዝዓበ ኩሉ ከባቢ ሕጂ እቲ ዋዕንበብ ፍሉጥ ኣይኮነን። እቲ ፀወት ኣሎ ዋዕንበብ ዝበለ ሳያይማ ግን ኣብ ከባቢ ሰንዓፈ ዩ ደሎ። ኣብቲ ግን በቲ ናይ መስቀል ፀዋታ በዚ ክነግረ ክፅናሕና መስቀለይ ድርብ ከበረ ሓዛለይ ዝብል ይፍለጥ ማለት እዩ። እንደገና ኣብቲ ዝውድሶኦ ኣዋልድ ካ ከምኡ ኣብ ሰንዓፈ ዝውድሶኦ ደርፍታት ካልእ ናት ኣለዎ ጥዕሚ እዩ፣ ብጣዕሚ ጥዕሚ እዩ። በቲ ከዓ እንደገና ከምኡ ማለት እዩ። ካልእ ከዓ ኣብ ገሊኡ ግን ናይ ግድን ይራኸብ ከዓ ከምዝታት እዩ ማለት እየ።
1: እቲ ኣብ ግጥምን ዜማን ዘሎ ክልልያት ክህልዎ ይኽእል እዩ፣ እንትኾነ ግን ኣብ ትሕዝቶ ግን ኩሉ ንምውዳስ
0: ኣብቲ ኣጋጣጥሙ ይፍል ዘለዎ እምበር እቲ ዕላሙ ሓደ እዩ፣ እቲ ውሽጣዊ ትሕዝቱ ሓደ እዩ። ነቲ ምውዳስ፣ ነቲ ንፍቕሪ፣ ነቲ ንሓድነት፣ ነቲ ንፅንዓት ዝገልፅ እዩ ማለት እዩ።
2: ታዋ ዕንበብ እውን ከተስምዓ ክትኽእል እያ ዮሃና ወናም እያ ክትፈትዋ መዓት እያታ ዜማሰ
0: ናይ ዋ ዕንበብ ዮሃና እውን ነዊሕ ስለዝደረፈትሉ
1: ዋ ዛደርፊ ዮሃና ሓቆም እዮማ ዘኪሮም ኣለው ክደርፍና ነሸግረ ክለና ድ ነዛ ቡን ርሸኩም ኢ ዘይምነው እ

يا عمبو.

0: ንዓ ማለት እዩ ነቲ በዓላት ደንፀባረቕ ኣብዲ ክድክዮ ማለት እዩ ብእሙኻ ከምኡታት ጥራሕ እዩ ከማን ዘሎ ንዓይ ከማን ካብኡ ይኹን ጨው ያብል ከማ ፅሕ ይመስለን ኣነ ከዓ ስለ ዝፈትዎ ንኩሉ ክጠራ ንፎ ስለ ዝደሎ ከየንዖም ግን ፋሚለ ክምለሰኩም ኢለ ናባ ክመፅ ባልካ ፀናሕ ማኪቶ
1: ኣምዛዋ ዕንበብ ንእሽተይ ክንወስ ከላ ንዮሃናሰይ ሕጂ ምስቲ ዝነበረ ናይ ቅድምን ሕጂ ክንሪኦ ከለና እቲ ፀወታ ካብቲ ካልእ ከባቢ ዝሓሸ ኣብ ከባቢ በዓል ሰናዓፈ ኣሎ ማለት እዩ ሕጂ ከምቲ ናይ ቀደም ዋላ ኣይኹን ግን እቲ ከባቢ ናይ ህዝቢ ሰናዓፈ ስጋብ ሕጂ ካብቲ ተኸራኺሩ ዶ ፅንሑ እዩ ማለት እዩ ሕጂ ከሃስስ ምስ በለ ኣጋጣሚ ብክፍሊ ባህልን ስፖርትን ዘባሉ ተወዲቡ እቲ መደብ ከም ብሓድሽ ከም ዝበራበር ተገይሩ ማለት እዩ ስለዚ ንኩለነተን ከባቢታት ዓድታት ብመልክዕ ውድድር ልክዕ ከምቲ ቅድም ዝገብርኦ ዝነበራ ካብ ኣካዳድነአን ጀሚረን ኩሉ ደርፈን ጀሚረን ኣዋዳድበአን ከበሮ ዝሃርማ ከበሮ ኩሉ ተዳልየን ኣብቲ ናይ ኣቡነ ኣንበስ ቦታ ኣብኦም ዝራኸቡ ብከምኡ መልክዕ ተን ዓድታት ውድድር ክንገብረልክና ተባሂሉ ተኻይዱ ማለት እዩ ሕጂ ኣዝዩ በቃ ብዘደንቕ ልክዕ ከምዚ ናይ ኤክስፖ ፌስቲቫል ዝካየዱ ህዝቢ ተኣኪቡ ብከምኡ ተኻይዱ ማለት እዩ ካብኡ ንዳሓር እቲ ህዝቢ ተበራቢሩ ሕጂ ፅቡቅ ይቕፅለሎ ማለት እዩ ሕጂ ኣብ ካልእ ከባቢ ከዓ ከምኡ ዳርጋ ተገዲፉ ስለ ዝኾነ ከምዚ ዓይነት ምብርባር የድልዮ ኮይኑ ይስማዓ ንኩሉ ናይ ኩሉ ሕብረተሰብ ሓላፍነት እዩ ማለት እዩ ናይቲ ሓደ ናይቲ ሓደ ኣይኮነን ዚኣታ ፅቡቕቲ ናይ ዋዓንብ ዘላ ማለት እዩ
0: ሓቁ ኣሎ ኣነ ከማን ብርሃን ሓወይ ሓቁ ኣዋያ ደስ ትብለኒ ብፍላይ ናብኡ ተወሪድካ ከ ኣብ ደሎ ወግዕታት ኣፍራሶም ገይሮም ገለ ሓቂ ዶ ብሪን ሓወይ ኣፍራሶም ገይሮም ክቀላድሙ ከለዉ ኣብቲ ኣምና ኣንበስ ማለት ይረሲዕዮ ሓቂ ንዓ ዘኪር ንረሲዕ ፀኒሐ ኣብኡ ደሎ በዓዕላ ሙኻ ፍሉይ ማለት እዩ ደስ ዝብለካ ካብቲ ወግዕና ማለት እዩ ፈረስ ገይሮም ምጓየዩ ገለ ኣብቲ ቤተክርስትያን ይኸልዋ ገለ ብጣዕሚ ደስ ዘብል ባህሊ እዩ ዘለና
2: ከምዚ ፌስቲቫል ዓይነት እዩ ክትብሎ ትኽእል ኢኻ ከምዚ ፌስቲቫል ሕጂ ህዝቢ ሰናዓፈን ከባቢኡን ኩሉ ሰብ እንዳውና ኣንበሲ ዝበሃል ትበዓል ኩሉ ሰብ እዩ ከምዚ ኖርማል ክዳን ገለ ገይሩ ኣይከይድኒ እዩ ኩሉ ሰብ ባህላዊ ክዳን ገይሩ ኢ ካብታ ዘላቶ ባህላዊ ክዳን ገለ ኣብ ልዒቲ ባህሊ ኣሎ ሓቂ ዓይሽ ናብ ካልእ ክዝርጋሕ ደስ ይብለካ ብጣዕሚ ምሻሎ ሕጂ ከማ ከም ፌስቲቫል ኮይኑስ ከም ለዋ ከም ፌስቲቫል ኮይኑስ ዋላ ካብ ሃገር ምሉእ ከማ ከምዚ ንግደት ከምዚ ዓብዪ ንግደት ኮይኑ ሰብ ከይዱ ባህሉን ያትኡን ወግዑን ከስተማቐር ክላለ ክመሃር ገለ ብጣዕሚ ደስ ዝብለካ ንሕና ከዓ እታ መፅናዕት ትገብርላ ግዜ ከዓ ሸዐ ሽዑ ኩሉ ሰብ ናይቲ ከባቢ ስለዝመፅእ ኣብኡ ኮይድካ መፅናዕት ትገብር መፅናዕት ትገብር ክመሃር ዘለየ ክርእ ዝደልየ ክዘናጋዕ ዝደለየኻ ከምኡ ማለት እዩ እቲ በዓል ሓንቲ መዓልቲ ንዕድ መኪና ድ
3: ክትመፅእሓሚን
1: ሕጂታ ዋዕንበብ ንብላ ዘለና ፀወታ ነዊሕ ካበይ ዝጅምር መስል ካብቲ በዕላት ማርያ እዩ ዝጅምር ካብቲ በዕላት ማርያ ስጋብ መስቀል ዘሎ ናይ ኣዋል ፀወታ እዩ ብዝተፈላለየ ኣብ ዝተፈላለየ ከባቢ ክፈላለየ ይኽእል እዩ ግን ካብቲ ማርያ ካብቲ ምውዳስ ነቲ እኽሊ ነቲ እኽለ ማይነት ናይ መስቀል ዝኸውን ኢለን ዝጅምሮ ፀወታ ካብኡ ይጅምር እዚ ግዜ እዚ ብምልኡ ኣዋል ነፃ የን ማለት እዩ ስለዚ ኣብዚ እንዳደረፋ እንዳደረፋ ብድሕሪኡ ጓቁሜን ካ ኣለዎን ጓቁሜን ካ ኣለዎን ከምኡ ፀወታ ማለት እዩ ካብ ጓቁሜን ዮሃንስ ክኸርክበለን እዩ ካብ ዮሃንስ ከዓ እዚ ንብሎ ከደለና እቲ ናይ ናቱ ሰለብሬሽን ኣሎ ናቱ ፅምብል ኣሎ ማለት እዩ እንደገና መስቀል ከዓ ኣሎ ናይ መወዳእታ ማለት እዩ መስቀል ሕጂ ናይ ኩሉ ናይቲ ክግበር ዝቐነ ፀወታታት ናቱ ከም ዓብዪ መዛዘሚ እውን ክንብሎ ንኽእል ኢና ማለት እዩ በብከባቢኡ ግን ክፈላለዩ ይኽእል እዩ ማለት እዩ ሕጂ እዚ ፀወታ እዚ እዩ እቲ ዋዕንበብ ፀወታ ከዓ ኣብ ከባቢ ስመጃና ብፍሉይ ኣብ እዩ ዝፍለጥ ከም ዋዕንበብ ይፍለጥ ኣብ ካልእ ከዓ ከም ኣሸንዳ ይፍለጥ ማለት እዩ እታ ዋዕንበብ ትበሃል ንናቱ ደርፍታት ንዋዕንበብ ዝገልፅ ኣለዎ ዝተፈላለየ ናቱ እቲ ናይ እኽለማየ እንጉሎት ኣለዎ ኣብቲ ከባቢ ንግደት ናይቲ ዓድታት ከ ኣሎ ሕጂ ኣብቲ ፀወታታት ስኒሮም ናብቲ ንግደት እዮም ዝኸዱ ማለት እዩ እንደገና ኣብቲ ከባቢ እሱ ኣወዳት እቲ ፅቡቕ ነገር ናይቲ ከባቢ ሕጂ እንታይ እዩ ኣብታ እንዳኣውን ኣንበስ ከባቢ ምስ ተኣከቡ እቶም ኣወዳት መሪሖም ነቲ ቤተክርስትያን እንዳጨፈሩ እንዳደበሉ ይዘርዎ ተነዋልድ ከዓ ጋርስአን ገይረን ዕምባብአን ፍዮሪአን ገይረን ናቱ ኣከዳድና ናይ ሕዛብ ኣለዎ እሱ ገይረን ደድሕሪኦም እቲ ደርፍታት ናይ

0: ቲ ዋዕንበብ እናደረፋ ይዘራ ማለት እዩ። ድሕሪኡ ዝምስ ገበሩ ተቐዲሱ እቲ ቤተክርስትያን ተሳሊሞም ገለ መለ ናብቲ ዝብለክ ደልኹ ናይቲ ከባቢ ንግደታት እናኸዱ ከዓ ይዘናግዑ ማለት እዩ።
1: ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብናትና ኣለኹም ትሕዝቶታትና ገና ቀፃሊ እዩ ዘሎ በዚ ዝቐርብ ዘሎ ትሕዝቶታት ትዛነይ ክትልው ተስፋና ሙሉ እዩ። ሓብትና ዮሃና ቡን ከም ዝፈልሐ ትነግረና ኣላ። ንሕና እውን ቡና ክንሰቲ ኢና። ንስኻትኩም ውን ኣብ ሕብረተሰብና ተዳርኢናዮ ቡን ሓደ ካብቲ ወቅዑ ቡን ንበዓላዊ ዳመት ዝያዳ ድምቀት ዝህብ እሞ ምሳና ክትሓብሩ ብክብሪ ይዕድም። ናብ ዝቕፅል ትሕዝቶና ክንሰክር ኢና። ክሳብ ቡና ንሰቲ ንቐደም በሉ

እንኽደሎም ክዳውንቲ ኪኖ ፋሽን መግለፂ መንነትን ጠባይን ህልው ኩነታትን ምዃኑ ብዙሓት ዝገልፅዎ እዩ። በዚ መንገዲ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣከዳድና ክውንን ንዕዘብ። ካብዚ ሓሊፉ ንዝተፈላለዩ ኣጭረቕቲ ኣደና ቅዲ ብምውፃእ ዝሰርሐ ሰብ ሞያ ክህልዎ ዝኽኣለ ካብቶም ደቂ ሰባት ዘድልይዎ ኣገድስ ነገራት ከይኮነ ይተረፈን። ኣብዚ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣጭረቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙን ብሰንተቲክ ዝዓይነቱ ጨርቂ ተጠቂሞም እውን ፍሉይ ስራሓት ካብ ዘቕርቡ ዲዛይነራት ሓደ ዲዛይነር ሰሚር ሳልሕ ተመክርኡ ከካፍል ዓዲምና ኣለና። ሰናይ ምክእታል።

0: ኣብ ዓውዲ ናይ ቅዲ ክዳን ዝነጥፍ ሰብ ሞያ ዝተፈላለዩ ኣጭረቕቲ ተጠቂሞም እዮም ስራሓቶም ዘዳለዉ። በዚ መዳይ እውን ባህላውን ዘመናውን ዘካተተ ስራሓት ናብ ሕብረተሰብ ምቕራብ ግድን ይገብሮም። ብተወሳኺ ዘመናዊ ቅዲ ምኽታል ማለት ባህሊ ምጉሳይ ከምዘይኮነ እውን ገለ ካብቲ ዘዕለለና ነጥቢ እዩ። ምክንያቱ ኩሉ ስራሓቶም ኣብ ዘዳልውሉ እዋን ባህልን ልምድን ሕብረተሰብና ኣብ ግምት ብምእታው ከም ዝሰርሑ እዩ ዝገልጽ። እንተኾነ ከም ፍሉይነት ናይ ኣጭረቕቲ ኣብ ወቕቲ ከይተረፈ ብቕዲ ፈላለዮም ከም ዘዳለው እውን ኣዕሊሉና እዩ። ቅዲ ክዳን ብዝተፈላለዩ ኣጭረቕቲ ተጠቂምካ ፍሉይ ስራሕ ምድላው ክሳብ ዝኾነ ኣብ ክልል ዕድመ እውን ተፈላለዩ ይስራሓሉ እዩ።
1: እዋ እጂ እንታይ እዩ እቲ ኣብ ክልል ዕድመ ዘዳሎ ዲዛይናት ወይ ትቕዲ ክዳን እንታይ እዩ? ኣብ ጨርቂ ፍልል የብሉ ዝኾነ ዓይነት ጨርቂ ኣብ ዝኾነ ዓይነት ክልል ዕድመ ክትጥቀመሉ ትኽእል ኢኻ። እቲ ዝፈልዮ እንታይ ደኣ እዩ? እቲ ቅዲ ኣሰፋፍያ ማለት እዩ ዝኾነ እጂ ንኣብነት ብልምድ ብዓድና እቲ ብብዝሒ ኣብ ዓበይቲ ኣነስቲ ገለ ወይ ገለ ትጥቀማሉ እቲ ሽፎን እዩ። ብንኣሽቱ ድማ ከምዝበልኩ ዝተፈላለዩ ዓይነት ናይ ዘመናዊ ጭርቕቲ ናይ ቅርፂ ይኹን ኣብ ደቂ ኣንስትዮ ኣብ ደቂ ተባዕትዮ ውን ከምኡ ብሌዘር ገለ ኣብኡ ፍልል ኣለዎ። እቲ ናይ ዓበይቲ ጭርቕቲ ግን ኣብ ናይ ናእሽቱ ክመፅእ ኣይክእልኒ ማለት ከዓ ኣይኮነን። እቲ ናይ ዓበይቲ ጭርቕቲ እውን ኣብ ናይ ናእሽቱ ቅዲ ቀይርካ ተምፅኦ ትኽእል ኢኻ። እጂ ጨርቂ ዘይኮነ ዝውስነካ እቲ ቅዲ እዩ።

0: ዲዛይነራት ክንብልን ከለና ሓድሽ ቅዲ ዘተኣታትዉ እኳ እንተኾኑ ንባህሊ ጎሲኦም ዝሰርሑ ማለት ግን ኣይኮነን። እንታይ ደኣ ባህሊ ምርኩስ ብምግባር ዕውስ ስራሕ ዝሰርሑ እኳ ዳ። በዚ መዳይ እውን ንባህላዊ ዘመናዊ ቅዲ ተኸቲልካ ምድላው ዘለዎ ጥቕሚ ብከምዚ ስዕብ ይገልጾ።
1: ጅብዚ እንታይ እዩ ዘሎ? ክልተ ጥቕምታት እዩ ዘለዎ። እቲ ባህላዊ ናብ ዘመናዊ ቀየርካ ወይ ምስ ዘመናዊ ሓዊስካ ክስርሖ ከለካ ክልተ ጥቕሚ እዩ ዘለዎ። እቲ ሓደ እንታይ እዩ? ተቐዳምነት ምስ ዓለም ብቐረባ ክትላልየሉ ትኽእል። ዘመናዊ ቅዲ ስለ ዝኾነ ነቲ ባህሊ ብዘመናዊ ዓይነት ቅድስቲ ቅዲ ጌርካ ምስ ዓለም ብቐረባ ክትላለ ትኽእል ኢኻ። ምክንያቱ ነቲ ናትካ ባህልስ ብኡ ተንፀባርቆ ኣለካ ማለት እዩ። እቲ ካልኣይ ድማ እንታይ እዩ? እቲ ባህሊ ይጠፍእን ሕጂ ኣብቲ ዝነበሮ ባህሊ ጥራይ በቲ ዝነበረ ቅዲ እንዳሕርኣ ትኸይዳ ለካ ኸውን ካብ ተጠላብነቱ እንዳጎደለ ይኸይድ። ምክንያቱ ምስቲ ዘሎ ናይ ዘመናውነት ወይ ናይ ምዕባለ ዝመፅእ እቲ መንእሰይ ይኹን ወላ እቲ ክክደን ዝደሊ ሰብን ምስ ማዕረ ማዕረ ዓለም ክክደን ስለ ዝደሊ፣ ስለዚ ከምቲ ኢንተርናሽናል ወይከዓ ዓለም ለኻዊ ዝኾነ ኣከዳድና ናብኡ ኣምሲልካ ክተቕርቡ ከለካ ነቲ ባህሊ እንታይ ይኸውን? ኣይጠፍእን።

ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈለየ ኣደናቂ ዝኾነ ስራሕ ከቕርቡ ንዕዘብ ኢና። እቲ ምክንያት ከዓ ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። ዲዛይነር ሰሚር ብሰንተቲክ ተጠቂምካ ፍሉይ ስራሕ ምቕራብ ካብቶም ፀቂጡ ዝሰርሓሎም እዩ። ከምዚ ንዕዘቦ ዘለና እውን ብርክት ዝበሉ ፍሉይ ቅዲ ዘለዎም ካብ ምቕራብ ኣይሓምቐን።

0: ድላለ ዘይብሉ ከም ዝኾነ ይገሊጹልና። እንትኾነ ግን ንስራሕ ብብዝሒ ክሰርሓሉ ዝኽኣለ ምክንያት ኣለዎ።
1: እዋ ሕጂ እንታይ እዩ እዚ እቲ ማዕረቲ ፒር ሌዘር ኣይኮነን፣ እንታይ ዳ እዩ ሰንተቲክ። ሕጂ እቲ ንባዕሉ እንታይ እቲ ኣብዛ ዓድና ዘሎ ዳርጋ ጠፊ እዩ። እቲ ናይ ቆርበትን ውፅኢት ቆርበትን ኣሰራርሓ ዳርጋ የለን ጠፊ እዩ። ስለዚ ሕጂ ንሕና እቲ ቀንዲ እንታይ እዩ እቲ ስራሕና እንቲ ዕላማናን ነቲ ዝነጠፊኡ ዘሎ ናይ ቆርበትን ውፅኢት ቆርበትን ስራሕ ንዕኡ ንምብርባር ብዝበለፀ ከዓ ምምዕባል ማለት እዩ። ሕጂ ቲ ዝነበረ ጥራይ ኩንካ ፅሩይ ቆርበት ወይ ከዓ ዝለፍሐ ቆርበት ጥራይ ምፅባይ ዘይኮነስ ዋላ ንዑ ተመሳሳሊ እውን ብሰንተቲክ ከምዚ ትሪዮ ዘለካ እናገበርና ነቲ ስራሕ ምምዕባል ንብርባር ነቲ ናይ ውፅኢት ቆርበት ማለት እዩ። ሕጂ ንሕና እቲ ዓቕምና ካብቲ ናይ ቆርበት ስራሓሲ ዳርጋ ካብ ባሕሪ ጭልፋ ኢና ንሕና ንገብሮ ዘለና ናቱ ጨንፈር ናቱ ክፋል እምበር ሙሉእ ናይ ቆርበት ስራሕ ኣይኮነን። ግን ንሕና ምስቲ ዘመናውነት ምስ ዘመናዊ ጭረት እናሓወስና ገለ ነቲ ስራሕ ናብ ዝነበሮ ንምምላስ ንፍትና ኣለና። ዓማዊልካ ፅቡቅ ስለ ዝፈትዎ ፅቡቅ ተቐባልነት ኣለዎ ወላ ብደረጃ ዓለም እውን ፅቡቅ ጠለብ ስለ ዘለዎ እቲ ናይ ቆርበት ወይ ናይ ሰንተቲክ ፅቡቅ ተጠላብነት ኣሎ። ስለዚ ንዕኡ ንሕና ሓቲትና ንሕዚ ሒዝና ኣለና ማለት እዩ።

0: ንስራሕ ፈለማ ሰሪሖም ኣብ ዘቕረብሉ ብዋጋ ልሙድ ብዘይምፅንሑ ተጠላብነት ክረክብ ግዜ ከም ዝወሰደ ይገሊጹልና። ድሕሪ ግዜ ግን ነቲ ዓይነት ጨርቂ ብብዝሒ ብምትእትታው ኣድና ቅዲ ብምስናይ ዘዳለውዎ ግን በብግዜኡ ተጠላብነቱ ከም ዝበዝሐ እዩ ዝገልጽ። ብተወሳኺ ከም ዲዛይነር መጠን ኣብ ዝተፈላለዩ ናይ ቅዲ ክዳን ውድድራትን ካልእን ብብዝሒ ብምትእትታው እዮም ነዚ ናይ ሰንተቲክ ስራሕ ከላልይዎን ተጠላብነት እውን ክህልዎ ዝኽኣልዎ። በዚ ዝፈለመ ኣብዚ እዋን ብዙሕ ጠለብ ካብ ዝረኽቡ ዓይነታት ጨርቂ ክኸውን ክኢሉ ኣሎ። ብሓፈሻ ኣገባብ ኣሰራርሓ ናይዚ ዓይነት ጨርቂ ከም ዝስዕብ እዩ።
1: እዋ ሕጂ እንታይ እዩ እዚ ቁሩብ ካብቲ ካልእ ጭረት ቁሩብ ፍልይ ይብል እዩ። ሰንተቲክ ብፍላይ ማለት እዩ ኣሰራርሑኡ በዚ ቁሩብ ጥንቃቐ ጌርካ ይስራሕ። ዝኾነ ብላሕቲ ነገራት ክረኽቦ የብሉን። ኣብ ኣዝዩ ሙቐት ክትክድኖ ይትኽእልኒ ኢኻ። ናይ ፀሓይ ክበልዖ ክእል እዩ። ኣብቲ ክትሓፅቦ እውን የብልካን ብምሕፃብ ማይ ገለ ክትንክፎ የብሉን። ክሰርሖ ከለካ ድማ ናብቲ መስርሕ ኣለዎ ማለት ጀወ ከለካ ብኖርማል ስተጌርካ ክስራሕ ይትኽእልኒ ኢኻ። ኣብዚ ንሕና ሕጂ ኣብ ካልእ ናቱ መስርሑ ኣለዎ ናይቲ ቁርበት ማለት እዩ። ንሕና ንጥቀመሉ ድማ ኣብዚ ናይዚ ማሽን መርገጫ ዝበሃል ኣሎ። ንዕኡ ቀይርና ነቲ ሰንተቲክ ከይቀለጠ ማለት እዩ ከይቀረፈ ንዕኡ ብፅቡቅ ክሰፊልካ ዝኽእል ኣሳፍያ ወይ ከዓ ዘይት እንዳለኸና ኢና ንሰርሑ ማለት እዩ። ቀሲርካ ጥንቃቐ ጌርካ ይስራሕ። ዝኾነ ብላሕቲ ነገራት ተረኺቦ ድማ ብኡ ጌሩ ክቕፅል ይኽእል እዩ። ስለዚ ሕጂ ጥንቀቕ ኢልካ ቀሲርካ ይስራሕ። ብዝተሰርሐ ግን ፅቡቅ ፅባቐ ኣለዎ ኣዝዩ ሰሓቢ ይኸውን ማለት እዩ። እጂ ኣሰራርሓ ናይቲ ሌዘር ወይ ከዓ ሰንተቲክ ንሰርሖ ኩላ ግዜ እንታይ እዩ ቁሩብ ጥንቃቐ ይሓትት ካብቲ ካልእ ንሰርሖ። ዝኾነ በላሕቲ ነገራት ክረኽቦ የብሉን። እትደልዮ ዓቐን ድማ ብሜላ ምስ ዳለኻ ካብኡ እንታይ እዩ ብቐሊልታ መኪና ክሰርሖ ስለዘይትኽእል ወይ ከዓ ሰንተቲክ ስለዝኾነ ክትቆርፎን ክትስሕቦን ስለትኽእል እንታይ እዩ ኣብዚ እቲ ዘይተ እንዳለኸኻ ኣብቲ ማሽን ብከይሃሰየ ቀስ ገይሩ ይሰርሐልካ ማለት እዩ። እዚ ከምዚ ገርና ዘይት እንዳለኸነና ንሰርሖ ቀስ ጌርካ እ ዘይተ ከምዚ ጌርካ ምስለኸ ከምዝተዳለናዮ ድሕሪኡ ኣብዚ እዚያ ዝኾነት ዓይነት መኪና ሰፊልካ ትኽእል እያ ማለት እዩ። ብዓብዪ ግን እንታይ እዩ ትቐንዲ ንዕኡ ኢለ ንሰርሓ ናቱ ሰርሓ መካይን ስለ ዘለዋ ኣብቲ ናቱ ሰራርሓ ብቀረባ ክትሰርሖ ይቐልል ማለት እዩ። ብዘለካ ዓይነት መሳርሒ ድማ ብከምዚ ጌርካ ብዘይት እንዳለኸኻ ክትሰርሓ ትኽእል ኢኻ ማለት እዩ። ሕጂ ዘይት ስለ ዘለኸኽዋ ከይሸገረትኒ ትኸላ ትኸደለያላ ማለት እዩ።

ከም ካል ኣማራፅ እውን እዚኣ ናይ እግሪ እዚኣ ቀይርና በዛ መርገጫ እዚኣ ገርና እዚኣ ኣብ ክንዘይትንለክ ማለት እዩ እዚ ናታ መሳርሒ ኣሎ

እዚኣ መርገጫ እዚኣ ንሪኣ ዘለና ብዝታያ ኣብዚ ሸረር ትብል ዕንክሪ ኢላ ኣላታ እዛ እንታይ ዛ ሸረር ትብል ነቲ ጎማ ነቲ ሌዘር ክሰፈ ከሎ ጠጠው ስለዝብል ስለዝሕዞ እዛ ብዘላ ዓንክሊል ግን እንዳሰሓበት እንዳጀረር ድሕሪ ተውፅኦ ማለት እዩ።

እዚኣ ድማ እንታይ ትገብረላ ነቲ ጎማ ነቲ ሌዘር ኣብቲ እግር ኣብቲ መርገፅናታ ሸረር ዝብል ዕንክሊል ስለ ዘለዋ ከየሸገረት ነቲ ጎማ ከይሰሓበት ቀስ ጌራ ሰፊያ ትህበና ኣላ ማለት እዩ። ስለዚ ሕጂ በዚኣ እውን ክንጥቀም ንኽእል ኢና፣ በዛ ዓይነት እዚኣ መርገጫ እውን ክንጥቀም ንኽእል ኢና ማለት እዩ። እጂ ፅቡቅ ነገሩ ሰንተቲክ እዚ ሌዘር ከዓ እንታይ እዩ ምስ ተሰርሐ ንዝኾነ ይኹን ዓይነት ጨርቂ ከይዱ ፅባቐ ክፈጥር ይኽእል እዩ። ኣብ ዝኾነ እዋን ድማ ብዘይዝኾነ ሽግር ክንክድኖ ንኽእል ማለት እዩ። ሕጂ ዋላ በዚ ሌዘር ጌርካ ንሃሩ ዝኾውን ከና ክዳሉ ትኽእል ኢኻ። ኣብ ግዜ ቁሪ ዝኾውን ጃኬታት ካብ ቦታት ክሰርሕ ትኽእል ኢኻ። ዋላ ከምዚ ከይድ እኒሄ ዘለኹ እውን ኣብ ግዜ ኖርማል ግዜ ክትገብሮ ትኽእል ዘይሸግር ዓይነት ጨርቂ እዩ ማለት እዩ።

ስሪ ና ክንሰርሕ ፀኒሕና መሰራሕናያ ስረ ድማ ምስ ተሰርሐት እዚኣ ዝመስል ማለት እዩ።

ያ ሕጂ ኩላ እዚኣ በዚ ላዓሊ ክንሰፍየ ከለና ወላ እዚ ክነልግቦ ከለና ወላ እዚ ላዓሊ ኩሉ ክንሰፍየ ከለና ብሙሉእ ነፍሲ ወከፈን ዘይት እንዳለኸና ቀስ እንዳገበርና ሰፊና እያ ማለት እዩ። እዚ ብሙላ እዚኣ ወላ እዚኣ ብሙላ በዚ ኣብ ዘሎ ጅባ ወላ እዚኣ ክንገብረላ ከለና ነፍሲ ወከፈን ብሙላ በዚኣ ዘይት እንዳለኸና ጌርና ንሰፍያ ማለት እዩ። ኦረ ብላዕሊ ንሰፍዮ ስፌት ብምሉኡ ወላ ኣብዚ ዘሎ ተሰፊዩ ዘሎ እዚ ኣብዚ ስፌት ዘሎ ወላ ኣብዚ ቅድሚ ዘሎ ነፍሲ ወከፉ ዳለኸና ቀስ እናገበራ ንሰርሖ ማለት እዩ። ስለዚ ኣብ ሓንቲ ስራሕ ሲ ክልተ ስራሕ ትሰርሕ ኣለካ በተሰፍ ለካ በታካ ትልክላ ዳለካ ከምኡ ግዜ ቅጥፋ ኣለካ ማለት እዩ እንጂ ዝያዳ ጥንቃቐ ሓተት ቀሲካ ሰሪሕክያ ከዓ ከምዚ ትሪእዎ ዘለኹም ፅፉፍ ስራሕ ፅባቐ ዝፈጥር ስራሕ ይኮነልካ ማለት እዩ። ዝያዳ ከምዚ ትሪእዎ ዘለኹም እቲ ናይ ሌዘር ስራሓት እቲ ፅቡቅ ተጠላብነት ኣለዎ ሰብ እንዳፈትዎ ከይድ ኣለዎ በተፈለየ ከምዚ ከይድ ዘለኹ ዓይነት ቅድታት እንዳገበርና ገለ ድማ ዝያዳ ኣብ ምምዕባሉ ንፅዕር ኣለና ማለት እዩ። እዋ ሕጂ ብዚ እንታይ እዩ እቲ ንሕና እቲ ሌዘር በይኑ ዝስራሕ ከምዚ ዝያዳ ኣብ ምሕፃብ ኣብ ነዊሕታ ዝሓፀካ ተመራፂ እዩ። ዝኾነ ነገር ፅቡቅ ነገሩ ዝኾነ ርስሓት ኣይሕዝኒ ዝኾነ ሰክፍ ነገር የብሉን ካብ ሓዊ ይኹን ካብ በላሕቲ ነገራ ጥራይ ክትንቀቀሉ ኣለካ ምስ ዘመናዊ ጭርቀቲ ወይከዓ ምስ ባህላዊ ከምዚ ጌርና ንስሕራ ሰሪሕክያ ድማ ኣብቲ ክሕፀብ ከሎ ፀገም ዘለዎ ይኮነ ንሕፀቢ ኣዝዩ ማይ ክበዝሑ የብሉን ብዙሕ ክትሃስዩ የብልካ ና ምሕፀብ እምበር ሚዛናዊ ዝኾነ ኣተሓፅባ ጌርካ ምስቲ ጨርቂ ትሓፅቦ ትኽእል ኢኻ ሽግር ዘለዎ ይኮነን ኣብቲ ነቓቕፁ ከምዚ ሓፀብካዮ ስለዚ ጨባበጥና ሓደ ሕዱ ምስተሓፅበ ብፅሩይ ጨርቂ ጌርካ ነቲ ሰንተቲካ ፅሪኻ ተፅርዮ ማለት ተንቅፆ ማለት እዩ። ክሕፀብ ይኽእል እዩ ሽግር ዘለዎ ይኮነን ከይበዝሐ ማለት እዩ።

0: ከምዚ ክንዕዘቡ ዝፀንሕና ናይ ሰንቲቲክ ዓይነት ዝኾነ ጨርቂ ኣብ ተዳልወሉ ብዙሕ ፃዕሪ ዘድልዮ ምዃኑ ምግንዛብ ኣይከብድን። ብመንፅር ሓንቲ ክዳን ከዳልው ዝውድእዎ ግዜ እውን ቀሊል ኣይኮነን።
1: ሕጂ እንታይ እዩ ኣብቲ ካልእ ዓይነት ስራሕን ኣብዚ ናይ ሰንተቲክ ወይከዓ ናይ ቆርበት ስራሕን ዝወስዶ ግዜ ድሕርዳ ኢልና እዚ ናይ ቆርበት ስራሕ ክትቆዶ ይኹን ክትሰፍዮም ኣዝዩ ቁሩብ ግዜ ይወስድ ማለት እዩ ካብቲ ካልእ ዓይነት ኣሰራርሓ። ሕጂ ንኣብነት ኣብ ሓንቲ ሽፎን ክትሰርሕን ወይከዓ ካልእ ዓይነት ካምቻ ድዩ ስራ ኣብ ተራ ጨርቂ ክትሰርሕን በዚ ሌዘር ዝሰርሑ ዓይነት ኣሰራርሓ ክትሰርሕን ዲፈረንስ ወይከዓ ፍልል ኣለዎ ማለት እዩ። እንታይ ዝብዚ ሕጂ ኣብ ኤቭሪታ ተሰፍያ ሰርሓ ስራሕ ዘይተ እንዳለኸኻ ወይ ቀስ እንዳገበርካኻ ክትሰርሓ ማለት እዩ ክትቀዳን ክትሰፍያን ከለኻ ኣብቲ ካልእ ዓይነት ሰራሓን እዘን ግን መበይኒ እዩ ማለት እዩ። ስለዚ ኣብዚ ዝያዳ ግዜ ይወሰድ። ካብ ሓንቲ ብሌዘር ስራሕ ጃኬት ድያ ወይ ምልእቲ ክዳን ክትሰርሕ 10 ሽፎን ክትውድእ ግዜ ይቐልል ማለት እዩ። ሕጅብቲ ሰራርሓ ቀስ ኢልካ ስራሕ ጠንቃቐ ዘይሓትት እዩ ዝበልኩ ግን ምስተሰርሐ ኣዝዩ ዝዕግብ ደስ ዘብል የሕጉሰካ ትስራሕ ማለት እዩ።

0: ክቡራት ተኸታተልትና፣ ፍሉይ ስራሕ ንምቕራብ ዘድሊ ፃዕሪ ቀሊል ኣይኮነን። ካብ ጠልብ ዓማዊል ርሕቑ ዝነበረ ዓይነት ጨርቂ ተጠቂምካ ኣድናቒ ስራሕ ምቕራብ እውን ኣድናቆት ዝግበኦ እዩ። ኣብ መወዳእታ እውን ዲዛይነር ሰሚር ኣብዚ ሞያ ንዝነጥፉ መልእኽቱ ክሕልፍ ዕድል ብምሃብ ኢና መደብና ዝዛዘምና።
1: ሕጂ እንታይ እዩ ከምዝበልኩ ከ ሕጂ እንታይ እዩ እዚ ቆርበት ወይ ከዓ እዚ ሌዘር ወይ ውፅኢት ቆርበት ኣነ ከም ናተ ኣገላልፃ እንታይ ኢለ ዝገልፆ ናይ ወትሩ ፋሽን ወይ ከዓ ዘይወድቕ ፋሽን ኢለ ዝገልፆ። ምክንያቱ ኣማፃፃኣና ዋላ ከም ህዝቢ ዋላ ዓለም ምሉእ ማለት እዩ መሰረታ ክዳን ብኡ ብቆርበት ጀሚሩ ኣብ ቆርበት ኣሎ ስጋ ሕጂ እውን ይቕፅል ኣሎ ማለት እዩ። ኢንተርናሽናል ዝኾነ ወይከዓ ዓለምለኻዊ ዝኾነ ዓለባ እዩ። ሕጂ ክወድቕ ወይ ከዓኒ ዘይመውት ፋሽን ስለ ዝኾነ ፀቂትካ ዝሰርሐሉ ብቐረባ ልዕሊ ኩሉ ድማ እንታይ እዩ እዚ ምስ ዓለም ከላለየና ዝኽእል ነቲ ናትና ባህላዊ ኣልባሳት ሕጂ ከም ልብስ ትሪእዎ ዘለኹም ምስ ጀዲን ግን ሓዊስና ሰሪሕና ዘለና ብከምኡ መንፀር ተሰሪሑ እውን ብቀረባ ምስ ዓለም ክላለየካ ይኽእል ማለት እዩ። እዚ ዘይወድቕ ዘይመውት ፋሽን ካብ ኮነ ድማ ዓቲብና ክንሰርሐሉ ክነማዕብሎን ክንቅፅሎን ኣለና። ብዓብዩ ከዓ ስለ ዝነበረ ምሳና እውን እቲ ጅቲ ቀንዲ ኣነቲ ለቦዋ ዝገብረሉ እንታይ እዩ ቆርበት ውፅኢት ቆርበት ቁርብ ኣብቲ ዋጋ ሕጂ ንሕና ብቀረባ ንረክቦን ኢና ነቲ ህዝቢ እውን ብቀረባ ትቅርበሉ እውን ቁርብ ናይ ዋጋ ፀገማት ስለ ዘለዎ ናብቲ ናይ ቀደም ተመሊሱ ከም ዝነበሮ ቁርበትን ውፅኢት ቁርበትን ዝበለፀ ቅፅልቲ ኮይኑ ኣብቲ ዝነበረ ናይ ቀረብ ቁርበትን ውፅኢት ቁርበትን ዝያዳ ኣብ ዓድና ቁርበት ለፊዑ ናብ ዕዳጋ ምስ ዝቕረብ ዝበለፀ ድማ ብዝሓሰረ ዋጋ ንሕና ከዓ ንተገልገልቲ መቐረብና ማለት እዩ። ኩሎም ሞያውያን ኣብ ዲዛይነራት ወይ ከዓ ኣብ ቅዲ ክዳን ዝነጥፉ ሞያውያን ድማ ነዚ ፀቂጦም ተዝሰርሕሉ ብተፈላለየ ዲዛይናት ብቅዲ ጌርና ዝበለፀ ንዕዳጋ ተንቕርብ ዝያዳ ማዕበለ ህዝብና እውን ዝበለፀ ካብኡ ተኸዳኒ ምኾነ ማለት እዩ።

0: እምበይተየ ወርቂ ዕዛብኒ ለጋስተ ኮይነ ሎሚ ዕዝብ እምበይተየ ወርቂ ሒዛበኒ ለጋስተ ኮይነ ሎሚ ዕዝብ ለጋስተ ኮይነ ሎሚ ዕዝብ ለጋስተ ኮይነ ሎሚ ዕዝብ
1: እንዳ ጎይታይ ጭጭን ወርቂ
2: እዚ ናይ መወዳስ ንብሎ ዘለና እዚ ዝበሃል ዘሎ ሕጂ ናይ ከባቢ ስመጃና እዩ ናይ ሰንዓፈ ናይቲ ሙሉእ ስመጃና ዝፅዋዕቲ ከባቢ ናይ ከባቢ በዓል ሰንዓፈ ስመጃና ዓይነት ኣዋላድሳ ዜማን ግጥምን እዩ ሕጂ ከም ከባቢኡ ከም ኣብቲ ካልእ ከባቢ ከዓ ካሊእ ማለት እዩ ካልእ ከባቢ ክወድሳ ከለዋ ከዓ ንወድሰን ንወዳድሰን ንመስቀለይ ንወድሰን ንመስቀለይ ዝሃብክኒ ንመስቀለይ ዝበልክኒ ድርብ ከበሮ ይሃብኒ ሕጂ ከበሮ ሃብኒ ማለት ኣይኮነ ግን እቲ መብፅዓ ንኩሉ ዘማልኡ ማለት እዩ ነቲ ትሕዝቶ ደልየንዕ ዘለዋ ነቲ ከበሮ እውን የገድሰኒ ፍጥቕነት እዩ እቲ ከበሮ ክቐኒየን መታንን ድርብ ከበሮ ዝደልዩ ዘለዋ ሕጂ እዚ ትፍልልያቱ ማለት እዩ
3: ኣብ ፀወታታት ውን እንተዳርእና ገለ ይህብ ገለ ኣይህብን ኣብዚ እውን ደርፍታት ኣሎ መስለኒ ዮሃን ሓቀይ ገሚሳብ
4: ኣነ ሕጂ እዚኣ ካብተን ቀንዲ ከምዚ ኪፍ ትበን መርያ ፈትዋ ከዚ ሽ ገሌአን ሕጂ ኣለዋ ንኸይህባ ኢለን ወይ ብቀት ክኸውን ይኽእል ወይ ከዓ ዘይብለን ክኾና ክእላ ካብ ኒዮ እንዳወደሳ ክመፀ ከልዋ ምስ ራእየን ጎየን ከይድና ኣብ ዓፋፉን እኒ እንዳኣትዋ ይሕብኣ ትናንስቲ ማለት እዩ ኣብ ዓፋፉን ይኣትዋ ወይ ኣብ ውሻጦኣትየን ሕብኣ ገለ ሽዑ ከምዚ ምስ ኮና ፀዊዕን ፀዊዐን ወዲሰን ወዲሰን ዝሰምዐን ሰብ ምስኣና ከዓ ስቕስቕየ ትቕጫ ስቕስቕ እዮ ምስ ኣዋልድ መደረ ግደፍ እዮ እንታይ ተዓይላ ብሪቱ እንታይ ተዓይ ቅጫ ኣብዋ ብቆልቃል ተናኽሰላ ገለ እንዳበላ ን ብውድሳ
2: ማለትጠብቕስማዓነታ ዘማ ማዮሃና ግበርና
0: ሰቕሰቕዮ የ ትቕጫ ሰቕሰቕዮ የ ምስ ዋልድ መደረ ግደፍዮ ሰቕሰቕዮ የ ትቕጫ ሰቕሰቕዮ የ ምስ ዋልድ መደረ ግደፍዮ ታይተዓይላ ብሪቱ ታይተዓይላ ቅጫ ኣብዋ ብቆልቋ ተታወቆላ እግሪዋጨላሉ እግሪዋጨላ ቅጫ ኣብዋ ብቆልቋ ተታወቆላ ኣኪልገዮ ምስንካ ፃዕዳ ቅጫ

0: ክክዮ ምስንካ ፃዕዳ ቀጫዬ ታይታዓይክዮ ምስንካ ፃዕዳ ቀጫዬ ታይክልክዮ ምስንካ ፃዕዳ ቀጫዬ ምናለይ ኣፉ ምላ
1: የድሕነና እዩ
2: ምስኣ ክነተኣሳስራኻ ንስ ጥራይ ኮና ንድውድሳ ገዛገዛ ጥራይ ኮና ንዳክዳ ድውድሳ ዋላ ንዓበይቲ ኣያታትና ሰብኡት ንዝረኸብኦም ኣብ መንገዲ ረኪበን ይውድሳሎም እየን ማለት እዩ ሕጂ ናቶም ካኹም ኣለዎም ማለት እዩ እንታይ ሂቦም መን ናቶም ሂቦኦም ማለት እዩ እንተዝሂቦም መን ከዓ ፀሪፈ እንደ ኣቢለ እንደን ገለ የፋንዎኦም ማለት እዩ ገሊኦም ከዓ ሕጂ ኩሉ ይኮነ ሕጂ ተዘይብሎም ተደይ ፀኒሖም ኣብጅቦኦም ከዓ ንከምዚ መዓልቲ ምፅ ንቅዱስ ዮሃንስ ምፃ ከምዚ መዓልቲ ምፃ ሞ ኣዳየልክን ክፀኒሐ ገሊሎም ከዓ ኣቢሎሞ ንክዲ እዮም ሽዑ ሰንካ ኣብታ ሰዓትን ኣብታ ዕለተን ከዓ ከይደን እቲ ዝተባሃለ መብፅዓካ ይወስዳ ማለት እዩ ሕጂ ተዘሂቦም ዳ ይጭፍጨፉ
1: ግድና
3: ኣሎ ኣለዎም ደርማ ካሕፍተይ እንታይ እስ ክገብሩ ከምዚ ርኢም ሰቦልና ይሃድሙ ገለንሽ ሽዑ ደድሕሪኦም ንጎይ ገለ በቃ ብማራ ንሕን ገለ ነዚ ክንርክቦ ኣለና ነዚ ገለ ከምዚ ታሃኒንካ ገለ ተኸይድ ሽዑ ኩላና ገሌና በዚ ገሌና በቲ ገሌኦም ብቅድሚት ቀዲማ ከማ ብቅድሚት ከይዶም እዮም ዛዕግቶኦም ቀዲማም ጎዮም ገለ ማለት እዩ ሽዑ ሓዛለይ ሓዛለይ ከይተሰዳለ

0: ደቀ ሓለይ ግዜ
1: እጂ እንድሕር ደኣ ተዝሂቦምና ንፀፖ ማለት እዩ እንተዳ ሂቦምና ገለ ኸማ
0: ፈሰሰ ከማይ ናሓሰ
2: ፈሰሰ ከማይ ናሓሰ
0: ፈሰሰ ከማይ ናሓሰ
2: ኣፈሰሰ ከማይ ናሓሰ
0: ሂቦምና
2: እዝግሃቦ
0: ሂቦምና
2: እዝግሃቦ
0: ሂቦምና
2: እዝግሃቦ
0: ሂቦምና
2: እዝግሃቦ
0: ኣያይ ወርቀ ሰዓቱ ኦፌል
2: መዛወሪቱ
0: ኣያይ ወርቀ ሰዓቱ
2: ኦፌል መዛወሪቱ
0: ኣያይ ወርቀ ሰዓቱ
2: ኦፌል መዛወሪቱ
1: ንሃን ውድ ሰብ ማለት
3: ምሪቆም ብሉሽ እዚ ደቀይ ዓመት ንዓመት የፅናሓና ከይሸረፈ ከይጎረፈ ከምዚ ንዓመት የፅናሓና ኢሎም ሶም ከዓ ሕጂ ኣብዚ ምስ ወደስካ ተዘሂቦም ኢኻ ምሽቲ ትፀርፎም ኢኻ ፀሪፈናኒ ኣውላድ ዓዲ ፀሪፈናኒ ኢሉ ዝሓረቕ ሰብኣይ የለን ባህሊ ባህሊ ከም ንቡር እዮም ተኽኢሎም ከምኡኖ ንፍትኑ ዘን ደቀይ ካልእ ግዜ ዶክበክን ከምዚ ገለ ዋላ ተናንስቲ ማለት እዩ ተዘይኮይኑ ግን ፀሪፈናኒ ኣውላድ ዓዲ ፀሪፈናኒ ኢሉ ዝቕየም ሰብኣይ ወይ ዝቕየም ሰበይቲ የለን ማለት እዩ ከም ባህሊ እዩ ተራዒሙ
4: ፅቡቅ እስከ ኪኖ እዚ እውን ከምቲ ዝበልናዮ ሰለስተ ግዜ ወየሎ ኢና ብኣብርሃም ኣብ
3: ድሮዮሃንስ
4: ከምኡውን ኣብ በዓል መስቀል ማለት እዩ እስከ ኣብ በዓል መስቀል ዝካየድ ንጥፈታት ከ እንታይ ይመስል ነቲ በዓል ምስ ሓለፈ በዓል ቅዱስ ዮሃንስ መስከበርካ ዝካየድ ከ እንታይ ኣሎ ብደቂ ተባዕትዮ ይኹን ብደቂ ኣንስትዮ
5: ሓራይ ሕጂ ብዚ እቲ መስቀል እቲ ዳሜራ ድካየደሉ ዝዓበየ ፅምብል እዩ ማለት እዩ ሕጂ ናይቲ ንጥፈታት ናይቲ ቅድሚኡ ካብ ኣብርሃን ስጋብ ዮሃንስ ዘሎ ናይ ዝሓለፈ ብድሙቕ ዝበለ ብዛዓበየ ብዓብኡ ከዓ ካብ መጀመርያ ነዚ መደብ እዚ ነዚ በዓል መስቀል እቲ ምድለዋት ዝፀንሕ ማለት እዩ እቲ ንኣሽቶ ንኣሽ ከም በዓል ኣብርሃን ከም መጀመሪ ዮሃንስ እውን ከም ኣውደ ኣመት ኮይኑ ንክልትኡ ግን ነቲ ኣውደ ኣመት ይካየደሉ እሞ እቲ ምድላዊ ከዓ ይቕፅል ከዓ ናብ መስቀል ማለት እዩ ትሕዝቶ ማለት እዩ ከምዚ ስለ ዝኾነ ሕጂ ኣብ በዓል መስቀል

0: ወልካ ተዝረሉ ማለት እዩ ካብቲ ዝነበረ ከረምቲስ ብሓምሊ ኢኻ ትኸርም መብዛሕትኡ ማለት እዩ። ስለዚ ካብኡ ናፍቲ ሸዊትን ናፍቲ ሽሻይን እንኳዕ ኣሰጋገረና ኢሎም ሆየ እንዳበሉ ሽዑ ልክዕ ከምቲ ናይቲ ዝቐነይዎ ቕንያት ናፍቲ ቕርዓት ወይ ናፍቲ ቤተክርስትያን ይኸዱ ማለት እዩ። ስለዚ ኣብቲ ቤተክርስትያን ሰለስተ ግዜ ዜሮም ሽግ እውን ከይውድኦም ተጠንቂቖም እዮም ዝኸዱ ማለት እዩ። ስለዚ ኩሉ ናይቲ ከባቢ በብ ጨናፍሩ ድመፅእ ዓድታት ኣብታ ጥቓ ቤተክርስትያን ተኣኪቦም ሽዑ ብሓንሳብ ልክዕ ነታ ቤተክርስትያን ሽዑ ብመብራህቲ እዮም ትኽብዋ ማለት እዩ። ልክዕ ከምዚ ቀሊቤት ዓይነት ኮይና ነቲ ብርሑቕ ዝርኢ ቀሊቤት እያ ትኸውን ማለት እዩ። እጂ ከምዚኣ ገይሮም ይወፁ። ካብዚኣ ከዓ እሶም ከዓ ናቶም ምድላዋት ኣለዎም። ከበሮ ሒዙ ድመፅእ ከበሮ ናይ መውዳእታ ከዓ ስለዝኾነ ክሕጎስ ስለ ዘለዎም ጭራዋጣ ዝሃረም ተኮይኑ ጭራዋጣ ሒዙ መፅእ ኣብቲ ቅርዓት ተኣኪቦም ይፃወቱ ማለት እዩ። ሕጂ ምሸት ኢና ንብል ዘለና ማለት እዩ። ተነዋልድ ከዓ ልክዕ እቲ ኩሉ ክእክቦ ዝቐነያ ክዋፅኦ ዝቐነያ ኣብ ሓደ ገዛ ዕጫየ ንገብር ኣብቲ ገዛ ገዛ ሲ ኣብ መን እንትኹን ሎም ዓመት ኢለን ካብተን ደቂ ኣንስትዮ ዕጫ ይገብራ እንታ ድበፅሓታ ኣብ ገዛ ይካየድ ማለት እዩ። ስለዚ ብምሉእ እቲ ንጥፈታት እታ ዋና ገዛ ንዕአን ትገድፈለን ማለት እዩ። ንዕአን ዋላ ሓንቲ ኣይትሕግዘኒያ ማለት እዩ። ናተን ሓላፍነት ስለ ዝኾነ ኣብዚ ከዓ ንእግረ መንገደንሲ ባዕለን ስውራይ ክሕልፋ ከም ዝኽእላ ዝመሃራሉ መገዲ እዩ ማለት እዩ። እዚ ከዓ ሕጂ ከምዚ ገይረን ሰንካዕ ተዳልየና ኣለዋ ስጋብ እቶም ኣወዳት ተፃዊቶም ስጋዕ ድመፅዎን ሰንካዕ ኣብቲ ቦታ እንኮይነን ይፃወታ ማለት እዩ። ብድሕሪኡ እሶም ተፃዊቶም ሞ ከዓ ገዛገዛ ከዓ ክውድሱ ከዓ ስለዝኾኑ ሽዑ እውን ለይቲ ከዓ ይውድስ እዮም ማለት እዩ። ኣብ መስቀል እየ ዘለኹ ለይቲ ነቲ ገዛውቲ ገሊና ዓመታ ዝተማፅዕኦም ኣለዋ ስዋ ዘዳለወ ኣብ ውልቆም ኣብ ገዛ ዝተዳለወ ስዋ ኣሎ ንቕጫ ንዓመታ ንዓመታ ጠስሚ ገይረ ከምዚ ኢለን ዝተዳለወ ኣሎ መብፅዓ። ስለዚ ነዚ ክበፅሕዎ ስለ ዘለዎም ነቲ ጓይላ ናይቲ ቅርዓት ኣቋሪፆም ናብቲ ዝቕፅል ይኸዱ ማለት እዩ። ሕጂ ብዚ እንታይ ይገብሩ እንድሕር ብዙሕ ቲ መንእሰይ ብጣዕሚ ብዙሓት እንተደኣ ኮይኖም ናብ ሓደ ገዛ ከኣቱ ስለ ዘይሸግሮም እንታይ ይገብሩ ኣለው ናይቲ መንእሰያት ናይቲ ከባቢ ፍሉጣት ኣለው ነቲ መደብ ዘማእዝንዎ ኣብ ክልተ ወይ ኣብ ሰለስተ ይምቀሉ ማለት እዩ። እዚ በዕሎም የመሓድርዎ ስስኹም ካብዚኣ እንዳክስቶ ስጋብ እንዳእከለ ደላ ወድሶ ንሕና ከዓ ካብ እንዳእከለ ስጋብ እንዳእከለ ኢሎም ብድሕሪኡ ኣብተን ደቂ ኣንስትዮ ደለዋ ንራኸብ ተባሂሎም ይቋፀሩ ማለት እዩ። ስለዚ ስጋብ ከምኡ ድገብሩ ከባቢ ወጋሕታ ይኸውን ኣሎ ማለት እዩ። ሰንካ ኣብ ፀንሖኦም ናብአን ከዓ ይመፁ እንደገና ሰሱን ሰሱን እንዳበላ ይቕበሎኦም ሽዕቲ ጓይላ ናተንን ናቶምን ተደሚሩ ናይ ክልቲኦም ተደሚሩ ኣዝዩ ድሙቕ ጓይላ ይኸውን ማለት እዩ። ስለዚ ልክዕ ናዋ ከኣትዎ ከለዉ ከዓ ወዲሶም እዮም ዳኣትዎ ንዕንካ ከምቲ ካልእ ገዛ ወዲሶም ዳኣትዎ ናዋ ከዓ ወዲሶም ይኣትዎ። ሕጂ ካልእ ከባቢ ንወዲሰን ኢሎም ይኣትዉ ኣብ ካልእ ከባቢ ከዓ ሽቦ ለጋብ ሽቦ ኢሎም ይኣትዉ ማለት እዩ። ሽቦ ለጋብ ሽቦ ኢሎም ኣትዮም ይቕበሎኦም ጓይልኦም ይቕፅሉ እቲ ጓይላ እንዳቐፀለ ከሎ ቅጫ ድዩ ገለዲ ንዕአን የዳልዋሎም በሊዖም ሰትዮም ከዓ እንደገና እቲ ጓይላ ይቕፅል ማለት እዩ። ከም ኣይለን ትወግሕ እንደገና ይውዕሉ ማለት እዩ። ምስ ወግሐ ሽዑ ኣብቲ ንግሆ እቶም ዓበይቲ ዓድካ ይመፁ ናብቲ ተዳሊሉ ዘሎ እኽለማይ ናብ መፅኦም እቲ እኽለማይ ባሪኾም እሶም ከዓ ምስኦም ስዎኦም እንዳሰተዩ እቲ ጓይላ ከዓ ሙሉእ መዓልቲ ይውዕል ማለት እዩ። ስለዚ መስቀል ስለዝኾነ ሽዑ ከዓ ዳሜራ ስለዝኾነ ሕጂ ኣብ ካልእ ከባቢ ዳሜራ ጥራይ ዝግበረሉ ኣሎ ዝብለክ ደለኹ ከዓ ኣብቲ ካልእ ከባቢ በዚ ከባቢ በዓል ማይምነ ዝግበር እዩ ማለት እዩ። ሙሉእ መዓልቲ ይውዕሉ። ቀዳም ሰበት እንተደኣ ኮይኑ እቲ ስዋ ስጋብ ዝውዳእ ስጋብ ሳልስቲ እዮም ፃወቱ ስራሕ እንተርኪባቶም ግን ኣማራፂ የብሎምን ተፃዊቶም ንናብ ስራሖም ይኸዱ። እቲ ስራሕ እውን ሽዑ ስለ ዝጅምር ስጋብ ሽዑ በዓላት ገለመለ ማህርያ ጀሚሩ ስለ ደይሰርሑ ደለዉ ሽዑ ዝተረፈ ፀሓይ ደለዎ ገለ ደለዎ ጥሪት ደለዎ ናብ ጥሪቱ ይኸይድ ማለት እዩ። ስለዚ ኣብዚኦም ወለዲ ከዓ ዓንቲ ጠቂስንያ ዝነበርና ዝሽገሩ ዝበልናዮም ናብ ፀወታ እዚ ናብ ሰለስተ መዓልቲ እንተደኣ ኮይዱ ተን ጥሪት ዝሕልዎን የብለን ማለት እዩ። በዚ ኣጋጣሚ ዘራዓይ ናይቲ ዓዲ ኣብዚ ግዜ እዚ እዩ ክዘርዕ ዝጓየ ማለት እዩ። ስለዚ ናቱ እውን ዝኸበደ ሓለዋ ኣለዎ ግን እሱ እንዳሓለወ እተን መቕፅዕቲ ዝግብአን ጥሪታት ከዓ እንዳቐፅዐ ናብ ዋንአን የብፅሐን ማለት እዩ። እቲ ዝተረፈ ከዓ መሉእ ለይ ዘመምፅተይ ሳብ ምስክቀፅ
1: እሱ በቃ ኣስፋሕ ኣቢል ገሊፅ ወይ
2: ጭራዋጣ እውን ይፅወት እዩ ኣብቲ ዋነት ካና ነርካ ነግር መንገድና እስከበዛ ጭራዋጣ ካቢልና ገለናለ ምክንያቱ ነዛ በዓልና እውን ዝያዳ ኣድሚቕዋ ዘሎ በቲ ሙዚቃ በቲ ደርፊ ዝግበር ንጥፈታት ዮሃና ንበዓል ቅዱስ ዮሃንስ ዝያዳ ኣብ ደርፊ ዘተመርኮሰ እዩ ፅባቅ እዩ ነቲ በዓል ዘፀባርቂ ኢ ከነ መስለከ ካብ ደርፍታት ተመረፅ ክምሉ ዝፅቦ እዩ ሞ ብኡ ክንዛነ ነግር መንገድና ነዚ ዘለና ትምስቶታት
1: ሕጂ እንታይ እዩ ከምዚ ኣብቲ ጓይላ ዝግበር ናይ መንእሰያት ኣብቲ ናይ መስቀል ዝግበር ፍሉይ ንዕሉ ዝግበር ደርፊ ገለ የለን ጓይላ እዩ ፅራይ ጓይላ እዩ ድቕ ዝበለ ናይ ዋጣ ፅራይ ጓይላ እዩ ከምኣ ከዓ ብርሃን ሓንቲ ወስ ከብለልና እዩ ማለት እዩ
0: እ ከምዚ ክብሎ ዝፀንሐ እቲ ጓይላ ከምዚ ደምቀልካ ጌርካ ኢካ ትፃወት ሽዑ

على ጨዋታ ከዓ ዓመት ዓመት ዝገብራ መፅዑ እያ ክሳ ከዓ ምንጋር ኣይተድልየን እያ ኣጥዑ ሒዙ መፅዩ ናብተን ኣወዳት ዘለዎ ቅድም ናብኦም ከይድ ሽዑ ምስኦም ኮይኑ ከዓ ናብተን ደቂ ኣንስትዮ ይኸዱ ብሓንሳብ ከዓ ሓቢሮም ይፃወቱ ማለት እዩ እ ልሙድ ጓይላ እዩ ምናልባት ወቕታዊ ዘውፅኦም ጓይላታት ከዓ ህል ይኽእሉ እዮም ኣብዚ ግዜ እዚ እውን ደርፍታት ሓደሽቲ ደርፍታት ዋላ የውፅ እዮም ማለት እዩ ስለዚ ዓበይቲ ዓዲ ከዓ እንታይ እዮም ድብ ተማቁ ዘይተሳተፉ ሎሚ ዓመት ከ እንታይ ዓይነት ደርፍታት ወፅዩ ኢሎም ሲሓቱ ማለት እዩ ስለዚ ኣብ መስቀል ዝተደርፈስ እንታይ ነይሩ ዳኣ በቶም ጎርዞ ግልዋ ወይ በቶም መንስያት ዝተደርፈ ሕጂ በዚ ቢሎም ሲ እቲ ወቕቲ እንታይ ዓይነት ወቕቲ ምዃኑ ይእሙት እዮም ማለት እዩ በቲ ዝወፀ ደርፍታት ነቲ ወቕቲ ዝእምት ደርፍታት እዩ ዝወፅእ ማለት እዩ ሕጂ ከም መበገሲ ከምትክሉ በቲ መስቀል እዩ ንጅምር ማለት እዩ።

0: ንፃወት ንፃወት ሓቢርና ኩለና ንፃወት ንፃወት ሓቢርና ኩለና ከምዘና ዓመጋ ሰላም ከፅናሓና ለለለ ለለለ
1: ከምዚ እንዳበሉ ወጋሕ ትበል ይቕፅሉ ኣውደ ዓመት ይግበረልና ንኩላትና
2: ጥዑማትመሳርሒታትጣዕሚ
1: ነቲ ብርሃን መስቀል ነቲ ሓድሽ ዓመት ንዓመታ ብሰላም ንኸፅንሖም ዝገልፅ ሙንየት ዘለዎ ትሕሶታ ደርታት መብዛሕትኡ ከምኡ እንዳገበርካ ኢኻ ምስቲ ኩነታት ትደርፍ ማለት እዩ። ስለዚ ኣንፋቲ ዝበለ ዓይነት ደርታት ብከምኡ እዩ ማለት እዩ። ስለዚ ንሓድነት፣ ንፍቕሪ፣ ንፅንዓት እዩ ዝድረፍ ማለት እዩ።
2: ሃራይ ምናልባት ዝሰረፈና ነገር
3: ኩሉ ጨሪስንያ ንዲና ሕጂ ኣብዚ ቕነ እዚ ኣብ ወርሓት መስከረም ህዝብና ወይ ከዓ እቲ ሕብረተሰብና ነዚ ሃዋህው እዚ መራ ይድፈቶ ብጣዕሚ እዩ። ብዝኽድካዮ ዓፋፉን በቒሉ ባሎንጋ ሸዊቱ ብዝሓለፍካዮ ገዛ ኣብ ዓድታት ማለት እዩ ብዝሓለፍካዮ ገዛ ቶክ ተረግሮግ ናይ ዕፉን ትሰምዓሉ እዩ ማለት እዩ። ሸዊት ሸዊቱ ቆልዑ በቃ ብዝኸድዎ ገደና ሸዊቶም እንዳበልዑ ዝኸድሉ ሓምላይ ትርእየሉ ከምዝበለ ናይ ዓንቲ ኣዋልድ ጋርስአን ገይረን

0: ገልገለ መስቀለ ገይረን ዝኸዳሉ እዋን ኣዝዩ በቃ ተፈታዊ ወርሓት እዩ ክብል ይፈቱ ማለት እዩ። ኣብዚኣ ግን ንሕና ሕጂ ሰብ ክርዳእልና ዘሎ ብዓቕምና ማለት እዩ፣ ናእሽትና ብዓቕምና መፅናዕቲ ጌርና ተዓቕምና ካልኣይ ኣብቲ ከባቢና ዝግበር ንኩሉ ይኮናን ወኪልና ዘለና ማለት እዩ። ኣብቲ ከባቢና ዝግበር እቲ ድሩት ኣፍልጦና ኢና ወሳ ኣቢልና ዘለና እቲ ግዜ ሓጢር ስለ ዝነበረ ነቲ መዳለዉ ማለት እዩ። በጊመር ሕሳውዳ ኣመት
1: ብጣዕሚ እኩል እዩ። እስከ ሳሚ ምናልባት ኣብ መወዳእታ ኣብ ዝተፈላለየ ደርፍታት እውን ተዓዚብናካ ሰሚዕና ካለና ኩሉ ግዜ እቲ ባህላዊ ስራሕ ዝካየዶ መፅናዕቲ ጉቡይ ዝኾነ ሓበሬታ ናብ ህዝቢ ከይተመሓላልፍ ዝግበር ጥንቃቐ ርዱእ እዩ። እስከ ኣብ ደርፍታትኩም ብድሕሪ ሕጂ እንታይ ኢና ክንፅበ? ምክንያቱ ባህልና ዝንብሮ እንተደኣ ኮይኑ ብፅባቐ እዩ እዚ ንገልፆ እንተደኣ ኮይኑ እዚ እሳኻ ከም ሳሚ ንባህላዊ ደርፍታትና ብከመይ ትገልፆ ናብ ዝተፈላለየ ሕብረተሰብ ማለት እዩ ተመሓላልፎ መልእኽቲ?
0: እዚኣ ፅቡቕ ትሕተ ባህላዊ ደርፍታትና ኣብዚ ሕጂ እዋን ኣነ እንታይ ሕጎስ ከ ኩሉ ደረፋይ ናይ ዓድና ትርእዮ እንተሊኸ ሕጂ ኣብቲ ባህላዊ ደርፊ ኣት ርዒሙ እዩ። ባህላዊ ደርፊ ደይደረፈ ደረፋይ ኣብ ሃገርና ዳርጋ የለን ክትብል ትኽእል ኢኻ ማለት እዩ። እዚ ከዓ እንታይ እዩ ፍትወት ናይቲ ባህሊ ፍትወት ፅባቐ ናይቲ ሕብረተሰብ ናይቲ ያታ ምንነት እዩ ማለት እዩ። ኩሉ ደረፋይ ሲ ኣብ ዝተፈላለየ ሸዋ ድዩ ኣብ ናይ ውልቁ ደርፍታት ድዩ ሕጂ ከዓ ከምዚ ዘዕለልና ብዙሕ ስራሕ ቀኒ እዩ ዮሃንስይ መስቀለይ ማለት እዩ ብዙሕ ስራሕ ተሰሪሑ ኣሎ ሕጂ ክዝርጋሕ እዩ ማለት እዩ። ንሕና ከዓ ብዓቕምና ሓወት ንብላ ኣለና ንፍትና ኣለና ኣብቲ ናይ ጉጅ ለና ጉጅ ለባህለ ዝዋደቡ እውን ዑዛበርኩተ ኢደለና ማለት እዩ ምስ ኩሎም ብፆተይ ምስ ኩሎም መሳርሕተይ ማለት እዩ። ቀፃሊ ኣብ ስራሕ ኣለና ቀፃሊ ኣብ ፃዕር ኣለና ብሕጂ ከዓ ኣይሆብ ፈጣር እንተሓጊዝና ሓደ ሓደ ስራሓት ኣብ ምስራሕ ንርከብ ኣለና ማለት እዩ። ብዓቕምና ከምቲ ዝጀመርናዮ ቁርብኳ ኣነ ብውልቀይ ድሕሪ ኢለ ፀኒሐ ካብቲ ስራሕ ብዝተፈላለየ ምክንያታት ናይ ውልቂ ናይ ስድራ ቤት ክኸውን ይኽእል እዩ ድሕረ ፀኒሐ ሕጂ ግን ብሓይሊ ተበጊሰ ኣለኹ ብሞራል ፈጣሪ ይሓግዘኒ ህዝበይን ኩሎም ኣፍ ቅርፂ ንፅብካ ሞራል ክቡን ክንታውዑን ከዓ ብትሕትና ይሓትት ማለት እዩ።
1: ኣነ ከመሓላልፎ ዝበሊ ኣብ ባህላዊ ኣብ ምዕቃቡ ወረ ማለት ከምዚ ዝበሉ ሳምሓወ በዚ ኩሎምዚ ናብ ባህሊ ኣትሎ ኣነ ባህል ኣዝየ ዝፈቱ ንዓይ ከምዚ ህወተዩ ገዛዩ ኣነ ባህሊ ማራ ዝፈ ባህሊ ኢኻ ብባህሊ ክወፅእ ኢኻ ዝደሊ ከምዕ ምንደኒ ከምኡ ክሰርሕ ዝደሊ ገለ ኩሉ ሰብ ከማ ከማይ ክኾኑ ይደሊ ማለት እዩ። ቆብ ከምዚ ናይ ሜኒ ስራሓት ዘለገለ የብለ ምስ ጉጅለይ ምስ ዘባና ኮይኑ ዝሰርሑ ስራሓት ከም ዝረክዮ ከዓ ቤምታት ንንሽ ከዓ ይፍትን
0: ሳዕስዕና ዋ ሳቁጥቀት ወና ምዛእሳይት
1: ሓን ክነልኩ ሳዕስዕ ፍትን ማለት እዩ ዋለን በቃ ይዋሳ ገለ ማለት እዩ። ትደልትካ ቀንዲ ሞያ ብጣዕሚ እየ ዝፈቶ ስነሳዕት የዘፍቅሮ ማለት እዩ ማካሓተይ ከምዚ ኢለን ስለ ዘረባ ይኮንኩን ከምዚ ግዜ ሙሉኣዊ እየ ዝሕፈር ብጣዕሚ እየ ዝፈቶ ናብቲ ኣነ ዝደልዩ ክንታት ዝበፅሕካ ኣምለኻ ግዘኒ ማለት እዩ። ከምኡ ከዓ ኩሉና የህዋተይ ደገፍተይ ከምዝሻሎ ከምቶም ኣርቲስት ዓበይቲ ዘለዉ ንቀኖ ክኸውን ከዓ ሞራሎ ማለት ከለ እዩ ኣነ ክንትናቶም ዝበፅሕ ማለት እዩ ብባህሊ ብፍላይ ከምዚ ዓትና ክንሰርሐሉ ዘለና ጉዳይ ኣብ ናህና ዞባና ከዓ ብጣዕሚ እያ ንሰርሐሉ ብጉጅለ ይኹን ገለ ብጣዕሚ እዮም ዝሕጉዝና ማራ ኢና ንሰርሐሉ ኣብ ኣከዳድና ናገር ከዓ ኣነ ከመይ ዋና ከምዚ ኣከዳድና ሕጂ ዘፍቅ ዚ ኣብ ዝኾነ ዋላ ደሓኒ ማለት ኣብ ኣከዳድና ከምዚ የፀብቀና ኮይኑ ስማዓኒ ግ ደሓን ከምዚ ኩሉ ግዜ ክንገብር ኣይንኽእል ምኳ ግን ከብሮስ ዝሓለ ኣከዳድና ክንክደን ከመዋል ደስ ዝብለና እዩ ማለት እዩ። እቲ ባህሊ ግን ክዕቀብ ኣለዎ ኣብቲ ግዜኡ ከምዝበሉ ዓንይ ኣብዚ ሕጂ ግዜ እዚ ቀዋናና ገለ እተኮይኑ ዝሕራና ተቆኒልና ገለ ገለ ዕንቁና ጌርና ዲና ገለ ኣብቲ ግዜኡ ክበዓል ክኽእል ኣለዎ ባህሊ ኣዝየ ዝፈትዎ ክሰርሓሉ ከዓ ኣምለኽሓ ግዜ ሰርሓለዩ ኮምሽን ባህሊ ስፖርት እዩ ዝባሉ ሃማት እየ ዝዋሉ ጉጅለይ ማለት እዩ ጅለ ባህሳ እየ ዝዋሉ ኣዝየ ዝመስለ ይሕጉዝኒኦም ሰራሕካ ኣለና ኣና ንፈፅምቲ እየ ርኢና ንሕና እውን ኣብ ካልእ ስራሕ ከምናክበልትን ተስፋ ንገብር ስራሕቲ ከም ድላይ ክኾነልከ ድማ ኣሓክስኪ ከንታይ ትብል ንታይ ተወሰኸልና
2: ኣብዚ እዚ ባህሊ

0: መሰረቱ መንነት ወይ መግለፅ ናይ ሓደ ሕብረተሰብ እዩ። ስለዚ ሓደ ሕብረተሰብ ባህሉ ክዕቅብ ስለ ዘለዎ ኢና ዋላ እዚ ሕጂ ንገብሮ ዘለና ማለት እዩ። ስለዚ ኩላትና ኩሉ መንሰይ ይኹን ዓብይ ይኹን ባህሉ ናይ ምዕቃብ ሓላፍነት ንነብሲ ወከፍ ሰብ እዩ ዝምልከት ማለት እዩ። ነቲ ሓደ ነቲ ሓደ ዝምልከት ኣይኮነን፣ ኩሉ ሰብ ባህሉ ዓቂቡ እቲ ናቱ መንነት ዘርእየሉ መንገዲ እዩ። ስለዚ ኣብዚ ሕጂ እዋን ኩሉ ሰብ ዝተፈላለየ ብዛዕባ ባህሊ ናይ ምዕቃብ ንጥፈታት ይካየድ እዩ። ግን ከዓ ጎኒ ጎኒ ከዓ ነቲ ባህሊ ናይ ምብራዝ ካብ ደገ ዝመፁ ፅልዋሃት ከዓ ስለ ዘሎ ንዕኡ ኩላትና ክንቃለሶ ነቲ ባህልና ከመይ ጌርና ናብቲ ዘለዎ ደረጃ ነብፅሖ። ምክንያቱ ስጋብ ሕጂ ሕብረተሰብ ኤርትራ ብዝተፈላለየ መግዛእታት ተገዚኡ ባህሉ ኣየጥፍእን ማለት እዩ። ስለዚ ከም ካልእ ሕብረተሰብ ወይ ከምቲ ዝተካየደሉ ናይ መግዛእቲ ወራር ባህሉ ክርስዕ ዝግብኦ ነሩ። ግን ህዝቢ ኤርትራ ብጣዕሚ ኣብ ባህሊ እውን ፀኒዑ ተቃሊሲ እዩ ማለት እዩ። ስለዚ ኣፅኒሕዎ እዩ። ስለዚ ሕጂ እውን ነቶም ሕጂ ዘለና መንእሰያት ክለዶ ከዓ ነዚ ፀኒዕና ክንቃለሶ ባህልና ዝያዳ ክነድምቆ ነቲ ናሃሰ ዝኸይድ ዘሎ ከመይ ጌርና ነበራብሮ ዝተፈላለየ ንጥፍታት ይካየድ እዩ፣ መፅናዕታት ይካየድ እዩ፣ ደርፍታት ይካየድ እዩ፣ ፊልምታት ይካየድ እዩ። ኣብ ኩሉ ንገድፎ ንገብሮ ንጥፍታት ብዓቕማ ነቲ ሕብረተሰብ ሲ ኣብቲ ዘለካዮ ከባቢ መሲልካ ምኻድ ፅቡቅ እዩ። ዋላ ከምዚ ዮሃና ዝበለቶ ኣብ ኩሉ ዋላ ባህላዊ ኣይትግበር፣ ግን ኣብ ከምዚ በዓል ክኸውን ከሎ ኣብቲ ከባቢኻ ሲ ሽዑ ክተንፀባርቅ ኣለካ። ሽዕቶም ንኣሽ ዛዕብዩ ዘለዉ ከዓ ይርእዮ ማለት እዩ። ስለዚ ናሰሙን ናይ ምቕፃል ሓላፍነት እናተምሃሩ ስለ ዝመፁ ነዚ ዓቂብናዮ ክንከይድ ኣለና እየ ዝብል በዚ ኣጋጣሚ ርሑስ ኣውደ ዓመት ክኾነልና ንኩሉና ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ ብፍላይ ከዓ ንምክልኻል ሓይልታት ኤርትራ ንሕና ነዚ መደብ ዝክነካይዶ ከለና እሱ ኣብ ደባት ኮይኑ ሃገርና ህዝብና ንከይድፈር ኣብ ሓለዋ ዘሎ ርሑስ ሓዱሽ ዓመት እንኳዕ ናብ ዝብቃዓና ክበልፈቱ ከምኡውን ንዓኻትኩም እንዳዜና ነዚ ዕድል ዝሃብኩና ኣዝና ነመስግን። እዚ ሎ መዓልቲ ንገብሮ ዝፅናሕና ኣለስ ብዙሕ ማለት ኣይኮነን፣ ግን ካብተን ዝሓዝናየ ንንእሸይ ኢና ቁንጭል ቁንጭል እንዳበልና ማለት እዩ። ስለዚ ካልኦት ከዓ ከምኡ ክቕፅልዎ ከዓ ተስፋ ንገብር ማለት እዩ። ብዙሕ ክርስዕ ንኽእል ኢና፣ ናይ ዝተፈላለየ ከባቢታት እውን ክንሕውስ ንኽእል ኢና። ግን ካብዘይ ምስራሕ ዋላ ብሕማቕ ምስራሕ ይበልፅ ይሓይሽ ኮይኑ ይስማዓኒ ዜኔ እናተ ይቐኒልና
1: ባህሊ ያታ እዩ ያታ መንነት እዩ መንነትና እዩ ማለት እዩ። ሕጂ ኩሉ ሰብ ኣብ ዘለዎ ኣምባሳደር ናይ ባህሉ እዩ ማለት እዩ። ኣብ ውሽጢ ይሃሉ፣ ኣብ ደገ ይሃሉ፣ ኣብ ዝተፈላለየ ዓድታት ዋላ ዘሎ ብባህሉ ሲ ክወርዕ ኣለዎ፣ ባህሉ ክዕቅብ ክፅዕር ኣለዎ። ባህልናስ መንነትና እዩ። ስለዚ በብዓቕሙ ኩሉ ሰብ ማለት እዩ ዋላ ብቲ ስነጥብ ደየለ ሰብ ብዛዕባ ዓቕሙ ብዓቕሙ ሲ ክዕቅብ ኣምባሳደር ናይ ባህሊ እዩ ኩሉ ሰብ ማለት እዩ ኣብ ዘለዎ ቦታ ማለት እዩ። ሕጂ በታ ንሽተይ ዘላቶ ዓቕሚ ሰብ ብዛዕባ ባህሉ እዚ ድመፅእ ዘሎ ናይ ሶሻል ሚድያ ፅልዋታት ናብዚ ሕብረተሰብ ወይ ናብዚ መንእሰይ ገለ መፅኡ ካልእ ዕብላታት ከየምፃልና ማራ ስክፍታ ኣሎ ኣብ ኩሉ ሰብ ስክፍታ ዘሎ እዩ። ስለዚ ብፍላይ ከዓ ንሕና መንእሰያት ካብቶም ዘለዉ ኣያታትና እንዳወረስና ባህልና ክንዕቅብ በዚ ጋጣሚ ልበዋ ይቕርብ ማለት እዩ።
2: ዓንጌ ኣብ ገንበረየ ዲኖይ ማገረየ ዋዳዓምቡ ዓንጌ ኣብ ገንበረየ ዲኖይ ማገረየ ላዳዓምቡ ዓንጌ ኣብ ገንበረ

0: ማይክ
1: ይሰግ ሓንዲ ክዳ
0: ድሓኒ ዝኾነ ዝጎደለ ነገር ክህሉ ኢሉ እያ ሓተካ ደለየ
1: ማና ኩሉ ተዳልየ ንሰበን ራይና ንፅበ ዘለ
0: እሞ ኣይዶንጌት እንዳ
1: ኖኖ ኣይዶንጌት ዳሓርካ እዚ ኩሉ ተዳልኹም ዘለኩ ይፈለጥ ሳርፕራይዝ ና ክንገብራ
0: እዋ እሞ ስለዘይፈለጠ ዳ ከይዱንጌና ዳሓርካ ከመይ ጌርና ኢና ሳርፕራይዝ ክንገብራ
1: ኣይዱንጌና ና ሓደ ሰብ ሒዝዋ መፅ
0: መን ሰብ
1: ጆን ኣርከይ
0: ሂዳ ጆን ሓሲብካ
1: ሂዳ ትስንብድ
0: ኣይሰንበድኩምኩ ድሓኒ
1: ኣይነበርኳ ኣኖ ተነጊራ ስከይ ትፈልጠን ህል ኹም ጌረ
0: ፅቡቅ ድሓን
1: ይሰሊና ድሓን
0: ኖኖ ድሓኒ

ኣጎይታ እዚ ኩሉ እዋን ዘለኻ ንኣኻ ሒዘን ይሓሊፍ እዩ። ሕጂ እውን ሰይከኸ እንዳንስትምታ ካል ወል ሓንቲ ይብለይ ፀገማት እዮም መጉሕ ብዝሕንለዎ ሞ ብቻ ሓይሊ ክሃበኒ ብዘይናት ካደ ገፍን ሓይልን ወል ሓንቲ ክገብር ኣይክእልኒ እሞ ነዚ ብከብደይ ዘሎ ህፃን እንዳንንርአ

0: ኣንተ እንተኾን ጌኻን ቃዓሰ ዝተንፍስ ዘለኻ
1: እንድዒ ኣነዚ ጉዳይ ወላ ይደሳ ይበለኒ
0: ወይ ማዓት ወ እተስኻ ስምበርዶ ሰብኣይኻ እንታይ ማዕርክ ንዚ ዘፍራሓካ ዘሎ
1: ሰብኣይ ንፈርዓ ፌበን ንስኹ ኮ ፀገም ከዓ ዝርክ ስለ ዘይጥምጥ ኢኺ
0: ዶ ኣራይ ኣዘይሩ ዝሓስብ ሰብ ሰሚዕና ልካ ሕጂ እንታይ እዩ ሞዳ ሕስበካ ዘሎ
1: ኣነ ዶ እዚ ጉዳይ መፀዋድያ ከይኮውን የፍራሓኒሉ
0: ዋ ናይ ምንታይ መፀዋድያ እዩ እዚ
1: እንታ ኮይኑ ይብላ እሞ ንዓምፀያ ይብለኒ
0: ዓርኩ ስለ ዝኾንካ
1: ኖ እዚ ጉዳይ በቲ ሓደሸ ንክምርኣይ እውን ከገድሰና እዩ ምናልባሽ ፈሊጡ እንተኾነ
0: እንተዝፈልጥ ሞ ፈፂሙ ከምዘይንገበረ
1: ፌበን ከመይ ጌር ክትፈልጥ
0: ኣተግደፈና ዶ እዋ ጠባይ በዓል ቤት ድንዓይ ክጠፍኣኒ ንሱብ ከምኡታት የለን ነጌረካ ኮ
1: ንሱብ ከምኡኢታት እንተዘይሃለወ ሰባት ነገሮሞ ይኹኑ
0: እዎ በጃ ኸኢለካ መሓረና ንዓና የእትወኒ ገዛ ዕለተ ልደተይ ከኽብሩ ይፅበይኒ እዮም ዘለዉ
1: ፌበን ንሓሰብ ፅኒሕ ክትእት ከለኹም ይስኮል ግበረለይ ድ
0: ግበረሉ ንኸይ ደሞ ሕጂኻ
1: ሃራይ ንኸይድ

0: Surprise!
1: بباي على تلدتك كوكاي
0: زرا صعب ولي مسيلك
2: ثانك يو

0: ብጣዕሚ ተቐየርክኒ። እንታይ ዝቐየምኩ ነገር ኣሎ ድዩ?
1: ኣበይ ተረኺብና ኢና እሞ ስኻ ክትቐይምን ዘይክትቐይምን?
0: እንደአ ኣነስ ከምዚ ተቐየርክን ኮይኑ ስለ ተሰማዓኒ ይተሓዝለይ ኣቕሪበ የ
1: ኣልሓደ ዝቐይምካ ነገር የለን ፀገመ የብሉንካ ማኣና ኸይድ ገድፈካ

0: መሃሩልና ብሎና ኣብቲ ትምህርቲ ከዓ ክንምህር ኢልና ንጅምር እንደገና ከዓ ካብ ትምህርቲ ኣቢሎም ከዓኒ ንኾና ንዕናያ ነጥቃዕ ገለ ብሉና ዕለት 8 ወርሒ 10 ድዩ ኣቢልና ከዓ ውጫለ ንኸይድ ውጫለ ከይ በፃሕና ሓንቲ ዓድላ ቢንቶ ዘለዋ እታ ቢንቶ ከዓ ልክ ከምታ ናይ ወልድያ ድሰባያ ሰረና ኣፀንሓና ሞታይ ድኣ ክንገበር ኢና ብላ ሓኢሎም ድሓን በዚ ግራውቲ ሰንጭቆም ይኽእሉ ኢልና ብግራውቲ ሰንጭቕና ከዓ ንኣቱ ውጫለ ንቋፀራ ማለት እዩ ግዜ ይወሰደትልና እቲ ውጫለ ብታሪክ ንሰምዖም እቲ ኣብ ፀናሓና ሰራዊሲ በበይኑ ውጫለ ድሕሪ ምውዳእና ከዓ እንደገና ንሃየቂ ንቐፅል ሃይቂ ሒዝና ሃይቂ ከዓ ንቋፃፀራ
1: ስጋብ ሃይቂ ኢና በፂሕና ኣብቲ ዘጋጠመና ኩነታት ብዙሕ ከቢድ ነይሩ ክትብሎ ይትኽእልና ምክንያቱ ዓበይቲ ጎቦታት ባዕሉ እቲ ወተሃደር ናይ ኢትዮጵያ ን ብዙሕ እንታይሽሙ ስለ ዘይገብር
0: ሃይቂ እተ ምስተቃፃፀርናያ ማለት ሓደ 2 መዓልቲ ንውዕል ድሕሪ 2 መዓልቲ ብፆትና ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ብሉና ኣነ ከዓ ንሓየሎም ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ቅድሚ ዓሰብ ቅድሚናባና ምፁ እዛ ደሴ ቅድሚ ምባሉ ንሕና ደሴ ንሓዛ ንብሎ ብላዕሊ ሓትት ኣብታ ምክንያት እንድያ እታ ወረድነትኩም ይኹን ሳልሳይ ሰብ ክፍለ ጦር ከዓ ድሕሪ መፅኡ ሕጂ ክጠርጎኩም እዩ ንብሎም ከምዛ ድበልናዮ 2 መዓልቲ ኣቱ ኣትዩ ነታ ክሳድ ምሻላ ናይ ሃይ ናታቶም ብርጌድ ሕያቶ ዝነበረት ከዓ ሶስተኛ ብትን የብሎም ብትን ምሰበሎም ንሕና ከዓ ሃየቅ ክንከይድና ኩሉ ንብረትና ጠሪፍና ንዑ ሓጉዝና ብሉና ወዲ ኣበባ 3 ታንኪ 2 ረሻ ሽገምታት ሂቡ ሒዙ ከዓ ያኣቱ እቲ ናይ ሳለሳ ክፍለ ጦር ከዓ ኣብኣ ከሎ እዩ ድምስሶ
2: ብከምዚ ሓቢርና ሓጂ ሶም ምስ ተበገሱ ትምሸት ምስኣት 10 ቢሉ ብንየቲ ግንባር በቲ ንሕና ዝቆረፅናይ ዓፅየንኦ ምሸት ተኽሲ ምስ ገበራሎም ብማኪና ውግኣት ሕካይም እቶም ጋራጅና ተዓፅዮም ኣለዉ ብለኒ ቻይንስ እሞንታይ ማራፂ ክሰጉሪ ይከኣሉን ብኡ ኣሲረንኦ ኣለዋ ተባሂሉ ንሕና ኩሉ ተዓራሪና ተበገሱ ተመለስኹም ትኸፍትዋ ብመዓኮረን ተባሂሉ ብድሕሪት ወጊሒና ስጋ ሰዓት 4 ወባሕታ ገለ መላእ በፂሕ እቲ ኩለን ታንክታት ኣብኡ ምስ ወያነ ገዲፍና ከም ዘሎ ናይ ረሻሽን ታንክን ተበጊስ ግን ተን ታንክታት ኣግዒዝናየና ቦተን ነዳዲና መሊእና እቲ ቦምባ ዝምላእ መሊእና ወጋሕታ ንመፅእ ናብቲ ዝነበርና ናይ ሓራ መስመር ምክንያቱ ክትጋገ ይብልካን የማን ፀጋም ምድረ በዳይ ካልእ መገዲ ክትወስድ ትኽእል ኢኻ ንበዓል ዱብቲ ገልመለ ከማይ ናፍታ ቦታ ውግሕ ክብል ከሉ ኣቲናየን ብማዓኮረን ተኽስን ተኽሲ ኮይኑ ወልድያ ንግንባር መጥቃዓት ዝተሓስበ ንሕና ብድሕሪት ኣፍሪስና እዮም
3: ድክልተ መዓልቲ ኮፍ ምስ በልና ሓየሎም መፅእ ምሸት እሞ ሳልሳይ ክፍለ ሰራዊት ካብ ኤርትራ ተበጊሱ ብባፅ ኣቢሉ ብዓሰብ ኣቢሉ ከም በልሻ ኣትዩሎ ንዓና ክዓግት ሕጂ ከይቀደመና ከሎ ንሕና ክነጥቁ ኢና ዝተበገሱ ብለና ምሸት ኣራኢልና ንብገስ ምሸት እዩ ከባቢ ውጫለ ንኣቱ ውጫለ ሕጂ ኣብኡ ዓሪዱ ፀንሓና ምክንያቱ ውጫለ ኣላ ብድሕሪኡ ከዓ ሓንቲ ሊማ ትበሃል ንእሽተይ ዓድላ ካብኡ ሃይቂ ላ ካብ ሃይቂ ጢጣ ኣላ ካብ ጢጣዊ ተራራ ዝበሃል ኣሎ ካብኡ ደሴ እያ ሕጂ ኣብኡ ናይ 2 ሰዓት ውግእ ንገብራ ውጫለ ካብኡ እውን ኣልቂቕናዮ ምሸት ሰዓት 6 ኸውን ሃይቂ ኣቲና ኣብ መገዲ ሓንቲ ታንኪ ሃሪምና ኣለን እንታሽሙ ኮይና ምሸት ኣቲና እጂ ሓደ ክፍለ ሰራዊቱ ሓደ ረጅነ እንት ናይ ወያነ ብድሕሪት ቆሪፁ ስለ ዝነበረ ነቲ መገዲ ቆሪፅዎ ገለ 10 ኮነ ኣይነትረ ገለ መለ ፃዓና ቆሪፅዎ ፀኒሕና ሃይቂ ሒዝና እያ ኣብ ሃይቂ ሕጂ ጠጠው ኢልና ሓዲርናኡ ውዒልና ምሸት ድሕሪ ሰዓት 2 ጀበ መፀና በበ ተክለ ሃይማኖት እሞ ደሴስ ሳልሳይ ክፍለ ሰራዊት ተቋፂርዎ ኣሎ ሕጂ ናባና ገፁ ግስግስ ኣሎ ሕጂ ኣብ ከባቢ ደሴ ኸይድና ክንዋግኦ ኢና እሞ ተበጓሱ ብለና ኣነ ሕጂ 2 ታንክታትን 2 ፀረንፈርትን ሒዘ ኸይድ ወዲ ኣባ ምሳ ኣሎ እዚ ጢጣት ተራራ ዝበሃል ኣብኡ እዩ ኣብኡ መፅ እዩ ኩሎም ቶም 7 ክፍለ ሰራዊት ናይ ወያነ ኣሎ ሓደ ክፍለ ሰራዊት ኣብኡ ዳርጋ ምሉእ ለይትን ምሉእ መዓልትን ተዋጊና ስጉም ኣይከኣለን ማይ እዩ ዓታሽምታት እዩ ዝሃርም ኣታሽሙ ኣብኡ ለስ ኣቢልናዮ ክፍንጥሰና ኣይከኣለን እጂ ድሕሪ ጋራይ ምሸት

0: ሸሞንተ ምስ ወለ ናብ ካልኣይ መዓልቲ ከነንስሓብ ኢና ብሉ ቆም ድፋዕና መከላኸሊ መስመርና ኣብ ውጫለ እዩ እዚ ቦታ እዚ ክንጎድፎ ኢና እዚ ወዲ ኣበባ በቲ ጥቃይ ኣሎ መልእኽቲ ገይሩ ውፃእ እብለኒ ሕራ ኢልና መከላኸሊ መስመርና ንሕና ውጫለ እዩ ንስኹም ግን ንስሪንቃ ክትምለሱ ኢኹም ኣብ ትሕቲ ወልዲ ኣላ ዓዲ ኣብኡ ክፀኒሕኹም ግዚኡ
1: ርሕቆቱ ገምጊምና ስለ ዝነበርና እታ ዝገደፍናያታ ትእሰርተ ሰንሰለት ገምጊምናያ ስለ ዝነበርና ካበይ ክንጅመር ከም ዘለና ተውሰሸ ቶም ኣድባሕጂ ናይ ታንክታትን ናይ ረሻሽን ፅቡ ገይረ ማዝኒዕማ ስለ ዝነበሩ ክላ ንሕና ንርእና ስለ ዝነበርና ካበይ ክንጅምር ከም ዘለና ነታ ቦታ ክንከፍታ ተረዳዲና እጂ ብለይቲ ተውሲ ንጅምር በት መውፅኢና ማለት እዩ ካብኡ ማልያ ይብል ብወልድያ ዝመፅእ ዓፃዲት መዳፍዕ ማልያ ይብል መዳፍዕ ይመፀና ከይዱ መቸም ንሕና ንቐርብ ተኽሲ ብርትዕ ንሕና ንቀርቦ ንቀርቦ እታ ቦታ ከምታ ክንወፅእ ከለና ጌርና ዝንደድና ክንምለስ ከለና ኣቃፂልና ኢና ነታ መስመር ከፊትና
2: እዚኣ ኩነታት እዚኣ ምስ ፈረሰት ወደብረሃብ ኣመለስ ጋራጅ ስለ ዝሓልፉ ዘለዉ ምስኦም ተመለስ ብሉ ኣብዚ ሕጂ ክትዕ ንኡ ሙሉ መዓብ ተዋጊና መሊስና ተመሊስና ተባሂሉ ንዓ ወደብረሃ ካል ኣማራፂ የለን ኩሉ ፅዋር ዝገደፍና ነፈርቲ ድኩዖ ከይገብርዎን ንዞም ጋራጅ ተመለስ ኢለ ሽዑ መሊስ እየ ወጋሕቶ
1: ታንከኛ ይምፃእ ረሻሽ ግን ወደብራ ሒዝዎን ይመለስ ዝብል ትእዛዝ ካ ካልኣይ መፅ ሽዑ ንሽዑ ማለት እዩ ዳርጋ ሽዑ መሬት ቀውጢ ኮይናና ማለት እዩ መርጫ የለን እንታይ እቲ መምለሲ ዕላማ ዳሓር እዩ ነፂርልና እምበር ክምለስ ከም ዘለኒ ጥራሕ እዩ እቲ ሓበሬታ መፅ ወዲ ኣባ ማም ዝብሉ ካለዉ ትመለስ ኢኻ በይንና እዋ ንፀገም የለን ሕጂ ተጠቕምህና ንኣና ሽዑ ወጋሕታ ስለ ዝኾና ሴርናያ ዝወፃእንካ እታ ቦታ ክንምለስ ከለና ከምኡ ክፀንሐና ኢልና እንዳሓሰብና ከለና እታ ቦታ ኣይተዓፅወትን ኣይተመለሳን ፀላእ እዩ ምስ ጀመረልና ንጅምር ኢልና ጥራሕ ትብልና ከም ንኸይድን ብኸሻፋ እዳኸሸብና እተን መካይን እንዳኸብዳ እንደገና ነታ ቦታ መስከና ኣጋጣሚ ፀላኢ ኣይተመለሰን ኣይዓፅዋን ናበይ ከይድና ናብ ሓረ ገበያ ተመሊሽና ሓረ ገበያት ኢና እንታይ ተኾነታት ተተባሃለ ካብኡ ገራጅ ታንክ ናሃና ነተን ኣብኡ ዝነበራ ታንክታት ንኸውፁ ንሕና ከዓ ሓለዋ ንኦም ሓለዋ ምዃንና ሽዑ በርሂልና ማለት እዩ ኣብኡ ታንከኛ መቸም ከምሕሱም እዮም ሰሪሖም እዘን ታንክታት ባዕሎም ድዕረያ ዳዓረዩ ባዕሎም ኣውቲስ ኮይኖም ኩሉ ነገር ገይሮም ብምሉን ንድሕሪት ኣብ ነፃወታ ማት ብተሓረ ቦታ ከም ዝመለሳ ገይሮም
2: ውግዕ ምስ በልኣነ ሕጂ ናብቲ ግንባር ኣይተመለስኩ ዶሮ ግብሪ ትበሃል ዓድላ እግሪ ናይ ወልድያ እቲ ወልድያ ምክንያቱ ክትኣት ትኾንካ ጎቦ እዩ ቀደም ጥልያን ክስታይ ዝገበሮ 900 ገለ ክኸውን እዩ ሓደ ኪሎ ሜትር 900 ሜትሮ ገለርያ እዩ እቲ ጎቦ ገለርያ ጥልያን ዝሰርሑ ብገለርያ ሓሊፍካ ካ ወልድያ ተኣቱ ንሕና ግን ኣቋራጭ እቲ ግንባር መጥቃዕት ከይገበረ ይሃድም ስለ ዘሎ ፀላእ ተባሂሉ ሓበሬታ ሂቦምን ብድሕሪት ከፊትና ነዚ መስመር መንሽና ብደሮ ግብር ጌርና እግሪ ናይ ወልድያ ብኣቋራጭ ኣቲና ናፍቲ ክስታ እታ ቢንቶ ክንበፅሕ ሕጂ ቲኤንቲ ክገብራ ከፍርሶኦ ነቲ ቢንቶ እሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲ ገለርያ ክሓልፍ ክእል እዩ በቲ ጎቦ ኣርክብ ኣቢልና ንወሪድና ካብ ታንኪ ምስኦም የተሰቂለ ነረ በለም ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣውቲስታ ብሬን ኣለዎ መጥፋዓጂ ብሬን ኣለዋ ውሽጢ ክብተ ብሬን ኣለዎ ናይ ታንኪ ኣብቲ ኣታሓዛ ተኽሱ ምስ ገበራ ፍራዝአን ገልን ገዲፈን ቲእንቲ ከይቀበራ ያላ ናብቲ ገለሪ ኣቲና ወልድያ ቀጥታ ኣቲና እያ ማለት እዩ
1: ታንክታ ደራጃትና ምስ መለስና ኢና ሽዑ ተቐሊልና ወፂና ወጋሕታ ሰዓት ሓሙሽተ ኸውን ንመለስ ወጋሕታ ሕጂ ፀላእይ ንወልድያ ክሰብራ ይቀዳደም ስለ ዘሎ እታ ገለርያ እዛ ገለርያ እዚኣ ንድሕር ተሰይራኻ የለን ትግመር መኺኑ ማለት እዩ ሙዳይ ተሽከርካሪ ዝከብቅ እዩ ያላ ተባሂሉ ያላ ተባሂሉ ሽዑ ንወልድያ ከይበታኻ ኸላ እንዳጨጨፋ ኸላ እታ ገለርያ ሰንጢቕና ወፂና ወልድያ ኣቲና ካብ ወልድያ ኣብ ስሪን ካይና ንዕርፍ
2: ስለዚ ብከምዚ እቲ ስራሒት ዕዉት ነይሩ እቲ ግንባር መጥቃዕቲ ዝተሓስበ ንመይደ ንመድሓን ተበጊስና ተመሊስና ነቲ ግንባር

0: ሪ ምሳረምና ጸላኢ ፋፋ ኻቶ ጀሚሩ ቁጠቡ እንዳው ዝኸነድም ዝጀመረ እቲ ግንባር ከዓ ብዘይውግ ተወጊሱ ንማርሳና ውጫለ ገጽና ቀጺልና ካብ ውጫለ ጸላኢ ጠጠዋ ይበለን ትቢንቶ መዳናጎይ ገይሩ ነይሩ ፍሪሶ ጊዜ ክኸስብ ኢሉ ግን በትሩባ መሕለፍ ስለ ዝነበረ ደናጎላ ኣልየን ታንክታት ሓሊፈን ብጎኒ ምሳሃርምናዮ ከዓ ፈሪሱ ከማ እናበልካ ብዘይውግእ ፋሶሚለ ንሃይ ቃቲና
1: ሕጂ ክንታይ ንብሎም ሕጂ ከዓ ከምታ ናይ ቀደምና ክንዋጋእስ ኣይንደሊና ይሄ ተበልካዮም ነዚ ኩሉ ሓራ ከተማ ኣውፅኢናዮ ዘለና ክነመሓድሮ ስለዘይንኽእል ቅድም ነቲ ሒዝናዮ ዘለና ከነመሓድር ይብሉና መሉ ሕራይ ድሓን ሮማይ ተረዲእናኩም ኣለና ንብል ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጂ ከዓ ሃይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ዝዛረቦ ዘብሎ ኣለኒ ኣኼባ ድራር ከዓ ክገብረሎም ይብል ድራር ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና እዚ ህዝባዊ ግንባር መፀ ድኸፈልናዮ መስዋእቲ የለን ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ
2: ብድሕር እዚ እቲ ኣብ ወፍርፋ ናይ ህ ወደግ ዝተሳተፈ መካናይዝድ ህዝባዊ ግንባር ምስ ግንባር ሓርነት ኦሮሞ ብምውሃሃድ ኣብ ምዕራብ ኢትዮጵያ ክፍለ ሃገር ወለጋ ከባቢታት ኣሶሳ መጥቃዕቲ ክካይድ ስለ ዝተመደበ ኣብቲ ዝቕፅል መጥቃዕታት ምስ ህ ወደግ ዝተሓጋገዙ ናይ ኮማንዶ ኣህዱን ናይ መድፊዕ ኣህዱታትን ገዲፉ ናብ ኤርትራ ተመልሰ
3: ምስ ተመለስና ንመቐለ ህዝቢ መቐለ ናይ ረሓ ገፅቡ ገይሪ ተቐቢልና ኣብቲ እንዳ ራሻ ገለ ዝበሃል ቦታ ኣብኡ ግብጃ ጌርና ፅቡቅ ተቐቢልና
4: ካልእ ካብ ስሪንቃ ምስ ተመለስና ንትግራይ መፂና ማለት እዩ ኣብ መቐለ ነርና ኣብ መቐለ እቲ ህዝቢ ብጣዕሚ ፅቡቅ ገይሪ ተቐቢሉና ማራ ብብዙሕ ነገር ገይረና ካብኡ ቀኒና ምስቲ ህዝቢ ፅቡቅ እንታይ ድበሃል ነይሩና ምርድዳእ ወላ ደቂ ኣንስትዮ ቤን መፅን ተባሂሉ ብፍሉይ ነተን ደቂ ኣንስትዮ ወወሲዶም የዛውሩና መልሱና ከም ዝነበሩ ብጣዕሚ እቲ ህዝቢ መቐለ ሲ ፅቡቅ ገይሪ ተቐቢሉና
5: ንመቐለ ምስ መፃና ግን ኩሉ ኤርትራዊ እዞም ድመሓየ ዝበሃል ኡ ነይሮም ናብ ድመሓየ ምውሳድ ነይሩ ኣብኡ ኩን ግብጃ ተገይሩ እቲ ህዝቢ መፅእ ቅጫ ሒዛት መፅእ ገለ ሒዛት መፅእ ነራ ንገለ ኣዝማዱ መፅዎም ነሮም ኣብኡ ወዲእና ከዓ ናይ ወርሒ ገለ ገርና መፂና ንዒለ ዓብደላ መፂና ከው ኣብ ዒለ ዓብደላ ኣብ ክልተ ተመቒልና
6: ሕጂ ብሓፈሻ ናይቲ ኩናት መምፂ ኣጋር እናትና ሰራዊት እንተዘይህሉ ነይሩ ካብተ ዝተጀመረታ ክሳብ ተመወዳእታ ዝነበረት እቲ ኩናት እቲ ዝተረክበ ዓወት ኣብ መንጎ ኤርትራ ኹን ኣብ መንጎ ትግራይ ብሓፈሻ ኢትዮጵያ ኣይምተረክበ ነይሩ ምክንያቱ ናይ መሬት ቦታት ዝካየዶ ወይ ናይ ኣጋር ኩናት ዝካየዶ ቦታ ኣይኮነን ብሓፈሻ ናይ ኢትዮጵያ ኩሉ ከቢድ ብረት ዝውፃእ ጉዳይ ስለዝኮነ ብከቢድ ብረት ድማ ተወዲኡ ማለት እዩ ክሳብታ ዝበፅሕናያ ናይ ተሳትፎ ዝበ ግንባር ናይ ብሓቂ ዓብዪ ነይሩ

0: ተወልደ ቅድሚ ከቢድ መውጋእቲ ኣጋጢምዎ ካብ ድፍዓት ተዋጋእ ሰራዊት ዝእለ ኣብ ብዙሕ ውግኣት ክሳተፍ እንከሎ ተጋድላይ ዝነበሮ ተወፋይነት ብቓላት ዝግለጽ ከም ዘይኮነ እዩ ዝምስከር። ተወልደ ማንጁስ ተባሂሉ ብካልኦት ብፆቱ እናተመልመለ ድሕሪ ግዜ እውን ንሱ ተመክሮታቱ ብምሕያል ሰንሰለት ከይበተኸ ጉዕዝኡ ንነጽነት ቀጸለ። ሓንቲ ካብተን ዘጋጠምኦ ጽንኩራት ኩነታት ክዝክር እንከሎ ተወልደ፣
1: ሓንቲ ጭፈታ ነይራ ኣብ መንጎ ጀዛንን ኣብ መንጎ ሸገን ጸላይና ሕዥዋ ናይ ግድን ክትወፅእ ኣለዋ እታ እስትራቴጂት እያ ናይ ግድን። ሳልሰይቲ በጠሎኒ ፈቲናታ፣ ካልኣይቲ በጠሎኒ ፈቲናታ፣ ንሕና እንዳሓደ ከዓ ድሓር ሳልሳይ መፂና ሕጂ ጭቡጥ ንክኾነልካ ህሉ ብህልዋት ገይረ ክነግረካ እየ። መዓልዲ ዝብሎ ከረን ኣሎ ሸዓ መራሓይሉ ዝኾነ ናይ እንዳ ሰለስተ ኮይኑ ኣብ እግራቱ እግሩ ተቆሪፁ በዓል ዓወር ድብሎም በዓል በርሀ ድባሉ ኣብኡ ዝተሰው እየ ድነግረካ። በቃ እታ ፅርግያ ሓንቲ እያ መገዳ ከምዚኣ ኢላ ሓንቲ ሓንቲ መገዲ እያ። መጨረሻ ንሕና እንዳሓደ ተኣትዋኹም ንበሃል ወልዳ ወተክል ሰንበት እዩ ድበሃል መራሓይልና ነይሩ። በል ተወልደ ከምዚኣ ብሉና ኣለዉ ሞኒ ሽዑ ጋንታ ሓየ ኣለኹ እሞ ተወልደ ብለኒ ንዓይ ሓምሻይ ርእስኻ ነዚኣ ምረፅ ሞ ሰብ

0: ክንኣትዋ ኢና ኢሉኒ ኣብኡ ብፆትና እንዳ ክልተ እንዳ ሰለስተ ኣብኡ ተሰዊኦም ነቒፆም ኣለዉ ኣለዉ ህልዋት የድ ነገረካ ኣለኹ ተጋደል ሽዑ ድዋጉ ነበሩ ነቒፆም ኣለዉ ክትቀብረሎም ዘይትኽእል ደረጃ በፂሕና እዋእወ ሓሙሽተ ሰብ ዕጃእኒ ሃራይ በሉ ኢልና ሽ እሞ ምረፅ ሰብ እዚኦም ካብዛ ሕዥም ዘለኹ ጋንታ ሕሸኒ ኢሉ ሓሙሽተኦም እክባቢለ ቡምባን ሬድዮን ረድዮ ሃሎ ተዋሂባት እንታን ክትበሃል ኣኪበ እዚኣ ወያብኣ ክንተርፍ ኢና ወያብኣ ክነውፆም ኢና ኢሉ እዮም ሸዓኒ ርእስና ጠምጢምና ብጨርቂ ሰዓት ሓደ ናይ ቀትሪ ብበጠበጥ ብምንፋሓኹ ነቶም ብፆትና ስዋኣት ኣብቲ መገዲ ሎ ከምዚ ገርና እንዳገላሃና እቲ ዝነበረ ተጋዳላይ ይፈልጡ እዩ እንዳገላሃና እንዳገላሃና ኢና ከይድና ተኩስ ከይበልክዎ ዝኾነ ተጋዳላይ ከይትኩስ ኢለ እዮም ሸዋኒ ሕራይ ተባሂልና ከምዚኣ ገርና ዋርድያ ወፅአን ኣለዉ ንዓና እንታይ ሓጊዙና ይብል ሕጂ ክሪኦ ከለኹ ሰዓት ሓደ ናይ ቀትሪ ደኺሞን ፈዚዞም ነይሮም እቶም ፀላእን ክኾኑ ይኽእሉ እዮም በታ ፀድፊ ጠልጠል እንዳለና በታ ንሳቶም ማይን ንጌራን ዘእትውላ ብድሕሪት ኢና መፂና ሻ ድይብ ምስ በልና ብሽምጢ ብሓባር ሓሙሽተና ፍስስ ፀላእኻ ብጎኑን ብድሕሪ እንታይ ኣቲኻዮ ንፀላእኻ ድሁል እዩ ነታ ቦታ ሕጅና ኣነ ከማ ረድ ሃለው ከይከፈትኳ ደሲዕ ኣብቲ ተኽሲ መቂሩኒ ድሓር ክፍታ ቢለ ካርታ ካርታ ካርታ ሕጀያ ምስበልኮ ወልዳ ብከዓን ብጉያ መፅኡ ደርብሉ ንኸሶ በርከ ንሳተ ደ ሒሽካያ ንገልጠም ኪኑ ኢኻ ክትከይድ ነቲ ጀዛ እውን ክትገድፎ ኢኻ ማለት እዩ ሕጅና እያ ተኣህዱታት መፅኡ ቢተን ሰቂሎምላ ደሽካ ሰቂሎምላ ካብኡ ጎልጎል እዩ ንመልመለት ኒነው ኢኻ ትኸይድ
1: ኣብ ጥሪ 1977 ኣብ ፋሓብ ዝተኻየደ ቀዳማይ ጉባኤ ህዝባዊ ሓይልታት ከም መቐፀልታ ናይቲ እናዛየደ ዝኸይድ ዝነበረ ቁፅሪ ክልቲኡ ፆታ መርዓ ተጋደልቲ ዝድግፍ ውሳነ ፀደቐ ሕጊ መርዓ ውድብ ድማ ምስ መትከላት ውድብን ሰውራን ዝሳነ 32 ዓንቀጻት ሒዙ እዩ ተኣዊጆም ተወልደ ድማ ምስ ሓንቲ ብፀይቱ ዝምድና መስረተ ኣብ 1984 ከዓ ዝምድንኦም ኣማእኽልዎም
0: 86 ከዓ ሰማይነሽ ተስፋ ይረዳእ ትበሃል ሓድሽ ዓዲ ጓል ዓንሰባ እያ በዓልቲ ቤተይ ዝምድና ዝገበርኩ ነይረ ህዝባዊ ግንባር 86 ከዓ መርዒኒ ክሹኸ ካብ ክሳትካ ትገብር ዓወትና ሓፋሽ እንዳልካ ኻ 18 ፅምዲ ብሓንሳ ተሓፂና ወዲኢና መፂና ኣጋጣሚ ኮይኑ ከዓ 87 ከዓኒ ሸማይነሽ ተስፋ ይረዳእ በዓልቲ ቤተይ ከዓ ብመስወቅቲ ተፈልያትኒ ናይ መጨረሽታ ሓቂ ምዝራብ ምዝራብ ታሪክ ታሪክ እንዲኢካ ታሪክ ኩሉ ግዜ ብሓቂ ኢካ ተምፆ ተስፋ ዝቆረፅ ኩላ ያሽዑ ዝምድና ድበሃልሲ ኣየድልየኒኒ ኣነ ወይ ክስዎ ኣለኒ ወይ ናፅነት ክርኢ ኣለኒ ኢለ ዝተዛርብ ኩላ ሸዓያ ነይራ
1: ኣብ ርእሲ ገድሊ ገድሊ እዩ ነገሮም ተወሳኺቲ ንፀላእ ትጋደሎ ምስ ስምዒታትካ ትጋደሎ እውን ቀሊል ኣይነበረን ምክንያቱ መርዓ ምስ ተቆፅረ ዝስዋእ መርዓዊ ወይ ድማ ትስዋእ መርዓት ክምርዓዊ ምስ ተበገሱ ምቅያር ኩነታት ዘጋጥሞም ወዘተ ዝኣመሰሉ ዛንታታት ኣብ ታሪክ ገድሊና ተወሪቖም ዝርከቡ ኦም መርዓ ኣብ ህዝባዊ ግንባር ብዙሓት ፅምዲ ኣብ ሓደ እዋን ብምግባር እዩ ዝካየድ ነይሩ ተወልደን ምስኡ ኣብ ገልጠ ምስ ተመርዓዉ 18 ፅምዲ መርዓውትን ሕፅነቶም ኣብ ዘዛሪ ሩባኤ ኣሕሊፎሞም ኣብኡ ይሕፀቡ ይበልዑ ይሰትዩ ናይ ሓባርቴ በሊዖም ድማ ይዘናግዑ ወዘተ ዝበፅሓካ ጋሻ ዘይብሉ ድሙቕ ሕፁነት ገድሊ እዩ ሕፁነትካ ውዲ ኣቢልካ ድማ ክልቲኻ ናብ ሰውራዊ ዕማምካ ትምለስ ናብ መስዋእትን ናብ መውጋእትን ከምዚ ናይ ተጋዳላይ ተወልደ ምስ ተመርዓዉ ካልኣይ ግዜ ገጾም ከይትረኣኣዩ ዝተሰውኡ ተጋደልቲ እውን ውሕዳት ኣይኮኑን ሽዑ ድቂ ዝሓዛ ተጋደልቲ መፃምተን ከይፈለጡ ዝተሰውኡ እውን ኣለዋ እቲ ሕብሪ ኣዝዩ ብዙሑ ተወልደ ከዓ ነዚ ተፃዊሩ ኣብ ተዋጋእ ሰራዊት ተዋጊኡ እናዋግአ ምስ ብፀቱ ቃልሱ ቐጸለ እንተኾነ ግን ተፈጥሮ ምስ ክልተ ኣእጋሩ ናፅነት ክርኢ ኣየፍቀደትሉን
0: ናይቲ ውድብ መምርሒ ስለ ዝነበረት ባፅዕ ንክትተሓስካ ተመዲቡ ባፅዕ ከዓ እቶም ኣብኡ ተመደቡ ኣሃዱ ፀቕጡ ክግበረሎም ስለ ዘለዎም ንሕና ንሮራ መንሳዕ ኢና ንኸይድ ካብ ሮራ መንሳዕ ምስ ከድና እንዳ 96 ቲ ቦታ ነይሩ ኣጋጣሚ ኣነ ኣብ ህዝባዊ ግንባር ብዙሕ ትምህርቲ እየ ተማሂረ ወታደራዊ ስልቲ ማለት እየ ካርታ ተማሂረዮ ኮምፓስ ተማሂረዮ ወታደራዊ ስልቲ ተማሂረዮ ተስፊር ተማሂረዮ ኣርቢጂ ተማሂረዮ ተማሂረስ ንብርጌደ ድምህር ነይረ ኣነ ኣብቲ ሰራዊት ክንሰይሲ ኣፍ ዓበት እንዳተምሃርኩ ነቲ ብርጌድ ከዓ ንምህር ኣነ ወዲ ምዒቶ ወዲ ሰለባ ድበሃል ሰለስተና ዝነበርና ንምሃር ሞ ንምህር ነቲ ብርጌድ በብታራ እቲ ሰራዊት ከዓኒ ነቲ ሕዥዎ ደሎ መሳርሒ ብግቡእ ንክጥቀመሉ ሽዑ

0: መሳዕ ምስከድና ፈንጂታት ተዓፂ ዝፀንሐ ነታ ቦጦ ኣለና ኣነ ብዓለይ ፈንጂ ክውፅ ኣለው ዒለ ኣብታ ናይ ምሸት ፀልማት ክትከውን ከላ ግን ባክሌት ፈንጂ ረኺባትኒ ቁሙጥ ቢላትኒ ዛእግሪ የዕርፍ በል ባቃ ዝበለትኒ መዓልቲ እዚኣ እያ
1: ዓርቢ 24 ግንቦት 991 ናፅነት ኤርትራ ኣበ ዝኾነሉ ተወልደ ገና ኣብ ከሰላ እዩ ነይሮም ኣብቲ ሰፊሕ ፅምብል መዓልቲ ናፅነት ኣበ ቅድሚ ቤት ፅሕፈት ህዝባዊ ግንባር ኣብታ ከተማ ክንዲ ሜዳ ኩዕሶ እግሪ ዳዝተሰሪሑ ንመዓልታት ጓይላ ዝተተኽለሉን ወኒ ኤርትራዊ ብሓጎስ ተመሊኡ ምንባር እዩን ይዝክር ተወልደ እውን ከም ብፆቱ ብልዕል ወኒ ስዕስዕ ከም ዝነበረ ይገልጽ ግን ከኣ ዝሓለፎም መድረኻትን ብፆቱን እናተረኣዮ ኣብ መንጎ ሓጎስን ትዝታን ኣተወ
0: ተሓጒሰ ምልስ ዘብለካ ግን ኣሎ ዋይ ዞም ብፆትናስ ተዝርእዎ ዝናፅነት ከኣ ትብል ናይ በይንኻ ምረኣይሰ ኣኻሊ ይኮነን ግን እሶም እንተደይክፈሉ ከኣኒ እዚ ኣይመፃናን ምክብለካ ኢለየ ብዝኾነ ኮይኑ ግን ንሕና ሕጂ ኣነ ክብል ተረፍናቶም እንዴ ኣነ ክነ ክትጋደል ከለካ እኮ ክፀኒሐ ኢልካ ይትጋደልኒ ኢኻን ክስዋአ ኢልካ ኻት ትምፅናዕ ግን ኣዕጫኻ ተልዕል ገሊኡ ዓይኒ ይዓውር ገሊኡ እግሪ ቁረፅ ገሊኡ ኢዱ ቁረፅ ገሊኡ ሓንጎል ፈስስ ገሊኡ ፓራላይዝ ዝኸውን ገሊኡ ገለ እዩ ዕጫና ልዕልና ሰኣቲና ሓደ ዋላ እንተተሰውቱ ዕላሞኦም እንኳዕ ፋሕፋሕ ይበለ ክንደይ ሰውራታት ዓለም እኮ ክንደይ ኣሰዊአን እኮ ፍረኸይገበራ ፋሕፋሕ ድብል ኣሎ ንሕና ግን ትፍረስ ተሓፊሱ ንሕና ነዞም መናእሰይ ደቅና ወሊድናስ ብዛዕባ ሃገሮም ከም ዝትይኹማን ተበፂሕሉ ክስታይ ገብረካ እዩ ኩሉ ግዜ ግን እቶም መሳጉምቲ ምሳና ድኸዱ ነበሩ ምሳና ዘይረአዩ ኳ ከይመስለካ መቐረት ኣሎ ናይ ገዛ ንብስ መቐረት ሰብ እኮ ኣብ ሲነማ ኣትዩ ደስተማቕር ንሲነማ ድዝኮሮ ክእሉ ይኽእል እዩ ኣብ ስፖርት ኣትዩ ናይ ስፖርት ዝኮረ ክእሉ ይኽእል እዩ ኣብ ባህሊ ኣትዩ ባህሊ ክዝኮረ ክእል ኣብ ቃልሲ ከዓኒ ምሳኻ ኣብ ውዑይን ዝሕሉን ዝኣቱ ዝነበር ዝዝከረካ ከኣሉ ኣይና ዝዝከረካ ትካ ኣነ ኮ ክፍጠር ተፈጢረ እንዲ ኣነ ተወልደ መንግስት ተፈጢረ ግን ናበይ ኣት ዓጫ በፂሓት ምስለካ ሃገር ምንዳይ ሃገር ምምፃእ ፀላኢ ምብራር ምስቶም ጀጋኑ ምስጓም ባንዴራ ምንብልባል ሃሪምናዮ ዶ እወ ከመይ ገርና ንዕቅባ ከዓ ንሃና ጉዳይ ይኸውን ሕጂ እዚ የዕግበኒ ማለት እየ ኣብ ናይት ኔሽን ተንበልቢላ ባንዴራና ክትሪያ ከለካ ካቢነት ኔሽን ተቐንጢጣ ኢና ርኢናዮኩ ናብኣ ግን ተመሊሳ እቶም ጀጋኑ ይረአዩካ እንዲዮም እቲ መስዋእቶም ግን ፍረ ከም ዘለዎ ከዓ ይረአየካ ማለት እዩ
1: ድሕሪ ናፅነት ድማ ተወልደ ምስታ ኣብ 990 ቅድሚ ሱዳን ምኻዱ ዝተዛመዳ ብፀይቱ ነቢያት ገብረ ትንሳኤ ዝመስረትዎ ዝምድና ኣብ 992 ኣባረንቱ ወግዒ ኣልበስዎም ሕጂ እውን ካብ መርዓ ገድሊ ዘይፍለ ብፆቶም ጥራይ ዝተሳተፍዎ ፀቢብ መርዓ ነበረ ኣብ ባረንቱ ኣብ ዝነበረሉ ግዜ ድማ ተወልደ ኣካደምያዊ ትምህርቱ ቀፂሉ ካልኣይ ደረጃ ዛዘመ ኣብ መልቅቐ ፈተና ማትሪክ እውን ተሳቲፉ መሕለፊ ነጥቢ ኣምፅኡ ነይሮም ኮይኑ ግን ዋላ እኳ ክቱር ድሌት ንትምህርቲ እንተነበሮም ሕጅስ ደቀየ ኣለ እምበር ሓዳርን ቆልዑን ገዲፍካ ዶ ዩኒቨርሲቲ ይኽየድ እዩ ብምባል እቲ ናብ ዝለዓለ ደረጃ ትምህርቱ ክበፅሕ እሞ በፂሑ ድማ ጋውን ለቢሱ ክርእያ ዝደልያ ዝነበረ ነብሱ ኣበ ደቁ ክርእያ ብምትስፋው ቃልሱ ምስ ናብራ ቐጸለ ዕድል ገይሩ ድማ ጓሉ ሃና ተወልደ ሎም ዓመት ኣብ ኮሌጅ ሕርሻ ሓመልማሎ ናታን ናይ ኣቦኣንጋውን ለቢሳ ብዲግሪ ዕለተ መመረቕቲ ኣፀምቢላ ምስ መንእስያት ኩቱር ፍቕሪ ዘለዎን ኣበ ዝረኸቡ ኣጋጣሚ ተመክርኡን ኣባታዊ ምኽሩን እናለገሰ ዝኸይድ ተወልደ ናብ መንእስያት ዘመሓላልፎ መልእኽቲ ኣለዎም
0: መንእሰይ ከዓ ኣነ ተፃዋሪ ክኸውን ኣለዎ ሽግርሲ ሎም መዓልቲ ሽግር እንድሕር መፅያትካ ኣብ ሎሚ ከተፅብባ ይብልካን ሎሚ ካልእ መዓልቲ እያ ፅባሕ ከዓ ካልእ መዓልቲ እያ ድሕርያ ትመፅእ ካልእ መዓልቲ እያ ካልእ ሕያ ትመፅእ ካልእ ዕድላት ሕያ ትመፅእ ሓደ ፅንዓት ካልኣይ ተፀዋርነት ሳልሳይ ሓቦ ራብዓይ ኒሕ ሓሙሻይ ምንባብ ዘንብብ ዕንብብ ኢሎሞ ምንባብ ታሕግዘካ ተመክሮ ዝሓለፈ ሽግራት ከመይ ከም ተሰግረ ዝሓለፈ ሽግራት ብፅሑፍ ኢኻ ትረኽቦ ብሲነማ ኢኻ ትረኽቦ ተጋዳላይ ህዝባዊ ግንባር እኮ እዚ ኩሉ ደራፋይ እዚ ኩሉ ደራሳይ እዚ ኩሉ እዞም ደረፍቲ ናይዚ ናይ ህዝባዊ ግንባር ትርእይዎም ዘለኹም እቲ ጅግና

0: ዝሰርሖ እዮም ዝሰርሕዎ ነይሮም ባዕሎም ዘምፅዎ ከይኮኑ እቲ ጅግና ይስዋ እቲ ጅግና ይጎይ ጅግና ይጭፍጭፍ ነዚ ድርሰትን ነዚ ቃናን ነዚ ተዋስኦን ከዓ መፅእ ሕጂ ስኻትኩም ከዓ ናትኩም ታሪክ ናይቲ መንእሰይ ታሪክ ናቱ ነታ ሽግር ሰጊሩስ ኣብቲ መፈፀምታ ሃገሩ ከመይ ገራ ትልምልመሉ ሃገሩ ከመይ ገራ ሰቲ ትኾነሉ እዚ መንእሰይ እዚ ከዓ ነቲ ሽግር ተፃዊሩ ንኩሉ ክሰጉሮ ምእንቲ መጀመርታ ክመሃር ኣለዎ ክመራመር ኣለዎ ክግደስ ኣለዎ መብዛሕትኡ ግዜ እዚ ናይ ሚድያ ዑለማ ዝበሃል ዘሎ ከዳናጉሮ የብሉን እዚ ሕጂ ንዕኡ ምስቲ ምድሩን ምስቲ ሃገሩን ዝኸይድ ንልምዓት ደኣክል ንፅንዓት ደኣክል ንውሕስነት ናይ ሃገሩ ውሕስነት ናይ ሃገርካ ከይገበርካስ ኣበይ ኮንካ ከማ ክትነብር ዋላ ሃፍትም ዋላ መሊዮነር ኣብል ብኣፍሉጦ ክንከይድ ኣለና ከነምሃር ኣለና ከነንብብ ኣለና ማለት እየ ካልኣይ ክንፀንዕ ኣለና ሳልሳይ ሽግር ሓላፋይ ምዃኑ ክንፈልጦ ኣለና እዚ ሕጂ እንታይ ይልካ ነብስኻ ምርግጋእ ድልየካ ርግእ ምባል ርግእ
1: ተጋራላይ ተወልደ መንግስት ታሪክ ክስነድ ኣለዎም ብፍላይ ድማ ቃልሲ ህዝቢ ኤርትራ መዳልግታ ኣልቦ ስለ ዝኾነ ዝፀሓፍካ ፅሒፍካ እውን ዝግለፅ ኣይኮነን የግዳስ ኣነ ሓንቲ ንእሽተይ እጃመይ ከበርክት ስለ ዘለኒ ብምባል ዕንበባ በለስ ዝኣርእስታ ኣብ ዓለማውን ገድላውን ሂወቱ ዘተኮረት 194 ገጻት ዝሓዘት መፅሓፍ ኣሕትሙ ይርከብ ተወልደ መፅሓፉ ባዕሉ ክፅሕፋ ዘይኮነስ ዛንቲኡ ነጊሩ ክኢላ ስኖ ፅሑፍ ኤፍሬም ሃብተፅዮን ክፅሕፈሉ ምግባር እውን ዝያዳ ብልጭ እዩ ነይሮም
0: ኣነ ሓደር ኣለኒ ሓደር ኣለኒ ዓንተ ወይ እንታይ ኢለካ ነይረ ኣነ ተሪፈ ደለኹ ኣነ ዝግኒ ክበልዕ ኣነ ከብለጭልጭ ኣይኮነን ተሪፈ ደለኹ ዕጫይ ኣልዒለስ ተቆሪፀ ተሪፈ ኣለኹ ኣብ መንጎቶም ስዋኣትን ኣብ መንጎቶም ህልዋትን ድንድል ኮይነስ ሓደ ንእሽተይ ብዓቕመይ ዘፍቅዶ መራኸቢ ድንድል ክገብር እየ እዚኣ መፅሓፍ ገይረ እያ ሕጂ እዚ ንዛረበሉ ዘለና ብዝርዝር ኣብ ዘሎ ኣንቢቡ ሰብ ከማን ክሪኦ ፅንዓት ዝተሓልፈ ከማን ክስተማቕሮ ብኣፍናስ ኣብ ሚድያስ ኩል ተዛሪብካ ክወፅእ ስለ ዘይክእል እዚ ኣነ ምስቶም ክኢላታት ኮይነ እየ ገይረ እያ መፅሓፍ ንክትሓትም ናይ ብሓቂ ብዙሕ ቻለንጅ ኣለዎ ናይ ገንዘብ ሕቶ እዩ ናይ ቁጠባ ሕቶ እዩ ኣነ ግን ኩሉ ግዜ ነዚ ታሪክ ዝተረድዮም ዝሓገዙና ቁሩብ ተስፋ ዝሃቡና ሰባት ውን ኣለውና ኣነ ነዚኣ ቀንዲ ዘተባብዑኒ ኣለዉ በዓል ቤና ሃይለማርያም በዓል ፍሳያት ፍሳንክኤል ኣቦ እምበር ዝያዳ ከ ኣብቲ ናይ ቁጠባ ሂወት ከምዚ መፅሓፍ ኮይና ንክትከይድ ካኒ ኣብ ካሊፎርኒያ ሳን ፍራንቺስኮ ከባቢኣ ንደሎ ሓፈሻዊ ኦክላንድ ኢሲሲ ዝበሃል ቦታ መዋእል ኢንጂነሪንግ ኮንስትራክሽን ዝበሃሉ ከ ኣብዚ ዓዲ ዘለዉ እዚኦም ኣነ ብገንዘብ ኣይ ምከኣልኮን ድኸ የ ሓቂ ዘረባት ሓይሽ ካብ ኢደይ ናብ ኣፈየ ኣጆኻ ስለ ዝበሉኒ እዚኣቶም ግን እዚኦም ሕጂ ጥቀስኩዎም ነዛ መፅሓፍ እዚኣ ነዞም ታሪክ ናይ ጅግናን ውዕሎናን ተሰኒዳ ኣብ ኢድ ተመናእሰይ ወለዶ ክትበፅሕ ክኢላ ማለት እዩ ኣነ ከዓ ከምዚ ሞራል ምስ ረኸብኩ ከዓ ብዓረብ እውን ኮይና ኣላ ብዓረብ እውን ኮይና ኣላ ብእንግሊሽ እውን ኮይና ኣላ ብኩሉ ቋንቋታት ታሪክና ክዝርጋሕ ኣለዎ ዓቕምና ዘፍቅዶ ማለት እዩ በዚ ሱቃ ይበልኩን ማለት እየ ምትብባዕና እዚኣቶም እንታይ ገይርኒ ናብ እንግሊሽን ናብ ዓረብን ከዓ ከምዝኣቱ ገይርኒ ብፈረንሳዊን ክንትርጉማ ኢና ዝበለኒ እውን ኣሎ ብፈረንሳይ ተተርጉማ ታሪክና እዚ መፅሓፍ እዚ ታሪክ ተወልደ ኣይኮነን ታሪክ ህዝቢ ኤርትራ ታሪክ ጀጋኑ ታሪክ ተጋዳላይ ተወልደ ከመይ ጌርካ ሰኣለኒ ኣብ መንጎ ስዋኣትን ኣብ መንጎ ህለዋትን ድንድል ኮይነ መራኸቢ ኢልካ ጥራይር ሰኣለኒ ንክብል ኢለ የ
1: ተጋዳላይ ተወልደ መንግስት ኣብዚ እዋን ኣቦ ሓሙሽተ ውሉዳት ኮይኑ ኣብ ሃገራዊ ማሕበር ስንኩላን ኩናት ኤርትራ ድማ ከም ሓላፊ ሓፈሻዊ ኣገልግሎት ኮይኑ ኣብታ ንናፅነት ዝተቓለሰላ ሃገሩ ህዝቡ ኣብ ምግ

0: ማለ ላኪን ኣመሓዳር ለተፈክረካ
1: ኣይዋ
0: ዓስከሪ ሻፍግ ተለው ብልን ወከራሪስ ወጀላዳት ብዙሕ ዛሃቦም እየ
1: ዛሃቦም
0: ኣይዋ ኣነ ሕየል ኣጀኒት ከለደርሶ ኣከለይቶም እብሉ
1: ኣበይ
0: ህተሄኒ ምስሊ ወምስሊ እሞም ሰማን ገቦ ብልን
1: ኣጃይ
0: መረት በሰጥኩምና ኮብ በሰጥኩም ኣስለካ
1: ኮፈይጠባሰጥ
2: በለኒ ህትመ ውስይቲ ደርሶ በለቱ
0: ኣይዋ እቲ ናይ ምስ እንደ ደርሶ ደረጃ ደራሰቶም ንዓብኩም ሳልህለው ኣሰለውኒ ወኣነ መረሰበት ኣቅናውኒ እትኩሩማ ላዓልኩ ድራሰት ናይ ዓባይ እቲ ናይ ምሰግል እድረስ ቀረርኮ
1: ስታል ርኤኩም እያ ጀማዓት ልኪር እሎም ዓኒ ፍራስ ወሰብ ምስተቕበልቶም ግታምሪሻ እዚ እንተ ማሻ ኣለዎ ትባረከላይ ዓኒ እቲ ሰኔት ቃኒእ ሰበተለየካ በስ ረብልስ ደከ ይበል ረብልስ ደከ ርሻ ይወት ድራሰት ብልመናሰባ ዕምር ዋእካን ይትፈንቴኒ ዕምር ዋእካን ይትፈንቴ ሓርሄለ ስቕራት ናይ ወዛረት ተዕሊምማ ምህሮይ ዓኒ እግል ኩሉ ውእትክል ኣካል ተለ ትብል
0: ኣኪድ ኣኪድ ድራሰት እግል ኩሉ ውእት ኩሉ በጋሕነ ግስና
1: ግስካ
0: ያላ ከራሪስ ረኪስ ኣቁሎም
1: ውዕሉምሰምዒኒ
3: ሰልማ መዳላይ እግሊ ኣንቦታት ናይ መዳርስ ኮፈ ጋይስክር ከላ
4: ኣለ መጃት ኣነ መደርሰት ማነ ክእዳለ እሊ ሰኣል እሊ እግለ መደርሲ ክትስኤሉ ካፍ በሊስ ግለ ቦኪ
3: ምንቲ ኣንቦቶ ድራሰት እግሊ መደርሲን ወቕብያት መዳርስ ለየጣለካሰ ስለብየለ ወብዝያድ እግል ኩሉ እግል ዋድን ከም ከሰስ ይተምሪ ባህለቱ
4: ነጃት ከማ መውድዕ ጀዲድ ዝረከብኪ ርእኪ ርእሸነስእክል ድብዮ ነፍሶ ሕነ ርእኪ እላ ወላትና ኣሰጀልና ኣወል ወላ በላዓ ወላ ኣሰትያህ ለና ወታ ረቢ ልባርካ ምንፈስል ዲፈስል ደተተዓደ እላ ተደርስ ለ ወእምበልሃማ ዘ ልባስ ግንዛብ እግላት
3: ኣላ ኣሰለማ ሕጂ እሊ ካፊ ይኮን ግተኣምሪ ደረሳይ ምን ለአነብት እስክለእተምም ርእኪ እግል ንስደዩ እግነትና ይቱ እግንምከሩ

0: ኮነሬል ንጋቱ የጥንቱ የጥዋቱ አንድ ለናቱ ያጋጫል ከመሬቱ መሪር ለሐሞቱ
1: አርስቲየ ጉረኛ
2: ርስቲየ
0: ገጥን ፎቶወሪና ብሩህ መዓልቲ ክንውዕልና የብሓቂ
2: ናስ ይቅርበኝ
0: እሺ እሽጓት ኮነሬል እጥቁኮ ልካ ኣብ ፊልም ንሪኦ ራምቦ ትመስለው
2: አንተ ኮ ምርጥ ሰው ነህ እኮ ቀለኛ ነህ ዕላልካ ጥዑም እዩ
0: ኣይ ጥዑም ጥዑም ይፈልጥ ጥዑም እዩ ጥዑም ዝፈልጥ
2: እንደ ተለመደ ልስጥህ እንዴ
0: ከቻልክ ከቻልክ ጓት ኮነሬል ከቻልክ
2: እሺ እሺ እንካ እንካ አይዞ
0: አመሰግናለሁ አመሰግናለሁ
2: አይዞ አይዞ ርስትዬ የጠፋ ሲነካ ኮ ቀኔ
0: እንዴ አለኹ እንዴ
2: ምን አይነት እቃ ነው ታይስካ አለኻ
0: ክፍትን ኢለ ንግድ ሃስባለሁ
2: ከቻልክ ጥሩ እሺ አይዞ
0: እሺ ሓንቲ ሕቶ ግኔራትኒ
2: ምን አይነት ጥያቄ
0: እዚ ኮንትሮባንድ ገለ ስራሕሲ ከመይ ትርዮ
2: ማለት
0: ከም ንግድ ከም ስራሕሲ ከመይ ትርዮ
2: ኣየ ርስትዬ እንደዚ ሓስብሃል እንዴ
0: ሓሲብና ገለ መለ ክነጋግድ ኢልና ሓሲብና እንታይ እሞ
2: ከምኡ ምህሳብካ ድሃን ነይሩ ግን ንኣኻ ዝኸውን ስራሕ ኣይኮነን በጣም ሃደገኛ ስራሕ እዩ ደሞ ጅግና ምዃን ይፈልጋል
0: ምሽ
2: ኣው ላንተ ቀለል ያለ ስራሕ ማለተይ ምስ ኣቅምካ ዝከይድ ዓይነት ስራሕ ይዘለካ ሓቀይ እንድየ
0: እዋ ሓቁኹም ሓቁኹም
2: ኣው ርስትዬ ዳን ቀስ ኢልና ክንእልል ኢና ሕጂ ግን ክገድፈካ መልካም ቀን
0: ብሩኽ ቁነ ብሩኽ ቁነ ኮነሬል ብሩኽ ቁነ ጅግና ምዃን የድልዩ ይብለኒ ከመይ ንላዕሊ ጅግና እንታይ ደልዩ

0: እንታይ ዳ ሰዓኒድካ? እንታይ ትፅበለኻ?
1: ዝተባረኸ ክመዓልቲ ክውዕልሲ ቤትና ዘፍርየ ትሕዝቶ ጥዕም ኣቢለል ክወፅ ኢለ
0: ትኽብትኻ ምስሕኒ ዘይትብርስቶ
1: ኖኖ ኣነ እኽሊ ክለክፍ እምበር ክበላዕ ኣይደለኹም
0: ጌዳ ኣብ ካልእካ ተመሳሕ እቲ ቦይ ዘምፅኦ ክሊ ተወዲ ንስኻ ከዓ ጥርቲ ብላስ ቤዛ ይምፃእካ
1: ናይዛ ወርሒ ካብ ስራሕ ደው ዘበልኳ ዲክንዲ ዝዛረብ ዘለኺ ምስ ሕጂ ሰጥ ኢለ ስራሕ ጀሚሩ ኣለኹ
0: ወይ ሓወይ እምበር ትሰርሕ ዘለኻ ኮይኑ ይስምዓካ ዘሎ ሂወትካ ምሉእ ኮይ ስራሕካን ሕጂ ኢኻ ትጅምር ዘለኻ ከመይ ከም ትኸይድ ከዓ ክንርአካ ኢና
1: ሕጂ ድኣ ገላ ዓይነት ሰባት እንዲ ረኺበ ዘለኹ ስምዕኒ ሞ ካልኣይ እዛ ኮንትሮባንድ ከም ዝፈትዋዮም ገይሮም ንዘለዉ ምሽ ናይ በዓል ሰለየ ገለ ኩሉ ዕሊለኪ
0: ኣታኦም ነገር ተጌርካ ዶ እዞም ሰባት ብሓቂ ሰብ ውዕለትካ እዮም ካብ ዘይነበረካ ኳ እዮም ካብ ፍቕዶ ሲነማ ካብ ፍቕዶ ባር ምስኦም ስራሕ ኢሎማ ጀሚሮም ካ ዘለዉ ኣምላኽ ዲ ሽግረ ይርእዩ ሰዲድዎም ኣነ ክርዳእ
1: ከምኡ ዘይኮነ እዞም ሰባት እዚኦም መጀመርታ ንዓይ መፅኦም በዓሎም እዮም ረኺቦምኒ ስኻ ዓብ ሰብ ኢኻ ብዙሕ ሰብ ትፈልጥ ኢኻ ለባሚ ኢኻ ገለ ኢሎም መሳርሒቶም ገይሮምኒ ክትፈልጥ ከማናነ ተለሚነ የ ስራሕ ጀሚረ
0: ኣታ ስኻ ድኣ እንታ ክትልመን ስማዕ ኩሉ ሰብ ተሰሓቐካ ዝፈትወካ ከይመስለካ ሞዓሊኦም ዝጥቀሙልካ ዘለዉ
1: ሰባይ ፅላእካ ንዓይቲ እንኳ ሃብተይ ሰብ እዩ ክዚአን ሓዚአን
0: ናይ ኮነሬል ንጋቱ ደን ዚኢ
1: እወ ዶሞ ዘይግንቅኒ ኢለ ክምፅ
0: ኣነ ኮ ይገርመኒ እዩ ብምንታይ ከተናብረኒ ኢለ ተመርዒካ ኮ ድንፅው እዩ ዝብለኒ
1: የንብረክ ግን ኣለኹ
0: ከይፅምወክ የናብረክ ኣለኹ ባበል ኣቦይ ዶ በለለይ
1: ንሱ ድኣ ንኩላት ናቦና ማለት እንዳኣሉ
0: ንዓኻ ድኣ ካልእ እምበር ወረዲኻ እዩ
1: እዋ ኣደይ ኣቦይ ሓትነይ ኣይምሳዝ ግድ ኣሞ ንዓይ ኩሉ ነገር ይምበር ኣይምሳዝ
0: ያኽለካታ ዕድለይ ለኪምካ ባብ ዕድልካ ትንብር ኣለኻ እንካሓዘለይ ዝገንዘብ ድሕሪ ሕጂ ካብ ኮነሬል ንጋቱ እንታይ እንዳገበርካ ተምፅኦ ዘይፍለጥ ገንዘብ ኣይቅበለካኒ ሓሲኻ ዲኻ ተምፅኦ ዘለኻ ሰሪቕካ ዲኻ ተምፅኦ ዘለኻ ሰብ ቀትልካ ዲኻ ተምፅኦ ዘለኻ
1: ኣነ
0: ንስኻ ወ ኣኸለ ኣይቅበለካኒ
1: እዚ ፅጋብ እዩ
0: ፅጋብ እንታይ ኣብሊዕካ እኒአ ትፀግባታ ንስኻ እንበርሙስ ኣብ ክንዲ ሰሪሕካ ገንዘብ ተምፅእ ጭራ ኮነሬል ንጋቱ ሒዝካ እንዳኸድካ ዘዝሃበካ እናተቐበልካ ሽመይ ከተኽፍኣኒ ከተፈንፍነኒ ዲኻ ደሊኻ በዚ ሕብረተሰብ
1: ዋትም ሰባት እንታይ ትብለኒላ ንዓይ ገንዘብ ተምፃኹል ክትጓየቑዩ ገንዘብ ተዘይምፃኹል ትጓየቑዩ እሞ እንታይ ዳ ክገብር ትርኢኒለኺ
0: ዘይገንዘብካይ ገንዘብካን እዩ
1: ኣብ ጅባኻ ተኣቲ ገንዘብካ ይብለክ ኣለኹ ብነብሲ ክትጓየቑ ስለ ዝደረኺኽ እምበር ናይ ገንዘብ ፀገም ከማ ኣይኮነን ዘለኪ ካይደ ኣለኹ
2: እዚ ስራሕ ምኸመይ ትግምግመ ኣለኻ
3: ንልዕሉ በጃ ካይለካ ርቶም ቁርቦ ጃህላ ኣይኮይኑ ይስማዓኒ ኣብ ነገራት ካ ብዙሕ ጉዱስ ኣይኮነን
2: ኣነ ዝገርመኒ ንፉኩስ ዝበለ ስርሕት ከይከውን ንኮነሬል ዝኣክል ክቕንፅል ዝሓርዩናያ ሰብ ምኾን ይፀገም
3: እምቦ ካልእ ኣማራፂ ዝበሃል የብልናን ኮነሬል ማዕርክ እንደይ ጥንቁቑን ሓደገኛን ምዃኑ ትፈልጥ ኢኻ እቲ እንኮ ምስኡ ክራኸብ ዝኽእልን ምስኡ ሻ ክሰቲ ዝኽእል ሰብ ድማ ርስቶም እዩ ስለዚ
2: ንሱ ዳ ይርዳእኒ ኮይኑ ወላ እውን ኣብቲ ንበይኑ ዝዘናግዓሉ ባርተዘሩ ብዘይ ፀገም ተፀዊዑ ከኣቱ ምስ ረእኽቦ ገሪምኒ እዩ ግን ከዓ ርስቶም ኢና ንብል ዘለና
3: ክንሰርሖ ግዜ ይወስደልና ይኸውን ክመፅ እዩ ሰባብ ምስራሕ እመናታውዲ
2: እሞ ትትብዓትከ ሓሞት
3: ኣብ ዕላማና እንተእቲናዮ ኩሉ ነገር ይከኣል እዩ ድሓር ድማ ኣብዚ ኮንትሮባንዲ ኢልና ስራሕ ጀሚርናዮ ዘለና ንስኻ ከመይ ትግምግሞ
2: ንሱ ዳ ዝበልካ ይሰምዐ ዝለኣኽካዮ እውን ብትኽክል ይሰርሕ እዩ ግን ክሳብ ክንዘይ ምስጢራዊ ምኻን ንዓይ ኣይነፅረለየን ዘሎ ኣብ ሽግር ክየትወና ነስክፍት ኣለኒ
3: ኣነ ክሪኦ ከለኹ ቁሩብ ዝቕየር ዘሎ ኮይኑ ይስማዓኒ እዛ ስራሕ ካብ ዝጅምራ እታ ደድሕር ኮነሬል ምኻድ ጥራይ ዘይቋረፃ እዚኣ ድማ ክቋርፃ የብሉን ምክንያቱ ንዓና ስለ ተገድሰና
2: ንሱ ዳ ፅበቅ ኣለኻ ግን ክሳይ እንተገበርና ኸ
3: እንታይ እዩ
2: ብመንገዲ በዓልቲ ቤቱ እንተወደብና ይኹም የትርእዮ
3: ክኸውን ይኽእል እንዲ ግን ክገፍሐና እዩ ኮነሬል ሓደገኛ እዩ ቁሩብ ግዜ እንተበሊዑ መስመራትና ክበታትኹ ይኽእል እዩ
2: ሓቂኻ ኣለኻ ድሮኸማን ክንደይ ክሳራ ንህለ ውሪትና ንህለካ መፅ
3: ልክ ኣብ ሰዓቱ ርኢኻ ኣለኻ እዚ እውን ሓደ ካብቲ ለውጢ እዩ
4: መርሓባ ዓመታትና ደንጌዴ
2: ኣይ ደንጎሃን ልክ ዓብ ሰዓትካ መፂኻ
5: ብሄንቤን ምስ ፀናሕካ ዳ
4: ናብተን ዝለኣኽኩም ንንብረት ኣብፅ ሓቢለየን ሲ ብገዛ ገይረ የመፅ
5: ፅቡቅ
2: ትፈልጥ ርስቶም ማዕርክ እንደይ በሊሕን ትኩር ንምዃንካ ፈሊጥና ኢና መሳርሕትና ጌርናካ ዘለና ይርዳእካ ይምሽ
4: ሓቅኹም ይርዳእኒ
5: ኣጆኻ ርስቶም ሳላ ብልሕኻን ክእለትካን ገንዘብ ብገንዘብ ክትከውን ኢኻ
4: ይበሎ
5: እንካ መዚአን ተቐበለኒ ዶሞስካ እዩ
4: እውይ የቐኒለይ ኣብ ሰዓታ ረኺብካ ንበቃ ኣብ ሰዓታ ካብዛ ጭቕጭቕ ናይ ሰበይተይ ከማ ንዕርፍ

0: ዋ ሸዊታይ ዲክቲ
1: ወይ እዛ ኸዳን እዚኣ ክትገብር እያ ከለኹ ክፅቡቕ ትኾኒ
2: ፈቲኻያ ተሓጊስካ
1: ልክዕ ከምቲ መጀመርታ ክንምርኣ ከለና ዝነበርናዮ ልክዕ ከምኡ ኮይኮንኪ ወይ ተሓጉስኒ ዘለኺ
2: ርስቶም እዩ ደይቲ ቀደማ ካይዳኻ ስለ ዝሕርቐኒ ዝነበረ እየ እምበር ኣነ እውን ኮይፈትወከ እዩ ሕጂ ግን ሰብ ኣይኮንካ ኣለኢኻ
1: ብሓቂ ይሕግሰ ክለኹ
2: ከመይ ዘይሕጎስ
1: ኢደይ እዚአን ከዓ ደሞ ዘየን
2: ብሓቂ እውይ ተመስገን እሞ ካብ ሎምስ ረሃፅካ ክንበልዕ ክንጅምር ኢና
1: ዋ እንታይ ረሃፅ ሸውተይ ዋ ድራራይ ስራሕ ክንዲኺ
2: እዋይ ርስቶመይ መቸም ዋዛ ይምነወካን እዩ
1: ናኖ እንተዘይ ስርሒ ክክርዳእል ክኽእል እየ ምክንያቱ ካብ ዘለኽዮ ዝዓቢ ድራር ከዓ የለን
2: ርስቶመይ እቲ ካብ ሰብ ካብ ዘይጠቕሙካ ሰባት ተቐቢልካ ተምፅኦ ዝነበርካ ገንዘብ ዘይኮነስ ትዕበትንኣስ እታብ ረሃፅካ ስርሕካ ተገምፅኣ ገንዘብ ንስ ኣነዓይ ዝያደ ሓጎስ ትፈጥረለይ
1: እሱ ድኣ ፅቡቕ ኣለኺ ግን ኮነሬል ኮኑ ኣይጠቕመኒ ኮ እዩ
2: ንሱ ይጠቕመካን እዩ ዝጠቕሙካ ዞም ሕጂ ተላሊኻዮም ዘለካ ናይ ንግዲ መሳርሕትካ ሰባት እዮም
1: በዓል ሰሎሙን ማለት ክድዩ
2: እወሶም ስራሕ ፈጢሮም ኮዮም ደሞ ዝህቡካ ዘለዉ እቲ ባህርኻ ዘምፅዎ ምሕያሻት ገዲፍና ማለት እዩ
1: እወ እሱ ድኣ ፅቡቕ ኣለኺ ግን ሸወይተይ ንኮነሬል ስለምንታይ ትፀለ እዮም
2: ከይ ስራሕካ ስለ ዝበካ ቶቶካባይ ገይሩ ለማ ናይ ቀይርካ ወረ ንምንታይ ከም ዝበካ ክትፈልጥ ዶ ልዕሊ ኩሉ ኸ ንሱ መሃብ እንተቋሪፅዎስ ንስኻ እንታይ ኢኻ ክትከውን
1: ከምኡ ከ ኣባሎ እዩ ግን ይኣብየኒ ትብል እዮም
2: ይኣበይካዋ መሃቡ ንኮ ይረብርብ እዩ ንስኻ ነብስኻ ትኽኢልካ ግን ናፅነትካ ኣውጅካ ኣለኻ ማለት እዩ
1: እሱ ድኣ ፅቡቅ ኣለኺ ንዕና ይብል ንዕርፍ
2: ሓንቲ ነገር ግን ክነግረካ ምሽከማን በዓል ሰሎሙን ብዙሕ ፅቡቕ ነገር ገይሮም ኢልካ ምስኦም የስርሑኻ ይሓልዩልካ ብዘይ ዝኾነ መበገሱ ገንዘብ እውን ኣብዚ ኮንትሮባንድ ምስኦም የስርሑካ ኣለዉ ግን ንምንታይ እዮም ዝሕግዙካ ዘለዉ ማለት ይስ ርክብካ ክንፅር ኣለዎ
1: ርክብካ ምንፃር
2: እዋ ንምንታይ እዮም ዝሕግዙካ ዘለዉ ኪንዮ ስራሕ እውን ሰብኣይ ከም ትኸውን ገይሮምካ እንታይ ክትሕግዞም ከም ዘለካስ ክትፈልጥ ኣለካ ምክንያቱ ንነዊሕ ምስኦም ብስራሕ ክትቅፅል ተደሊኻ ርክብ ክንፅር ኣለዎ ርክብ ተነፂሩካ ብኣስ የለን ማለት እዩ
1: ካልኣት ብኣሶ ግን ዓቂ ኸኺ ርክብ ክንፅር ኣለዎ
2: እንተነፂሩ እንታይ ክትሕግዞም ከም ዘለካ ትፈልጥ ኢኻ ክምልኡ ኢልካ ጥራሕ ደይኮነስ ክትመላለዩ ኢኹም ማለት እዩ ሓራይ ንዕና ይበል
1: ሓራይ
3: እዚ ብፍፁም ክኸውን ኣይነበሩ ኮነሬል ተፃዊትለና እኳ እዩ
4: ስማዕ ንዶ እንታይ ዝወፅእ ሓበሬታ ኣሎ እዚ
3: እሱ እንዲ ዳኣ ገሪምኒ ዘሎ ስጋብ ሕጂ ዝወፅእ ሓበሬታ የለን
4: ተፃዊቶም ኢልና ኣንተ ስዕድ ክተሓዘካ ማለት ኮ ክልተ ሞት እዩ ሰብ ኣኽሲሮምና ብኸመይ ግን ክፍለጥ ተኻኢሉ ትብል
3: እንታይ እሞ ክንብል ኢና ኮነሬላ መርበብና እቲ ሓደ ስጉምቲ ይቕድመና ምህላው እዩ ትፀገም
4: ስማዕ ሰሎሙን ሕጂ እውን ዝኸፍአ ሳዕበን ከየምፅእ እንከሎ ብቕልጡፍ ዝእልየሉ መንገዲ ክፍጠር ክኽእል ኣለዎ
3: እወ ሕጂ እቲ ግዜ እታ እንኳ ኣማራፂትና ግን ብመንገዲ ርስቶም ጥራይ ክትከውን ዘለዋ
4: ሕራይ ፅቡቕ ግዜ ኸይወሰድና ንወድእ ምሕባር ይገድሰና ድዩ
3: ከከም ኩነታቱ ግዜ ርኢና ንውስኖም ውሳነታት ግን ክህልውና ይኽእሉ እዮም
4: ፅቡቕ
1: ከመይ ውዕልኩም
3: መርሓባ ርስቶም
4: እንታይ ጌርካ ወዲእካ ዶ
1: እዎ ፅቡቕ እንታይ ደኣ ድሓን ዲኹም ገጽኩም ፅቡቕ የለን ማለተይሲ ከምዚ ዝኾነ ዝተታሕዘና ንብረት ገለገለ ኣሎ ድ
3: ኣጆኻ ዝተታሕዘና ወል ሓንቲ ንብረት የለን
1: ድዒ ኣነ ደኣ ከምዚ ክብልብል ኢልኩምኒ ኢለየ እንታይ ደ ክብለኩም ደለ ኣነስ ክሓተኩም እንዲ ደለ
3: ፀገም የለን ድላይ ክሓተተና
1: ርክብናስ እንታይ እዩ
4: እንታይ ማለትካ እዩ
1: ርክብናስ እንታይ እዩ ርክብ እንድሕር ነፂሩስ ዝኾነ ባእሲ የለን ማለት እየ
3: ናይ ኣሕዋትን ናይ ስራሕን ርክብ እዩ ዘለና እንታይ ሓዱሽ ዝተፈጥረ ነገር ኣሎ ድ
1: እንድዒ ኣነ ከምዚ ገለ ነገር ዝደለኹም ንገለ ኮይኑ ይስማዓኒ ዘሎ ማለተይሲ ንዓይ እንዲ ተሰሚዕኒ ንዓኹም ተዘይተሰሚዑኩም ግን ፀገም የለን ሓቂ ትሓሽ
3: እቲ ሓቂ ዲኻ ክትፈልጥ ደሊኻ
1: እንታይ ኣሎ ዲኻ ሓቂ
3: ርስቶም ካብ ሎምን እንዳሓር ናይ ኮንትሮባንድ መሳርሕቲ ዘይኮንና ናይ ዕላማ መሳርሕቲ ኢና ክንከውን
1: እንታይ ከመይ ማለትካ እዩ
3: ርስቶም ንሕና ነጋዶ ዘይኮንና ተቓለስቲ ኢና
1: እንታይ ተቓለስቲ
3: ኣይትሰንብድ ንስኻ እውን እንተስ ብፍላጥ እንተስ ብዘይፍላጥ ኣብቲ ቓልሲ እጃምካ ክተበርክት ኢኻ ፀኒሕካ
1: እዋ
3: እዚ ኩሉ ብኮንትሮባንድ ክተመላልሶ ዝፀናሕካ ንብረት ንሜዳ ይኽእልኣ ክፀኒሑ
1: እንታይ ኹም ትዛረቡ ዘለኹም
4: ስምዓኒ ሞ ብፃይ ርስቶም
1: ኣነስ ኣብዚ ከለኹስ ይቃለስ ኣለኹ ማለት ድዩ
4: ቃልሲ ግዜን ቦታን ኣይፈልን እዩ
3: ድሓን ርስቶም ዘረባ ናይ ሕፅር ክነብሎ ብሓደ ዓብ ጉዳይ ክንዘራረብ ስለ ዝኾንና ልክዕ ሰዓት 4 ኣብዛ ቦታ ንራኸብ ክትከይድ ትኽእል ኢኻ።
1: ሕራይ ከይደበሉ
4: ስማዓን ንረሰሎሙን ምስዚ ምስ ኮነዳል ዘለዎ ቅርበት ኣብ ግምት እቲኻስ ነዚ ሓሲብንያ ዘለና ነገር ክተግብሮ ይኽእል ዩ ዶ ትብል?
3: ኣይትጠራጥር በረ ካበይ ድዩ ብዚ ደረጃ ዝበፂሑ? ነዚ ንኽትግብር ፀገም ዝበሃል የብሉ ንኺድ ማ እ
5: እንታይ ፀጉም ኢታዝ ከምታ ዝመርክዋ ሰጥለ ህወተይ ከይገብር ሲ ባዕላይ ኣብ ፀገም ክኣቱ ብምንታይ ጠፊእ ክብላታ
2: ኣንተ እትኻ ኹን ከተሸቃሸቕ ከመትካ
5: ኣ ክንበልዕ ክንብልሲ ክንብላዕ እንታይ ሓደጉ እዩ ንታዝ
2: እንታይ ኻ ኹንጋ ወረ መን ይረኺበካ
5: ስራሕ ኣቋሪፂ ኣለኹ።
2: እንታይ ኢልካ?
5: ካብ ፅባሕ ስራሕ ከቋርፂ የብለ ከለኹ
2: ወይ ኣነ ዘይሓልፈለ ወኣንተ ኮይኑ ኢልካ
5: ንዓይ ኣብዘየድልየኒ ስራሕ ክእትውን ይደል ኣለው
2: እዞም መሳርሕትኻ
5: ወ
2: ንዓኻ ዳ እንታይ እንዳበልዮም ኣብ ካልእ ስራሕ ዘእትውኻ
5: ሕማቕ ኣጋጣሚ ኮይኑ ሕፅር ብዝበለ ግን ኣነ ካብ ፅባሕ ነዞም ሰባት እዚኦም ጠቕላላ ክረኽቦም ኣይደለን እየ ምክንያቱ ኣነ ዘይደልዮ ነገር ክገብር ይሓትን ኣለው።
2: ፀቐል በጃኻ ካልእ ሰብ ከማን ከይሰምዓካ ወረ ንዓኻስ ካብ ስራሕ ወፃእ ካልእ እንታይ ስለ ዝፈልጡልካ ዳ እዮም ዝሓትኻ
5: ሕጂ ከማን ዘኪር እየ ድሃይ ግን ድሃይ ኣቦይኑ ከማን ሓቲቶም ንነይሮም እዮም
2: እሞ ዝማድናዮም ካብ መጀመርቲእውን ኮ ጠርጢረ ነይረ እዩ ካብ ዜሮ ተበጊሶም ስክንዲ ዝክሕግዙን ኣይክእሉን እዮም።
5: ኣንቲ ሰብ ንስራሕ እዮም ደልዮምኒ ንፅባሕ ከዓ ቆፂሮምኒ ኣለዉ ኮየ ዝብለክ ዘለኹ
2: ስራሕ ዳኣ ምሽ ትሰራሕ ኣለኻ
5: ኣንቲ ካልእ ስራሕ ንዓኸ ዘይርዳእክ ነገር ኣሎ
2: እሞ ክትነገረ እንዲ ካደይ ደለካ ኮንካ እንታይ ካ ትብለ ኣለካ ሕጂ ስከ መወዳእቱ
5: እንታይ ክብለክ ዳ ይዕልለክ ኣለኹ ናይ ኮነደል ሰዓት ክትኣክል የፅበ ዘለኹ እምበር ከይደ ንዑ ክነግሮ እየ
2: ንዑ ዳ እንታይ እዳበልክ ክትነግሮ መናገር ትኻዲ ኮይኑ
5: ብሓደ ክንከቶም ናብቲ ቆፀራ ምስኡ ክመኻኸር
2: ኣንተ ሓይምካ ዲኻ
5: ኣንቲ እተ ክሓምም ስኽ እንደበል ነዞም ሰባት ኣይፈለጥክዮም ዘለኽ ንስኺ
2: ትማኸር ድሕር ኮንካ ምስኦም ምስተመሕዋትካ ዘይትመኻር ወይ ከዓ ልዕሊ ዓቕመ እዩ ትብሎም። ስማዕ ምሕጋዝ ዝተተረፈካስ ኣፍካ መሓዝ ስቕ ምባል ከዓ ክትፅን
5: ስቕ ኣይብልኒ ሰብኣየ ናይ ሰብኣይ ነገር ካብ ዓለይ ክውስን እየ ክትፈልጥ ዘለኪ
2: በልዛ ነገር እዚኣ ዋዓላሞ ኣነ ንስኻን ካብ ፅባሕ ብሓደ ተለና ክትርኢ ኢኻ
5: ትፈልጡ እዮም ዲኽ ነዞም ሰባት
2: ይፈልጦምዎ ንስኻ ሰብኣይ ክትከውን ስረ ዘዕጠቑካ ሰብ ውዕለትካ ምዃኑ ንፈልጥ

0: እኮ ስራሐይ ብግቡእ የስራሕ ኣሎም ነረ ሕጂ ግን ካብቲ ቐንዲ ስራሕና ወፃኢ እዮም ዝሓትኑ ዘለዉ
1: ወይ ኣነ ኣንታ ተማሓይሽካ ነበልጉስ በቃ ንድሕሪት ክትምለስ ኣነ ንስኻን ብሓደ ክንቅፅል ትደልዲኻ ሓፃር
0: እንተ ቐቲሎም ንዳኣ ከመልና ሓንሳ ክንቅፅል
1: ኣታ ንዓኻ ዳኣ እንታ ክቐትሉልካ ኣነ ዝበልክዋኻ ምግባር ድሕር ከም ዘይብል ትፈልጥ ኢኻ እዛ ነገር እዚኣ ዋዓላ እሞ ኣነ ንስኻን ብሓደ ዘለና ክትርኢኻ
0: ኩሉ ሓደ ንዓይ ደይንሶም ሲ ኣነ ብዘይፈልጦ ሂወት እትዮም ሂወተይ ክሕልፍን እዮም ተሓስቡ ዘለዉ ኩሉ ሕልፈት እዩ ከይደ ኣለኹ ኣነ
1: ርስቶም ኣታ ርስቶም ስምዓኒ
2: ጌታየ ቢሮ ቤት መጽካን ነይረ ሎሚ ኣገዳሲ ዝኾነ መረጃ መጺእና ኣሎ
3: ጎሽ ምን ዓይነት መረጃ
2: እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ኣብዚ ከባቢ ክልተ ወንበዴታት ከም ዘለዉ ተጨባጭ ዝኾነ መረጃ ሂቦምን ኣሎ
3: ምናልባት ግን መጻወድያ ከይከውን መከታተል ኣለብህ
2: ደና ን ኣብ ግምት ኢትና ንከታተሎም ኣለና
3: እርምጃ መውሰድ ኣለብህ ኣብዝሓፀረ ግዜ ኣብ ትሕቲ ቁፅፅርና ክንእትዎም ክንክእል ኣለና
2: እሺ እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ንወላዲት ሃገርና ይቅረታ ሃቲትና ክንምለስ ኢና ይብሉ ኣለዉ ከመይ
3: መረጃኦም ወዲኦም ድዮም
2: ኣው ጨርስዋል
3: እንደሱ ከሆነ እንደ ተለመደ ኣስወግዳቸው ጠርሻ ኣለው መሄድ ትችላለ
2: እሺ ጌይታ
4: ኮነሬል
5: ከመልና
3: እንዴ ርስትየ ደና ይደለህም እንዴ
5: ኮነሬል ንእሽተይ ዘረባ ነራትኒ
3: እሺ ተናገር ምስጢር ኣላ ይደ
5: ኣው
3: ምስጢር ናይ ምንታይ ምስጢር
5: ምስጢር ኣሕዋት
3: ርስትየ ኣይዞ ወንድሜ ንገረኝ ስ ኣይዞ
5: እሺ ምን
3: ርስትየ ኣይዞ ኮነሬል ኮነይ ኣይዞ
5: ኣው ኮነሬል
0: በጃኹም ኮነሬል ሰበይተይ ክትፈትሓ ንደልያ በቃቹ
3: እንዴ
0: በቃቹ
3: በቃ
0: በጃኹም ጓት ኮነሬል በጃኹም
3: ርስትየ በቃ እሱ ነው ምስጢሩ
5: ኣው
3: እሺ ተነስ ኣይዞ
5: በጃ
3: ኣንተ ኮ ወንድነ ለምን እንደዛ ትኾናለ
0: ሽግር እንተተደረበ ብዙሕና
3: ዳህንዳህን ኣይትጨናነቅ ኣይዞ ኣንተ ኮ ወንድነ
5: ኣው
3: እንካ ሞዚ እዚ ሃገዝ ኮነ
5: ኣመሰግናለ ጓት ኮነሬል ኣመሰግናሎ
3: ኣይዞ ሕጂ ስራሕ ኣለ ንክከይድ ድሃር ክንራከብ ኢና ኮፍ ኢልና ክንእልል ኢና ምሳህ ንበል ኣለ
5: እሺ
3: ደናዋል
5: ደናዋል ኣተስኸና ብሩኽ ዲኻታ ምሳህ እንበል ኣለን ክእልካኒ ወደ ኸይዶ ክነጉረ
6: ርስቶም ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ ንኻልኦት ግን ከምስኻ ትብሎ ኣይኮነን ቀታል እዩ ክእለ ጥራይ ዘለዎ

0: አዎ ቆንጂዬ፣ እንዴት ነሽ?
1: ኮነሪዬ፣ ደህና ነኝ። አንተስ እንዴት ነህ?
0: ደህና ነኝ። ታዲያ ተዞር የታለች?
1: ወጥታለች፣ አሁን ትመለሳለች።
0: የዘርዬ ልጆች እኮ ምርጥ ናቸው። በተለይ አንቺ ነስቲ።
1: እሺ ኮነሪዬ።
0: አንቺ
1: ርስቴ የመጣ በል ተጫወቱ።
0: ቆንጂዬ፣ ለዘበኞች ደግሞ ቢራ።
2: ኮሎኔል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ!
3: እንኳን ደህና መጣ ርስትዬ። ናስቲ ቁጭ በይ።
2: ተንጌዴ፣ አዎ ድብርብር ልንጽን ይሁ። በቃ ምስሐቅ ይደልለሁ አሰቀኝ። ከስሐቅ ካጥረዴ ኮንኩሲ ወረ ብስሐቅ ቀትለከ
3: ኮም የዝደል ዘለሁ።
2: አይ ኮሎኔል፣
3: አንተ እኮ የሰው ቀመም እኮ ነህ። ብጣሚ ደስታ የካትፈጥር እንዴ ታይኮን ካቀጥቀጥ ብላላ
2: ቆርቆር የብለንሎ
3: በዚህ ፀሐይ
2: ውሽጠ ይበረት ኮይንኒ።
3: አይዞ ስራ ረክ ይበልካሎ።
2: እንታ ዓይነት ስራ ረክ ይኮለ ይጓት ኮንሬ
3: ኣውርስትዬ ወንበዴታት ቀቲለ ኣብ ምርምራዊ ኢለ ክመፅእ ከለኩ ናትካ ስራ ንኣይ ምስሓቅ እዩ። ኣነ ድሞ ይከፍለካ ደርፌስ ትክእል እንዲኻ
2: ኣዎ
3: ማሲንቆስ
2: ይትብትባ እምበር
3: በቃ ኣዝማር ይሁነልኝ።
2: ግን ስራሕ እኮ ርኺበ ኳት ኮንሬል
3: ካብዚ ናተይ ዝቀልል
2: ካብ ናትካ ይኸብድ እዩ። ኣዝዩ ከማን ይኸብድ ክፍሊት ከማን የብሉን።
3: ኣንተ እኮ ብስሓቅ ቅጥቀት ለኒ ኢካ ደሞ ክፍሊት ዘይብሉ ስራሕ እንታይ ዓይነት ስራሕ እዩ
2: ትስራሕ ዶ?
3: አንተ እኮ ቀልደኛ ነህ። ሽጉጤ ማእስ ወሲድከ። አምጣው በእሳ ጨወታ ያለው ሀባስቲ
2: ቀልደኛ ነ ሕጂ ግን ኣክል
3: እንታይ ትገብር ኣለኻ?
2: ኮፍበል ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ መስሓቀን ኣይኮንኩ
3: ርስቲ ለእኔ ሽጉጥ
2: ፈትወከ ትዝጣዕመ ሰብ ንስኸ ኸንዓ ልዕሊ ዕላማ ዝስርዕ ነገር ግን የለን።
3: ረ ርስትየ፣ ኧረ ብናት፣ ኧረ ብወንድ ልጅ ያምነካ ኮን ረ እንታይ ካ ትደሊ
2: ጅግንነት

እዚ ሰላምታና ተቐብሉ ፈንውና ብምክታል ትርከቡ ዝበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈርዓን ኣኺሉ ሎም ሓሙስ 17 መስከረም ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብህሩ ዝዕዱ ምስኻትኩም ፅንሕ ሚካኤል ሓድጎ ፈለማ ግሚቀነጡታት እፍልም ላዕሉ ዋሂሉ ከኤርትራ ምስ ሚኒስትር ንግዲ ስዑድያ ኣብ ንግድን ወፍርን ዘትዩ መደባት ወድቃዊ እዩ የበልዩ ምምስራት ቤት ትምህርቲ ሰውራ ሎሚ ብወግዒ ተኸፊዱ ኣብ ዞባ ዓንሰባ መደባ ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ብኑ ዞባ ኣስማት ብወግዒ ተኸፊቱ ኣብ ዜናታት ወፃኢ ሩስያ ፀጥታ ጠፈር ምውሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊፃ ሊትዌንያን ፍረንስታን ኣብ ግዛት ሊትዌንያ ሓበራዊ ወታደራዊ ልምምድ ኣካይደን ኣብ ወሽመት ቃዛ ብደብዳቢ እስራኤል ተሃስዩ ፀንሐ መንበሪ ህንፃ ብምፍራሱ ልዕሊ 20 ሰባት መይቶም ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህወትን ሚኒስትር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሚኒስትር ንግዲ ስዑድያ ዶክተር ማጂድ ቢን ዓብደላ ኣልቃሰቢ ኣብ ምድንፋዕ ዝምድናታት ዘትዩ እቲ ትማሊ ኣብ ሰዓታት ድሕሪ ቅትሪ ኣብ ርያድ ዝተኻየደ ርክብ ባውሩ ኣብ ምምዕባል ንግድን ወፍርን ዘተኮረ እዩ ነይሩ ላዕለዋይ ልኡኽ ኤርትራ ብ15 መስከረም ምስ ምክትል ሚኒስትር ጉዳያት ወፃኢ ወሊድ ኣልኸርጂ ብ14 መስከረም ድማ ምስ ላዕሎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ማለት ኣራምኮን ተመሳሳለ ርክባት ኣካይዱ ነይሩ እዩ ኣብቲ ርክባት ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ከም ተዘርበ እቲ ዝበፅሓና ሓበሬታ ኣፍሊጡ ናብ ካል ዜና ምስንሰግር ኣብ 1976 ዝተመስረተት ቤት ትምህርቲ ሰውራ ኪኖ ኣካዳማዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡ ውን ኤርትራዊ ክብርታት ኣብ ምስጋር ምስራ ፅንዕ ዕዙዝ ኣበርክቶ ከም ዝገበረ ዝፍለጥ እዩ ንዝኽሪ 50 ዓመት ምምስራታ ዝምልከት መደባት ሎሚ ኣብ ኣስመራ ብወግዒ ተኸፊቱሎ ወኪለሪና ዳንኤል ወልዱ ዘዳሎ ፀብጻብ ኣሎ ያሲን ሳልሕ

0: መደባት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ሎሚ 17 መስከረም ኣብ ኣስመራ ኣዳራሽ ምምሕዳር ዞባ ማእከል ብስእላውን ንዋታውን ምርኢት ተጀሚሩ ኣብቲ ሚኒስትራት ዝርከብዎም ላዕለዎ ሰብ ስልጣን መንግስትን ግንባርን ዝተረኽብሉ መኽፈቲ ስነ ስርዓት ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳላሕ ነቲ ቅብኣታት ካርቱናት ስእልታትን ንዋትን ዘጠቐልል ምርኢት መሪቑ ከፊትዎም እቲ ምርኢት ምስ ሚኒስትሪ ዜና ብምትሕብባር ዝተዳለወ ንዝተፈላለየ ህወት ቤት ትምህርቲ ሰውራ ዝገልጽ 260 ስእልታት ኣብ ሃገራዊ ቤተ መዘክር ተዓቂቡ ዝፀንሐ ብተምሃሮ ቤት ትምህርቲ ሰውራ ዝተሳእለ 25 ቅብኣታት 25 ካርቱናት 9 ሓደስቲ ቅብኣታት ከምኡውን ስታስቲካዊ ሓበሬታ ቤት ትምህርቲ ሰውራ ዘርኢ 7 ሰንጠረጃት 2 ካርታታትን ዝተፈላለየ ንዋትን የጠቐለል ኣቦ ወንበር ኮሚቴ ስነዳን ዜናን መደባ ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣቶ ቶምቦሳ ኣስመላሽ ነርና ኣብ ዝሃቦ ሓበሬታ እዚ ስእላውን ንዋታውን ምርኢት ክሳብ 25 መስከረም ንህዝቢ ክፉት ከም ዝቕኒ ሓቢሩ ኣብ ውሽጢ ሃገርን ወፃእን ዝካየድ ዘሎ ፅምብል ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ሙዚቃዊ ኮንሰርት ስፖርታዊ ውድድራት ከምኡውን ሴሚናራትን ሲምፖዚየምን ዘጠቓልል ኮይኑ ክሳብ 20 መስከረም ክቕፅል እዩ ቤት ትምህርቲ ሰውራ ኣብ እዋን ሓርነታዊ ቃልሲ ብ1976 ኣብ ሳሕል ከም እተመስረተት ይዝከር
1: እዚ ከምዚ ኢሉ እንከሎ ኣብ ዞባ ዓንሰባ እውን ነቲ ዝኽሪ ዝምልከቱ መረባት ማል 16 መስከረም ጀሚሩ ኣሎም ፀብፃቡ ወኪል ሪና ኣልማዝ ወልደ ገብርኤል ኣዳልያቶላ ይስዕብ
2: ሰውራ ኤርትራ ኣብ መፋርቅ 1970ታት ጎንጎንቲ መሬትን ህዝብን ሓራ ንምውፃእ ዘካይዶ ዝነበረ ፃዕሪ ንመጻኢት ኤርትራ ዘእምትን ኣርሒዕካ ናይ ምጥማት ትኽእሉ ዘጉልሕን ዘገርም ውሳነ ወሲኑ ምምስትራት ቤት ምርስ ሰውራ
3: ኣብ ዞባ ዓንሰባ መደባት ዝኽሪ 50 ዓመት ምምስትራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ16 መስከረም ኣብ ሓውሲ ከተማ ኣስነዳ ንኡስ ዞባ ኣስማት ብልዑል ድምቀት ተኸፊቱ ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብድላ ሙሳ ዝኸፈቶ ስነ ስርዓት ኣብ ቤት ትምህርቲ ሰውራ ተማሂሮም ኣብዚ እዋን እዚ ኣብ ዝለዓለ ደረጃ ዝርከቡ ኣብነታውያን መንእሰያት ብምኽንያት እቲ ፅምብል ንዝተተኽለ ሽግ ወሊዖም ወኪል ኣመሓዳሪ ንኡስ ዞባ ኣስማት ኣቶ ኢብራሂም ማሕሙድ ኣብ ዘስምዖ ቃል ቤት ትምህርቲ ሰውራ ካብ ኩሉ ኩርናዓት ሃገር ካብ ግፍዕታት ፀላ ኣምሊጦም ንዝመፁ ዜጋታት ኪንዮ ኣካደሚያዊ ፍልጠት ፍቕሪ ሃገርን ህዝብን ከምኡውን ኤርትራዊ ክብርታት ኣብ ምስግጋርን ምንፅብራቕን ዕዙዝ ኣበርክቶ ከም ዝገበረት ገሊጹ ሓላፊ ትካላት ትምህርቲ ንኡስ ዞባ ኣስማት መምህር ኢብራሂም እኩድ ብወገኑ ካብ 1981 ኣብ ጃኒ እምበልዳይ ኢምቢሬ

0: ትን ኣስማጥን ዝተኸፍታ 4 ኣብያተ ትምህርቲ ሰውራ ብ38 ደቂ ኣንስትዮ ዝርከብኦም 273 ተምሃሮ ኣገልግሎት ከም ዝጀመራ ብምግላፅ ኣብዚ እዋን እዚ ቁፅሪ ኣብያተ ትምህርቲ ናብ 54 ክብርኽ ንከሎ መጠን ተሳታፍነት ደቂ ኣንስትዮ ድማ ካብ 11,000 ተምሃሮ 41.5% በፂሑ ከም ዘሎ ሓቢሩ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞብዓን ሰባ ኮሎኔል ክብሮም ንርኣዩ ድማ ምምስራት ቤት ትምህርቲ ሰውራ ህዝባዊ ግንባር ኣብ ትሕቲ ዝኾነ ይኹን ኩነታት ንትምህርትን ንቕሓትን ከም ዝቐድም ህያው ኣብነት ከም ዝኾነ ኣርክሬ መረብ ብካርኒቫል ነበርቲ ከምኡውን ጉጅለ ባህሪ ቀያሕቲ ዕንበባን ፊቶራርን ካልኦት ስነ ጥበባውያን ብዘቕረብዎ ነቲ ኣጋጣሚ ዘንፀባርቕ መሰናድኦታት ደሚቑ ነይሩ።
1: ምምስራት ቤት ምህርቲ ሰውራ እምበኣር ሓፋ ሽንቃሕ ይወደብ ይተዓጠቕ ዝብል ንፁር መትከል ህዝባዊ ግንባር ብግብሪካ ምንፅብራቅ ሓሊፉ ነዚ ሎሚ ተበፂሑ ደሎ ደረጃ መሰረት ከም ዝኾነ ዘይከሓድ ሓቂ እዩ። ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ምሳላይ ኤፍሬም ተስፋ ብርሃን ኣልማዝ ዝወልደ ገብርኤሌ ካብ ንስ ዘባ ኣስማጥ ኣስነዳ።
2: ነመስክነኪ ጋዜጠኛ ኣልማዝ ወልደ ገብርኤል። ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ንኣብነታውያን ገዳይምን ደቂ ኣንስትዮ መምሃራና ተባቢዑ ነቲ ኣብ ከተማ ጊንዳዕ ዝተኸደ ስነስርዓት ዝተኸታተለ ወኪል ሪና ኢብራሂም ነፋዕ ፀብፃበሉ ይኽልና ኣሎ ፎርቱና ዓንዶም ከተቕርብ እያ።
3: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ካብ መላእ ዞባን ዝተዋፅአ 63 ገዳይምን ኣባላት ቤት ትምህርቲ ሰውራን መምሃራን ርእሰ መምሃራንን ሱፐርቫይዘራትን ኣተባቢዑ ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃን ዝተረኽባሉ ብ15 መስከረም ኣብ ጊንዳዕ ዝተኻየደ ስነስርዓት ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን ኣብ ዘስምዖ ቓል ኣብቲ ዞባ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተገብረ ገዚእ ፎፍሪ ቁፅሪ ትካላት ትምህርቲ ካብ 28 ናብ 826 ከም ዝዓበየ ከምኡ ውፅኢቱ ድማ ቁፅሪ ተምሃሮ ካብ 19,000 ናብ ልዕሊ 97,000 ብዝሒ መምሃራን እውን ካብ 150 ናብ 3,900 ከም ዝዓበየ ብምግላፅ ንተራ ደቂ ኣንስትዮ መምሃራን ኣብ መስርሕ መምሃርን ምስተምሃርን ምምልማል ሓደስቲ ወለዶታትን መጊሱ። መምህር ረሽድ ኣስዒቡ ተሸለምቲ ብቁፅሪ ውሑዳት ይኹና እምበር እቲ ናይ ምትብባዕ መደብ ምጅማሩ ብእወታት ዝረአ ምዃኑ ብምጥቃስ ኩለንትናዊ ሞያዊ ዕቤት ደቂ ኣንስትዮ ምብራኽ ካብ ቀዳምነታት መደባት ሚኒስትሪ ትምህርቲ ከም ዝኾነ ገሊጹ። ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ብወገና እቲ ናይ ምትብባዕ መደብ ምስ ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ምክያዱ ድርብ ፅምብል ከም ዝኾነ ብምሕባር ምሕያል ደቂ ኣንስትዮ ኣብ ኩሉ ፅላታት ክድፋኣሉ ፀዊዓ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ኣብ ኣገልግሎት ትምህርቲ ተሳትፎን ተወዳዳርነትን ደቂ ኣንስትዮ ንምብራኽ ብዝሓየለ ክስራሕ ምፅንሑን ዝምስገን ዓወታት ከም እተመዝገበን ብምግላፅ ምትብባዕ ብሉፃት ተምሃሮን ኣብነታውያን መምሃራንን ሞራል ዘስንቕ ብምዃኑ ብውጥን ከም ዝስርሐሉ ኣብሪሃ። ኣብ መወዳእታ ነተን ኣብነታውያን ደቂ ኣንስትዮ ናይ ገንዘብ መዳልያን ወረቐት ምስክርን ሽልማት ተዓዲሉ።
2: ኣብ ዞባታት ተዋፅኦም ኣብ ኣስመራ ንክሪ ተዋርሕ ብቴክኖሎጂ ኮምፒዩተርን ኣርትዖ ድምፅን ዝሰልጠኑ 37 ኣባላት ሃገራዊ ማሕበር ዓይነ ስውራን ኤርትራ ብ16 መስከረም ተመሪቖም። ኣብ ሃገራዊ ማሕበር ዓይነ ስውራን ሓላፊ ክፍሊ ሞያውያን ኣቶ ክብሮም ገብረኣብ ኣብ ዘስምዑ ቃል እቲ ስልጠና ምቕፅልታ ናይቲ ሞያዊ ዓቕሚ ኣባላት ንምዕባይ ብማሕበር ዝካየድ ስልጠናታት ከም ዝኾነ ብምጥቃስ ኣብ ዕለታዊ ንጥፈታት ሰልጠንቲ ኣዝዩ ኣገዳሲ ከም ዝኾነ ሓቢሩ። ኣብቲ ማሕበር ሓላፊ ስነ ፍልጠትን ቴክኖሎጂን ናቶ ኢስያስ ተስፉ ብግድዩ ዓይነ ስውራን ብቴክኖሎጂ ተሓጊዞም ኣብ ዝተፈላለያ ቤተ ፅሕፈት ተመዲቦም ዝምስገን ዕዮ የሰላስሉ ከም ዘለዉ ብምግላፅ ንዓወት ናይቲ ስልጠና ኣበርክቶ ንዝገበረ ቤት ፅሕፈት ሓለቓ ጥቕላል ስታፍ ሚኒስትሪ ምክልኻል ኣመስጊኑ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ መምዕባል ዓቕሚ ሰብ ኣቶ ጴጥሮስ ሃይለማርያም ኣብ ዝሃቦ መዛዘም ቃል እቲ ስልጠና ምስቲ መንግስቲ ንስንኩላን ዜጋታት ዓብዪ ቆላሕታ ሂቡ ዝገብሮ ዘሎ ገዚፍ ወፍሪ ዓይነ ስውራን ኣብ ዝተዋፈረሉ ስራሕ ዕዙዝ ኣበርክቶ ይገብሩ ከም ዘለዉ ብምጥቃስ ሚኒስትሪ ምክልኻል ንዝገበሮ ምድጋፍ ኣመስጊኑ። ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ሮየር ቲቪ ይቕፅል ኣሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ሩስያ ፀጥታ ጠፈር ንምውሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊፃ። እዚ ዝተሓበረ ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ብ15 መስከረም ንፈለማ እዋን ድሕሪ ምእማና እዩ። እቲ ስጉምቲ ኣብ መንጎ ሃገራት ውድድር ብምፍጣር ፀጥታዊ ስጋት ከም ዝዕቢ ዝጠቐሰት ሩስያ ንፀጥታ ጠፈር ዝምልከት ዝተበፅሐ ኣህጉራዊ ውዕል ክኽበር ፀዊዓ ቻይና

ነዚ ኣሜሪካ ትወስዶ ዘላ ወተሃደራዊ ስጉምቲ ከም እትቃወሞ ኣነፂራ ኣላ። ኣሜሪካ ኣብ 219 ሓድሽ ኣሃዱ ጠፈር ድሕር ምቓማ ኣብቲ ፅላት ገዚፍ ወፍሪ ክትገብር ከም ፀንሐት እዩ ዝግለጽ። ፀጥታ ጠፈር ምውሓዝ ዝዓለመ ኣሜሪካ ሩስያን ቻይናን ዝርከቦ ኣህጉራዊ ውዕል ኣብ 1967 ከም እተፈረመ ጸብጻባት ይረዱ። ሊትዌንያን ፈረንሳን ትማል 16 መስከረም ኣብ ግዛኣት ሊትዌና ሓበራዊ ወተሃደራዊ ልምምድ ኣካይደን። እቲ ብቐጥታዊ ተኽሲ ዝተሰነየ ልምምድ ኣካልቲ ወተሃደራዊ ዝምድነ ንምድንፋዕ ዘካየዶ ነጥፈታት ምዃኑ ካ እንተገለጻ ንሩስያ መልእኽቲ ንምትሕላፍ ዝዓለመ ክኸውን ከም ዝኽእል ወተሃደራውያን ተንተንቲ ይምቶ። ኔቶ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ኣብ ዞባ ባልቲክን ኖርዲክን ንዝርከባ ጎረባብታ ዝኾና ኣባላቱ ክዕጥቕን ወተሃደራዊ ልምምድ ክውድብን ጸኒሑ ኣሎ። እዚ ከምዚ ኢሉ እንከሎ ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕባር ካብ ሩስያ ክምጽን ዝኽእል ስጋት ኣብ ምምካት ዝዋፈር ኣህዱ ሓይሊ ባሕሪ ከም እተቐውም ሓቢራ። እዚ ሓድሽ ወተሃደራዊ መደብ ንሓሙሽተ ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን፣ ሽወደንን ከምኡ ውን ንሰለስተ ሃገራት ባልቲክ ማለት ላቲቪያ፣ ሊትዌንያን ኢስቶንያን ከም ዝሓቁፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡ ኣሎ። ነቲ ወተሃደራዊ ምንቅስቓሳት ትከታተሎ ከም ዘላ እትገልጽ ሩስያ ሃገራት ባልቲክን ኖርዲክን ጸጥታ መብራቕ ኤሮጳ ካብ ምዝራግ ክሕየባ ኣተሓሳሲባኣላ። ኣብ ወሽመጥ ቃዛ ብደብዳብ እስራኤል ተሃስዩ ዝጸንሐ መንበሪ ህንጻ ብምፍራሱ ልዕሊ 20 ሰባት ከም ዝሞቱ ማዕከናት ዜና ኣቃሊሐን። በቲ ኣብ በዓል 5 ደርቢ ህንጻ ዘጋጠመ ሓደጋ ሁስያ ዝርከቦም ልዕሊ 50 ከም ዝቆሰሉ ዝሓበሩ ሰብ መዝቲ ወሽመጥ ቁፅሪ ምውታት ክዛይድ ከም ዝኽእል ኣሚቶም። ኣብቲ ህንፃ ዝበዝሑ ቆልዓ ሰበይቲ ዝርከብዎም ልዕሊ 100 ተመዛበልቲ ይቕመጡ መንባሮም ተፈሊጡ ኣሎ። ኣብ ወሽመጥ ቃዛ ብደብዳብ እስራኤል ዝተሃስዩ ልዕሊ 400 ህንፃታት ሓደጋ ምፍራስ የንፀላልዎም ከም ዘሎ እዩ ዝግለጽ ዘሎ። ብመሰረት ጸብጻብ ውድብ ሕብራት ሃገራት ኣሳት 800 ትሕተ ቅርፂ ወሽመጥ ቃዛ ብመጥቃዕታት እስራኤል ከም ዝዓነወ ተፈሊጡ። ሴኔጋል ኢጣልያዊ ኩባንያ ኢንን ትማል 16 መስከረም ኣብ ምዕባል ጽላት ፀዓት ዘተኮረ ናይ ምርዳእ መዘክር ከም ተፈራሮም ገሊፆም። እቲ መዘክር እቲ ኩባንያ ኣብ ገማግም ማያት ሴኔጋል ኣብ ዳሳስን ዕደና ጋዝን ነዳድን ወፍሪ ክገብር ዝኽእል ምዃኑ ተገሊጾ። እቲ ስምዕ ምስ ተተግበረ ኣብ ቁጠባ ሴኔጋል እወታዊ ተራ ዝገብር እቶት ከም ዝርከቦ እዩ ዝእመ ዘሎ። ልዕሊ 750 ኪሎ ሜትር ዝዝርጋሕ ማያዊ ግዝኣት ሴኔጋል ብጸጋታት ነዳድን ተፈጥሮኣዊ ጋዝን ሃብታም ምዃኑ እዮም ክኢላታት ዝገልጹ። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊጻ። እዚ ነፍሲ ወከፉ ልዕሊ 900 ኪሎ ዝምዘን 40,000 ደምሳሲ ቦምባታት ከምኡ ውን 20,000 ሓባ ኤምኬ-84 ዝተሰሜ ዝርከቦ ኣዕናውን ሰርሳርን ቦምባታት ዘጠቓልል መሸጣ ኣጽዋር ምስተተግበረ ኣሜሪካ ኣብ ዝሓለፈ ቀረባ ዓመታት ንእስራኤል ካብ ዝገበረቶ መሸጣ ኣጽዋር እቲ ዝዓበ ክኸውን እዩ። ኣሜሪካ ብ 2025 ናይ ኣሳት 2 ቢልዮን ዶላር ዝግመት ኣጽዋር ንእስራኤል ሸይጣትላ መንባራ ጸብጻባት ይሕብሩ። ምምሕዳር ፕረዚደንት ዶናልድ ትራምፕ እስራኤል ኣብ ልዕሊ ወሽመጥ ቃዛ ደብዳብ እናካየደ ተወሳኺ ኣጽዋር ክሸጠላ ምውሳኑ ካብ ሓያሎ ወገናት ተቃውሞ ክመጾ ከም ዝኽእል ይጥቀስ። እስራኤል ካብ 2023 ኣብ ልዕሊ እቲ ወሽመጥ ተካይዶ ዘላ ወታደራዊ ወፍሪ ልዕሊ 73,000 ሰላማውያን ሰባት ከም ተቐትሉ ዝጠቐሱ ጸብጻባት ኣሜሪካ ንምግትኡ ዛጊድ ዝጥቀስ ስጉምቲ ከም ዘይወሰደት የረድኡ። ኣሜሪካ ገዚፍ ወታደራዊ ደገፍ ካብ እትገብረለን ሃገራት ዝኾነት እስራኤል ዓመታዊ ብገምጋም 3.8 ቢልዮን ዶላር ዝዋጉ ኣጽዋር ከም እትረክብ ይግለጽ። ናይ መወዳእታ ዜና፣ ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ማለት ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ቱርክሜኒስታን፣ ኡዝበኪስታንን ኣብ ምዕባል ቁጠባ ዘተኮረ ሓባራዊ ስምዕ ከቲማ። እቲ ስምዕ መራሕቲ 6 ሃገራት ትማል 16 መስከረም ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ፈላሚ ዋዕላይ ተበጺሑ። እተን ሃገራት ኣብቲ ዋዕላ ብምድንፋዕ ጽላታት ንግዲ ወፍሪ ጸዓትን ብርቂ ማዕድናትን ከም ተሰማምዓ ተገሊጹ ኣሎ። እቲ ስምዕ ልዕሊ 95% ጠለባት ነዳድ እያ ካብ ማእከላይ ምብራቕ ክትሽምት ዝጸንሐ ደቡብ ኮርያ ካልእ ኣማራጺ ከም ዝህልዋ ክገብር ከም ዝኽእል ይእመት። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወታደራውን ጸጥታውን ቅሉላው ደረጃ ዓለም ከይተረፈ ሕጽረት ነዳዲ ኣስዒቡ ከም ዘለዎ ዝፍለጥ እዩ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣

ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ንግድን ወፍርን ዘትዩ መደባት ወርቃዊ የበልዩ መምስራት ቤት ትምህርቲ ሰውራ ሎሚ ብወግዒ ተኸፊቱ ኣብ ዞባ ዓንሰባ መደባት ዝኽሪ 50 ዓመት መምስራት ቤት ትምህርቲ ሰውራ ኣብ ንዞባ ኣስማት ብወግዒ ተኸፊቱ ኣብ ዜናታት ወፃኢ ሩስያ ፀጥታ ጠፈኖም ሓስ ምስ ኣሜሪካ ቀያድ ውዕል ክትፍርም ከም ትደሊ ገሊፃ ሊትዌንያን ፈረንሳን ኣብ ግዛኣት ሊትዌንያ ሓበራዊ ወታደራዊ ልምምድ ኣካይደን ኣብ ወሽመጥ ቃዛ ብደብዳብ እስራኤል ተሃስዩ ፀንሐ መንበሪ ህንፃ ብምፍራሱ ልዕሊ 20 ሰባት ሞይቶም ዝቐብርኩም ተዓዘብቲ ነዚ ቐትሪ ዝተዳለዎ ዜናዊ ምስናዊ ዳብ ዘይፍፀም ስለምክታልኩም ኣዘየመስግን ዕለታዊ ዜና ስፖርት ስዒቡ ክቐርብ ይቦ ወገነግና ሰላም

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዝተዳለዎ ዕለታዊ ዜና ስፖርት ሒዘ መፅ ኣለኹ ንምክታልኩም ብክሉ ዘዕድም ሙሴ ገረዝጋባይረ ሰናይ ምክታል። ኣብ ዓሰብ ስፖርታዊ ንጥፈታት ብምክንያት ምምስራት ቤት ትምህርቲ ሶራ ክካየድ ቀኒሎ ዝተረኽበ ውፅኢት ተኸታቲና ንመለስ።
1: ኣብ ዞባ ደቡባዊ ቀያ ባሕሪ ብምክንያት ምምስራት ቤት ትምህርቲ ሰውራ ዝኽሪ 50 ዓመት ኣብ ከተማ ዓሰብ ኩዕሶ መርበብ ገማግም ባሕሪ ብ14 መስከረም ኣብ ገማግም ባሕሪ ራስ ጎንቦ ፈሊሞም። ኣብ መኽፈቲ እቲ ዕለት ጋንታታት ኣልጌን ዓራርብን ናይ ደቂ ተባዕትዮ ተራኺበን ዓራርብ 12 ብ11 ተዓዊታ። 15 ብመስከረም ኣብ ዝቕፅለ ውድር ጀልሃንትን ዓራግን ተራኺበን ጀልሃንቲ ብገፊሕ 7-2 ተዓዊታ። ኣብ ደቂ ኣንስትዮ ድማ ፃብራን እምባልቆ ብገፊሕ 11-1 ስዒራታ።
0: ግጥማት ካረባ ካብ ሳልሳይ ዙርያ ትማሊ 4 ፆታት ኣካይድ ነይሩ። ንማንቸስተር ዩናይትድ ዝገለፈ ግጥማት ነይሩ። ብሓፈሻ ዝነበረ ውፅኢትን ፀብጻብን ስዕብ
1: ሳልሳይ ዙርያ ግጥማት ካረባ ካብ ረቡዕ ምሸት ብ4 ግጥማት ቀፂሉ ሕጂ እውን ማን ዩናይትድ ንደገፍታ ዝቆጥዐ ውፅኢት ኣመዝጊባ። ዝሓለፈ ሰንበት ኣብ ፕሪምየር ሊግ ብኣካታዕ ውሳኔ በታ ሓደ ጉልበት ፃታይ ዝነበራ ማንቸስተር ሲቲ 1-0 ተሳዕረት ማን ዩናይትድ። ትማሊ ኣብ ሜዳ ንብራይተን ዓዲማ ተፃይታ ንቅዳሞት 10 ደቂቃ ዝኸሰበትለን ማን ዩናይትድ ኣብ ሻምነይቲ ደቂቕ ሓደ ካብቶም ፍርያት ኣካዳሚያ ዝኾነን ንነዊሕ ዓመታት መሪሕ ተፃዋታይ ክኾነላ ሃንቀው ኢላ ትፅበዮ ካብ ዘላ ወዲ 19 ዓመት ተፃዋታይ ሻያላይስ መሪሕነት ሒዛ ድሕሪ 2 ደቂቃ እውን ማሶን ማውንት መሪሕነታ ናብ 2 ባዶዕ ሪግዎ ብቐሊሉ ትዕወተሉ ፀወታውን መሲሉ ነይሩ። ሰንበት ንኮቨንትሪ ኣብ ፕሪምየር ሊግ ብገፊሕ 5 ባዶ ዘዕነወታ ብራይትን ኣብ ተወሳኺ ደቂ ቀዳማይ እብረ ሾቶ ካብ ኮስታሎስ ረኺባ ንዕረፍቲ 2-1 ወፂያ። ካብታ ብማንሲቲ ተሰዓትላ ጋንታ 6 ተፃወቲ ቀይራ ዝኣተወት ማንቸስተር ዩናይትድ ድሕሪ ዕፍቲ ግና ዘይሓሰቦ ተወዲቕዋ። ብተኻታሊ ኣብ መበል 25-70 ደቓይቕን ግሮፑን ከይፑርን ጋንቶኦም ብራይተን 3-2 ክትመርሕ ዘኽኣላ 2 ሹታት ወሲኾም ነቲ ተኻታሊ ዓወት ሓሪሞ ቀዝሒ ኣንታርክቲካ ከም ዝወድቆ ዘሕልሕል ካብ ዝብል ዓመታት ኣቁጢሩ ዘሎ ስታድዮም ማን ዩናይትድ ኦልትራፎርድ ተወሳኺ ቀዝሒ ኮይኖሞም። ዓላም ማን ዩናይትድ ሚኬል ካሪክ ነቶም ኮንዶኾን ብቐሊሉ ይዕወት ኾን ኢሉ ይዕሪፎም ዝነበረ ተፃወቱ ብሩኖ ፈርናንደዝ፣ ብራያን እምቡ ሞ፣ ማቲያስ ኩንያ፣ ጆሽዋ ዚርኪዝን ኮብ ማይነን ብተኻታሊ እትዩ ዘምፅኦ ፍረ ግን ኣይነበረን። ብራይተን ካብ ድሒት ተበጊሳ 3-2 ተዓዊታ ናብ 4ይ ዙር ሓሊፋ ንማን ዩናይትድ ተወሳኺ ጭንቀት ፈጢራትላ። ኣብ ፕሪምየር ሊግ ዛሕቲላ ጀሚራ ዘላን ካ4 ግጥማት ሓንቲ ነጥብ ጣይ ረኺባ መበል 19 ደረጃ ሒዛ ትርከብ ኣስቶን ቪላ። ናብታ ኣብ መሳል ፕሪምየር ሊግ ድሕሪያ ናይ መወዳእታ መበል 20 ተሰሪዓ ትርከብ ኮቨንትሪ ተጓዒዛ ዘበራብር ዓወት ሃዲና። ኣብ 7 ደቂቕ ታሚ ኣብርሃም ልዳት ኮቨንትሪ ምስ ደፈረ ከምቲ ዝሓለፈ ሰሙ ነዚ ልዳት ብራይተን ኣብ ፀወታ ፕሪምየር ሊግ 5 ሽታ ዘመዝገበትሉ ቪላ እውን ብቕልጡፋ በጋግሳ ተሓምቃይት ይመስልን ነይራ። እንተኾነ ድሕሪ 20 ደቂቕ ቪክቶር ቶርፕ ብፍራንክ ላምፓርድ ነእትዕለም ጋንቱኡ 1-1 ገይርዋ። ናብ ተወሳኺ ደቂቕ ከኣትዋ 5 ደቂቕ ምስ ተረፈን ግና ሮስ ባርክለይ ንቪላ ናብ መሪሕነት መሊስዋ ንዕረፍቲ ኣስቶን ቪላ 2-1 መሪሓ ወፅያ። ታማ ኣብርሃም እውን ከምቲ ኣብ ቀዳማይ እብረ ቀዲሙ ልዳት ኮቨንትሪ ደፈሮ ኣብ ካልኣይ እብረ እውን ቀዲሙ ነቲ ልዳት

0: ፊሮ ቪላ 3-1 መሪሓ በታ ውፅኢት እውን ተዓዊታ። ካብ ካልኣይ ዲቪዥን ፕሪምየር ሊግ ማለት ሻምፒዮንሺፕ ቀዳሚቱ ኮይና ናብ ፕሪምየር ሊግ ዝሓለፈት ኮቨንትሪ ዛጊት ኣብዚ ዓመት ካብ ዘካየደቶም 6 ግጥማት ብዘይካ ዝሓለፈ ወርሒ ናሓሰ ኣብ ካልኣይ ዙርያ ካራቦኣ ካፕ ንፕሌማውዝ 4-2 ምስ ዓራ ኣብ ተረፉ 5 ግጥማት ዓወት ተሓሪሞ ኣሎም። ብዘይካዚ ኣብቲ ምሸት ክለብ ፊልትዎድ ተጻዋታይ ሸፊልድ ናብ ልዳቱ ብዘመዝገባ ሸቶ ንሸፊልድ ዩናይትድ ሓደ ባዶ ክስዕራን ከላ ኤቨርተንካ ኣብ መበል 80 ደቂቕ ካብ ቻርሊ ኣርካራዝ ብዝረኸበታ እንኮ ሸቶ ንወልቭስ ብተማሳሊ ሓደ ባዶ ሰኒፋታ። ዕዉታት ጋንታ ድማ ናብ ራብዓይ ዙር ሓሊፈን ኣለዋ።
1: ባርሴሎና ትማል ምሸት ኣብ ዘካየቶ ፀወታ ላሊጋ እውን ገፊሕ ዓወታ መዝጊባ ኣላ። ይስዕብ ጠብጻቦም
0: ኣብዚ ወቕቲ ብገፊሕ እናተዓወት ትጓዓዝ ዘላ ስጳኛዊት ክለብ ባርሴሎና ትማል ምሸት ኣብ ሻሻይ ናይ ላሊጋ ፀወታ ሎም ዓመት ናብ ላሊጋ ንዝተመልሰት ሬሲን ሳንታንዳር ኣብ ሜዳ ዓዲማ ብገፊሕ ውፅኢት ኣንፈፍያታ። ኣብ 8 ደቂቕ ካብ ናይ ክፍል ተኸላኸልያ ጆ ካንሸሎ መሪሕነት ዝሓዘት ባርሴሎና ካብቲ ኣብዚ ወቕቲ ኣብ ነፍሲ ወከፍ ፀወታ ሸቶ ኣብ ምዝጋብ ዝርከብ ራፊንያ ኣብ መበል 25 ደቂቕ ሸቶ ወሲኻ። ሳንታንዳር ድሕሪ 5 ደቂቕ ውፅኢት ኣፅቢባ እኳ እንተነበረት ንሰዓበ መጥቃዕቲ ባርሴሎና ፀወር ዓቕሚ ግን ኣይነበራን። ተጻዋትያ ቫሊብረ ናብ ገዛ እላቱ ሸቶ ምስ ቁፅራ ኣብ መበል 42 ደቂቕ ራፊንያ ራብዒት ሸቶ ወሲኹ ባርሴሎና ንዕረፍቲ 4-1 መሪሓ ወፅያ። ኣብ ምልሶት ካልኣይ እብሪ ሳንታንዳርያ ብያሲን ዛይባር ውፅኢት ናብ 4-2 ምስ ገበረቶ ሓንቲ ሸቶ ምስ ትቁፅራ 2 ልዕልዩን ሸቶ ክተቁፅር ትኽእል ነበት ባርሴሎና ብተኸታታሊ ካብ ራፊንያ ጋብርኤል ጂሰስን ላሚን ያማልን ሸቶ ረኺባ ብገፊሕ 7-2 ተዓዊታ። 3 ሸቶታት ብምቁፃር ሃትሪክ ሰርሒ ራፊንያ ብ9 ሸቶታት ንዝዓለ ኣመዝጋቢ ሸቶ ላሊጋ ይመርሐሎም። ኣብ ባሎን ዲዮር 2026 መዋርድርቲ ክኾኑ ከም ዝኽእሉ ዝግለጹ ኬልያን ምባፔን ላሚን ያማልን ብተማሳሊ 7 ሸቶታት ስዕቦም። ካብ 6 ፀወታታት ብምሉእ 18 ነጥቢ ትመርሕ ዘላ ባርሴሎና ቅድሚ ኣህግራዊ ግጥማት ቀዳም ናብ ሴቪያ ተጓዒዛ ናይ ሊግ ፀወታ ክተሰላሰል እያ። ተጻዋታይ ኣርሰናል ሚኬል መሪኖ ዘይእምን ብቕዓት ኣለዎን ዝበሎ ወዲ ጋንቱ ማክስ ዶማን ምስ ተጻዋታይ ባርሴሎና ላሚን ያማል ኣናፂርዎም። ኣብ ሽልማት ባሎንዲዮር 2026 ሓደ ካብቶም ናይ ምዕዋት ተኽእሎ ዘለዎም ተጻወቲ ምዃኑ ዝግለጽ ያማል ካብታ ወዲ 16 ዓመት ኮይኑ ንዓባም ጌና ወዲ 19 ዓመት እንከሎ ምስ ክለቡ ባርሴሎና ዛጊት 3 ዋንጫ ላሊጋ ዝርከቦም 6 ፅዋት ክዓትር ክኢሉ ዘሎ ያማል መሰግራይት ጋንቱ ስጳኛ እውን ዋንጫ ኤሮጳ 2024 ዋንጫ ዓለም 2026 ክዓትር ክኢሉ እዩ። እንግሊዛዊ ዶማንካ ካብታ ያማል ንዓባይ ክለብ ባርሴሎና ክውክለላ ጀመረ ዕድመ ሓንቲ ዓመት ጎዲሉ ወዲ 15 ዓመት እንከሎ እዩ ንዓባይ ክለብ ኣርሰናል ክውክላ ጀሚሩ። ዋላ እኳ ከምቲ ናይ ያማል ቀጻሊ ናይ ምስላፍ ዕድልን ወሳኒ ተጻዋታይ ክኸውና ይኽኣል ኣብተን ዝለፈለን ግጥማት ግና ብሉፅ ዕቑር ዓቕሚ ከም ዘለዎ ኣርእዩ። ሚኬል መሪኖ ኣብ ሃገራት ጋንቱ ስጳኛ ወዲ ጋንቱን ዝኾነ ያማልን ኣብ ኣርሰናል መጻወትን ዝኾነ ዶማንን ድማ ገለ ዘመሳስል ብቕዓት ከም ዘለዎም እዩ ዝገልጽ። ብልክዕ ዓብ ምንጻር ብቕዓቶም ገለ ዘመሳስል ኣለዎም። ብዛዕባ እቲ ኣቓልቦ ብዙሕ ግደስኒ ጸቕጢ ኣብ ዝብርታዓሉ ግልጥማት ክልቲኦም የጉላዕሉ ዕዮም። ኣብ ብድሆ ዘለዎ ግጥማት ክልቲኦም ክብክብሉ ይረኣዮም ዋላ እውን ኣንጻር ዓበይቲ ተጻወቲ ኣብ ዝገጥምሉ። ስለዚ ኣዝዮም እዮም ዝመሳሰሉ ክብል እዩ ገሊጽዎም። ሶሉስ ምሸት ኣርሰናል ንኢፒስዊች 4-2 ኣብ ሰዓትሉ ናይ ካራባኦ ካፕ ፀወታ 2 ሸቶታት ንዘመዝገበ ዶማን ዘይእመን ብቕዓት ከም ዘለዎ ዝገለጾ መሪኖ ኣብ ዘለዎ ዕድመ ልዑል ክብካባ ከም ዘድልዮ ሓቢሮም። ክልቲኦም ተጻወቲ ማለት ዶማንን ያማልንካ ንገዳይም ተጻወቲ ክሰምዑን ካብኦም ክምሃሩን ከም ዘለዎም ማዓድኡ ለጊሱሎም ኣሎ ዕወት ዋንጫ ዓለም 2026 ሚኬል መሪኖም።
1: ባርከ ዝኽልኩም ተዓዘብትና ንሎም ዘደለ ክበልዕቶ ዜና ስፖርት ኣብዚ ክዛዝም ኣብ ዝቕፅል ሰሙን ብካልእ መደብ ረኸበና ሰሰና እዩ።

0: እቲ ሽሚ መርሕ ጥዋፍ የብርህ ቀይሕ ሲ ቀይሕ ዕንባባ ዝፀልኣ ሰብ የለን ንኩሉ ሰብ እያ እትምስጥ እቲ ፍርያት ከዓ ልክዕ ንዕኡ ነቲ ሽም ዝምጥን ኮይኑ ከዓ ክሳብ ሕጂ ከዓ ፍርኡ ካባና ናብ ደቅና ናብ ደቂ ደቅና ናብ ወለዶታት ከዓ ብታሪክ ክውረስ ከዓ እዚ መድረኽ ይሓተና ኣሎ ማለት እዩ።
1: ዓሰርተ መትከላት ቀያሕቲ ዕንባባ እዚ ቕንያት መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ማለት ወርቃዊ እየቤሉ ዝበዓለሉ ዘሎ ቅንያት እዩ። ስለዝኾነ ንዕኡ ምርኩስ ብምግባር ነተን ኣብቲ እዋንቲ ዝስርሐለን ዝነበረ ከም መማእዘንን መጎስጎስን ቀያሕቲ ዕንባባ ዝጥቁመለን ዝነበሩ ኣብቲ ተመሃራይ እውን ሕግን ስርዓትን ብምንጋስ ኣብ ኩሉ ሸነኻት ኣፍሉጦ መታን ክህልዎ ተባሂለን ዝተኣታተዋ 10 መትከላት ቀያሕቲ ዕንባባ ክንዲሰሲና። ኣብዚ ዛዕባ መብርህ ዝህባና ድማ መምህር ሰናይት መሓሪ ከምኡውን መምህር እሙና ሳልሕ ካብ ማእከላይ ቤት ፅሕፈት ሃማደ እየን። ብመጀመርታ ቀያሕቲ ዕንባባ እንታይ ማለት እዩ ብዝብል ሕቶ ክንፍልም ሰናይ ምክትታል።
2: ቀያሕቲ ዕንባባ ተጋደልቲ እቲ መጀመርታ ገድሊ ክልዕሉ ከለዉ ሲ ኣብ ራእይ እዮም ተበጊሶም ማለት እዩ። ምክንያቱ ፀላኢ ጥራይ ኣውፂኢኻ ትቕፀል ሃገር ወይ ትህነፅ ሃገር ኣብ ሓንጎሎም ሒዞም እዮም ወፂኦም ማለት እዩ። ስለዚ ክወፁ ከለዉ ንፀላኢ ቀዳምነት ኣልጊስካ ጥራይ ደይኮነስ ነቲ ሕብረተሰብ ኤርትራ ሃገር ንምህናፅ እውን ይሓስቦ ስለ ዝነበሩ እቶም መስዋእቲ ዘይተርፍ ምዃኑ ይርድኡ ነይሮም እዮም ማለት እዩ። መስዋእቲ ንመን ኢኻ ትስዋእ ዘለኻ ነቲ ብድሕሪኻ ቀሲኑ ክነብር ኢልካ ንሓሰብካዮ ህዝቢ ነቲ ቀሲኑ ክነብር ኢልካ ንሓሰብካዮ ህፃን ዝነበረ እንዳ ዓብየን ዝኸይድ እዮም እቲ ሂወቶም ክኸፍሉ ተበጊሶም ማለት እዩ። ስለዚ እቲ ቀያሕቲ ዕንባባ ኢሎም ከበግስዎ ከለዉ እቲ ቃሲ ክቕፅል ምዃኑ ይኣምኑ ነይሮም ማለት እዩ። ክቕፅል እንድሕር ኮይኑ ከዓኒ ልክዕ እንዳኮስኮስካ ኻሰብ ኣብቲ ናይ ሃገራዊ ቃልሲ ክትእትዎ ዘለካ ማለት እዩ። ኣብቲ ብረታዊ ቃልሲ ከዓ ሃገራዊ ህንፀት እውን ኣብ ራእይ ስለ ዝነበሮም ሰባት ንመጻኢ ክኾኑ ዝኽእሉ ሰባት ኣብቲ ቃልሲ ዝምልመሉ ብሽም ቀያሕቲ ዕንባባ ዝፍለጡ

0: ንኣሽቱ ተምሃሮ ይምልመሉ ከም ዝነበሩ እዩ እቲ ታሪክ ዝነግረና ማለት እዩ።
1: እዘን ሕጂ እንዛረበለን 10 መትከላት እምበኣር ነቶም ኣብቲ እዋንቲ ቀያሕቲ ዕምባባ ዝብል ሽም ተጠሚቖም ኣብ ኩሉ ቦታታት እንተላይ ኣብ ወፃእ ሃገር እውን ዝውድቡን ዝነበሩ ንምምእዛን ዝሰነድፋ ኣምራት እየን ነይረን።
2: 10 መትከላት ክበሃል ከሎስ ቀለልቲ ኣምራት ኣይኮናን፣ ምናልባት 10 እየን። ግን ናይ ብዙሕ ረብሓ ዘለዎን ተፀሚቐን ዝመፃየን ሕጂ ተቐዳሚት ንኣብነት ንድሕሪ ጀሚርና ተን 10 መትከላት ሓድነት፣ ስምረት፣ ዲሞክራሲ፣ ፍትሒ ዝብላ ኣምራት የጠቓልል ማለት እዩ። እዚ እቲ ህዝባዊ ግንባር ዝምርሓሉ መትከል ውን እዩ። ኣፍታ ናይ ባንዴራ ናይ ህዝባዊ ግንባር ዘለዋ 5 ኮኸባት ውን ይውክላ። ሕጂ መጀመርታ ፍትሓዊ ወላ ቆልዓ ንድሕር ኣብ ሕብረተሰብናሲ ቆልዓ ንድሕር ተባኢሱ ክትዓማ መፅሪ ፍትሓዊ ኹን ኢኻ ትብሎ ካብቲ እንታይ ይበሃል ዝብገስ እዩ ፍትሒ እናሰረፀካ እንድሕር ዓብይኻ ዓማፂ ትኸውን ኢንኻ ፍትሓዊ ከ ኹንካ ትዓቢ ማለት እዩ። ሓድነት ኣብ ህዝቢ ኤርትራ ኣዝዩ ኣገዳሲ እዩ ማለት እዩ። ምስ ኩሉ ካብ ዝተፈላለየ ቤት ካብ ዝተፈላለየ ድሕሪ ባይታ መፂኻ ካብ ዝተፈላለየ እምነታት መፂኻ ብሓባር ኣብቲ ቤት ትምህርቲ ብሓድነት ክትዓቢ ከለኻ ኣብቲ ኪኖ ተቓላሲ ኣብቲ ባይታ እዚ ሰሪሑ እዩ ማለት እዩ። ስለዚ እዚ ቀሊል ኣይኮነን። እዚ 4 መትከላት ኣብተን ቀዳሞት ዘለዋ ንድሕር ርኢናየንሲ እዚአን ኣስሪሐን እየን የስርሐ ኣለዋ ክቕፅላኻ እየን ማለት እዩ። ሓድነት ክህልዎ ካለዎ፣ ፍትሒ ክህልዎ ካለዎ፣ ሓርነት ክህልዎ ካለዎ፣ ዲሞክራሲ ውን እዚ ውን ተኮስኪሱ ቀስ ኢሉ በቢ ዓቕሙን በቢ ደረጅኡን ኣብቲ ኣብ ዝተፈላለየ ዞም ብቀያሕቲ ዕምባባ በል ብተምሃራ ቤት ትምህርቲ ወራ ምስ ተሰጋገርና በል እናሰረፀ ዝመፀ ሓያል ኣብ ደም ዝሰረፀ እዩ። ኣብ ግብሪ ከዓ ይስራሓሉሎ ማለት እዩ። ንኣብነት ኣብዘን ቀዳሚት ተመፂና ማለት እዩ።
0: መትከላዊ ፅልኢ ንሃፀይነት፣ ንፅዮንነት፣ ንመግዛእቲ፣ ንመስፍንነት ገለ ዝብላለ ማለት እዩ። ምክንያቱ ንዕና ኣብቲ እዋነቲ ኣብ ትሕቲ ፀላኢ ኣብ ትሕቲ መሳፍንቲ ዝነበረሉ እዋን ስለ ዝኾነ ነዚ ንኽነጥፍእ እዩ ዝቃለስ ነይሩ ሽዑቲ ሰብኣ ኤርትራ። ስለዚ ነዚ እውን መትከላዊ ፅልኢ ክህልወካ ኣለዉ ማለት ሃፀይነት ሕጂ ንሪኦ ዘለና ዕርቃ ንወፅ እዩ ማለት እዩ። ዓብላልነት እዩ፣ ንበይናኻ ክትነብር ናይ ምድላይ እዩ፣ ንበይናኻ ንርእሰማላዊ ሃገር ጥራይ ክትከውን ናይ ዓለም ምንጭታት ወይ ሪሶርስስ ናይ ዓለም ንበይንኻ ክትግብት ምድላይ ነዚ ብመትከል ክትፀልኦ ኣለካ ዝብል የታ ክሳይ ማለት እዩ። ስለዚ ከምኡ ስለ ዝኾነ ነቲ ኩሉ ግዜ ንሕና ተወሪርና ንግዛእ ዝነበርና ህዝቢ ኢና ማለት እዩ። 5 ግዛእታት እውን መፅና ናይ ኣብ መወዳእታ እውን ኢትዮጵያ ብብረት ዘለዓልናሉ እዋን እዩ ማለት እዩ። ስለዚ ብድሕሪ እዚ መግዛእቲ እዚ ከዓ እዞም ሃፀይነትን ፅዩንነትን እውን ነቲ ቃልሲ የጋድዱልና ነይሮም እዮም ማለት እዩ። ስለዚ ምዝ ኸዓ መትከላዊ ፅልኢ እዩ ዘለዎ እቲ ኣብኡ ዝጋደል ዝነበረ ማለት እዩ። ከም መትከል ከዓኒ ይርአዩ ከም መትከል ከዓኒ ክሳብ ሕጂ እውን ኣንጻር እዚ እዩ ድቃለስ ማለት እዩ። ምክንያቱ ነዚ ንሓፋሽ ድኸውን ኣይኮነን እቲ ኣተሓሳስባታት ንሓፋሽ ዘገልግል ስለ ዘይከውን እዚ ዝእለየሉ መንገዲ ኢኻ ትደሊ። ነዚ ከኣልዩ ዘለዉ ኣህዛብ ኣብ ሃገርና ኹን ዋላ ኣህጉርና ኹን ክፅምበር ኢኻ ትደሊ ማለት እዩ። ምክንያቱ እዚ ነቲ ሕብረተሰብ ንሓፋሽ ደገልግል መትከል ስለ ዘይኮነ ማለት እዩ። ስለዚ በዚ መትከላዊ ፅልእ ክህልወና ከም ዘለዉ ከዓ ተኮይና ኢና ማለት እዩ። ሽዑ ብልቢና ዋላ ንኣሽቱ ንበር እምበር ይርዳእና ነይሩ ማለት እዩ። እቲ ናይ ኢምፐራሊዝም ሲ እንታይ ዓይነት መንገዲ ከይድ ከም ዘሎስ ብንኣሽቱ ናኸለናስ ይርዳእና ነይሩ ማለት ኣንጻር ሃፀይነትን ፅዩንነትን መትከላዊ ፅሊ ንገብር ነርና ማለት ሕጂ ኩሉ ሰብ ክርድኦ ክእል እዩ ብግብሪ ይርአ ስለ ዘሎ። ኣብዚ ከዓ ከም መትከል ሓንቲ ካብተን መትከላት ስለ ዝኾነት ብጣዕሚ ስለ ኩሉ ግዜ ብሓንጎለይ ስለ ትመላለስ እየ ከልዕላ ክሳይ ገይረ ዘለኹ ማለት እዩ። ዝኾነ ኣባል ቤት ምሶራ ወይ ተምሃራይ ቤት ምሶራ ዝነበረ ከዓ

0: እዚ መትከል እዚ ብክሳ እዩ ብንቕሓት እዩ ዝርድኦ ማለት እዩ። ስለዚ እዚ መትከል እዚ ብንቕሓት ብምርዳእና ከዓኒ ክሳብ ሕጂ ብቲ ሃገር ፀኒዑ ዝኸይድ ዘሎ ነዚ መትከል ዝኣሚኑ እዩ ዝኸይድ ዘሎ ማለት እዩ።
1: ብተወሳኺ ዘይሕለል ፍቕሪ ሃገርን ህዝብን ምስራፅ እትብል እውን ሓንቲ ካብተን 10 መትከላት ቀያሕቲ ዕምባባ ኮይና ኣብ ተግባር ዝተረእየ ሓያል ሃገራዊ ፍቕሪ ዘለዎ መንእሰይ ከም እተሃንፀን ኣብ ቀጻሊ ጉዕዞ ናይቲ መንእሰይ እውን ንጹርን ዘይቅየርን ሃገራውነት ከም ሰረፀ ድማ ጋድ ኮይኑ እዩ።
2: ሕጂ እቲ ኣብኡ ዝፈረየ መንእሰይ ሓያል ፍቕሪ ሃገርን ህዝብን ነይርዎ። መርኣያ ናቱ እንታይ እዩ? ኣብ ዝተፈላለየ ግዜ ኣብኡ ኮፍ ኢሉ ወላ ዕድሚኡ ዘይኣኸሉ ከሎ ኣብኡ ኮፍ ኢሉ ክምሃር ኣይኮነን ዝደሊ ነይሩ። ሕጂ ትባይታት ተግባር ኣብቲ ተግባር እንትሕርኒ እንታይ ደኣ ነቲ ዝስዋእ ዘሎ ተጋዳላይ ክትክእ ነታ ሃገር ነፃ ክውፅእ ክስዋእ ንመስዋእቲ ዝቀዳደም ወለዶ እዩ ኣፍሪ ማለት እዩ እዚ መትከል እዚ ማለት እዩ። ስለዚ እዚ መትከል እዚ ቀሊል መትከል ከምዘይኮነ ንርዳእ ማለት እዩ።
1: ኣብ መዳይ ሓደ ሕዳዊ ምድግጋፍን ምትሕግጋዝን እውን እንተኾነ ሓደ ገዚፍ ባህሊ ስራሕ ዝሕላገቱ ኣብ ዝተፈላለዩ ማእተታዊ ስራሓት ንጡፍ ትጉህን ኣብ ዝኾነ እዋን ኣለኹ ባህልን መንእሰይ ተሃኒፅ እዩ።
0: እቲ መትከል ቀያሕቲ ዕምባባ ሓንቲ ካብኣተን እታ ብፅያዊ ዝምድና ኣብ መንጎ ኣብ ነንሕድሕድካ ኣብ ምድግጋፍን ኣብ ምትሕጋዝን ኣብ ስራሕ ዝብል እዩ። እዚኣ ብግብሪ ሰሪሓ ፅልዋ እውን ኣምፅያ ነቲ ቤት ምሰውራ ኣብ ነንሕሕዱ ነቲ ተምሃራ ቤት ምሰውራ ኣብ ነንሕሕዱ ክደጋገፍ ከም ዘለዎ ክሳብ ሕጂ ዝኸይድ ዘሎ መትከል እዩ ማለት እዩ። ኪንኡ ግን ናብ ስራሕ ቦታ ምስተመደብና እውን እቲ መትከላት ቀያሕቲ ዕምባባስ ተላቢስናዮስ ፅልዋ ኣካይድና ኣሊና ማለት እዩ። ምክንያቱ ኣብቲ ሕብረተሰብ መምህር ኮይኑ ዝኸደ ሰብ ኣብቲ ሕብረተሰብ ሓረስቶት እንድሕር ኮይኖም እቶም ኣብቲ ከባቢ ክትምህረሎም ዝኸትካ ክትሕግዞም ፀህያይ ትሕግዞም ጣ ዓቕምኻ ማለት እዩ። ዓቕምኻ ደፍቅዶ ኣብቲ ከባቢ ከም ውላዶም ኮይንካ መብዛሕትኡ እቲ ሕብረተሰብ ሽዑ ኣብቲ ዝኸድዎ ዝነበሩ ዘመቲ ተጋደልቲ እዮም ደቆም ገዲፎሞም ከይዶም ኣለዉ። ንስኻ ከዓ መምህር ኮይንካ መፂኻ ኣለኻ። ስለዚ ክትተሓጋገዝ ከም ዘለካ ስለ ዘላታ ይሕግዝዎም ነይሮም። ኣብቲ መርዓታት ኣብ ገለ ብዙሕ ነገራት ተወፊዮም ዝሰርሑ ነይሮም ማለት እዩ። እዚኦም ኣብ መስመር ፀላእ ኮይኖም ዝሰርሑ ዝነበሩ እየ ትዛረብ ዘለኹ። ኣብ ካልእ ዝኸዱ ብፆት እውን ዝኸዱ ተምሃሮ እውን ምስ ካልኦት ተጋደልቲ ከምኡ ዓይነት ሕጂ ተወፋይነት ከም ዘሎ ምትሕግጋዝ ከም ዘሎ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ይምስክሮ እዩ ማለት እዩ። ኣብ ቀያሕቲ ዕምባባት ዝሰረፀ ሓንቲ መትከልሲ ንካልእ ነቲ ቤት ምሰራ እንድሕር ኮይኑስ ክሕውስ ይድፍትን ክተሓጋገዝ ይድፍትን። ስለዚ እቲ መትከልሲ ናብ ካልኦት እውን የስግሮ ነይሩ ማለት እዩ። ሕጂ እዚ እቲ መትከል ፅልዋ እውን ኣምፅኡ ነይሩ።
2: ምትሕግጋዝ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምትሕልላይ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምድግጋፍ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ሕጂ እቲ ዝምድናሲ ወላ ሕጂ 50 ዓመት ኣቁፂሩ ከሎ ዳርጋ ኣብዚ ኸድካ ከይድካ ከምኡ ኢሉ እዩ ዘሎ ማለት እዩ። እቲ ኣብቲ ንእስነት ዝሰረፀ ነገር ማለት እዩ። ሕጂ ዝኾነ ሰብ እንድሕር ቢልካ እዚኣቶም ደቂ ዓባይ ደስ እኒኦም ከምዚ እኒኦም ክተኣሳሰሩ መዓት ይብለካ ልዕሊ ኣሕዋትና ኢና ልዕሊ ስድራና ኢና ወላ ስቲልናው ዘለና ዝምድና። ምክንያቱ ኣበይና ተፋሊጥና? ኣብቲ ንእስነትና፣ ኣብቲ ዝመረረ ቦታ፣ ኣብቲ ዝፀንከረ ቦታ፣ ኣብ መሪር ቦታን ኣብ ፍሉይ ኩነታት እንትፈልጦ ሰብ ከዓ ፍሉይ እዩ ማለት እዩ። ንሕና ንኣብነት ፀፀር ውሒጦም ይበሃል። ንሕና ግን እስኮጆ ኢና ውሒጥና ብኢና ንተኣሳስር ነፈርቲ ካርማና ከለዋ ነንሕድሕድና እናተሓቃቁፍና እናተኣላለና እናተደጋገፍና ፀላእ ክጎየና ከሎ ማለት እዩ። ስለዝሓለፍናዮ ፍሉይ ምትእስሳር ኣለና ማለት እዩ። መትከላዊ እቲ ምትእስሳርና ሲ ተራ ነገር ዘይኮነ ወይ ናይ ረብሓ ዘይኮነስ መትከላዊ እዩ። መትከላዊ ስለዝኾነ ከዓ ሂወት ሙሉእ ይቕፅል፣ ናብ ወለዶታት ውን ይቕፅል። እቲ ዝምድናታትና ሕጂ ካብ ነንሕድሕና ሓሊፉ ካብ መጀመርታ ስድራና እቶም ዝነበሩና ስድራ ናብ ስድራና ሓሊፉ እንደገና ካባና ናብ ደቅና ሓሊፉ እንደገና ከዓ ናብ ደቂ ደቅና ከዓ ዝተሓሓዝ ምትእስሳር ኣለዎ ማለት እዩ። ኣብ ኩሉ ብሰፊሑ ከዓ ስለ ዘሎ እቲ ፅልውኡ ከዓ ኣብ ኩሉ ኣብ ደገ ከይተረፈ ሕጂ ቤት ምሰራ ቤት ምሰራ እይተኢሎሙ ኻሲ ወላ ኣብቲ ናትካ ግዜ ዘይነበረ ከሎ ወይ ዘይነበረት ከላ ፍሉይ ስምዒት ኣለዎ ማለት እዩ። ስለዚ እቲ ባይታ ዝፈጥሮ እዩ። እቲ ባይታ ዝፈጠረልና ስለ ዝኾነ ንሕና ከዓ ብክብሪ ክንቅፅሎ ኢና። ናብ ወለዶታት ከዓ እዚ ፍቕሪ እዚ ክሓልፍ ክንሰርሕ ኢና። ከምኡ ክኾን ከዓ ኢና ንትምነ ማለት እዩ።
1: ኣብ ሕብረተሰብ ኤርትራ ካብኻ ንዚ ዓብዪ ምኽባርን ምሕጋዝን ሓደ ካብቲ ንሕበነሉ ክብርታትና እዩ። እዚ ኣምርዚ ኣብቲ ህዝባዊ ግንባር ዘቐመጦ ዓሰርተ መትከላት ቀያሕቲ ዕምባባ እውን ሰፊሩ

0: ንረኽቦ። ከም ውፅኢቱ ድማ ተደጋጋፍን ተሓጋጋዝን ካብኡን ዝዓብዩ ክብሪ ዝህብን መንእሰይ ኣብ ምፍራይ ዓብ ኣስተዋጽኦ ተፃዊት እዩ።
1: ሕጂ መምሃራና ብጣዕሚ ኢና ነፍቅር ኣለይትና እውን ከምኡ ክሳብ ሕጂ እውን ብገለ ኣጋጣሚና ህወት ድሕርና ፅነት ማለት እዩ ኣብ ዘይፀዓሞ ሰብ እንድሕር ርኢኻ ክትድጉፎ ኢኻ ትደሊ ማለት እዩ በታ ዘላተካ ዓቕምኻሲ መምህርና እንዲ ነይሩ ከምዚ ንዲ ኣላይትና እንደ ነራ ምሳና እኳ ኢተምሃራይ ነይሩ ዝብል ታምድግጋፍሲ ኣላ ማለት እዩ
2: ሕጂ ኣብ ቤተ ምኽባር ኣብ ኩሉ እምነታትና ኣሎ ኣብ ኩሉ ብሄራትና ኣሎ እንታይ ይበሃል ናፅነት ኣለና ናይ ግድን ብናፅነት ኢና ዓብና ዝተሰማዓና ሃንደራ ኢልና ኢና ንብል ግርህነት ኣሎ ኣብ ገለ እዚ እውን ከምዚ ዘይተደለየ ባህሪ ክመስሎ ይኽእል እቲ ሕብረተሰብ ግን እቲ ምክንያቱ ምሕባእ ዝበሃል ነገር ውን ኣይንፈልጥን ኢና ምክንያቱ እቲ ብናፅነት እዮም ውን ዕብዮምና ማለት እዩ እዚ ብናፅነት ምዕባይ ግን ካብቲ ዲስፕሊን ወፂኻ ማለት ኣይኮነን መምህርና ኩሉ ግዜ ምሳና ኣሎ እታ ኣዴና ኣላይትና ኩሉ ግዜ ምሳና ኣላ እታ ሓኪምና ኩሉ ግዜ ምሳና ኣላ ቅርበት ስለ ዘለና ብናፅነፍ ና ድላይና እናበል ማለት እቲ ንደልዮ በጋባብና ሓተትና ስለ ዝዓበና ኣብቲ ሕብረተሰብ ምናልባት ኣብ ገሊኡ ፍሉያት ክንመስል ንኽእል ንኸውን ኢና ግን እቲ ኣብ መፃፃና ዝፈጠሮ እዩ
0: ተወሳኺ ቆልዓ ብንኡሱ ቆርበት ብርሕሱ ከም ዝበሃል ኣብ ንኡስ ወለዶ ስነ ስርዓትን ስነ ምግባርን ምህላው ቀንድን ወሰንትን ነገራት እዮም ስለ ዝኾነ ድማ መሪሕ ህዝባዊ ግንባር ነቐፌታን ነፍሰ ነቐፌታን ኣብተን 10 መትከላት ብምትእትታው ብሓድነትን ዲስፕሊንን ዝተሃንፀ ኣብ ኩሉ ነገራት ኣኽብሮት ዘለዎ ድልዱድ መንእሰይ ክሃንፅ ዝኽኣለ
1: እቲ ነፍሰ ነቐፌታ ሲ ሓንቲ ኣባል ወይ ተምሃሪት ቤት ምስወራ ዝነበረ ሲ ንእሽቶ ያ ተሓዚላ ኮላስ ኣብቲ ሕብረተሰብ ዝያዳ ጥዑም ክትበልዕ ኢልካ ካብቲ ዝነበረ ሓርጭ ሲ ምስቶም ኣብቲ ናይ ሳሕል ዝነበሩስ ኣጣል ጤል ክህብዋስ ነቲ ሓርጭ ሂባቶም ሕጂ ታ ቆልዓ ተሓዚላ ኮላ እትሪያ ነራ ማለት እዩ ማለት ኣድያ ነድያ መፅፍቲ ኣኼባ ከምዚ ገይራ ኢላ ክሳ ገይራታ ማለት እዩ ሕጂ እቲ ክሳ እቲ ድሰረፀብቲ ግሉፅነት ማለት እዩ ኣብዚ ሕብረተሰብ ተዓብ ኣዲኻ ንድያ ገለ ንድያ ስለምንታይ ከምኡ ትብል ክትብል ትኽእል ነርካ ትኸውን ኣብኡ ግን ዘይግበር ነገር ከምዝገበረት ተረዲእዋት እያ ቆልዓ ክሳይ ሂባ እዚ ኣድማማሲ ዋዲኣስ ምስ ገባር ሳሕል ሓርጭ ሂባቶም ሳኻ ጤልክ እሳይ እዚ ሕጂ ውሪት እያ ነይራ ኣብቲ ቤት ምስራ ከም ፍሉጥ ክሳይ ነይሩ ማለት እዩ ስለዚ ኣቦኻ ድዩ ኣዴኻ ድያ ብዘየገድስ ሕማቕ እንድሕር ገይሩ ሲ ጌጋ ናይ ምባል ሕጂ እዚ ደይ ምኽባር ክመስል ዝኽእል እዩ ስለ ደልዓለታ እንዳተዘኪራትኒ ምኽባር ከመይ እዩ ከም ጌጋ እንድሕር ኮይኑ ጌጋ እዩ ዋላ ቦካ ጌጋ ዝገበሮ ወይ ኣዴኻ ጌጋ ዝገበረቶ ጌጋ እዩ ክትብላስ ድሕር ኣይትብልኒኻ ማለት እዩ ሕጂ ነዚኣ ከልዕላይ መብዛሕትኡ ግዜ ሰብ ከምኡ ክገብር ከሎ ደፋራት እዮም ደረቓት እዮም ገለ ዝብል ኣተሓሳስብ ኣሎ ግን እቲ ኣቲ ዓባብያ እዩ እቲ ናፃ ኮንካ ንድሕር ዓብኻ ናፅነት ስለ ዘለካ ኣቦካ ይትፈልጥ ኣዲኻ ከዓ ክትነቕፎ ኣለካ ማለት እዩ
2: ሕብረተሰብና እውን ንሓደ ጌጋ ዝገበረ ብፍላይ ክብል ዝበለ ጌጋ ዝገበረ ይውግዞ እዩ መእረሚ እንተ ብደርፊ እንተ ብማስያ እንተ ብገለ ኣብኡ እውን ሳጓታት ኣሎ ዳእላታት ኣሎ ማስያ እውን ኣሎ ብከምዚ እውን ዝእረም ጌጋታት ኣሎ ማለት እዩ ብእንታይ ይበሃል ድሕር ሳጓ ወፂኢካ ካብታ ትገብራ እትወፀካ መብዛሕትኡ ግዜ ካብታ ትገብራ ንስኻ እያ ትወፃካ ስለዚ ሳጓ ሕማቅ ከይወፃካ እውን ትፅንቀቕ ዲስፕሊን ምኽባር እያ እዚኣ ሓድነት
1: ክትምሃር ፀኒሕካ ዕረፍቲ ትኸደሉ እዋናት ኣሎ ሕጂ ዕረፍቲ ናበይካ ትኸይድ እንዳ መደበር ሰለሙና ዝበሃል ኣዴታቶም ዝነበሮም ነይሮም እዮም ኣብኡ ኣብቲ ካብቲ ቤት ትምህርቲ ወፃስ ናይ እንዳ ዕቁባትካ ኣሎ ኣዴታትካ ደለዎ ማለት እዩ ገሌና ኣዴታትና ኣብኡ ይነበራን ገሊኦም ተጋደልቲ እዮም ስድሮኦም ኣብ ሓይልታት እዮም ዘለዎ ክወስድካ ኣይክእሉን እዮም ኣብቲ ድፋዕ ኣብቲ ክስታይ ክገብሩካ ኣይክእሉን እዮም ኩሉ እንትን ናይ መደበር ሰለሙና ብምሉእ ዝተምሃራይ ይውዛዕ ማለት እዩ ናብቶም ኣዴታት ደለዎኦም ሲ ከም ደቆም ናብኡ ንኸይድ እጂ እዚ ሓድነት እዩ ምክንያቱ ንወዳ ጥራይ ኮነት እንትፅበ ስድሮኦም ዘየለዉ ስድሮኦም ንድፋዕ ደለዉ ወይ ብመስዋእቲ ዝተፈለዩ ንዕኦም እውን ትሕዞም እዮም ማለት እዩ እዚ ተገይሩ ዶ ይፈልጥ እዩ ኣብየናይ ሰውራ እዩ ሞ ከምዚ ዓይነት ኣተኣላልያ ነይሩ ክትብል ትኽእል ስለዚ ነዚ ሓድነትካ ዘደልድል ነገራት ብዙሕ ነገር ነይሩ ማለት እዩ ሓንቲ ድዝክራ ከዓ ኣባል ምሳና መምህር ዝነበረ ሲ ሓንደበት ናይ ጉዳይ ጥዕና ይስዋእ ማለት እዩ እታ ጓሉካ

0: ምሳና ኣላ ኣብ መንጎ ሕጂ ኣነ ብጣዕሚ ዝገርመኒ እሽተይ ኮንካ ሃንደበት እንድሕራ ብሃ ካብኡ ተኣሊስ ክትፈልጥ ኣለካከይ ዋላ ተነጊራ ኮላ ማለትሲ ከይዲ ከም ዝኾነ ተሰዊኡ ከም ዘሎ ሲ ምክንያቱ ክትፈልጥ ያ ንፅባሒቱ ብገለስ ክስማዕ እዩ ማለት እዩ። ስለዚ ቀስ ኢሎም ኣረዲኦማ ወላ ሓንቲ ተቐቢላ ተወስቕ ምእንቲ ኣብቶም ካልኦት ፅልዋ ከይተመፅእ ነቲ ናይ ክስተ ሓድነት ከይብትኽ ንምባል ማለት እዩ። ስለዚ ክሳብ ክንዲ ዚ ማለት ሰብ ይካስኻ ኣቦካይዲ ክደካ ደሎ ወይ ክስታይ ድ ኮነካ ደሎ ግን ቆርጢምካያ ሰቕ ትብል ማለት እዩ። እዚ ሕጂ ሓደ ካብቲ ዘመልመሉና ማለት እዩ።
1: ብኩሉ እንትንኡ ትሕትና፣ ቅንዕና፣ ንቕሓትን ተወፋይነትን ዝዓጠቐ ካብ ወገነይ ወገንካ ኣንነትን ዝረሓቐ ትሕቲ ሃገራውነት ተፀይኑ ብንቕሓት ዝበረኸ መንእሰይ ምህናፁን ሓደ ካብ መትከላት ቀያሕቲ ዕምባባ እዩ ነይሩ።
0: ኣብቲያ ካልኣይቲ እንድሕር ሰጊርና ኣብ ማሕበራዊ ህወሲ እንታ ክትኮን ኣለካ ቁኑዕ፣ ትጉህ፣ ቅንዕና ዝክህልወካ ኣለዉ ክትዕበይ የብልካን ተጊህካ ከዓ ንሰብ ክትቀርብ ኣለካ። ንኣብነት ንሕና ዕድር ረኺብና ንማሃር ነርና ኢ ናብቲ ቤት ምሶራ ተማሂርና ደረጃ ገለ ካብቶም ናይ ተጋደልቲ ዝነበሩ ምእንታ ናይ ሎም ኣብ ዓሰርተታት ዓመታት ኣብ ድፋዓት ዝነበሩ ከይትካ ንኣብነት ዕድሜካ ኣኸይሉ ምስኦም ክትከይድ ከለካ ንዖም በቲ ዘለካ ዝፈለጥካዮ ክትዕበየሎም የብልካን ትሑት ኮንካ ብቕንዕና ከዓ ክትሕግዞም እዩ ዘለካ ትፈልጣ ንድሕር ኮንካ ሕጂ ኣብ ቤት ምሶራ ዝዓበየ ክምህዝ መዓት እዩ። ከምዚ ናይ ሽግር ኩሉ ግዜ ሽግር መሃዝ እንዴ ትገብረካ ኩሉ ግዜ ነቲ ደሎ ሽግር ክትሓልፎ ገለ ዓይነት ፈጠረታት ይገብሩ ነሮም እዩ ማለት እዩ። ብኸምኡ እዮም ዝፍለጡ። እዚኣ ከዓ ሓንቲ መትከል ክትሕት ከም ዘለካ ቆኑዕ ኮንካ ከዓኒ ብትህግሃት ነታ ትኽእላ ክተሪኦም ከም ዘለካ ስለዝተምሃርካ ትዕበ ደይኮንካ ስለዝተምሃርካ ትዕቢታ ርኢኻ ክትገብር ዘይኮንካስ ነቲ ሕብረተሰብ ወይ ነቲ ሽዑ ዝነበረ ኣብቲ ቅልጢፍካ ናይ ምውዓይ ኣሎ ደይ ምቕባል ኣሎ እንድሕ ደይ ትቕበላ ኮንካስ ኣይትቕበላን ኢኻ እንድሕር ኣሚንካ ኣላ ከዓኒ ካብቲ እምነትካ ከዓ ፈንታ ኣይትብልኒ ኢኻ ማለት እዩ። ስለዚ ከምዚ ዓይነት ክስታይ ኣምፂ ኢልና እዩ ማለት እዩ ነታ መትከል ክዝክራ ስለ ዘለኹ
2: እወ ቅንዕና፣ ትሕትና፣ ተወፋይነት እዚኦም እዚኦም ኣገደስቲ ኣእምራት እዮም ዋላ ኣብቲ ሕብረተሰብና ንሓደ ዝዕበ ሰብ እኮ ብሕብረተሰብና ወይ ዝፈትዎ እኮ የለን። ምናልባት ዒብ ገይሩ ቲ ሕብረተሰብና ዓው ኢሉ ኣይዛረቡ ንኸውን ግን ፍትዋ ኣይኮነን ኣንነት ኣንነት ዘለዎ ሰብ ወላ ሓደ ፍትዋ ኣይኮነን። እዚ ውን ሓደ ካብቲ መትከላት ቀያሕቲ ዕምባባይ ነይሩ ሰብ ብዛዕባኻ ክዛረብ ይበልፅ ካብ ንስኻ ብዛዕባ ነብስኻ ክትእነን ማለት እዩ። ኣነን እያ እንድሕርኩምካ ገለ እንታይ ነራ ዝዝክራ ኣነ እንድሕር ከም ገለ ኢሉ ሰብሲ ኣነ ይትበላታ ንሕና ውሕጦ ገለ ዓይነት ዳላ እዩ ግን መልእኽቲ ከኣለዎ ኣነ ምባልሲ ከምዘይፍቶ ወላ ከም መጀመርታ ክሳብ መወዳ
1: ምርትን ፃዕረ ምዃን እውን ሓደ ካብተን 10 መትከላት ቀያሕቲ ዕምባባ ኮይኑ ዝተማሃረ ይምሃር ዘይተማሃረ ድማ ይምሃር ዝብል ጭርሖ ብምልዓል እቶም ተምሃሮ ኣብቲ ዝነበሮም ትርፊ ግዜ መሃይምነት ኣብ ምጥፋዕ ዓብ ኣስተዋፅኦ ክህልዎምን ናይ ዝተፈላለየ ሞያዊ ክእለት ብቕዓት ክውንኑን እውን ተገይሩ እዩ።
0: እንታ መትከልሲ እንታያ እታ ፃዕራ ምዃና ማእቶትን ትምህርትን እንድያ ትብል እቲ መጀመርታ ብፍላይ 4ይ ክፍሊ 5ይ ክፍሊ ወፂኦም እዮም ተማሂሮም እዮም ንዘመቲ ከይዶም ንህዝቢ ከፍልጡ ማለት እዩ። እስኻ ትፈልጣስ ናይ 5 ሕጂ ክትሪኦ ከለካ ኣብዚ ኮንካስ 5ይ ክፍሊ ኮንካ ወፂኻስ ሕብረተሰብ መሃይምነት ተጥፍእ እስኻ እውን ኣብ ደረጃ ናይቲ መሃይምነት ቆርቢኻ ሰጊርካ ደለኻ ግን ብትግሃት ነታ ፈይጥካ ደለኻ ክትምህር ኢኻ ትፅዕር ማለት እዩ። ንኣብነት ኣብዚ ናይ ዘመቲ ዝኸደሉ ከም ኣብነት ዝጥቀስ ብደረጃታት ንኣብነት ንዴታት ይምህሩ ነይሮም ንሓረስቶት ይምህሩ ንጓሶት ይምህሩ በቃ ክሳይ ኣውፅኦም ሎ ትግሃት እዩ ዝሕጂ ሙሉእ መዓልቲ እስኪ ዕረፍካስ ክትምህር ትውዕል ማለት እዩ። እንታይ እዮም ዳሓስቡሳቶም ኣነ ነቲ ተጋዳላይ ኣብ ግንባር ኮይኑ ክሳይ ትገብር ዘሎስ ሳኻ ብስራሕ ክትመልሶ ኢካ ትደሊ ዘለካ እዚ ትፃዕሪ ዘብል ማለት እዩ። ንስኻ ሳልሳይ ክፍሊ በፂሕካ ከለካስ ክሳብ ካልኣይ ክፍልስ ትምህር ሳልሳይ ጥራይ ካደይ ትምህራ ሓንሳብ ሓንሳብ እውን ከምኡ ትምህር ነርካ ኣነ ዝከረኒ ሻሻይ ክፍሊ እየማለት ሻሻይሽ ኣብ ዓይና ወዲእና ክሳብ ናይ ስኻ ተምሃርካ ክትምህሮም ትፍትን ማለት እዩ። ላዕሊ ደረጃ ዝበፅሐ እውን ኣይኮነን ግን እተን ድበፅሐን ምስ ህወት ተኣሳሲሩ ምስ ህወት ትርጉም ነይርወን ተን ክፍልታት ማለት እዩ። ተን ክፍልታት ሲ ሻብዓይ ዋላ እንድሕሪኢኻስ ናይ ሰውራ ሻብዓይ ዳ ላዕሊ እንዲ ድበሃል እቲ ካሪክለም እሱ እዩ ነይሩ ግን እቲ ተወፋይነት እቲ ብትግሃት ምስራሕ እዩ እቲ ነታ

0: ቫሊዩ ደለዋታ ትምህርቲ ማለት እዩ።
1: ወላታ ጭርሖና እንታይ ኒራ ዝተማሃረ ይምሃር ዘይተማሃረ ይምሃር ቀሊል ኣይኮነን ማለት እዩ። ሕጂ እቲ ደረጃ ዘይኮነ ዘገድሰና ነይሩ እቲ ድሌት ይገድሰ ነይሩ። ሓደ እስኻ ዘይትኽእሎ ነቲ ብፃይካ ትውከሶ፣ እቲ ሓንቲ ገለ ትውስኸልካ፣ እቲ ሓደ ገለ ይውስኸልካ፣ መዓት ምትብባዕ ነይሩ ማለት እዩ። ሕጂ ቀሊል ኣይኮነን። እቲ ዝውሃብ ዝነበረ ትምህርቲ ንቐያሕቲ ዕምባባ ንቤት ምርሶ ወራሲ ግብራዊ ሽግር ዝፈትሕ ውይኒ ነይሩ ማለት እዩ።

0: ዶራር ማለት እዩ። ደረጃኡ ቁሩብ ክብ ምስ በለ ኣብ ክፍልታት ናይቲ ውድብ ፋሕ ትብል፣ ኣብቲ ክፍልታት ናይቲ ውድብ ፋሕ ኢልካ ግብራዊ ትምህርቲ ትቐስም። ብከምኡ መምህራን ዝኾኑ ኣለዉ፣ ብከምኡ መሃንድሳት ዝኾኑ ኣለዉ፣ ብከምኡ ዝምባሊኦም ንኸለልዩሲ ኣብቲ ግብራዊ ትምህርቲ፣ ብከምኡ ከመይ ዝኣመሰሉ ናይ ሜካኒክ ዝኾኑ ኣለዉ ማለት እዩ። ግብራዊ ትምህርቲ ንክምሃሩ ኣብተን ክፍልታት ፋሕ ብሉ ማለት እዩ። ስለዚ ሲ ቀላል ቤት ትምህርቲ ኣይኮነትን ነራ። ሰብራዊት ቤት ትምህርቲ እያ፣ ምዕብልቲ ቤት ትምህርቲ እያ። ኩሉ ሓድነት ዝደልደለላ ቤት ትምህርቲ እያ፣ ሓብሓቢት ቤት ትምህርቲ እያ ነራ ማለት እዩ።
1: ኣብ መዳይ ስነ ፅሬትን ስፖርትን እውን እንተኾነ ቀሊል ኣፍልጦ ኣይነበሮምን። ኣብ ስፖርቲ ኾነ ኣብ ሓፈሻዊ ፅሬት ብዝወሃቦም ዝነበረ ግብራዊ ኣስተምህሮታት ኣማዕቢሎሞ ዝነበሩ ብቕዓት ድማ ኣብ ዝተፈላለየ ኣጋጣሚታት የንፀባረኦ ከም ዝነበሩ እየን እዘና ሽዑ ተምሃሮ ዘዛረባ።
2: ሕጂ እዚኣ መትከል እዚኣ ንኣብነት ከም ቤት ትምህርቲ ብጋንታታት ኢና ከዓ ንቀውም ማለት እዩ። ከም ስድራ ሓንቲ ጋንታስ ጅናብነት ባለ ሓደ ትበሃል፣ ሓንቲ ከም ሓንቲ ባዶ እንድሕራላ ነጥብታት ከዓ ኣለዉ። ነጥብ ሓደ፣ ነጥብ ክልተ፣ ነጥብ ሰለስተ፣ ነጥብ ኣርባዕተ እንዳበልና ክሳብ ኣርባዕተ ጋንታታት ከዓ ቦካ ኣለካ ኣዴካ ላት ብከምኡ ኢና ንስራዕ ማለት እዩ። ስለዚ ናይ ፅሬት ድበሃሉ ተምሃሮ ከዓ ኣሎ ኣብታ ውሽጢ እዛ ጋንታ ንብላ ዘለና ፅሬት እንታይ ማለት እዩ? ከምዚ ናይ ኩርምታኻ እንድሕር ሓሚምካ ከይተረእኻ ሰብ ከይትብል ይርኢኻ፣ ቅድሚቲ ሓኪም ዝርእካስ እቶም ንከምኡ ወፂኦም ዘለዉ ይርኢኻ፣ ኣናፃፅፋ ኩሉ ሰብ ብሰባዳይ ሓለፈ የለን ከመይ ጌርካ ተንፅፎ ገለ ዝብል ኣሎ። ንሕና እውን ተን ድቅስ ዘለና ነበርና ዋላ ኣብ መሬት ደቅስ ገለ እታ ክሳይካ ግን በጋባብ ኣንፂፍካ ያ ክትከይድ ከም ዘለካ እንድሕር ቆልዑት ናፊቆም ድሸኑ እንድሕር ኣለዉካ ክሕፀቡኸም ዘለዎም እዚ ሕጂ ናይ ፅሬት ብዝለዓለ ደረጃ ይተሓዝ ከም ዝነበረ እዩ ማለት እዩ። ካልእ ተላጋቢ ሕማም ከይመፃካ ብዙሓት ስለብሓንሳብ ስለንድቅስ ዝነበርና ቀልጢፍ እዩ ናይ ተላጋቢ ሕማም ክላባዕ ዝኽእል ማለት እዩ። ሓደ ሰብ እንድሕር ገለ ዓይነት ሕማም ወይ ከምዚ ናይ ዓባቅ ገለ ረአ ነይሩ እዩ፣ ከም ናይ ታይፎይድ ገለ ይረአ ነይሩ፣ ቀልጢፉ ነዚ ቀልጢፎም እዮም ዝኣልይዎ ዝነበሩ ማለት እዩ። ስለዚ ኣብ ፅሬት ልክዕ ከምዚ ሕጂ ሰንበት ቀዳሚ ሰንበትን ኣብኡ ሮቢዕ ዕረፍትና ነይራ ማለት እዩ። ኣብ ሮቢዕ ኩሉ ተምሃራይ ነፍሱ ድሕፀበላ እቲ ባዕሉ ድሕፀብ ባዕሉ ሕፀብ ብኣለይቲ ድሕፀብቲ ኮይኑ ከዓ ብኣለይቲ እንዳታ ሓፀበ ፅሬት ዘካይደላ ማለት እዩ። ኣከባቢና እውን ነፅሪ ኢና፣ ምክንያቱ ንነብሮ ኣለና ንጎሕፎ ስለ ዘለና ነቲ ኣከባቢና እውን ነፅርዮ ነርና ኢና ማለት እዩ። ናይ ስፖርት ውድድር እውን ጋንታታት ይወዳደራ ነይረን እየን። ናይ ስፖርት ናይ ቮሊቮል ክሳብ ባስኬትቦል ከምኡ መፃና ነይሩ ማለት። ስለዚ ብከምዚ ዓይነት ቀፃሊ ክነዘውትሮ ስለ ዘለና ሓድነት ስለ ዝሕግዝ ብጋንታታት እንዳተወዳደርና ካልእ እውን ተምሃሮ ምስቶም ኣብ ክፍልታት ደለዉ ሓካይም ንበሎም እንዳዜና ንበሎም ምስም ከማ ንወዳደሩ ነይሮም ቶም ዕብይ ዝበሉ ምስኣቶም ቲፎዞ ኮይና ልክዕ ከምዚ ኣብዚ ደሎ ኣብኡ ከዓ ከምኡ ዓይነት ነይሩ ማለት እዩ። ስለዚ ብከምዚ ዓይነት ዝተሃነፀይቲ ኣባል ናይ ወይ ቀያሕቲ ዕንበባ
0: ኣብ ቤት ምሶራ ኣብቲ መደባት ናይ ቀያሕቲ ዕንበባ ናይ ፊቶራ ኩሉ መደባት ብስሩዕ እዩ ዝካየድ ነይሩ ማለት እዩ። ፅሬት ኣዝዩ ዓብይ ቦታ ዝወሃቦ እዩ። ምስ ኩሉ ብዝሕናዊን ብጉድለት ፅሬት ዝመፅእ ፀገማት ኣይነበረናን ብሓፈሽኡ ማለት እዩ። እዚ ናይ ቅናት ምድሪ ሕማማት ክረኣዩ ከለዉ ቀልጢፎም ኣልያ ግበረሎም ተምሃራይ ንሞታይ ቃላዕ ተምሃራይ ንስንክልና ዝተቃልዐ ኣይነበረናን ሕጂ እቲ ፃዕሪ ክሳብ ክንደይ የብል ነይሩ ማለት እዩ። ገለ ነገር ፀገማት ተመፂዊን መጀመርታተን ሓካይም ቀልጢፈን ምስቲ ዝምልከቶ ማእከላዊ ሕክምና ድ ምስቲ መሪሕነት ተላለዮም ነቲ ሽግር ፍትሕ ናይ ምባል ልምዲ ነይሩ። ንኣብነት ኣብ ጀልሃንቲ እንታይ ይዝክር ኣዝዩ ምድረ በዳ እዩ። ካብ 50 ክሳብ 53 ዲግሪ ሴንቲግሬድ ዝበፅሕ እቲ ሙቆት ምስ ኣብ ምዝላቕ ኣዝሊቕና ዝኸድናዮ መሬት ሱዳን እዩ። ኣብኡ ርጥባ ተረእዩ ርጥባ ምስ ተረአየ ገለገለ ኣብራኸም እንታይ ይበሃል ምስ ገበሮም ብቐጥታ ለሚን ብኾናትል ካብ ሱዳን ከም ዝመፅእ ተገይሩ ነቲ ሽግር ተፈትሑ ማለት እዩ። ይ እዚ ናይ ጥዕና ጉዳይ ኣዝዩ ኣገዳስነት ነይሩ ብግብርካ ይስራሓሉ ነይሩ ማለት እዩ። ዕርፍቲ ተምሃራይ ተመሲሑ ድሕሪ ምሳሕ ብግቡእ ነደቅሶም ነቶም ናእሽቱ ማለት እዩ። ኣብ ደቂስና ሰዓት 4 ከዓ ተሲኦም ከዓ መፅናዕቶም የካይዱ እዚ ስሩዕነት ነይርዎ ኩሉ እቲ መደባት ማለት ዝተኣሳሰረ እዩ። ምሸት ከዓ ፅፅዋይ ዝነግርዎም መምሃራን ከዓ ኣለዎ ከም ስርዓት ልክዕ ከምቲ ናይቲ ትምህርቲ ምድላዋት ገብሩ ምድላዋት ገይሮም ቤት ታይም ስቶሪ ንብሎ ወላቲ ምዕብል ዓለም ዝስራሓሉ ነበረሳት ቤት ትምህርቲ ሲ ኣብ ትሕቲ ገረብ ኣብ ትሕቲ ከምዚ ህድሞ ይካየድ ነይሩ ማለት እዩ። ሕጂ እታ ቤት ትምህርቲ ሲ ብኩሉ ምልእቲ ነይራ ክብላ ዝኽእል ማለት እዩ። ሰኑካ ትምላእለይ

0: ያ ናይ መወዳእታ ወይ ዓስረይቲ ኮይና ተቐሚጣ ዘላ መትከል ምስ ኣህጉር ክህልወካ ዘለዎ ዝምድናታት እትገልጽን እተነጽርን ኮይና ብዛዕባ ሃገራት ኣፍልጦ ክህልዎምን ምስ ጎረባብትኻ ልፍንቲ ፈጢርካ ብሓባር ክትዓቢ ከም ዘለካ ኣብቶም ተምሃሮ ድዕ ዝገበረተን እያ ነይራ።
1: እታ ናይ መወዳእታ ክመትከልና ከዓኒ ሓንቲ ኣህግራዊ ጭርሖ ክተልዕል ኣለካ ዝብል ሓንቲ መትከል ኣላትና ማለት እዩ። እታ መትከል እታ ንምንታይ እያ ተደልያ? ኩሉ ግዜ ናይ በይንኻ ቃልሲ ክተካይድ ኣይኮንካ ትደሊ። ምሳኻ ድመስሉ ከመኻ ድመስሉ ኣህዛብ ኣብ ጎረባብትኻ ሃገራት ኣለዉ፣ ኣፍሪቃ ንባዕላ ኣህጉር ኣላትካ፣ ምስ ዓለም ማለት ገስጋስ ዝኾነ ተሓሳስባ ክተላዓዕል ኣለካ ማለት እዩ። ትምህርቲ ንጥቕሚ ሓፋሽ እንተልካ ንሓፋሽ ህዝቢ ኤርትራ ጥራይ ደይኮነ ኩሉ ዘይተምሃረ ክምሃር እውን ትደልያኻ ማለት እዩ። ኣብ ጎረባብትኻ ዘለዉ ምስኦም ብሰላም ንክትነብር ናይ ሰላም ከምዚ ሕጂ ፅምዶ ኢልና ንልዕሎ ዘለና ከምኡ ዓይነት ኣልዒልካ ምስ ከባቢኻ ሰላም ክትገብር ከም ዘለካ እውን ናትካ ኣጠማምታ ገፊሕ ክኸውን ፀቢብ ሓሲብካ ጥራይ ክትከይድ ከም ዘይብልካ ናይ ሃገራዊ ኣተሓሳስባ ክህልወካ ከምኡ ዓይነት ጭርሖታት ክተልዕል ኣለካ ማለት እዩ። ንኣብነት ናይ ሰራሕተኛታት ደገፍቲ ኢና፣ ምክንያቱ ዝበዝሐ ሰራሕተኛ እዩ፣ ርእሰ ማልዶ እውንን ውሑድ እዩ። ስለዚ ምስቲ ሰራሕተኛ ወይ ሰራሕተኛታት ናይ ዓለም ተደናጋፂ ወይ ከዓ ተሓጋጋዚ ክትከውን ኣለካ ማለት እዩ። ምክንያቱ ሓፋሽ ዘማእገረ ወይ ከዓ ሓፋሽ ዘማእከለ ጭርሖታት ኣልዒልካ ክትከይድ ከም ዘለካ እሱ እውን ኣብቲ መትከልና ኣትዩ ከምኡ ዓይነት ኣጠማምታ ክህልወና ተገይሩ እዩ ማለት እዩ። ምክንያቱ ንበይንኻ ጥራይ ኮንካ ንተቃልስካ ናፅነት ክትረክብ ኣብ ጎረባብትኻ ዘለዉ ናፅነቶም ዝሰኣኑ እውን ናፅነት ክረኽቡኹም ዘለዎም እውን ምስኦም ኮንካ ክትቃለስ ከም ዘለካ ምስኦም ኮንካ ክትሓስብ ከም ዘለካ እውን ሓንቲ መትከል ነራትና መትከላት ቀያሕቲ ዕንበባ ንበይንኻ ከም ደሴት ሰላም ክትረክባ ይደልን ኢኻ ኣብ ጎረባብትኻ ዘለዉ ኪኖ ጎረባብትኻ ኣህጉርካ ብምልእታ ሰላም ኮይና ናይ ምዕባለ መንገዲ ሒዛ ክትከይድ ትደሊኻ ማለት እዩ። ነዚኣ እውን ፀቢብ ዝኾነ ተሓሳስባ ከይህልወና ብገፊሑ ክንጥሙቶ ከም ዘለና ነቲ ዓለም እውን ኣብ ንእስነትና ተኸስኪስና ኣለና ማለት እዩ። ሕጂ ሓንቲ ካብተን መትከላት ቀያሕቲ ዕንበባ እሳያ ነራ ማለት እዩ። በይንኻ ደጎንካ ምስ ኣህዛብ ክንዓኻ ድመስሉ ነቲ ቃልስኻ ዘልዕሉ ምስኦም እውን እንዳተደጋገፍካ ክትሰርሕ ከም ዘለካ እውን ሓንቲ ዓባይ መትከል ቀያሕቲ ዕንበባ ከም ዝኾነት ከዓ ስምረላ ፈቱ ማለት እዩ።
0: ዝኸበርኩም ተኸታተልቲ መደብና 10 መትክላት ቀያሕቲ ዕንበባን ኣብቶም ናይ ሽዑ ቀያሕቲ ዕንበባ ዝነበሮ ፅልዋን ዝተሓፍሶ ኩሉ መደያዊ ምህርትን ኢና ክንርኢ ፀኒሕና። ኣብ መወዳእታ እምበኣር ድሕርና ፅነትከ እዘን 10 መትክላት ቀያሕቲ ዕንበባ እንታይ ፅልዋ ነይሩዎን ብዝብል ሓሳብ መደብና ክንዛዘም ኢና። ወዳሓንኩም ሰናይ ቀነ።
1: እቲን መትክላት እዚን 10 ክንዝርዝረን ዝፀንሐና ኢና ክንገልፀን ፀኒሕና። ኣብቲ ናይ ሶራ ዝነበረ ቤት ምሶራ ዝነበረ መትከላት ቀያሕቲ ዕንበባ ኢልና ክንዝርዝረ ንኽእል ኢና። ብድሕሪ ዳኣ እንታይ ኮነ እንታይ ደኣ ከመይ ደኣ ኮነ ኣበይ ደኣ ከይደን እዚአን ዝብል ሕቶ ክትለዓል ክእል ኢና ግድን። ስለዚ እዚ ሕቶ እዚ ኣብቲ ድሕርና ፅነት እውን ከም መትከል ናይ ሚኒስትሪ ትምህርቲ 30 ወርቃውያን ሕጋጋት ኮይነን እውን ኣብቲ ቤት ትምህርቲ ኣትየን ይስራሕ ኣለና ኣሎ። ነዚአን ንምድራዕ እውን ናይ ዜግነት ትምህርቲ ተባሂሉ ኩለን ፋሕ ኢለን እዚአን ኣብኡ ትርኤኻ ማለት እዩ። ስለዚ ድሕሪ ናፅነት እውን ነቲ መትከላት ህዝባዊ ግንባር ስቕ ኢሉ ይኮነን ተሪፉ ዘሎ ማለት እዩ። ኣብቲ ዝመሃር ዘሎ መንእሰይ ወለዶ ብዝተፈላለየ ዓይነት ናይ ትምህርቲ ገይሩ ኮይኑ ሓደ ብሕጋጋት ኮይኑ ቀይምሎ ወርቃውያን ሕጋጋት ትበሃል ኣለዋ። እዚአን እተን መትከላት እየን ቁሩብ ብዙሕ ኢለን ኣለዋ። ምስቲ ገፊሕ ዝኾነ እቲ ናይቲ ሕብረተሰብካ እውን ንዑ ከማልእ ዝኽእል ዝኣተወን ክህሉ ክእል እዩ። ብዓብዮኻ ዜግነታዊ ትምህርቲ እውን ነዚ ዘማልአ ክስታይ ስለ ዝኾነ ድሕርና ፅነት እውን ቀፂሉ ከም ዘሎ ከረጋግፅ እየ ዝደሊ። ብዝተፈላለየ ኣገባባት ይመሃርዎ ከም ዘለዎም ብታሪክ ብናይ ቅድሚ ሕጂ ዝሓለፈ ዶኩመንተሪ ፊልም ብድራማታት ብዘፀሓፉ መፅሓፍቲ ንዑ እንዳተወከሱ እቲ ዜግነታዊ ሓላፍነቶም ክላበስዎ ከዓ ሕጂ ዘሎ ወለዶ እውን እዚ ዓይነት ትምህርቲ ይወሃብ ከም ዘሎ ክንጠቅስ ንፈቱ ማለት እዩ።
2: እቲ ኣሰር ናይ ቀያሕቲ ዕንበባ ሲ ኣሎ እዚ ሃማተ ዘካይዶ ሕመረት ንበሎ ካልእ ዝተፈላለዩ ስም ሃቦ ኣይበተኽን ማለት እዩ። ኣብ ኩለን ዞባታት ኣብ ኩለን ዞባታት ብዝሓየለ መልክዑ ብዝሰፍሐ መልክዑስ ይቕፅላሉ ማለት እዩ። በብደረጃኦም ከዓ መንእስያት እናተመልመሉ ሕመረት እናተባህሉ ብዝተፈላለዩ መገዲስ እተን

0: ክብርታት ሲ ኣብቲ መንእሰይ ከምዚ ሰርፃ ይኮን ኣለዋ። ኩሉ ግዜ ከዓኒ መንእሰይ እቲ መድረኹ ዝጠልቦ እዩ ክኸውን ዘለዎን ተግብር ዘለዎን ህንፀት ሃገር ኣይውዳእን እዩ መወዳእታ የብሉን ሳዋዊ ንገዛ ርእሳ ሓንቲ ኣብነት ናይቲ እቲ ዝቕፅል ዘሎ ወይ መቐፀልታ እዩ ክትብሎ ትኽእል ኢኻ ማለት እዩ። ስለዚ መንእሰይ ኩሉ ግዜ እቲ ካብኡ ዝሕተት መድረኽ ዝሓቶ ንኸማልእ ከዓ ኩሉ ግዜ ደድሕሪኡ ክንስዕቦ ኣለና ከነውርሶ ኣለና። እዚ ናይ መበል 50 ዓመት እውን ኪኖቲ ምዝካርሲ ዕላማ ኣለዎ ማለት እዩ። ኣብ መንእሰይ ከመይ ኢሉ ተማሂሩ ብባንጢትን ተመንን ዕንቅርብ እዚ እንታይ ይበሃልን ብእግርኻ እናሓለፈ ተማሂርካ ድሕር ኣብ ዝበፂሕካስ ኣብዚ ሕጂ ዘሎ መንእሰይ ከ እንታይ እዩ ካብኡ ትፅቢት? ብዘይ ትምህርቲ ከዓ ዝመፅእ ነገር የለን። እጂ ኣብ ትምህርቲ ሓያል ክኸውን እዚ ዘሎ ወለዶ ክሕይል ይላቦ ማለት እዩ። ምክንያቱ መንግስቲ ኤርትራ ብዝከኣሉ መጠን ኣብቲ ዝረሓቐ ገጠር ከይተረፈ ቤት ትምህርታ ተኸፍአት ኣሎ። ነዚ ዕድል እዚ ከዓ ክምዝምዞ ክኽእል ኣለዎ እቲ መንእሰይ ክጥቀመሉ ክኽእል ኣለዎ ማለት እዩ። ብዘይ ትምህርቲ ዝኾነ ስድሪ ውን ስለ ዘይትኸይድ ማለት እዩ። እዚ እቲ ኣብኡ ተሰርሐ ኣብዚ ኣብዝ ሓየለ መልክዕ ክቕፅል ነቲ ዝተዋህበ ዕድላት ክንጥቀመሉ ይላቦ ንመንእሰያት ማለት እዩ።
1: በዚ ኣጋጣሚ እዚ ከዓ ናይዚ 50 ዓመት ዝኽሪ ናይ ቤት ምትሰውራ ምምስራት ከዓ ንቅድሚት ተጠምተና ስለ ዝኾነት ምክንያቱ ዳግመ ህንፀ ሃገርና ክሳብ ሕጂ ናብቲ ዳግመ ህንፀ ሃገር ሰብ ኢና ንሃነፅ ዘለና ገናቲ ሃገርና ክትህነፅ ግን ሙሉእ ብሙሉእ እቲ ሰብ እንዳተሃነፀ እዩ ዝኸይ ዘሎ። እቲ ተሃነፀ ከዓ ዝለዓለ ሃገር ክሃንፅ ከዓ ትምኒት ኣለኒ ማለት እዩ። በዚ ዝኽሪ እዚ ነዚ ዝኽሪ እዚ ዘኪርና ናብ ቅድሚት ጠሚትና ዝሓየለ ብቴክኖሎጂን ብዕድቅን ብትምህርትን ዝማዕበለት ሃገር ክንሃንፅ ንኩሉ ዜጋ ማዕረ ዝኾነት ሃገር ክንሃንፅ ከዓኒ ደጊመ ደጋጊመ ክጠቅስ ፈቱ ማለት እዩ። ስለ ዝገበርኩብልና ቃለ መጠይቅ ከዓ በዚ ኣጋጣሚ ከመስገንኩ ክሓልፍ ኣይደልን ማለት እዩ።

ከመይ ፀኒሕኩም ዝኸድኩም ተዓዘብቲ እዚ መደብ እዚ ምክንያት መበል 50 ዓመት ፅኽሪ ምስራት ቤት ትምህርቲ ሰውራ ኣጋጣሚ ምግባር ነካይዶ ዘለና ኢና። ንሎሚ ድማ ካብ መስረቲ ሓደ ዝኾነ ኣቶ ጴጥሮስ ሃይለማርያም ሒዝናልኩም ቀሪብና ኣለና። ኣቶ ጴጥሮስ ዕድሜና ክቢርካ ንትበና ሓበሬታ ቀዲመ ስነይ ምስም ተዓዘብቲ ንምስክነካ ከም ዝጠቀስኮ ምክንያት መበል 50 ዓመት ዝኽሪ ምስራት ቤት ትምህርቲ ሰውራ ኢና ሒዝናዮ ቀሪብና ዘለና እሞ ህዝባዊ ግንባር ካብ ፈለማ ኣብ መዳይ ትምህርቲ ዝነበሮ ተሓሳስባ ወይ ፍልስፍና

0: ከመይ ዝበለየ ነይሩ ብዝብል ሕቶና ንጅምር።
1: ህዝባዊ ሓይልታት ኣብቲ ሽዑ እዋን ሰፊሕ ዝኾነ ኣርኣያ ብዛዕባ ትምህርቲ ከም ዝነበሩ እያ ዘለኒ መረዳእታ። እዚ ከዓ ኣብ እምነት ናይቲ ውድብ ካልእ ከዓ ኣብ ተመክሮ ናይ ሰውራውን ዝተመርኮሰ እዩ። ኣብዚ ተጋድሎ ሓርነት ኤርትራ ብቲ ዳሕራይ እዋናት ብዙሕ ሕንፍሽፍሽ መፅኡ ኣብ ውሽጢ ኮንካ ንምእራም ዝተገብረ ፃዕሪ ምስ በሸለ ከዓ ህዝባዊ ሓይልታት ከም ዝተፈለየ ኩሉና ንፈልጥ ገለ ካብቲ ፀገማት ኣብኡ ዝነበረ ሽዑ ኣፈላላዩ ብሃይማኖት ብቀቢላ ብኣውራጃ ብገለ እናግበርካ ነቲ ተጋዳላይ ነቲ ህዝቢ ምምቕቃላት ነይሩ። እዚ ቶም ሽዑብ ስልጣን ዝነበሩ ስልጣኖም ክናውሑ ኢሎም ዝገበሩ እዮም። ነዚ ክገብሩ ዕድል ካብ ዝሃቦም ሓደ ነገራት እቲ ትሑት ደረጃ ንቕሓት ናይ ህዝብን ናይ ተጋደልትን ሓደ ካብኡ ከዓ መብዛሕትኡ ህዝብና መሃይሚ ነይሩ። ኣብቶም ንገድሊ ዝወፁ ነበሩን መሃይምነት ብዙሕ ነይሩ እዩ። ስለዚ ካብዚ ካብ ተመክሮ ሕጂ ሓደ እቲ ሰውራ ክዕወት እንተኮይኑ ህዝቢ ክነቕቅሓሎ ተጋደልቲ ክነቕሑሎም ወላቲ ጭርሑ ናይቲ ውድብ ቀንዲ ዝነበረ ሓፋሽ ይንቃሕ ይወደብ ይተዓጠቕ እንዲ ከይንቃሕካዮ ነቲ ሓፋሽ እዚ ሰውራ ክዕወት ኢልካ ክሕሰብ ኣይከኣልን እዚ ሓደ ኣካል ናይቲ ምንቃሕ ናይ ሓፋሽ ህዝቢ ኹን ወላ ናይ ተጋዳላይ ከዓ ትምህርቲ መሃይም ድሕሪ ኮይኑ ብዙሕ ተነቃቅሖ ኣፀጋሚ እዩ። ድሕሪ ካብ መሃይምነት ነፃ ውፅኢካያ ግን እቲ ዝድለ ዘሎ ንቕሓት ንክሰርፅ ምችቅ ኩነታት ይፈጥር ማለት እዩ። እዚ ሕጂ ካብቲ ተመክሮ በቲ ሓደ ካእቲ ፍልስፍና ናይቲ ውድብ ናቲ ፖለቲካዊ መርገፂ ከዓ ከምዚ ዝበልናዮ ሓፋሽ ክነቃሓ ኣለዎ ክነቃሕቲ ኮይኑ ክምሃር ኣለዎ ማለት እዩ። ስለዚ ትምህርቲ ሲ ናይ ግድን ንዓወት ናይ ተሰውራ ድሊ ዳሕራይ ተሰውራ ክልተ ዕላማታት እዩ ነይርዎ። ናፅነት ምውፃእ ንሓዋሩ ከዓ ሓደ ምዕቡል ዝኾነ ራህዋ ዘለዎ ካብ ድኽነት ካብ ድንቁርና ነፃ ዝኾነ ሕብረተሰብ ምህናፅ እንድዩ እዚ ክትገብር ትኾንካ ከዓ ብዘይ ትምህርቲ ይከውን እዩ። ተምሃሪ ዓቕሚ ክህልወካ ኣሎ እቲ ሃገር ብትምህርቲ ኣብ ልዕል ዝበለ ደረጃ ክትከይድ ኣለዋ። ስለዚ ነዚ እውን ኣሚትካ ክኸውን ኣለዎ ነዚ ክልተ ዕላማታት ክወቅዕ ተኮይኑ ተሰውራ ዝብለ ተሓሳስባ ከም ዝነበሩ እየ ዝርዳእ።
0: ኣራይ ፅቡቅ። ስለዚ ቤት ትምህርቲ ሰውራ ክጅምር እንከሎ ቅድሚ ምድላዋት እንታይ ተገይሩ ነይሩ? እንታይ ምድሆታት ከ ነይርዎ?
1: እቲ ቤት ትምህርቲ ሰውራ ክጅመር ዝደረኸ ኩነታት ነይሩ እዩ። ሓደ ብመሰረቱ እዚ ንብሎ ዘለና እምነት እዩ። ህዝቢ ክመሃር ኣለዎ። ህዝቢ ተዘይተማሂሩ እቲ ዓወት ናይ ሰውራ ኹን ምዕባለ ናይ ሕብረተሰብ ኣዝዩ ንድሕሪ ዝጎትት ነገር ክኸውን እዩ ዝብል እዩ። ካልእ ግን ሓደ ሓደ ግብራውያን ዝኾኑ ብድሆታት ካ መፅኦም ኣብዚ ሰብዓታት ፀላኢ ኣብ ልዕሊ ህዝቢ ብፍላይ ናይ ቆላታት ህዝቢ ዘስካሕክሕ ኣርሜናዊ ግፍዕታት ይገብር ነይሩ። ዓድታት የቃፅል ኣብኡ ዝነበሩ ህዝቢ ፋሕፋሕ ከም ዝብሉ ገብር፣ ብዙሕ ሰብ ቀትል ስለ ዝነበረ ብዙሓት ዓድታት በዚ ከባቢ ጋሽባርካ በዓል ሃዘሞ እዚ ከባቢ በዓል ባፀዕ በዓል መረሚ ብዙሕ ግፍዕታት ስለ ዝገበረ ብዙሕ ህዝቢ ዓዱ ገዲፉ ክስደድ ተገዲዱ እዩ። ብዙሕ ህዝቢ ንሱዳን ዝኣተወ ነይሩ፣ ኣብ ካልእ ቦታታት ዝኸደ ነይሩ። ገለ ክፋል ካብቶም ዝተዛናበሉ ከዓ ናብ ህዝባዊ ሓይልታት ክዕቀቡ መፅኦም። ኣብቲ ደጀም ቦታ ህዝባዊ ሓይልታት ስዑ ዝነበሩ ዓቕሚ ድሮት እዩ ነይሩ። ግን ህዝቢ ከምዚ ኢሉ ፀላኢ እናተሃድነ ከሎ ስቂኢሉ ክርኢ ስለ ዘይክእል ናይ ግድን ክዕቅቦም ስለ ዝነበረ ነዞም ሰባ እዚኣቶም ክዕቅቦም ጀሚሩ በቲ ካልእ ሸነኽ ከዓ። ስለዚ ተዓቕቡ ምስ ደቆም ዝመፁ ህዝቢ ደብዓት ኣብ ዝበሃል ቦታ ኣብ ሳሕል ኣብኡ ተኣኪቦም ነይሮም ብዙሓማኢት ዝቁፀሩ ሰባት እዮም ነይሮም ማለት ዜጋታት። በቲ ካልእ ሸነኽ ከዓ እቲ ፅልዋ ናይ ሰውራ ብፍላይ ናብ ከበሳታት ይኹን ናብ መላእ ሃገር ብፍላይ ከዓ ፅልዋ ናይ ህዝባዊ ሓይልታት እናሰብሐ ምስ ከደ ብዙሓት ቆልዑ በቲ ተምሳጥ ናይ ገድሊ ተምሳጥ ናይ ተጋዳላይ ስለ ዝነበሮም ክንጋደል ኢሎም ትሕት ዕድመ ዝኾኑ ቆልዑ መፁ ነይሮም።

0: እቶም ተቐቢሉ ኣበሎም ነይሩ፣ ግን ኣሽቲ ስለ ዝኾኑ ኣብ ኩናት ክኣትዉ ይክእሉን እዮም። ስለዚ እንታይ ትገብሮም እዚኦም? ኣሽቲ ቆልዑ ስለ ዝኾኑ ሰቂዶም ብቐፃሊ ከዓ ሰቂዶ ግዜኦም ብከምቲ ክጠፍእ የብሉን። ቆልዑ መጠን ክመሃሩ ኣለዎም። ስለዚ ነዚኦም ከዓ ክትምህር ዝድረኽ ኩነታት ነይሩ። ስለዚ ብክልቲ በቲ ሓደ መደቡ ስለዝነበረቲ ሓሳስብኡ ስለዝነበረቲ ውድብ፣ በቲ ካልእ ከዓ ከምዚ ተቕሶ ፅናሕኩ ትምህርቲ ንክጅምር ዝድርኽ ኩነታት ስለ ዝመፀት ቤት ትምህርቲ ክጅመር ተገዲዱ፣ ማለት ዘገድድ ኩነታት መፅኡ ወይ ክጅመር ዝድርኽ ነገር ተፈጢሩ ማለት እዩ። ስለዚ ኣብቲ መስከረም ናይ 76 ንቅድም እዞም ሂቶራሪ ዝበሃሉ ንኣሽቲ ቆልዑ ትሕቲ ዕድመ ዝኾኑ ተዕሊም ወሲዶም ኮፍ ኢሎም ዝነበሩ ነዚኦም ውሰድዎም መሃርዎም ማለት ክመሃሩ ውሰድዎም ተባሂሉ ካብ ደብዓት ከዓ እዚኦም 150 ኣቢሎም ነይሮም። ካብ ደብዓት ከዓ ከምኡ ሓደ 150 ዝኾኑ ቆልዑ ኦም ካብ ደቂ 5 ዓመት ጀሚርካ ወሲድና ኣብ ትምህርቲ ከም ዝጅመር ተገይሩ ምናልባት ትምህርቲ ቀቅል ንምጅማሩ ሓደ ዓመት ኣቢሉ ህዝባዊ ሓይልታት ሓደ ናይ ትምህርቲ ኣካል ኣቑሙ ነይሩ። ሓደ ጨንፈር ትምህርቲ ዝበሃል ኣብ ትሕቲ ክብሪ ዜናን ፕሮፓጋንዳን ዝበሃል ዝሰርሕ ብከምዚ ጀሚሩ ክርክብ
1: ሕራይ ሕጂ እቲ ምድላዋት ከመይ ነይሩ? ተቅድመ ምድላዋት ብደወታት ከ ከመይ ነይሩ?
0: እቲ ምድላው ንቅድም በቲ መምስራት ናይ ዝጠቀስኮ ጨንፈር እዩ ዝጅመር። ቅድሚኡ ኣብ ተጋደልቲ ህዝባዊ ግንባር ህዝባዊ ሓይልታት ማለት ሽዑ ሃይምነት ናይ ምጥፋእ መደብ የካየድ ነይሩ። ዳሕራይ ግን በዚ ዝጠቀስናዮ ኣገባብ ትምህርቲ ንቆልዑ ክጅመር ኢሉ ስለዝወሰነ ሓደ ጨንፈር ናይ ትምህርቲ ኣቑሙ ኣብ ብሊቓት ዝበሃል ቦታ ኣብቲ ደጀን ዝነበረ ሽዑ ማለት እዩ ሳሕል ከባቢ 30 ንኸውን ሰባት ተዓሊም ዝወዳእና ማለት ሓደ ክልተ ነይሮም ኮኑ ኣቐዲሞም ቁርባ ራሕ ገለ ዝገበሩ እምበር ኩልና ሓደስቲ ኢና። መብዛሕትና ኣብ ኮሌጃት ተምሃሮ ዝነበርና ገለ ካብ ትካላት ምድላ መምሃራን ናይ ኢትዮጵያ ዝተመረቑ ገሊኦም ቁርብ ዝተመክሮ ዝነበሮም ገሊኦም ከዓ ዳርጋ ሓደስቲ ምሩቓት ነርና። ብደረጃ ትምህርቲ ክትሪኦ ከለካ ዓይነት ናይቲ ሰብ ቀሊል ኣይነበረን። ገሊኦም ማስተርስ ዝነበሮም ውን ሓደ ክልተ ነይሮምና፣ ዲግሪ ዝነበሮም ገለ ነይሮም። መብዛሕትኡ ከዓ ናይ ኮሌጅ ተምሃራይ ናይ ዩኒቨርሲቲ ወይ ከዓ ከምዚ ጠቐስናዮም ገሊኦም ናይ ምሩቓት ናይ ትካላት ምስልጣን መምሃራን ኣብ ኢትዮጵያ ዝነበራ እዩ። ደረጃ ዲፕሎማ ገለ ዘለዎም ማለት እዩ። እዚ እዚኦም ሓደ ካብቲ ተዋህበና ማለት ተቐንዕ ዕማም ዝዋህበና ትምህርቲ ናይ ቆልዑ ክጅመር ስለዝኾነ ንዑ ዝኸውን ምድላዋት ክብሩ ተባሂሉ እዩ። እቲ ብቐዳምነት ክግበር ዝነበሮ ምድላው ነቶም ቆልዑ እንታይ ትምህሮም ዝብል እዩ። እጂ ኣብዚ እቶም መብዛሕትና ትምህርቲ ተማሂርና ኣብ ዝተፈላለየ ዓውድታት ዳኣ እምበር ኣብቲ ናይ ትምህርቲ ዓውዲ ንባዕሉ ቲ ኤጁኬሽን ዝበሃል ፍልጠትና ኣዝዩ ድሩት እዩ ነይሩ። ዋላ እቶም ካብ እቶም ዝሐሹ ዝበሃሉ እቶም ኣብ ትካል ምድላዊ መምህራን ዝተማሃሩኦም ንሳቶም ቁሩብ ብዛዕባ ቆልዓ ከመይ ጌርካ ትምህር ኣገባ መምህራ እንታይ እዩ ገለ ዝበሃል ናይ ቆልዓ ስነ ኣእምሮ ወይ ሳይኮሎጂ ዛዕብኡ ገለ ኣመታት ነይርዎም። መብዛሕትና ግን ብዛዕባ እዚ ነገራት ዝስ ኣፍልጦ ኣይነበረናን። ካልእ ካሪክለም ዝበሃል ከም ሓደ ጥርኑፍ ኣምር ንባዕሉ ብዙሕ ኣፍልጦ ነይርና ክበሃል ኣይከኣል። ብዛዕባ ካሪክለምስ እንታይ እዩ ብከመይ ክስራዕ ዘለዎ እንታይ እዩ ክሓቁፍ ዘለዎ ገለ ዝብል ከም ሓደ መሰረታዊ ነገር ብዙሕ ክኢላዊ ኣፍልጦ ነይርና ክበሃል ኣይከኣልን። ኣብ ምንታይ ኢና ንምርኮስ ነርና? ብቲ ንሕና ተምሃርና ሉ ከባቢ ኣጋጣሚ ኮይኑ ብዙሓት ካብቶም ኣብኡ ነበርና ኣብ እዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ዋሃብ ነይሩ እንጂ መብዛሕትና ኣብኡ ዝነበርና ብትግርኛ ተምሃርና ኢና እንጂ ኣብቲ ታሕተዋይ ደረጃ እንታይ ንምሃር ከም ዝነበርና እናዘከርና ምስኡ ዝመሳሰል ትምህርቲ ናይ ትምህርቲ መደብ ከነዳልኹም ዘለና ይቲ ሓፈሻዊ መረዳእታ ነርና። ካልኣይ ከዓ እቲ ዕድሚኡ ዝነበረ ትምህርቲ ኢትዮጵያ መደብ ስለ ዝነበረ ብዛዕባ ኢትዮጵያ ኢትዮጵያ ዓብ ክብሪ ዝህብ ገለ ብዙሕ ነገራት ነይርዎ። እዚ ሕጂ ሃገራዊ ክኸውን ስለ ዘለዎ እቲ ካሪክለም

እቶም ቆልዑ ብዛዕባ ዓዶም ብዛዕባ ሕብረተሰቦም ክፈልጡኩም ዘሎም። ስለዚ ናብ ኤርትራ ዘተኮረኩም ከም ዘለዎ ከዓ እዚ ከም ሓደ ቅቡል ነገር ወሲድና ነርና። ካብኡ ተረፈ ግን ከምዚ ጠቀስኩልካ እንታይ ምሃርናይ መሓይሽ ዝብል እዩ እንጂ ኣብ ሓሙሽተ ገለ ዝኾና ውጅለታት ተማቃቂልና ነርና። ናይ በቢ ዓይነት ትምህርቲ ናይ ትግርኛ፣ ናይ ቁፅሪ፣ ናይ እንግሊዝ፣ ናይ ስነፍልጠ፣ ጂኦግራፍ፣ ታሪክ ገለ እናተባሃለ ኣብኡ ክትዓት ንገብር ክትዓት እናገበርና ኣብ ገለገለ መደምድምታታት ንበፅሕ። ስለዚ እዞም ካብ ቀዳማይ ክፍሊ ጀሚርካ ሳብ ሳልሳይ ክፍሊ እስከምዚ ከምዚ ተምሃር ናይ መሓይ ዝብል ሓፈሻዊ ምርድዳእ ጌርና ብኡ መሰረት ከዓ ምድላው ናይቲ ካሪክሎም ወይ ከዓ ናይቲ መፅሕፍቲ ክግበር ተጀሚሩ። ኣብቲ እዋን ተዋህበ ካልእ መምርሒ እንታይ ነይሩ? እቲ ትምህርቲ እዞም ቆልዑ እዚኦም ትምህርቲ ክጅመር ከሎ ሲ ብቋንቋ ድኦም ክመሃሩሎም ዝብል እዩ። እዚ ሕጂ ተመሊስካ ክትሪኦ ከለካ ናይ ብሓቂ ሓደ ምዕቡል ዝኾነ ተሓሳስባ ኢለ ኣነ ዝወስዶ። ኣብ ክሳብ ሎሚ ኣብ ብዙሓት መፃኢ ዝበሃላ ሃገራት ኣፍሪቃ እቶም ቆልዑ በቲ ቋንቋ ናይቶም ገዛእቶም ዝነበሩ እዮም ዝመሃሩ። እዚ ከዓ ብዙሕ ፀገም እዩ ዘሎ። ሓደ ቆልዓ ንኣብነት ቀዳማይ ክፍሊ መፅኡ ሓደ ተደምሮ ሓደ ክልተ ክኸውን ኢልካ ክትምህሮ ተኾንካ ቅድም እንታይ ትብል ከም ዘለካ ክፈልጥ ኣለዎ፣ ነቲ ቋንቋ ክርድኦ ክክእል ኣለዎ ማለት እዩ። ስለዚ ነቲ ቋንቋ ክሳብ ተረድኦ ጥራይ ቋንቋ ይኮነን ከዓኒ ብዙሕ ግዜ ጠፍእ ብርቱዖ ከኣቲ ትምህርቲ ማለት እዩ። ብቋንቋ ዲኡ እንተኮይኑ ግን መፅእ ምስ በለ ካብታ መጀመርታ ዓትብ ትምህርቲ ብውሕድ እቲ መምህርሲ እንታይ እዩ ዝብል ዘሎ ፈልጥ ብቋንቋ ዛረቦ ስለ ዘሎ ዛሕራይ ኣብቲ መክሮ ብክሊ ሰሓሳብ ሎሚ ኣብ ትምህርቲ ተበፂሑ ዘሎ መረዳእታ እቲ ዝበለፂ ቋንቋ መምሃሪ ዝቀለለ ቋንቋ መምሃሪ ንሓደ ንእሽቶ ቆልዓ ቋንቋ ዲኡ እዩ ዝብል ሕጂ ከምኡ ኢሉ ምሕሳቡ ኣብቲ ሽዑዋን እቲ መሪሕነት ናይ ህዝባዊ ሓይልታት ምዕቡል ኣተሓሳስባ ከም ዝነበሩ እዩ ከገምግመካ ዝኽእል። ብቋንቋ ደ ክበሃል ከሎ ሕጂ እቲ ትምህርቲ ብትግርኛ እንዲ መጀመርታ ተዓቃቁ ዝነበረ ዓቕሚ ቀንዲ ትግርኛ ጥራይ ዝኽእል ነይሩ ብትግርኛ ተዳልዩ። ግን እቲ ትምህርቲ ክጅመር ከሎ ትግረ እውን ክወሃብ ይግባእ ስለ ዝነበረ ማለት ካብ ትግረ ዝፈጡ ብዙሓት ቆልዑ እውን ስለ ዝነበሩ ኣብ መንጎቶም ክመሃሩ ተባሃሉ ቆልዑ ናብ ትግረ ከም ዝትርጎም ተገይሩ መጀመር ከሎ ሽዑ ብክልቲኡ ብትግርኛን ብትግረን ተጀሚሩ እቲ ትምህርቲ። ስለዚ ሓደ ካብቲ ምድላዋት ነበረ እዚ ምድላው ናይቲ ካሪክለምን ምድላው ናይቲ መፅሓፍትን ዝምልከት እዩ። ምናልባት ካልእ ምድላዋት ውሑስ ዝኾነ ቦታ ምርካብ እዩ። ሓደ ኣብ ደጀም እኳ እንተነበርና በቲ ሽዑ ዝነበረ ኣካየዳ እውን ፀላኢ ኣብ ሳሕል ወሪዱ ክጥቅዕ እዩ ዝበሃል ስግኣት ኣይነበረን። ተደኺሙ እዩ ነይሩ። ህዝባዊ ሓይልታት ኣብ ከበሳታት ገለ ከይተረፈ ወፈረሉ እዋን እዩ ነይሩ። ግን ደብዳብ ናይ ነፈርቲ ነይሩ፣ ኩሉ ግዜ ስግኣት ነይሩ፣ ዋላ ድብድባ ነይረን። ስለዚ ካብ ደብዳብ ናይ ነፈርቲ ንቅድም ውሕስነት ዘለዎ ቦታ ክትረክብ ኣለካ። ስለዚ እቲ ቤት ትምህርቲ ሰወራ ዝነበሮ ቦታ ነዊሕ ስንጭሮታት እዩ። ኣብ በቲ ሓደ ሸነ ክገልጎል ኳ ተሎ ገዘፍቲ ጎቦታት ዝነበርዎ እዩ እንጂ ስንጭሮታት ስለ ዝኾነ ልፍፅውፅዋይ ዘለዎ ጎቦታት ዘለዎ ስለ ዝኾነ ንድሕነት ናይቶም ቆልዑ ድሕነት ናይቲ ኩሉ ቲ ቤት ትምህርቲ ክሰርሕ ተባህለ ሰብ ሓጋዚ ነይሩ። እዚ ከምኡ ኮይኑ ግን ማይ ዘሎ ቦታ ክህልወካ ኣሎ ኣፃሚ እዩ ሳሕል። ስለዚ እቲ ዝተመርፀ ቦታ ናሕራይ ቤት ትምህርቲ ሰወራ ተመስረተሉ ፋሕ ማለት ሶሪ ዜሮ ዝበሃል ወይ እዞም ደቂ ዓዲ ኣብቲ ከባቢ ዘሎ ህዝቢ ግሙን እዮም ዝብልዎ ኣብኡ ክምስረት ዝተሓርየሉ ሓደ ምክንያት ከዓ ማይ ብተዛማዲ ዳሓን ስለ ዝኾነ ኣብ ገለ እዋን ክራማት ገለ ክኸውን ከሎ ዝውሕዝ ዛራ ዘለዎ ከይተረፈ ኣብ ሩዋ ዝነበሮ እዩ። ኣብ ሓጋይ ክኾን ከሎ ከዓ መብዛሕትኡ እዋን ዳርጋ ምሉእ ሓጋይ ዒላ ክዒትካ ነዊሕ ከይከድካ ብኢድ ዝኩዓት ዒላ ጌርካ ነቲ ዘሎ ሰብ ክተስትየሉ ትኽእል ዋላ ክሕፀበሉ ክዳኑ ሓፅበሉ ዝኽእል ማይ ዝነበሮ ቦታ እዩ ነይሩ። ኣብኡ ተመሪፁ እቲ ካልእ ንኣሽቱ ቆልዕኦም ገሊኦም ነሮም ዓመት ወይ ጠቂሰ ነረ ገሊኦም ስለቂ ሓሙሽተ ዓመት ካብኡ

ኣሜሪካ እዩ። ካብ ስድሮኦም ተፈልዮም እዮም ዝነብሩ እጂ እዚኦም ዝኾኑ ማዕቆቢ ቦታውን መድለየ ገዛውቲ ገለ ኣርባዕተ ዝኾነ ዓበይቲ ገዛውቲ ትሕቲ መሬት ተሰሪሐን ነረን። ግን እዚአን ንገለ ክፈ ናይቶም ቆልዑ ጥራይን ክሕዛ ዝኽእላ ስለዚ ትኻልእ ኣብ ትሕቲ ፅላል ከምቲ ተጋዳላይ በረኹ እዩ ዝቕመጥ ማለት እዩ። ትንእሽቲ ቆልዓውን ከይተረፈ እቶም ኣዝኦም ንኣሽቱ ብተን ገዛውቲ ከም ዝኣዞ ተገይሩ እቶም ካብኦም ዕብይ ዝበሉ መብዛሕትኦም ኣብ ደገ እዮም ዝድቅሱ ትሕቲ ፅላል ከዓ ውዕሉ ማለት እዩ። ማለት ትምህርቲ ብትሕቲ ፅላል ኣብ ገለ እዩ ዝካየድ ነይሩ። ናይ ስንቂ ጉዳይ ነይሩ። ስንቂ ባዕሉ ቀሊል ኣይነበረን። ብሱዳን እቲ መገዲ እውን ሓመድ እዩ ሕፃታት ዘለዎ ስለዝኮኑ ማካይ ናተ ሸክላ ከምኡ እዩ ትምሉእ ውድብ ዝቕለብ ነይሩ። እዚኦም ካብ ቆልዑ ስለዝኮኑ ኣብ ዝኮኑ እዋን መግቢ የለን ክትብሎም ኣይትኽእል። ስለዚ ንዕኦም ዘድሊ መግቢ ክስራሕ ነይርዎ። እዚ መኸሸኒ ዝኸውን ነቲ መግቢ ንሱ ሓደ ካብቲ ዓበይቲ ብድሆታት እዩ ነይሩ። ንመጀመርያ ግዜ ኣብቲ ትምህርቲ ዝጅመረሉ ዝነበረ እዋናት ቁሩብ መቕሎ መፂ ነይሩ። እዚአን ግን ኣዝኦም ውስናት ስለዝኮና ኣብቲ ተዋጋእ ሰራዊት ከዓ ብፍላይ ኣብ ገለ ቦታታት ምስ ፀላኢ ናይ ቀረባ ርሕቀት ኣብ ዘለዎ ብስሉጥ መግቦም ከቅርቡ ግዲ መድልዮም ስለዝነበረ ዝርከበን ንዕን ተባሂለን ነቲ ቤት ትምህርቲ ተውህባን። ኣብ ሳሕል ዝነበረ ተጋዳላይ ኩሉ ሰብ ግን ሽዑ ኣብ እምኒ ዝስንክት ነይሩ። ፅፋሕቲ ኣእማን ኣሎ ስቂዱ ብባህር እዩ ካብቲ ጎቦታት ክንቅላቢልካ ተውፅኢካ ተጠንቂዕካ ተውፅኢካ ፀፊሕ እምኒ ትረክብ ነዚ ኣርሲንካ ኢኻኡ ታይታ ድዩ ቅጫ ድዩ ገለ ትስንክት ካልእ ግዜ ከዓ ግዓት ገለ ትገብር ማለት እዩ። ኣጋጣሚ እቲ ቦታታት ሽዑ ዕንጨይቲ ድሓን ነይርዎ ናይ ዕንጨይቲ ብዙሕ ፀገም ኣይነበረን። ናይ ትራንስፖርት ብድሆ ነይሩ ከም ዝበልኮ ስንቆም ከተቐርብ ነቶም ቆልዑ ሓደ ካብቶም ዓበይቲ ብድሆታት እዩ ነይሩ። እቲ ናይ መፃሕፍቲ ንባዕሉ መፃሕፍቲ ድ ካልእ ናይ ትምህርቲ መሳርሒታት ዳርጋ ኣይነበረን ካ ክትብል ትኽእል። ናይ ማሕተም ገባብና ሽዑ ዝሕምዕቡል ስለ ዘይነበረ እቲ መፃሕፍቲ ብኣጋ ሓቲምካ ንቆልዑ ከም ዝረኽቦ ክግበር ኣይከኣልን። ነቶም መምህራን ጥራኻ ትህቦም ንሱውን ገሊኦ ካብቲ ብኢድ ተፃሕፈ ባዕላቶም እናፀሓፉ ገለ እናገብሩ እዮም ኣብቲ መጀመርታ ዝሰርሑ ነይሮም። ንሕራይ ግን እዚ መባዝሒ ብስተንስብ ገስተ ትነር ገለ ዝበሃል ነይሩ። ከምኡ እናገበርካ ምብዛሕ ንዝኾነ ፅሑፋት ናይ ትውድብ ውን መፅ እዩ። መፃሕፍቲ እውን ብከምኡ እናተባዝሐ ቁርብ ምሕያሻት መፅ እዩ። ናይ ጥዕንኦም ሕቶ ነይሩ። እቲ ሳሕል ቆላዕ ዓይነት ከምኳኑ ዓሰሉ ሓደ ኩሉ ግዜ ክጥንቀቀሉ ዘለካ ካልእ ጋ ናይ ሽቲ ቆልዑ ስለዝኮኑ ቀፃሊ ክሓሙ ስለዝኽእሉ ናይ ጥዕንኦም ኩነታት ነይሩ። ስለዚ ጅምር ክብል ከሎ ግን ሓደ ክሊኒክ ካብኡ ከም ዝህልዎም ተገይሩ ከምዚኦም ዝኣመሰሉ ብድሆታት ነይሮም ክብል ክእል ኣብቲ መጀመርያ እዋን። ሕጂ ህዝባዊ ግንባር ኣብቲ ሽዑ እዋን ስኢ ዝነብሩ ዓቕሚ ኣዝዩ ድሩት እዩ። እቲ ኩናት ከተካየድ ንባዕሉ ዳርጋ ንኩሉ ዓቕምኻ ዝጠልብ ወይ ኩሉ ዓቕምኻ ዝሕዝ እናሃለዎ ከሎ ኣብ ከምዚ በለ ፅንኩር ኩነታት ናይ ቀረባ ክንክን ዝደልዩ ንኣሽቲ ቆልዑ ከተዕብን ክትምህርን ኢልካ ምሕሳብ ንባዕሉ ቀሊል ኣይነበረን። ዓብ ውድሆ እዩ ነይሩ። ብዝኾነ ትውድብ ውሳኔ ስለ ዝገበረ ብዝተኸኣለ መጠን ካብ ዝርከቡታ ዘላቶ ቀዳምነት ንቆልዑ ከዓ እዩ ዝህብ ነይሩ። ግድነት ካ ይቆልዓ ሰይ ንእሽቲ ቆልዓ የለን ገለ ክትብሎ ውን ኣይትኽእልንኻ። ምናልባት ካልእ እቲ እዞም ኣሕዳር ቤት ትምህርቲ እዩ እቲ ቤት ትምህርቲ ነይሩ እንጂ እዞም ቆልዑ እዚኦም ካብ ወለዶም ተፈልዮም እዮም። ገሊኦም ብፍላይ ንኣሽቱ ስለ ዝኾኑ ሲ ካብ ስድሮኦም ክፍለዩ ከሎ ንሱ ዝፈጥረሎም ፀቕጢ ኣሎ ናፍቆት ናይ ስድራ ኣሎ። ስለዚ ንዕኡ ዝኣልዩ ከመዴታት ኮይኖም ክኣሊኦም ዝኽእላ የድልኦም ነይረን። ስለዚ ሓደ ካብቲ መጀመርያቲ ውድብ ዝወሰዶ ስጉምቲ ኣለይቲ ከም ዝምደባሎም ማለት እዩ። እዚአን ሕጂ ከመዴታት ኮይነን ሕብሕብኦም ነቶም ቆልዑ ኩሉ ዘድልዮም ነገራት ገብርኦም ይገብራሎም ሓፅቦኦም ክዳውንቶም ሓፅባሎም መግቦም ሰርሓ ኣለይ መለይ ይብልኦም ልካ ከምዚ ንትደን ውላዳ ትካናኸኑ ብከምኡን ዝካናኸንኦም ነይረን ማለት እዩ። ብከምዚ ጌርካ ነቲ ካብ ስድራ ናይ ምንፃል ዘምፅኦ ፀገም መፍትሒ ክግበሮ ተፈቲኑ ገሊኦም ስድሮኦም በዓል ደብዓት ዝነበሩ ኣብ ገለ እዋናት ዕረፍቲ ክኸውን ከሎ ኣብ ስድሮኦም ከይዶም ከም ዝቕንዩ ምስ ወለዶም ከም ዝራኽቡ ይግበር።

0: ነይሩ ገሊኦም ደቂ ሰብኣ ተጋደልቲ እዮም ነይሮም ዝግበር ዝከኣሉ ብዙሕ ነገር የለን። ስለዚ እቲ ቤት ትምህርቲ ስ ከምዚ ገዝኦም ማለት እዩ ኣቦኦም ኣዲኦም ከዓ እቶም መምሃራን እቶም ተነኣለይቲ እዮም ነይሮም። ናይ ገዛ ሓደ ንምውሳኽ ክፍተን ነይሩ፣ ግን ዓቕሚ ዝነበረ ውሱን ስለ ዝኾነ ገዛውቲ ከምቲ ዝድለ ብዙሕ ክሰርሓሎም ኣይተኽእለን። ናይ ሰሌዳ ኩሪሽ ገለውን ፀገም ነይሩ እዩ። እዚ ግን ዳሕራይ ህዝባዊ ግንባር ኣብ ከተማታት ከይዱ ብዙሓት ከተማታት ሓራ ዝገብረሉ ዝነበረ እዋን ካብ ፀላኢድ ዝመንዝዖ ኹን ካብቲ ከተማታት ዝርከብ ዝነበረ ብዓይነቱ ነገራት እናመፀ ሕጂ ቁሩብ መሓሻት መፅ እዩ። ንኣብነት ሰሌዳታት፣ ኩሪሽ፣ ፒሮ፣ ጥራ ዝገለ መሳሊ ከምዚታት ዝያዳ እናተፈትሐ ከይድ ክኢሉ ምሃራን ምስ እቲ ቁፅሪ ናይ ተምሃሩ ሕጂ ቀጢፉ ዓብዩ ኣብ ቤት ትምህርቲ ሶቁራ ብፍላይ ኣብቲ መጀመርያ እዋን ድሕርዞም ክልተ ጠቀስኩም ዓንቲ ወይ ካብ እቶም ፊቶራርን ካብ ደብዓት ዝመፁን 300 ዝኾኑ ብዘይከኦም ኣብ ማዓስከራት ሱዳን ካብ ዝነበረ ህዝቢ ትምህርቲ ተጀሚሩ ኣብ ሜዳ ምስ ሰምዐ ደቁ ሰዲዱ ናብ ሜዳ። ስለዚ እዚኦም ከምኡ ዝኣመሰሉ ተወሲኮሞም እቲ ቁፅሪ ስለዝዓበየ ቀጢፉ ብኡ መጠን ከዓ መምሃራን ውሳኺ ድሊ ነይሩ። እዚ ካብ ተዋግአ ሰራዊት ዝነበሩ ብዙሓት ካብኣቶም ከዓ ዝሰንከሉ ግን ናይ ትምህርቲ ዓቕሚ ዝነበሮም እዚኦም እናምፃእካ መምሃራን ከም ዝኮኑ ዝግበር ነይሩ። ዓቕሚ ናይ መምሃራን ንምዕባል ንባዕሉ ንሱ ዝኽኣለ ኣብ ስራሕ ዝሓትት እዩ ነይሩ። እቲ ካሪክለም እውን ኣብ ሳልሳይ ክፍሊ ጥራይ ጠጠው ክብል ስለ ዘይነበሮ ንዕኡ መሪስካ ተማዕብሎ ነይሩ ከ ብዙሕ ዕማማት ዝፅበ ነይሩ።
1: ከመይ ቀፂሉ ሽዑ ዝበልካዮ ኣዝዩ ፅቡቅ ድሕረ ባይታ ሂብካና እቲ ጴጥሮስ፣ ከመይ ቀፂሉ ሽዑ ኣብ ዕቤቱ ኣማዓባብላ ናይዚ ቤት ትምህርቲ ሰውራ
0: ገሊእ እኳ ብቐጥታ ኣይነበርኩን እንዲ ኣነብቲ ገሊእ መድረኻት ኣብ ካልእ ተቐይረ ነይረ። ዝኾነ ግን ተሓፈሻዊ ማዓባብላ ናይቲ ትምህርቲ ስለ ዝፈልጦ ክጠቀስ ይኽእል መስለኒ። ሕጂ ኣብ ካብ 77 ህዝባዊ ሓይልታት ኣብ ከበሳታት ወፂኡ ንሓየለ ከይዱ ብዙሓት ቦታታት ሓራ ክገብር ጀሚሩ ዓበይቲ ከተማታት ከይተረፈ በዓል ቀረም በዓል ደቀም ሓራ ኮይነን ነይረን። እዚ ሕጂ ንባዕሉ ካልእ ዓብዪ ብድሆ ፈጢሩሉ ነቲ ወድብ። ምክንያቱ ኣብኡ እቲ ህዝቢ ኣብቲ ሓራ ዝወፀ ቦታታት ብዓይነቱ ማሕበራዊ ኣገልግሎታት ክረክብ ነይርዎ ክነበርቲ ኮይኑ ግድን ይኸእሱ እቲ ዓቕሚ ውሱን እዩ ነይሩ። ግን በቲ ሓደ ሸነኽ ከዓ ህዝባዊ ግንባር ብዓቕሚ ሰብ እውን ኣብ ሓፂር ግዜ እናደለበ ከይዱ ብፍላይ ምስ ዓወታት ዝርከብ ዝነበረ ብዙሓት መንእሰያት ተላይ ምሁራት ፅንበርዎ ስለ ዝነበሩ ዓቕሙን እናደለበ ስለ ዝኸደ ነቲ ህዝቢ እቲ ማሕበራዊ ኣገልግሎታት ክህበሉ ዝኽእል ምጡን ዓቕሚ ኣትርኢ ነይሩ። ስለዚ ብቐዳምነት ኣብኡ ዝነበሩ ቆልዑ ስቕ ኢሎም ጠጠው ክብሉ ይክእሉን እዮም ክመሃሩ ስለ ዘለዎም ትምህርቲ ዝጀመረሎም ተባሂሉ ንዕኦም ትምህርቲ ተጀሚሩሎም በዓል ከረን ኣብ በዓል ደቂ ኣምሓረ ከምኡ ኣብ ኩሉ ተኸል ሓራ ወፂኢ ዝነበረ ቦታታት ብዝተኸኣለ መጠን እቲ ናይ ታሕተዋይ ደረጃ ትምህርቲ ናይ መባእታ ከም ዝውሃብ ክግበር ተፈቲኑ። ስለዚ እቲ ናይ ትምህርቲ ኣካሲ ስርሑ ኣብ መላእ ሃገር ፋሕ ኢሉ ማለት ሕጂ ናይ ትምህርቲ ሰራ ሓደ ንእሽቶ ክፋል ጥራይ ኮይኑ ናይቲ ናይ ትምህርቲ ፃዕሪ ብከምዚ ሕጂ ርጋ ኣብ ኩሉ እንተን ሓራ ዝወፃ ኣብያተ ትምህርቲ ሲ ባዚ ቦታታት ስብሕ ዝበለ ናይ ትምህርቲ ንጥፈታት ከይድ ነይሩ ብተዛማዲ ምስ ዝነበረ ዓቕሚ ናይቲ ውድብ ማለት እዩ። ክሳብ ምዝላቕ ኮይኑ እቲ ኣብኡ ዝነበረ ናይ ትምህርቲ ንጥፈታት ዝቋረፅ ምክንያቱ ብምሉእ እቲ ውድብ ስለ ዘዝለቐ ማለት እዩ። እቲ ሕጂ እዚ ንባዕሉ እቲ ኣብ ውሽጢ ቤት ትምህርቲ ሶራ ዝነበረ ተምሃራይ ጥራይ ዘይኮነ እቲ ካልእ ዝነበረ ተምሃራይ እውን ናይ ልዕል ዝበለ ደረጃ ትምህርቲ ካብ ሳልሳይ ክፍሊ ንላዕሊ ሲ ክትምህሮ ዝድረኽ ኩነታት ፈጢሩ። ስለዚ እቲ መደብ ናይ ትምህርቲ መፅሕፍቲ ትካሪክለም ብቕሩብ ናብ ዝለዓለ ደረጃ ማለት ናብ ዝለዓለ ደረጃ ከም ዝኸይድ ወይ ሰም ዝለዓለ ክፍልታት ዘድልዩ መፅሕፍቲ እውን ከምዝዳለው

0: እናተ ገብረ ኸይ ጀሚሩ ጎኑ ጎኑ ምስኡ ከዓ እቲ ብትግራይ ዝግበር ዝነበረ ትርጓም ናይቲ መፅሓፍቲ እውን ኸይድ ነይሩ። መምሃራን ዓንተ ወይ ጥቀስኮ ምስ ቁፅሪ ናይቲ ተምሃሮ እናመስኩ ከዱ ነይሮም ዋላኣለይቲ ምዝላቅ መፅኡ ምዝላቅ ምስመፀ ኩሉ ሓደ ንቅድምቲ ኣብቲ ሓራ ቦታታት ዝካየድ ዝነበረ ናይ ትምህርቲ ንጥፈታት ብምሉእ ጠጠው ኢሉ ማለት እዩ። ኣብ ሱዳን ዝካየድ ዝነበረ ናይ ትምህርቲ መደባትና ግን ጠጠው ኣይበለን ንኸይድ ነይሩ እሱ። ኣብ ሱዳን እውን ትምህርቲ ጀሚሩ ነይሩ ግንባር ዳሕራይ ግዜ እቲ ቤት ትምህርቲ ሶራ ንባዕሉ ግን ተተደኩኑሉ ዝነበረ ቦታ ኣስጋዒ ስለ ዝኾነ ካብኡ ክግዕዝ ተገዲዱ። ስለዚ ካብኡ ኣብ ብዙሕ ቦታታት ናይ ሳሕል በቢደረጃ በዓል ቅብርወት ኣቢሉ ናብ በዓል እዚ ኣወልዕ ዝበሃል ቦታ መዝላቅ ገይሩ ሕራይ ዝፀላእ ከዓ ደድሕረና መፅኡ ንሳሕል ብብዝሒ ምስ ወፈረ ንሱ እውን ንቆልዑ ብፍላይ ዘየተኣማምን ስለ ዝኾነ እቶም ተምሃሮ ጀልሃንቲ ናብ ዝበሃል ናይ ሱዳን ቦታ እዩ ኣብቲ ዶባት ዝርከብ ናብኡ ከይዶም ከም ዝዕቀቡ ተገይሩ ዳ ሕራይ እቲ ሚዛን ናይ ሓይሊ ምስ ተቀያየረ ህዝባዊ ሓይልታት ካብቲ ወራራት ናይ ደርግ ሕውት ኮይኑ ምስ ወፀ እቶም ኣብ ሱዳን ሰጊሮም ዝነበሩ ቆልዑ ወይቲ ቤት ትምህርቲ ኣብ ጀልሃንቲ ተመስሪቱ ዝነበረ ንውሽጢ ሜዳ ከም ዝኣቱ ኮይኑ እቲ ኣብ ከባቢ በዓል ኣብ ዝተፈላለየ ቦታታት ናይ ሳሕል ኣብ ጉዕዞ ከሎ ማለት እዩ በዓል ገልዕ ዝበሃል በዓል ዓራግ ዝበሃል ኣብኡታት ብኡ ንሓፂር ግዜ ገለና ፀንሐ ዳሕራይ ግን ኣብ ነጋ መወዳእታ ናይ 81 ኣብቲ ዳሕራይ ነዊሕ ግዜ ዝሰርሓሉ ዓረር ብዝበሃል ቦታ ኣብኡ ከም ዝጥርነፍ ኮይኑ ኣነ ከዓ ኣብ ካልእ ክፋላት ናይቲ ውድብ ሰርሕ ፀኒሐ ዳሕራይ ኣብ መጀመርታ ናይ 82 ኣብቲ ቤት ትምህርቲ ከም ሓላፊ ናይቲ ቤት ትምህርቲ ኮይነ ተመዲ ካብኡ መፅአ ሽሎ
1: ሓራ ኣይቶ ጴጥሮስ ሽዑ ከመይ ቀፂሉ ማለሲ ናብ ዝለዓለ ደረጃ እንዲ ይግስግስ ነይሩ ከመይ ቀፂሉ?
0: እዚ ሓደ ፅቡቅ ነገር እንታይ እዩ ምስ ኩሉ ከልበትበት ካብ ምዝላቅ ጀሚርካ ፍቐዱኡ ክኸይ ንቀሳቀስ ግደት ዝነበረቲ ቤት ትምህርቲ ኣብዚ ዓረርብ ዝበሃል ምስ መፀ እቲ ቦታ ድሓን ውሑስ ዝኾነ ቦታ እዩ ነይሩ። ከምቲ ቀደም ኣብ ዜሮ ዝነበረቲ ቤት ትምህርቲ ካ ሕጂ እውን ስንጭረታት ዘለዎ ናይ ማይ ካ ብተዛማዲ ድሓን ዝኾነ ማይ ዝርከቦ ቦታ እዩ ተመሪፁ። ገሊኦም ናይ ደገ ፀሓፍቲ ሲቲ ዝነውሐ ቤት ትምህርቲ ብዓለም ኢሎም ገሊፆሞ ነሮም ሽዑ ደገ ዝፀሓፉ ምክንያቱ 7 ኪሎ ሜትር ኣቢል ዝዘርጋሕ ነይሩ እቲ ቤት ትምህርቲ ስንጭሮ ስንጭሮ ስለ ዝኾነ ብቆንዱ ከዓ እዚ ንውሕስነት ካብ ደብዳብ ናይ ነፈርቲ ማለት እዩ። ኣብዚ ኣብ ሕጂ እቲ ሓደ ቁፅሪ ናይ ተምሃሮ ኣዝዩ እናበዝሐ ከይዱ ሕጂ በሸሓት ኮይኖም ተምሃሮ ኣብቲ ዝለዓለ ደረጅኡ ኣብ ፍርቂ ናይ 80ታት ቤት ትምህርቲ ሰውራ 74,500 ዝኾኑ ቆልዑ ሕዳር ቤት ትምህርቲ ማለት እዩ ነይሮሞ መምሃራንን ኣባላትን ዳርጋ ናብ ሽሕ ዝጋመገሙ 950 ኣቢሎም ነይሮሞ እዚ ኣዝዩ ብቁፅሪ እናዓበየ ከይዱ። ኣብዚ መንጎ እዚ እቲ ሓደ እቲ ኣፍልጦ ብዛዕባ ትምህርቲ ንባዕሉ ንዓበየ ከይዱ ምክንያቱ ኣብቅሩብ ኤጁኬሽን ዝተማሃሩ ገሊኦም ኣብ ትካላት መሰልጣን መምሃራን ኣብ ኢትዮጵያ ዝነበረ በዓል ሃረር ኣብነት ኣብኡ ኣሰልጠንቲ ዝነበሩ ከይተረፈ ተሓዊሶም ነቶም ካልኦት መምሃራን ስልጠና ገለ ናሃቡ እቲ መምህር ሲ ብዛዕባ ካሪክለም ብዛዕባ ኣመሃህራ ናይ ቆልዑ ብዛዕባ ተኣላለያ ናይ ሓደ ቆልዓ ዝያዳ ምዕበል ዝበለ ኣተሓሳስባ ከም ዝህልዎም ዝያዳ ክእለታዊ ፕሮፌሽናል ዝኾነ ክእለታት ናይ መምህር ከም ዝጥረ ግበር ነይሩ በቲ ሓደ ሸነኽ። በቲ ካልእ ሸነኽ ከዓ እቲ ካሪክለም ንባዕሉ ብዙሕ መመሓሻት እናተገብረሉ ኣብቲ ኣብ ሜዳ ዝተረክበ ተመክሮ ኣብ ቤት ትምህርቲ ሰውራ ዝተረክበ ተመክሮ ኣብ ሱዳን ዝተረክበ ተመክሮ

መዚታት ኣብ ግምት እናእተኻ እቲ ካሪክለም በቢግዜኡ ምሕያሻት ተገይረሉ መፅሓፍቲ ከዓ ብዝያዳ ምሕታም ዕድል ስለ ተረኽበ ዝያዳ መፅሓፍቲ ክሕተም ተኻኢሉ ብተዓረር ምስ ዜሮ ዛሚድካ ክትሪኦ ከለኻ እቲ ተምሃሮ መነባሮ በተዛማዲ ዝሐሸ ዝበዝሐ ገዛውቲ ነይሩ ሕጂ እቶም ናኣሽቲ ቆልዑ ኣንደርግራውንድ ገዛውቲ ወይ ትሕቲ መሬት ዝተሰርሐ ገዛውቲ ነይርዎም።

0: እንጂ ማእከላይ ሕክምና ንኣብነት ኣብኡ እዩ ነይሩ። ስለዚ ቆልዑ ንቅድም ኣብቲ ቤት ትምህርቲ ክሊኒካት ነይርዎም። ካብኡ ዝሓልፍ ዝኾነ ነገር ተልዩ ከዓ ናብቲ ማእከላይ ሕክምና ክትከይድ ብዙሕ ኣይሸግረን እዩ ነይሩ። ስንቂ ንምምፃእ እውን ንሓኒ ብዙሕ ፅርግያታት ገለመለ ሰርሒ ከምኡ ነይሩ። ናይ ማይ ፀገም ነይሩ። ሙሉእ ዓመት ዘኽይድ ነዚ ኩሉ ሰብ ከስቲ ዝኽእል ማይ ኣይነበረን። ኣብ ገለ እዋን ማይ ክደርቕ ከሎ ብቐንዲ ሓጋይ ማለት እዩ ቦጣት ጌርካ ካብ ምሕ ዝበለ ቦታ እናምፃእካ እቶም ቆልዑ ማይ ከም ዝረኽቡ ማለት ኩሉ እቲ ቤት ትምህርቲ ዘሎ ሰብ ማይ ከም ዝረክብ ይግበር ነይሩ። ስለዚ መምህራን ድሓንም ነበዝሑ ከይዶም። ስለዚ ብተዛማዲ ካብቲ ናይ ቅድምሲ ዝሓሸ ኮይኑ እቲ ደረጃታት ናይ ትምህርቲ እውን ቅርብ እናላዓለ ከይጀሚሩ ማለት እዩ።
1: ክሳብ ደረጃ ክትቡ ነርኩም ኣብቲ
0: ኣብቲ ዳሕራይ እዋን ክሳብ ሻሙናይ ክፍሊ እቲ ዝለዓለ ደረጃ ተበፂሑ ዝነበረ ሻሙናይ ንብሎ ነርና ብናህና ኣካይዳ ማለት እዩ። እምበር ከም ሓቂ ክትሪኦ ከለካ እቲ ንሻሙናይ ክፍሊ ዝውሃብ ትምህርቲ ምስቲ ዝኾነ መለክዒ ከቢድ እዩ ነይሩ ክትብሎ ትኽእልካ። ኣብዚ ናይ ደርጊ ስርዓት ቆልዑ 12 ክፍሊ ተማሂሮም ዝመፁ ቆልዑ ክንዲዞም ሻሙናይ ክፍሊ ንሕና ንብሎም ክንደኦም ኣይፈልጡን እዮም ነይሮም። እቲ ደረጃ ናይ ትምህርቲ ሲ ኣዝዩ ፅቡቕ እዩ ነይሩ፣ ልዕል ዝበለ እዩ ነይሩ ክብል ክእሉ ኣነ ነዚ ዝገብሮ ከዓ ሓደ እቲ ካሪክለም ንባዕሉ እውን ድሓን ዝኾነ ብዙሕ ክትዓት ገለ እናገበርካ ስለ ዝስራሕ ድሓን ዝኾነ ካሪክለም እዩ ነይሩ። ብቑዕ ካሪክለም ነይሩ ክትብሎ ትኽእልካ ብሓፈሽኡ። ብቆንዱ ግን ነቲ ትምህርቲ ዝፈልዮ ዝነበረ ናይ መምህራን ኩነታት እዩ። መምህራን ንባዕሎም ተጋደልቲ ስለ ዝኾኑ ከም ዝኾነ ካልእ ተጋዳላይ ብሙሉእነት ተወፊዮም እዮም ዝሰርሑ። ዓቕምታት ዝተፈላለዩ ገሊኦም መምህራን ዝነበሮም ዓቕሚ ኣቕሚ ድርት ኢሉ እዩ። ግን ገሊኦም ኣዝኦም ልዑል ደረጃ ዝነበሮም ዲግሪታት ዝነበሮም ሰባት ነይሮም። እዚኦም ሕጂ ነቶም ካልኦቱን እናማዕበሉ እናማሃሩ እናሓገዙ ይኸዱ ነይሮም። እቲ መሰረታዊ ነገር ግን ዝኾነ መምህር ተባሂሉ ዝተመደበ ነቶም ቆልዑ ከም ደቁ ርእዩ ብግቡእ ክምህሮም ኣለኒ ኩላታ ክገብራ ዝኽእል ክገብር ኣለኒ ኢሉ ተወፊዩ ስለ ዝምህሮም ዝነበረ እቶም ቆልዑ ፅቡቅ ትምህርቲ እዮም ዝረኽቡ ነይሮም ክንብል ንኽእል ኢና። ስለዚ ከምኡ ዝኣመሰለ ብቕዓት ናይ ትምህርቲ ሎም ዝኾነ ቦታ እውን ኣለ ክብል ኣይክእልን ኣነ። ምክንያቱ ከምኡ ዝኣመሰለ ተወፋይነት ናይ መምሃራን ናይ ኩሎም ቶም ካልኦት ሰራሕተኛታት ኣብኡ ዝነበሩ ተን ኣለይቲ ድን ዝኾነ ብኡ ዝሰርሕ ዝነበረ ካኣለና ዓቕሚ ጌርና ነዞም ቆልዑ እዚኦም ጥዑይ ትምህርቲ ክንህቦም ኣለና ተባሂሉ ሕሰብ ስለ ዝነበረ ብከምኡ ሰርሕ ነይሩ። ስለዚ ሻሙናይ ክፍሊ ዋላ እንተኾነ እቲ ብቁፅሪ ትሑት እንተተባሃለ ናይ ሃይ ስኩል ትምህርቲ ስዳርጋብ ንምህረሉ ደረጃ በፂሕና ነርና ኢና ክንብል ንኽእል ኢና።
1: ፅቡቅ ኣቶ ጴጥሮስ፣ ድሕሪዚ ኩሉ ፃዕሪ ውፅኢት ቤት ትምህርቲ ሶራ ከመይ ትገልፆ?
0: ትምህርቲ ሶራ ዓብዪ ኣበርክቶ ኣብ ምዕባለ ትምህርቲ ኣብዚ ሃገር ከም ዝገበረ ኣብ ምዕባለ ናይዚ ሕብረተሰብ ከም ዝገበረ ኣነ ዝሪኦ እጂ ቤት ትምህርቲ ሶራ ጥራይ ዘይኮነ ከምዚ ዓንቲ ወጠቀስናዮ እቲ ህዝባዊ ግንባር ኣብ ትምህርቲ ዝገበሮ ፃዕሪ ማለት እዩ ብጠቃላሊ ኣብ ሓራብ ዝኾነ ቦታታት ኣብ ሱዳን ክሳብ ምዝላቅ ኣብዚ ሓራ ኮይኑ ዝነበሩ ቦታታት ዳሕራይ ከዓ ድሕሪ መስመር ፀላእ ከይተረፈ ሰፊሕ ናይ ትምህርቲ መደባት ኣካይዱ እዩ። ሕጂ እዚ ኩሉ ናይ ትምህርቲ ፃዕሪ ደማሜርካ ክትሪኦ ከለካ እታ ሕብረተሰብ ሓደ ዓብዪ ባህላዊ ሰውራ ከም ዝተካየደ እዩ ዝረአ። ህዝቢ ኣብ ብዙሕ ከባቢታት ካብቲ ዝነበሮ ሰፊሕ ዝርግሐ ዝነበሮ ማሪታዊ ድሑር ዝኾነ ኣተሓሳስባታት ካብኡ ነፃ ንክኸውን ብዙሕ ክፋላት ናይቲ ሕብረተሰብ ካብ ማሃይምነት ንክላቐቕ ደቁ ህዝባዊ ግንባር እተዘይነብር ከይተምሃሩ መሃይም ኮይኖም ክዓብዪ ዝኽእሉ ዝነበሩ ንብዙሓት ከምህር ምኽኣሉ እዚ ኣብቲ ሕብረተሰብ ባህላዊ ሰውራ ከም ዝመፀ ጌርካ ጥራኻ ክትርድኦ ትኽእል ቀሊል ኣይኮነን። ኣብ ገሊኡ ድሕር ኢሉ ዝነበረ ከባቢታት ሲ ኣዝዩ ድሑር ዝኾነ ተሓሳስባ ዝነበረ እዚ ብምሉእ ከም ዝቕየር ክግበር ተኻኢሉ ተቐንዲ መበነዚ

0: ሰርሐ ከዓ ትምህርቲ እቲ ቤት ትምህርቲ ሰውራ ንባዕሉ ከዓ ዓብይ ኣበርክቶ ዝገበረ ሓደ ንቅድም ምንጪ ናይ ኩሉ እቲ ናይ ትምህርቲ ተበግሶታት ናይ ህዝባዊ ሓይልታት እዩ ነይሩ መሰረት ስለ ዝኾነ ማለት እዩ እቲ ካልእ እቲ ካሪክለም ብቐንዱ ኣብኡ እዩ ዝምዕብል ዝፍተን ዝመሓየሽ ነይሩ ዋላ ነቲ ካልእ ቦታታት ዝኸይድ ካሪክለምሲ ካብኡ ምንጩ ነይሩ ማለት እዩ መምህራን ብዓቕሙ ብፍላይ ኣብእዋን ክራማት ትምህርቲ ብዝዕፅወሉ እዋን ስልጠና ከም ዝወስዱ ስለዚ ዓቕሚ ናይ ሰብ ከም ተማዕብል ዝግበረሉ እዩ ነይሩ እቶም ኣብኡ ተማሃሩ ከዓ ኣብ እቲ ውድብ ኩሉ ዓይነት ኣበርክቶታት እዮም ገይሮም ገሊኦም ብዕድመ እውን ዕብይ እናበሉ ምስ ከዱ ኣብቲ ተዋጋእ ሰራዊት ተፀንቢሮም ብዙሕ ጅግንነት ዝፈፀሙ እዮም ብጠቃላለ ክትሪኦ ከለካ እቲ ኣብ ቤት ትምህርቲ ሰውራ ዝነበረ ወይኣብኡ ዝምሃር ዝነበረ ቆልዓ ኩምቶም መንእሰያት ክንስዋእ ኣለና ክንጋደል ኣለና ናስቆልና ቆልዑ ዓት ኮይና ኩሉ ግዜ ክንምሃር ክንነብር ኣይኮናን ዝብል መንፈስ ነይርዎም ሓደሓደ ግዜ ሽግር ክኸውን ነይሩ ክሳብ ትምህርቲ ዝዓብሉ ክንጋደል ክንከይድ ኣለና እናተባሃለ እጂ ሕሪ ተመዲቦም ኣብኡ ብዓብ ተወፋይነት እዮም ሰርሑ ዝነብሩ ስለዚ ኣብ መስዋዕቲ ዝኸፈሉ ብዙሓት ኣብ ቤት ትምህርቲ ሰውራ ዝተምሃሩ መንእሰያት ነይሮም ካልእ ዓቕሚ ሞያዊ ዓቕሚ ናይቲ ውድብ ክባ ምባል እውን ዓብዪ ኣበርክቶ ገይሮም እ ሓደ ከም መሃይምነት ተላቀቁ ብውሕዱ ሳብ ሓምሻይ ሳብ ሸዓይ ክፍሊ ተማሃሩ ስለዝኾኑ ድሓንዮም ጎኒ ጎኑ ከዓ ሓደ ኣብቲ ቤት ትምህርቲ ንባዕሉ ናይ ሞያ ትምህርቲ ተጀሚሩ ነይሩ ናይ ሞያ ናይ ቴክኒክን ትምህርቲ ውሃብ ነይሩ ንኩሎም ተምሃሮ እኳ ዘይበፅሖም እንተኾነ ብዙሓት ሞያውያን ክኣክፈር ይኽኢሎም ማለት እዩ ናይ ፅርበት ዕንፀይቲ ናይ ኤሌክትሪሲቲ ናይ ምልሓም ሓፂን ከምኡ ዝኣመሰለ ሞያታት ተማሂሮም ምስ ዓበዩ ገሊኦም ሕጂ ኣብቲ ክፍልታት ናይ ህዝባዊ ሓይልታት ዝምደቡ ኣብኡ ከይዶም ኣብኡ ዝፀንሖም ካልኦት ዓበይቲ ክኢላታት ብኦም እናተሓገዙ ከዓ ንኣሽቱ ከዓ ስለዝኾኑ ቆልጢፍከም ዝመሃሩ ብዙሕ ክእለታት የፅርዩ ስለዚ ትውድብ ኩሉ ስራሓቱ እንተላይ እቲ ወታደራዊ ንጥፈታቱ ብዝለዓለ ብቕዓት ዓቕሚ ክካይድ እውን ሓጊዞም እዮም ማለት እዩ ኣብነት ኣብ መጓዓዝያ ድሕሪ ከይዶም ስ መካይን ክዕርዩ ናይ መጓዓዝያ መጓዓዝያ ከዓ እዚ ገዳሲ እዩ ዋላብ ኩናት ከይተረፈ ስለዚ ብኹምኡ ኣበርክቶ ገብሩ ነይሮም ማለት እዩ ብዘይ ካብቲ ቤት ትምህርቲ ግን ኣብቲ እዋን ዕረፍቶም እቶም ተምሃሮ ኣብተን ክፍለ ስራሓት ናይ ህዝባዊ ግንባር ዝነበራ ፋሕ ብሉ ዶ ኣብኡ ከይዶም ከዓ ሞያ ከም ዘጥሪ ይግበር ነይሩ እዩ ስለዚ ዳሕራይ ግዜ ዓብዮም ክውዝዑ ወይ ክምደቡ ከሉ ኣብ ዝኾነ ተዋጋእ ሰራዊት ኹን ዋላ ኣብቲ ካልእ ክፍልታት ናይቲ ውድብ ድሮ ኣዝዩ ኣገዳሲ ዝኾነ ሞያዊ ክእለታት ኣጥርዮም ክእዱ ነይሮም ማለት እዩ ስለዚ ከምዚ ስለ ዝነበረ ነቲ ኩናት ኣብ ምዕዋት እውን ጃሞም ኣበርኪቶም ዳሕራይ ግዜ እውን ክሳብ ሎሚ ድሕሪ መፂካ ድሕሪ ናፅነት ኣብ ብዙሕ ዓውድታት ዓብዪ ኣበርክቶ ገይሮም እዮም እቶም ኣብኡ ዝተምሃሩ መንእሰያት እምነቶም ኣብቲ ውድብ ኣብቲ ዕላማታት ናይቲ ህዝቢ ናይቲ ሃገር እዝዩ ፅኑዕ ስለ ዝኾነ ተወፍዮም ምሰርሑ እቲ መንግስቲ እውን ዓብዪ እምነት እዩ ዘምረሎም እዚ ፓይሎታት ኣብነት ኣብዚ ዳሕራይ ግዜ ዝመፁ ብዙሓት ካብኣቶም ስ ኣብ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ እዮም ዳርጋ ኣብ ዝኾነ ኣካል ናይ መንግስቲ ሎሚ ኣብ ቤት ትምህርቲ ሰውራ ተማሂሩ ዝተምሃረ ሰብ ዘይብሉ ዳርጋ የለን ክትበል ተኽእልካ ኣብ ኩሉ ዓወድታት ተዋፊሮም
1: ሕራይ ኣቶ ጴጥሮስ ኣብ መወዳእታ ምናልባት በዚ ዝኽሪ ምብል 50 ዓመት ምስራት ቤት ትምህርቲ ሰውራ ዮሃና ክትብሎም ተምሃሮካ ብፆትካ መወዳእታ ዓድል ክበካ
0: ይቀኒ ንቅድም ናይ ባዕለይ ኣነ ክስታ ክገብር እዚ ድሕሪ 50 ዓመት ክትሪኦ ከለካ ናይ ብሓቂ ዘገርም ነገር እዩ ገሊ ዓብ ነገር ንቅድም ብሂወት ንሕና ክንመፅእ ምክኣልና እዩ ክንደይ ብፆትና ተሰዊኦም ተሪፎም እዮም ስለዚ ናፅነት ክትርኢ ምክኣል ጥራይ ንባዕሉ ሓደ ዓበ ፀጋ እዩ ከምኡ ጥራይ ዘይኮነ ከዓ ብሂወት ብጥዕና ምፅናሕ ንባዕሉ እውን ሓደ ዓበ ፀጋ ኢለ ኣነ ዝወስዶ እዚ ንኩሉ ሰብ

0: ማለት ሕጂ ኩሉ እቲ ቤት ትምህርቲ ሰውራ ዝነበረ ማፅነት ክርኢ ማፅነት ርኢ ድሕሪኡ ኣብ ዝተፈላለየ ዓውድታት ተዋፊሩ ክሰርሕ ሂወቱ ክቕፅል ምኽኣሉ ኣበርክቶ ክገብር ምኽኣሉ እዚ ንባዕሉ ከም ሓደ ዓብ ፀጋ ዓይነ ዝሪኦ። ስለዚ እንቋዕ ሓጎሰኩም እንቋዕ ኣብ ዝበፃሕኩም ብሎም ንኩሎም እቶም ኣብኡ ዝነበሩ ቤት ትምህርቲ ሰውራ ይኹን ኣብ ኩሉ እቲ ናይ ትምህርቲ ትካላት ናይ ህዝባዊ ግንባር እንተላይ ኣብ ድሕሪ መስመር ኣብ ተሓራ ዝኾነ ቦታታት ኣብ ሱዳን ኣብ ኩሉ ዝሰርሑ ዝነበሩ እንቋዕ ናብ ዝብፅሓኩም ብሂወት እንቋዕ ነዚ ክትርእዩ ወቕዓኩም ንብሎም እቶም ተምሃሮ ቤት ትምህርቲ ሰውራ ከዓ ብቆንዶም ቶ መርያት ናይቲ ቤት ትምህርቲ ንሶም ስለ ዝኾኑ ንዕኦም ከዓ ኣብኡ ተማሂርኩም እዚ ሕጂ በፅሒኩምዎ ዘለኹም ኣብ ዝተፈላለዩ ዓውድታት ከተበርክትሉ ትኽእሉ ዓቕሚ ደሊብኩም ብሂወት ብሰላም ክትፀንሑ ምክኣልኩም እንጓዕ ሓጎሰኩም ክብል ፈቱ ንህዝቢ ኤርትራ ከዓ ዮሃና እዚ ቤት ትምህርቲ ሰውራ ዝተጀመረ ፃዕሪ ናይ ህዝባዊ ሓይልታት ነቲ ትምህርቲ ንክዝርግሕ መሃይምነት ንክተጥፍእ ምስቲ ቀደም ዝነበርናዮ ክረአ ከሎ ሎሚ ሰማይን ምድርን ስለ ዝኾነ እንቋዕ ናብ ከምዚ ዝበለ ደረጃ ዕበለ ፀሓካ ዝመፅእ ዘሎ ናይ ትምህርቲ ጉዕዞ ከዓ ዕውት ክኸውን ክኾነልካ ተስፋ ገብሩ።
1: ኣቶ ጴጥሮስ ሃይለማርያም ስለተዝሃብካና ሰፊሕ ሓበሬታ ኣብ ስሜን ስም ተዓዘብቲ ናይ መስከነካ ይቀኒል
0: ንቀኒለይንዓካ
1: ባርከስ ኩልኩም ተዓዘብቲ ምስ ኣቶ ጴጥሮስ ሃይለማርያም ካብ መስረቲ ቤት ምርሰውራ ዝነበረ ክነካይዶ ፅናሕና ዕላል ኣብ ስተዛዚሙ ኣሎ ስለምክታልኩም ንመስገን ሰላም።

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ፣ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹምስ ሰላምን ጥዕናን ንምንአ ኢልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳለው ክልተ ሰሙናዊ መደብ እዩ። ንሎሚ እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባ ትኩሮ ፍረ ፃዕሪ እቲ ብዕለት 20 ክሳብ 21 ናሓሰ 2026 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን መግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርሳኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም።

0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
1: ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መፅናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቃቅቲ ከምዝቀርቡ ነቶም ዝቀረቡ ወረቃቅቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዘቕረበ ወረቃቅቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኮም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብከምዚ የብርሆ።
1: ብልካል ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራሕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 2015 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለዉውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘለዎ እንታይ መስ

0: ወራቀት ንክንብ ብሎ ከዓ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ብመሰረት ተጀሚሩ ስራሕ ብድሕሪኡ ከዓ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከድና መሻርክቲ እውን በፂሕና ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወረቀት ክንቅበል ጀሚርና እቲ ወራቀቲ እቲ ኣብስትራክት ንብሎ ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ተጀሚሩ እቲ ስራሕ ማለት እዩ።
1: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃፕ ሚካኤል እውን እታ ሽማግለ መፅናዕታ ወረቃቅቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሐን ጎስጓስን ንጥፈታት ከም እተኻየደ ይጠቀስ።
2: ሓፈሻዊ ዝጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ገርና ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና ናይ ኣብስትራክት ምድላው ነርና ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ። ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለው ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለው 183 ወራቅቲ ተቐዲሙ ኣብ ሓምሎይ ክፅልልና
1: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቃቅቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
3: ናብዚ ዋዕላ እዚ ዝቐርቡ ወረቃቅቲ ፀዋዒት ወይ ከዓ ኮል ፎር ኣብስትራክትስ ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ወላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቃቅቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቀት ንቕርቡ ብመሰረት ዝተዋሃቦም መምርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረ እውን ስለ ዘይኮኑ ፍፃሬ እውን ስለ ዘለዎም ብክኢላታት በብዓውዲ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ሪቪወርስ ተላኢኹ

0: ኣብዚ ተጠቐምናሉ እንታይ ኢናገርና እቲ ዝቀረበ ወረቐት ሙሉእ ወረቐት ኣይኮነን፣ ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና። እዚ ኣብስትራክት ንብሎ ማለት እዩ። እዚ ሕጂ መጀመርያ ከባቢ 183 ወረቐት መፂእና ካብ ዝተፈላለየ ከምዚ ዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቐቲ ከባቢ 183 መፂእና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ ምክንያቱ ኩሉ ከተቕርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣቅርቡ ጥራሕ ስለዝበለ ምንታይ ወረቐት ስለዘይንፈልጥ ናይ ረቪው ወይ ከዓ ናይ ምማይ መስርዕ ኢና ተጠቂምና። ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ምመ እንታይ እንታይ የማልእ እንታይ ከ ኣማልኡ እንተኮይኑ ሓልፍ ዝኽእል ዝብል ቀጥዒ ጌርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዘጋጣሙ ከመዝግኖ ምደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩሉ ተሰዲዱ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብ ኮይኑ ከዓ ተመሚ መፂድና ማለት እዩ። ይርዎ ኩሉ
1: ኣሰይሉን ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና።
0: እዋ ከም ብድሆ ግድን እዩ። ኣብ ዝኾነ ስራሕ ክትብገስ ከለካ ብድሆ የጋጥመካ እዩ። ንዑ ግን እዳሰገርካ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቕቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቕረብቲ ወራቕቲ ምናልባት ብወገንና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና

ዓውን ቁሩብ ግዜ ወሲድና ርና ድሓር ግን ንዖም ሓቢርና ነቲ ናይ ቡድኮ ፀገምን ፈቲሕና ኢና ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይ ታሽሚ ኮና ምክንያቱ ልክዓ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዚ ናይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይዩ ካበዩ እዚታት ንእክብ ኣብዚ ምድንጓይ ነርና ግን ብዝኾነ ተበዲዩ ኣብ ዝበፅሕ ነበር።

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ መደባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይዚ ዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 20/31/26 ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተኻይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተኻየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት፣ ሕትመታት ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተኻይዱ ነይሩ።
0: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅ ንከላ
1: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ተን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ካብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ካብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ፣ ኮርፖሬሽን ዘርኣትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለወት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይ ነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ኪላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ኪላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻ ውን ደቂ ኣንስትዮ ኤርትራ፣ ሓርሶትና ምስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዓይ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻት እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስዳድ ኢልካ፣ ኣብ ግዜ ወላ እቲ ኢቫሉዌሽን ምስተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ከምዝኮይና ገለ። ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኮነ ተገዳስነት ይገይሩ እዚ ተሳታፋይ ወላ እውን ዘይተሳተፈ ክሳተፍ ዝደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም። ኢብን ምናልባት ከም ተወሳኺ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂእናይ ካብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስዳድ ብዙሓት ተገዲሶም ምስም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል እዩ ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና። ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚዩ ከዓ ዘሐጉስ ነገር ክቅፅል ዘለዎ ከዓ ክተባባዕ እንዘለዎ ንብል ማለት እዩ።
3: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናን ድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ እዚ ንሎም ኣዳሊነየ ዝነበርና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቕፌታ ምስ ዝህልወኩም በዚ ኣብ ታሕቲ ቐሪቡ ዘሎ ኣድራሻና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነዕ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

0: ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ። እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ሚኒስትሪ ዜናን እናተዳልዎ ዘቕርበልኩም ታሪካዊ ውድድር ሓፈሻዊ ፍልጠት ጉያ እዩ። ከምዚ ኣብ ዝሓለፈ ክፋላት ወይ እውን ዝሓለፈ መደባትና ትከታተልዎ ዝፀናሕኩም ንሎሚ ተምሃሮ ኣብ መንጎ ተምሃሮ ኣብያተ ትምህርቲ ማእከላይ ደረጃ ዞባ ማእከል ካብ ነን ዘብኦም ተፃርዮም መፃሪ ሓሊፎም ዝመፁ ተምሃሮ ናይ ዘካየድዎ ቀዳማይ መድረኽ ውድድር ኢና ብተኸታታሊ ክፋላት ክነቕርበልኩም ፀኒሕና። ንሎሚ ከዓ ከም ናቱ መቐፀልታ ንመበል ካልኣይ መድረኽ መን ሓለፈ ኢና ውድድር ክንካየድ እቲ ፍሉይ ዝገብሮ ካብቶም ንውድድር ዝቐረቡ 14 ተምሃሮ 10 እዮም ሙሉእ 16 ነጥቢ ኣምፅኦም። ስለዚ ነዚኦም ከዓ ዳግም ምፅራይ ጌርና ናብ ካልኣይ መድረኽ ንምሕላፍ ኢና ንሎሚ ተራኺብና ዘለና። ንፈለማ መጀመርያ 4 ተወዳደርቲ ንመድረኽ ክዕድሜ ከምኡ እንዳበልና ነቶም 10 ኣፃሪና ካብኦም 4 ንካልኣይ መድረኽ ክንሕልፎም ኢና። እዚ እንታይ የርእካ እቲ ንመወከሲ ዝተዋህብዎም ወይ እውን ዝመሃርዎ እቲ ማሕበራዊ ትምህርቲ ክሳብ ክንደይ ብዕትበት ይርእይዎ ዝሓለፍዎ መፃረይ ውድድራት ክሳብ ክንደይ በዳህን ሓያልን ነይሮም እሱ ዝፈጠሮ ተወዳዳርነት ከዓ እዚ ብልፀት እዚ ኣርእና ኣሎ። ካብ 16 ተወዳደርቲ 10 ሙሉእ ብዘይምግጋይ 16 ነጥቢ ከምፅኡ ምክኣሎም ከዓ ናቱ መርኣያ እዩ። ኣዝዩ ኣተስፋዊ እዩ። ንኩሎም እቶም እዚ ክውን ኣብ ምግባር ኣበርክቶ ዝገበሩ ኣካላት ወለዲ መምሃራን እቲ ካልእ ናይ ሕብረተሰብ ክፋላት እውን ዝያዳ ተተባቢዑ ወፍሪ ክገብር ከም ዘለዎ ዝእምት እዩ ሞ ደጊምና ደጋጊምና ነመስግን ንተወዳደርቲ ንመድረኽ 4 ሰባት ሒዘ ክፅውዐ መስተርሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርኣዩ። ብመስተርሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት ክጅምር ካብ 1 ክሳብ ቁፅሪ 10 ቁፅሪ ፀውዐለይ። ቁፅሪ 3 ሓይልታት ኣክሲስ ካብ ዝኾነ ሃገራት 2 ጥቐስ።
1: ጀርመን፣ ጃፓን ከምኡውን ኢጣልያ።
0: ሙሉእ መልሲ። ሓይልታት ኣክሲስ ካብ ዝኾነ ሃገራት 2 ጥቐስ ትብል 2 እንድያ ትብል መስተርሆት ግን 3 እየን መሊሳተን ኢጣልያ፣ ጀርመን፣ ጃፓን። ሕራይ ናብ ሜላ ምሕረት ኣብ ክንሰግር ምርጫ ኣለትኪ ካብ ቁፅሪ 1 ክሳብ ቁፅሪ 10
2: ቁፅሪ 1
0: ኣብ ግዜ ፌደሬሽን ኣዛዚ ፖሊስ ኤርትራ ዝነበረ መን ይበሃል?

0: አልራዳይ
1: አይ ተመለሰትን እቲ አብ ግዜ ፌደሬሽን አዛዝ ፖሊስ ኤርትራ ዝነበረ ማን ይባሃልን እትብል ሕቶ መልሲ ብሪጋደር ጀነራል ተላዕቁቢት ያ ትብል ጀነራል ተላዕቁቢት አብ ጉንበት 1963 ዮም ብሓደጋ ሞይቶም ንኣፍለጦ ኸ ቀዳማይ ኣዛዝ ፖሊስ ኤርትራ ካብ ሓበሻ ማለት እዩ ቅድሚ እዩ ፀዓዱ እንዲኦም ነይሮም እንግሊዛውያን ካብ ኤርትራውያን ግን ቀዳማይ እዮም ንሶም ሕራይ ናብ ኤርምያስ ሰሎሞን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ምረፅ ኤርምያስ ቁፅሪ ሓሙሽተ ኣሰምብልያ ብሓቂ ፍረዱ ካብ ትርሻን ብድሓን ክትወርዱ እትብል ደርፊ
0: ንልኡምነት ባይቶ እያ ትገልጥ ነይራ ማለት ባይቶ ንስሙ እምበር ከምቲ ግቡእ ናይ ህዝቢ ሓሳብ ይቕርቡ ስለ ዘይነበሩ ልኡምነቶም እያ ትገልጽ ነይራ።
1: ምሉእ መልሲ። ሕራይ እሰይ በረኸት ካብ ሚና በዘርኣይ
0: 6
1: ሕራይ ብሪጣንያ ናብ ኤርትራ ዝኣተወት ብስም እንታይ እያ? ሀ ወኪል ሕቡራት ሃገራት ለሓይልታት ፋሽስት፣ ሐ ሓይልታት ኪዳን፣ መ መርማሪት ኮሚተ።
0: ሐ ሓይልታት ኪዳን።
1: ምሉእ መልሲ። ኣራይ ንቕፅል ኣለና እቲ ናይ መጻርኢ ንተወዳደርቲ ንመድረኽ 4 ሰባት ሒዘ ክፅውዐ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል፣ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት። ደጊመ ከምቶም ካልኦት ፅቡቕ ዕድል ይምነኢልኩም። ብቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል ክንጅምር። ካብ ቁፅሪ 1 ክሳብ ቁፅሪ 10 ኣብ ዘሎ እቲ ምልክት ዘለዎ ቁፅሪ 2 መስረቲ ማሕበር ፍቕሪ ሃገር ካብ ዝኾኑ 2 ጥቐስ።
0: ወላዓ ወልደ ማርያም፣ ሸክ እብራሂም ሱልጣን።
1: ምሉእ መልሲ። ሕራይ ናብ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
0: ቁፅሪ 10
1: ሕራይ ካብ ወደብቲ ዋዕላ ቤት ገርግሽ ዝነበሩ ፈሊኻ ኣውፅእ፣ ሀ ገብረ መስቀል ወልዱ፣ ለ ዓብደልቃድር ከቢረ፣ ሐ ወልደኣብ ወልደ ማርያም፣ መ ሀን ሐን።
0: መ ሀን ሐን።
1: ምሉእ መልሲ። ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ
0: ቁጥር 9
1: ብሪጣንያ ድሕሪ ስዕረት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቁፅፅራ የእትያተን?
0: ንጅቡቲ

0: እታ ግዜ እንዳተወደአት ያ ሜሪ
1: ንኤርትራኻ
0: ኣኺላላ ደያኑ ክልተ ሂቦም ከለዉ ፍርቂ ብሪጣንያ ድሕሪ ስዕበት ጣልያን ብዘይካ ንኤርትራ ንመነመን ኣብ ትሕቲ ቕፅፅራ የእትያተ ንእትብል ሶማልያን ሊብያን መጀመርያ ሶማል ድሕሪ ሊብያ ሕራይ ሆሲ ቁፅሪ ካብ ቁፅሪ ሓደ ክሳብ ቁፅሪ 10
1: ቁፅሪ 9
0: ቁፅሪ 9 ግብፃውያን ንሱዳን ወሪሮም ንንግስነት ፉንጅ ኣብ ዳሽ ዓመተ ምህረት ኣውድቕዎም

0: ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ل8 1 ቡያ
1: ኣራይ ንቕፅላለና እቲ ናይ መጻረዪ ቀጺለን ናብ መድረኽ ዝፅውዐን ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ሩፍታ ፀጋይ ካብ ቁሸት ፃዕዳ እምባ ካብ ቁፅሪ ሓደ ክሳብ ቁፅሪ 10 ዘሎ ምርጫ ኣለኩም ክትመርፃ
2: ሓሙሽተ
1: ፌደሬሽን እንታይ ማለት እዩ
2: ፌደሬሽን ኣብ መንጎ ክልተ ወይ ውን ልዕሊኡ ዝኾነ ናፃን ማዕረን ሃገራት ብሰናይ ድሌት ተዋዓልቲ ዝፍፀም ስምምዕ እዩ
1: ሙሉእ መልሲ ፌደሬሽን እንታይ ማለት እዩ ኣብ ትብል ፌደሬሽን ማለት ኣብ መንጎ ክልተን ልዕሊኡ ነፃ ዝኾና ልኡላውያን ግዝኣታት ዝካየድ ብሰናይ ድሌተን ዝፍፀም ኣብ ቁጠባ ምክልኻል ናይ ሓባር ውሽጣዊ ናይ ወፃኢ ጉዳያት በዕል ንኽመሓደራ ዝግበር ውዕል እዩ ከምዛ ሩፍታ ዝበለታ ሓራይ ሩፍታ ፀጋይ ካብ ቤት ትምህርቲ ቁሸት ፃዕዳ እምባ
2: ቁጥሪ 3
1: መርማሪት ኮሚሽን ውድብ ሕቡራት ሃገራት ቤኖት ሃገራት ዝቆመት እያ ነይራ
2: ፓኪስታን ደቡብ ኣፍሪቃ ጓቲማላ ኖርዌይ በርማን
1: ሙሉእ መልሲ ሕራይ እቲ መጻረዪ ይቕፅል እዩ ዘሎ ተወዳደርትና 10 እቲ ሙሉእ ዘምፅኡ ብከምዚ ክንሪኦ ዝፀናሕና ንመጻረዪ ተገይሩሎም ኣሎ ጌና እቲ ምፅራይ በዚ ዝድምደም ኣይኮነን ተወዳደርትና ንተወዳዳደርነት ግን ኣዝየነ ነመስግን ናብ ቦታ ክን ክብሩ ኣሎ

0: ሕራይ እቲ ውድድር ከምዚ ንከታተሎ ዘለና ኣዝዩ ሓያል ምትህልላኽ ተወዳዳርነት ናይ ተምሃሮ ዝንፀባረቐሉ ዘሎ እዩ። ካብቶም ሙሉእ ነጥቢ ኣምፅኦም ብ16 ነጥቢ ዝሓለፉ ንካልኣይ መድረኽ መን ከም ዝሓለፉ ዝያዳ 4 ሰብ ስለ ዘድልና ንዕውን ምፅራይ ሕጂ እውን እቲ ውድድር ንቕፅሎ ኣለና። ን4 ተምሃሮ ናብ መድረኽ ክዕድሜ መስተርሆት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ እሰይ በረኸት ካብ ሚና በዘረኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል። ሕራይ ተወዳደርቲ እንቋዕ ደሓን መጻኹም። ከምቲ ኣብቲ ዝሓለፈ ሙሉእ ነጥቢ ኣይኹም ኣምፂኹም፣ ሕጂ እውን ትውድድር ሓደ ተዓዋት ክህልው ስለ ዘለዎ ሓዳማይ ካልኣይ ሳልሳይ ክንብል እቲ ምፅራይ ኢና ነካይድ ዘለና። ኣብዚ ናይ ምፅራይ ከምቲ ናይ ዝሓለፈ እውን ፅቡቕ ዕድል ዝምነ ብመስተርሆት ክጅምር። መስተርሆት ካብ ቤት ትምህርቲ ሓርበኛታት ካብ 1 ክሳብ ቁፅሪ 10 ቁፅሪ ክፅዋዕለ
1: ቁጥሸዓት
0: ግብፃውያን ኣብ 1872 ኣብ ትሕቲኦም ንመን ተቆፃፂሮማ?
1: ንበጎስ ከባብ ከረ።
0: ሙሉእ መልሲ። ሕጂ እውን ገና ቲ ምትህልላኽ ደረት ዝህልዎ ይመስልኒ እዩ። ናብ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ።
2: ቁፅሪ 3
0: ሓራይ ቁፅሪ 3 መንገዲ ኣስመራ ባፅዕ ዝነበረ ተለፈሪካ ኣስታት ክንደይ

0: ዘለዎ ኣቑሑ ምጉዕዓዝ ተኽእሉ
1: ነይሩ? 720 ቶን
0: ሙሉእ መልሲ። እሰይ በረኸት፣ ካብ ቤት ትምህርቲ ሚና በዘራይ
1: ቁፅሪ 2
0: ደጊያት ባህታ ሓጎስ ኣንጻር መግዛእቲ ኢጣልያ ከም ዝተላዕለ መዓስ ኣፍሊጡ? ግዜኻ ተጠቐመሉ ድሓንሰ ኢልካ ኣራይ ናብ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣምል
2: ቁፅሪ 5
0: ካብ 887 ክሳብ 932 ኣብ ግዜ መግዛእቲ ኢጣልያ ብጠቕላላ ኣስታት ክንደይ ኪሎ ሜትር ዝኸውን መንገዲ ባቡር ተሃኒፁ?
2: 710 ኪሎ ሜትር

0: 720 ኪሎ ሜትር
1: ብሓን ህዲ ኢልኪ ቤዛዊት እቲ ግዜ እውን ትርእዮ ኣለኺ ኣይ መለስከያን ካብ 887 ክሳብ 932 ኣብ ግዜ መግዛእቲ ኢጣልያ ብጠቕላላ ኣስታት ክንደይ ኪሎ ሜትር ዝኸውን መንገዲ ድባቡር ተሃኒፁ ነይሩ 352 ካብ ባፅዕ ክሳብ ቢሻ ኣቑርደት ሕልፍ ኢልካ ማለት እዩ ሕራይ እቲ መፃራይ ይቕፅል እዩ ዘሎ ሕጂ እውን ካብቶም ዝሓለፉ 16 ተወዳድርቲ ካብኦም 10 ካብኦም ከዓ እንዳፃረና 4 ንምርካብ ካልኣይ መድረክ ንምስጋር ኢና ድሮ 4 ወዳዲርናዮም ኣለና ሕጂ እውን 4 ተወዳድርቲ ክፅውዕ ኢና መድረክ ኣሮን ህትዝጊ ካብ ቤት ትምህርቲ ማይ ተስፋ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ሩታ ፀጋይ ካብ ቤት ትምህርቲ ፃዕዳ እምባ ቁሸት ፖሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ራይ ኣሮን ህትዝጊ ካብ ቁፅሪ
0: 6
1: ኣብ ፈለማ 17 ክፍለ ዘመን ናይ ሙሉእ ሓማሴን ሽመኛ መን ይበሃል ነይሩ
0: ተስፋ ፅን ኣተሽ
1: ሙሉእ መልሲ ናብ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ቁፅሪ ክትብን
0: 4
1: ኣብ ግዜ መግዛእቲ ኢጣልያ ዝነበረ ንግዳዊ ንጥፈታት ንደገ ዝለኣኹ ካብ ዝነበሩ ዓይነት ኣቑሑት ክልተ ጥቐስ
0: ዓርከብ ጎባይን ጨውን
1: ሙሉእ መልሲ ሩፍታ ፀጋይ ካብ ፃዕዳ እምባ ቁፅሪ
0: 1
1: ቅድሚ ስልጣና ኣኽሱም ዝነበሩ ንግስነታት ክልተ ጥቐስ
0: ንግስነት ምድረ ፑንትን ንግስነት ዳዓማትን
1: ሙሉእ መልሲ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
0: 10
1: ኣብ ግብፂ ናፃ እስላማዊ ንግስነት ኣብ መበል 12 ክሳብ 13 ክፍለ ዘመን ዝተመስረተ እንታይ ተባሂሉ ይፅዋዕ
0: ፋጥማዊ ንግስነት
1: ሙሉእ መልሲ ኣብ ነፃ እስላማዊ ንግስነት ኣብ መበል 13 ካብ 12 ክሳብ 13 ክፍለ ዘመን ዝተመሰረተ እንታይ ተባሂሉ ይፅዋዕ ፋጥማዊ ንግስነት

0: ሕራይ እቲ ምትህልላኽ ወተወዳደርቲ ብኸመይ ማዕልቦ ክረክብ ንኩላትና ግር ኣቢልና ኣሎ። ምክንያቱ ሓደ ካብ ሓደ ዝሰንፍ ኣይኮነን ካብቶም ንውድድር ኣብ ፈለማ ካብ ቀዳማይ መድረክ ኣትሒዞም በብ ዝርኡ 16 ተወዳደርቲ 10 ተሪፎም ሙሉእ ነጥቢ ምፅኦም ሕጂ ከዓ ከምኡ 6 ካብዞም 6 ከዓ ግድን 4 ናብ ካልኣይ መድረክ ናይ መወዳእታ ክንሕልፍ ስለ ዘለና እቲ ውድድርና ናይ መፃረይ ይቕፅል እዩ ዘሎ። ንመድረኽ ን3 ተወዳደርቲ ክፅውዐ መስተሮት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ። ሕራይ መስተርሆት ካብ ቁፅሪ 1 ክሳብ ቁፅሪ 10 ብዘሎ ቁፅሪ
1: 4
0: ንግስነት

0: ዓመት ብመን ዝተባህሉ ህዝቢ ዝተመስረተ እዩ?
1: ሳባውያን።
0: ምሉእ መልሲ ናብ ኤርምያስ ሰሎሙን ባሕቲ መስከረም ቁፅሪ ክትበኒ ኤርምያስ
1: ቁፅሪ ሸዋተ
0: ኣብ 1875 ዝተካየደ ኩናት ጉንደት ኣብ መንጎ መነመን ነይሩ?
1: ኣብ መንጎ ግብፃውያንን ከምኡውን ተስፋጭን ናይ ትግራይን ናይ ኤርትራ ወልደ ሚካኤል ሰለሞን።
0: ታ ግዜ ተጠቕመላ ህድ ኢልካ ድሓ ናይ መፃረይ እንድያ ናይ መወዳእታ ኤርምያስ
1: ኣብ መንጎ ኩናማን ኣሉላን ህዝቢ ኩናማን ናራን ምስ ኣሉላ
0: ኩናት ጉንደት
1: ኣብ መንጎ ግብፃውያን ምስ ናይ ትግራይ ኣሉላ ተስፋጭን ወይ እውን ህዝቢ ሳሆን ምስ ኣሉላ
0: ኣብ 1875 ዝተካየደ ኩናት ጉንደት ኣብ መንጎ መነመን ነይሩ? ኣብ መንጎ ግብፃውያንን ሃፀይ ዮሃንስን ናይ ትግራይ ናይ ኢትዮጵያ ገዛእ ዝነበረ ደያኑ ክልተ ነጥቢ ሂቦም ካለዉ። ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ
2: ቁጥር 3
0: ኣገልግሎት ነፈርቲ ኣብ ዘመነ መግዛእቲ ጣልያን ኣበየናይ ዓመተ ምህረት ጀሚሩ? ምሉእ መልሲ ሕራይ ቶም ዝተረፉ ሰለስተ ተወዳደርቲ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ፣ ሩፍታ ጸጋይ ካብ ቤት ትምህርቲ ቁሸት ጻዕዳምባ፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት። ብዕረፍቲ ሚካኤል ክጅምር ቁጥሪ ክትብን ዕረፍቲ
3: 8
0: ኣብ ቀዳማይ መፋርቅ ራብዓይ ክፍለ ዘመን ናይ ሓበራዊ መዋእል ክርስትና ብመን ዝተባህለ ሶርያዊ ኣብ ንግስነት ኣክሱም ክስበኽ ጀሚሩ?
3: ብፍረሚናጦስን ኢደስዩስን።
0: ምሉእ መልሲ ክርስትና ኣብ ንግስነት ኣክሱም ካብ ምድሪ ዓረብ ናባና ሽዑኡ እዩ መፅዩ። ሩፍታ ጸጋይ ካብ ቁሸት ጻዕዳምባ
3: ቁጥሪ 2
0: 2 ኦኬ ኣብ 1939 ኣብ ኤርትራ 486 ሚሊዮን ሊረ ዝረእሰ ማለን ክንደይ ንግዳዊ ትካላት ነይረን ኣብ እዋን መግዛእቲ ጣልያን ማለት እዩ? ኣብ 1939 ኣብ ኤርትራ 486 ሚሊዮን ሊረ ዝርእሰ ማለን ክንደይ ንግዳውያን ትካላት ነይረን?

0: 24 شهر
1: ግዜ ኣኺላ ጠቕላላ ድምር ናይተን ትካላት ርእሰ ማል ኣብ 1939 ኣብ ኤርትራ 486 ሚሊዮን ሊረ ዝርእሰ ማልን ክንደይ ንግዳዋይን ትካላት ነይረን ዝብል መልሲ 2690 ሕራይ ሆሲ
0: ካብርድዓት
1: ምድረ ፑንት ንግስነቱ እንታይ ከባቢ የጠቓልል
0: ቀንዲ መንሳሓቢኡ ኣድሉዝ ኮይና ክሳብ ምድረ ኤርትራ ዝዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒል ብደቡብ ድማ ክሳብ ጅቡቲ ዝዝርጋሕ ኣብ ንግስነት
1: እዩ ስካ ነፅረለይ ምድረ ፑንት ንግስነቱ
0: ምድረ ፑንት ብ2500 ቅድሚ ዓበራዊ መዋላት ሒዙ ኣብ ገማግም ቀየብ ሓረ ዝነበረ ኮይኑ ቀንዲ መሳሓቢቱ ኣድሉዝ ኮይና ክሳብ ምድረ
1: ኤርትራ ደ ኢልካ ማይክሮፎን ፍለ የብለለይ
0: ቀንዲ መንሳሓቢቱ ኣድሉስ ኮይና ክሳብ ምድሪ ኤርትራ ዝርጋሕ ኮይኑ ብሰሜን ክሳብ ፈለግኒ ብደቡ ድማ ክሳብ ድቡጥ ዝር
1: ሙሉእ መልሲ ሕራይ ዚ ክንከታተሎ ፀናሕና እዩ ኣብ ዝቕፅል ኣብቲ ካልኣይ መድረኽ ኢና ክንረኸብ ክሳብ ሽዑኡ ኣብ ዘለናዮ ብሩኽ ቅናን

0: ንጥፈታት ሃገር
1: መደብ ካብ ንጥፈታት ኣብያተ ትምህርቲ
0: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
1: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
0: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
1: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
0: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
1: ትምህርታዊ መደብ እዩ።

ክብራት ተዓዘብቲ መደብና ኣብ ናይ ዝሓለፈ ሰሙን ዝነበረ መደብና ቅነ ተምሃሮ ኣብ ንእዞም ኣባሮንቱ ከም ዘቕረብና ዝዝከር እዩ። ንሎሚ ድማ ካልኣይ ክፋሉ ሒዝናልኩም ቀሪብና ኣለና።